0: ተራተን
1: ታሪዋና ነው ከምበት ሸፈትበ
0: ቢሻም ወጥ ሸፈትበ
2: ተሸፈት እቤ ለአፍካ
1: አሁን ቆጂ ባብከነ አ ማናርበ አዋ
2: ኦን ሀሚና ድርዲና
1: ማራተ
3: አዋ ተጋነፍ ነምና ማልየተውክና
1: አባይኒ አክራተሽ ብሆ ወተቅራ መጎ ባካጆኩሹ
3: ነናክቴ አነ ሹማ
0: ቢሻም ለናታ
1: ከላስ ሹማ

0: እንባታ ኣታኪትፎ ትንከባተ ውስጊጋ
1: ይጋ ባጀታ ፈን ሆግንክ
0: ፋይናንት በርያ
1: አነ ሃሜና ዳር ወንድ ፎቶ ብረጃዋን
0: ራውንድ ፎቶ ፈንጌተክ ድሮ ብንድ ማግነ ማርሳይ
1: ቢድሬ ደ ኣማራ ክታያ
2: ኣወይ ሱር በይበ
3: ኣነ ኣተተ
2: ምራዳኩ ኣተት ናንታ ኤታ ጉራክ ያይና
3: ሚናይቲ ገብያና
2: ምራዳስ ና ኦዶርኦን ኤተኒ
3: ምራዶና ኡን ቢሻምን ኤነ ኤ ኣይቴብ ኣንቶይና ኒቴብ ኣደድያጅ ስራኮ ኩይቴብ ኣፎ
2: ኣብተኒ
3: ቢሻምን
2: ዋይ ዋይ ቢሻምን ኦን ንፍርያ ኦና ቢ ሃላጊት ናንጓን ቢቤት ኣነ ኣሬኮየ ሂሰንጣማ ኣይ
3: ኣምሶ ቢሻምን በቱክ ትክቲን ኣካይ ኣብኪከ ኣደዶ ጎዮ የክስያይ ሃድጉኔ ብንሆ
2: ያያው ኣንኳና ጋልዮን ኣነትናቲ ታሚናይቲ ብገቢ ብናያ ንህደያ ብከትየኩነ ኦኩድ ኣላታ ኣርየ ክዲ
4: ላይተይ አምሳን ተከራ ይበንደ
5: ቶ ኢሻፋቲ ቢብናይቲ ወናሴ ብናይ ፋጅር ብትገይ ጋይ
4: ገራቲ ተላቢ አዳበሪያ ዝበቴ ወጃ
5: ወኩይ
4: ላብላ
5: አራ

ምፍራይ ፊልም ኣብ ሃገርና በብእዋኑ ምዕባለ ብምልባስ ኣደናቕ ዛንታን ብቕዓትን ዝሓዘሉ ትሕዝቶ ዘለዎም ስራሓት ክቐርቡ ንዕዘብ ኢና። ነቲ ናይ ውድድር መንፈስ ንኽረባረብሉ ሓደ ካብቲ ሓደ ዝበልእ ስራሕ ንኸቕርብ ዝፅዕርሉ ብምዃኑ እውን ዝያዳ ብሉፅነት ክህልዎ ካብ ዝኽኣሉ ነጥቢ እዩ። ነዚ ብምዕዛብ እውን ኮሚሽን ባህልን ስፖርትን ዝወደቦ ፌስቲቫል ፊልም ኣስመራ ንመጀመርታ ግዜ ምጅማሩ ዝዝከር እዩ። ኣብዚ ፌስቲቫል ዝተፈላለዩ መፅናዕታዊ ፅሑፋት ዘቕረቡ ሰብ ሞያ ሓሳቦም ምግላፅ ርእይቶ ተሳተፍቲ እውን ዝተቐበልሉ መድረኽ እዩ ዝነበረ። ካብቶም ዝነበሩ መፅናዕታዊ ፅሑፋት ሓንቲ መፃኢ ምፍራይ ፊልም ሃገርና ከመይ ክኸውን ይግባእ እትብል እያ ነይራ። ኣብ ናይ ሎም ሰሙን መደምና ነቲ መፅናዕቲ ዘካየደ ስነ ጥበበኛ ዘርእሰናይ ዓንደ ብርሃን ብምዕዳም ብዛዕባ ዘቕረቦ ፅሑፍ ዝፍትሽ መደብ ክኸውን ትሕዝቶና ሰናይ ምክትታል።

0: ኣብ ዘካይዶ መፅናዕቲ ምፍራይ ፊልም ሃገርና ድሕርና ፅነት ካብ ዝጀመረሉ ክሳብ ዘለናዮ እዋን ኣብ 4 መድረኽ ብምፍላዩ ኣቕሪብዎ። እዚ ከዓ ካብታ ጀማሪት ፊልም ሃገርና ባሩድ 77 ክሳብ ዚ እዋን ዘለዉ ናይ 29 ዓመት ምዕባለታትን ድኽምታትን ብምዝርዛር እዩ ኣቕሪብዎ። ነዞም ዝተገልፁ ድኽምታት ብምዕዛብ እውን ኣብዚ እዋን ንዘሎ ምፍራይ ፊልም ጠቐምቲ ዝተባሃሉ ነጥብታት ከም ኣብነት ኣብ ኣገባብ ኣፀሓሕፋ ድርሰት፣ ኣገባብ ናይ ኣልያ፣ ኣገዳስነት ሓባራዊ ዕዮን ዝብልን ካልእ ነጥብታትን ብምልዓል እዩ ገሊፅዎም።
1: ኣርኳ በዕሉ ንገበታ ሓጢኣትና ንኣበሳናን ይቕረ እናበለልና
2: ወሓቆም

0: ኣነ እውን ነዚ ልቦናኹም ኣሚነ የ መፅ
1: ተባረኽ ዝወዳእዩ
0: ኣባ። እሺ ምናልባት ዝሕጂ ዝነግረኩም ሓድሽ ወረ ክኾነኩም ይኽእል እዩ።
2: ብተወሳኺ ናይ ካልኦት ሃገራት ኣገባብ ምፍራይ ፊልም እውን ተዳሲሱሎም። እዚ ከዓ እቲ ኣገባብ ብምኽታል ክመፁ ዝኽእሉ ለውጥታት ቀለልቲ ከም ዘይኮኑ እዩ ዝገልጽ። ኖሊውድ ሰርቪስን ፌስቲቫል ሞዴልን እውን ከም ኣብነት ክንወስድ ይከኣል። እቲ ንፈለማ ግዜ ዝተኻየደ ፌስቲቫል ፊልም ኣስመራ ነዚ መፅናዕታዊ ፅሑፍ ደገፍ ኮይኑ ምዕበለታት ንክንፀባረቐሉ ዝሕግዝ እዩ። ፌስቲቫል ፊልም ኢልካ ምትእታው ንባዕሉ ኣብዚ ሞያ ንዘለዎ ሓሳባቶም ክለዋወጡ ብሓደ ኮይኖም ንዘላቂ ምዕባልን ኣህጉራዊ ተፈላጥነትን ንዘለዎም ስራሓትን ኣብ ምቕራብ ዓብ ተራ ዘለዎ ምዃኑ እውን ዝዝንጋዕ ኣይኮነን። በዚ መሰረት ብሓፈሻ ምፍራይ ፊልም ኣብ ሃገርና ከመይ ከም ዘሎ መእተው ብምግባር ዕላልና ክንፍልም
3: ኣብዚ ሕጂ እዋን ብፍላይ ኣብቲ ቀንዲ ከም ናይ ፊልም ፕሮዳክሽን ዝሕሰብ ኣብ ነዊሕ ሙሉእ ፊልም ወይ ፊቸር ፊልም ኣብ ሓፅርቲ ፊልምታት ኣብ ዶክመንታሪ እዚ ከም ቀንዲ ናይ ፊልም ፕሮዳክሽን ንብሎ ኣብኡ ብቁፅሪ ቁሩብ እንዳንቆርቆሎ ድመፀሉ ተርእዮታት እዩ ዘሎ። ብዓይነት እውን ውሑድ ተዘይኮይኑ እቲ ዝፈረየሉ ዘሎ ደረጃታት ዓጋቢ ይኮነ ዘሎ። ዝያዳ ሕጂ ኣብ ናይ ዩቲዩብ ፍርያት ናይ ቲቪ ድራማ ዝመስል ወይ ናይ ዩቲዩብ ሲሪስ ዝመስል ኣብ ከምኡ ዘተኮረ እዩ ዘሎ። እቲ ዝስራሕ ሙሉእ ፊልምታት ሙሉእ ቅርፂ ናይ ፊቸር ፊልም ከምቲ ናይ ቀደም ንሲኒማ ተባሂሉ ዘለዎ ውሑድ እዩ ዝፈሪ ዘሎ እዚ ክዓብለዎ ብዝግባእ ማለት እዩ። ሕጂ ነዚ ዕንቅፋታት ዝኾኑ ተርእዮታት ኣለዉ። ገሊኡ ብደረጃ ናይ ቅርፂ ወይ ናይ መንግስቲ ኣብቲ መፍረ ፊልም ክግበር ዘለዎ ሃጓፋት ኣሎ። ገሊኡ ከዓ ብነብሲ እውን በቲ ስነ ጥበበኛ ክምላእ ዘለዎ ሃጓፋት ኣሎ ማለት እዩ። ስለዚ ቁሩብ ኣብ ስካፍ ደረጃ ኣሎ ብዝሒ ይኹን ብዓይነት ናይ ምፍራይ እዚ ኣብ ናይ ፊቸር ፊልም ሓፂር ፊልምን ናይ ዶክመንታርን ማለት እዩ።
2: ኣብ ምፍራይ ፊልም ኣገዳስን ፈላምን ነገር ድርሰት እዩ። ካብቶም ሓንቲ ፊልም ንክትቀውም መሰረት ካብ ዝኾኑ ኣገደስቲ ነጥብታት እውን ሓደ እዩ።
3: እወታ ምፅናዕተ ወረቐት ብቐንዱ እቲ ዝተጓዓዝናዮ ናይ ምፍራይ ፊልም ዝነበረና ተመክሮታት ብፍላይ ኣብ ዝሓለፈ 29 ዓመታት ዝነበረ ተመክሮ እዩ ዝደስስ። ካብኡ እቲ ዝተረኣየ ሕፅረታት ከዓ ሓደ ብሓደ ድሕሪ ክስታይ ምግባር ናብ ፍታሕ ኢልኸይድ ማለት እዩ። ሓደ ካብቲ ቀንዲ ከም ሃጓፍ ዝረአ ኣብ ኣነጋግራ ዛንታን ኣብ ትሕዝቶ ናይ ዛንታን ዘሎ ነገራት ወይ ኣብ ዛንታን ኣነጋግራ ዛንታን ርኡይ ሃጓፋት ኣሎ ልብል ገምጋም ነይሩ ማለት እዩ። ሕጂ ነዚ ክምላእተ ኮይኑ ሰራሕቲ ፊልም ኣብ ግምት ከነእትዎ ዘለና ዝተፈላለየ ነጥብታት ኣሎ። እቲ ዛንታታትና ዝያዳ ናብ ናትና ነገራት ዘተኮረ ነቲ ናትና ጉዳያት፣ ፀገማት፣ ብድሆታት ነቲ ናትና ዛንታ ናሕልፎ መዓልታዊ ስቀያት ዝሓለፍናዮ ታሪካዊ ጉዕዞ ድለያን ነፅነት ድዩ መንነትና ንምፍጣር ድዩ ካልእ ኣብ ጣፋዊ ታሪካትና እንታይ ዓይነት ዛንታታት እዩ ዘለና ኣብዚ ሕጂ ዘለዉ ከዓ ብድሆታትና እንታይ እዮም ኣብ ዝብል ዝያዳ ከተኩር ኣለዎ። ከምዚ እንተጌይርካ ዝያዳ ነቲ ናትካ ፍሉይነት ከተንፀባርቆ ትኽእል ኢኻ። ነዚ ግን ነዚ ናትካ ክውንነት ብኣድማሳዊ ቴማት ኣሳሲርካ እንተቕሪብካዮ ኣብ ውሽጢ ዓዲ ይኹን ካብ ዓድኻ ወፃ እውን ዛንታኻ ክስማዓን ክረአን ክትገብሮ ትኽእል ኢኻ ማለት እዩ። ናይዚ ኣብነታት ሕጂ እንተርኢና ኢራናውያን ስራሕቲ ፊልም ከም ሓደ ኣብነት ኣቕሪብናዮም ኣለና። እዞም ስራሕቲ ፊልም ዝያዳ ኣብ ቅልል ዝበሉ ኣብ ሰብኣዊ ዛንታታት ዝያዳ ናይ

0: ሰብ ናይ ሞራል ብድሆታት ዘጋጥሞ ማሕበራዊ ነገራት ኣልዒሎም ብስፍሓት ብምቕራብ ዝፍለጡ እዮም ማለት እዩ። ብከምኡ ከዓ ነቲ ኢንዳስትሪ ፊልም ናቶም ናብ ዓለም ከላልይዎ ክኢሎም እዮም። ሎሚ ናይ ኢራን ፊልምታት ካብ ሓደ ተጠቀስቲ ክኸውን ንኽኣለ እዩ ማለት እዩ። እቲ ዝጥቀምሉ ነገር ኣዝዩ ዝተራቐቐ ወይ ብዙሕ ፍርያት ዝሓትት ላዕልን ታሕትን ዝሓትት ኣይኮነን። ዝያዳ ኣብ ሰባት ዘተኮረ፣ ዝያዳ ኣብ ናይ ቆልዑ ዛንታ፣ ኣብቲ ዕለታዊ ፀገሞም ዘተኮረ ገይሮም፣ ግን ኣድማሳዊ ቴማ ብምሓዝ ብከምኡ ብምቕራብ 3-4 ግዜ ብኦስካር ከም ሕፁያት ኮይኖም ተሸለምቲ ዝኾኑሉ ስታይ ፈጢሮም እዮም ማለት እዩ። ብስፍሓት እውን ኣፕሪሽት ይኸውን እዩ። ካልእ እቲ ኪኖ እቲ ክሳካ ኣብ ኣነጋግራ ናይ ቅርፂ ናይ ፊልም እውን ዝተፈለየ ካብቲ ዘሎ ቅድታት ዝያዳ ፈተና ወይ ኤክስፐሪመንታል ነገራት ምጥቃም ከዓ ኣገዳሲ እዩ። እዚ ኣብቲ ናይ በዓል ቦንጁንሁ ዝበሃል ናይ ደቡብ ኮርያ ዝተሓዋወሰ ዓይነታት ጅር ወይ ከዓ ናይ ፊልም ቅድታት ብምጥቃም ከም ፓራሳይት ትብል ፊልም ንኣብነት 4-5 ዋዛ መፍርሒ ወይ ኣርዓዲ ነገር ላግፂ ድራማ ዳሓወሰ ነገር ብምቕራብ ሓድሽ ነገር ከርኢ ብምኽኣሉ እሱን ዕውዝ ዝኾነ ኣሎ ማለት እዩ። ኣብ ኣፍሪካውያን ስራሕቲ ፊልሙ ከም በዓል ዑስማን ሰንበነ ኣፍሪካውያን ሕብረተሰብ ድሕሪ ካብ መግዛእቲ ምልቓቖም ደጋጠመ ብድሆታት መንነቶም ንምርካብ ዝገብሮ ድለያ ዘተኩር ዛዕባታት ከምዚ ብምግባር ሲ ፍሉይነት ክፈጥሩ ክኢሎም እዮም ማለት። ስለዚ ንሕና እውን ከምኡ ዓይነት ነቲ ናትና ዕለታዊ ሂወት ግን ብስነ ጥበቦ መገዲ ብምቕራብ ዝያዳ ተረኣየ ክንገብሮ ንኽእል ኢና። ካልእ ነቲ ቅድሚ ሕጂ ጀሚሮሞ ዝነበሩ ከም ናይ በዓል እሳያ ፀጋይ ዓይነት ኣብነታውያን ደረስቲ ኣብ ኣፍ ታሪካትና ድዩ ኣብ ካልእ ዛንታታትና ዘንፀባርቆ ነበሩ፣ ንዑ ነቲ ኣነጋግራ ዛንታ ኣፅኒዒኻ ንዑ ከም ትራዲሽን ወሲድካ ክትቅፅሎ እንታይ እቲ ዕውዝ ዝገብሮ ነቲ ኤርትራዊ ፊልም ዝነበረ ንዑ ምፅናዕን ክትቅፅሎ ምኽኣልን ኣገዳሲ ኮይኑ ይስምዓኒ ማለት እዩ።
1: ድምፅኹም ድምፅማትኩም ከጥፋኩም ሬሳኹም እኳ ኣይርከብን ድነት
2: ራይ
1: ሕለት ዘ ሸብሪ ብላይ ትብል ኣፅኒዕካ ሓልየ ከም ገለ ኣፋኸፊታ እንተ ደኣ ውያ ዓድኻ ተስምዕ ትኽእላ ወ ምሰንስተ ዓድና ተሓዊስ ከዓ ተዳና ገፅ ኢኸ ኣፋን ኢደ እግራ ቀፊድናያ ስለ ዘለና ናብተብሎ ብላ
2: ሓፍተ
1: ዘሰክፍ የብርክ
2: ራይ
1: ወ ኣብ መታና ገበርኪ ኣፅኒዕካ ሓልየ ከይድና ኣለና ንና
2: ኣይ ማኸማኹም ክኸውን
3: ደራሲ ፅሑፉ ምስ ኣቕረበ ነቶም ቃላት ምስሊ ክለብሱ ዝሕግዝ ሞያ እምበኣር ኣልያ እዩ። ኣብዚ ሞያ እውን ማዕረ ናይ ድርሰት ምዕባልን ዕንቆት ኣገላልፃን ዝለበሰ ኮይኑ ክቐርብ ከም ዝግባእ ይገሊጹልና። እዚ ከዓ ነቲ ኣብዚ እዋን ዝፈሪ ዘሎ ስራሓትና ዝያዳ ካብ ሃገርና ውፃኢ ተወዳዳርን ዕውትን ክኸውን ምፅዓር እውን ቀንዲ ዕላማ ናይ ሰብ ሞያ ክኸውን ከም ዝግባእ እዩ ዝገልጽ። ብጥንቃቐን መፅናዕቲ ብዝተኻየደሉ መንገዲ ምድላው ከዓ ፍሉይነት ክህልዎ ከም ዝሕግዝ እውን ኣብርህልናዩ። ብተወሳኺ ኣብዚ ዓውዲ ናይ ኣልያ ዝጥርንፎም ሞያታት ማለት ስእሊ፣ ድምፂ፣ ምምማይ ፅሑፍን ካልእን ብሓባራውን ሞያውያን ብምምዕባልን ክስራሕ ከም ዝግባእ እዩ ዝገልጽ። ካብቶም ኣብ ምፍራይ ፊልም ዘይተርፉ ነገራት እምበኣር ምውሳእ ወይ ብቑዓት ተዋሳኣት ምፍራይ እዩ። ኣብዚ ሞያ እውን ዘድልዩ ነገራት ኣለዉ።
0: እዋ ሕጂ ኣብ ምውሳእ ድሓን ተመክሮ ካብ ነዊሕ ተጠረይ ነገራት ኣሎ፣ ግን ከም ዝያዳ ኣእማኒ ድኾነ ወይ ህያው ድኾነ ዓይነት ኣወሳስኣ ግነት ዘይብሉ ነቲ ጠባያትና ድመስል ነቲ ኣብ ዕለታዊ ሂወት ትረኽቦም ምስቲ ሰብ ከተኣሳስረካ ዝኽእል ምስቶም ገፀ ባህርያት ዓይነት ምውሳእ የድል ኣሎ። ሕጂ ዝያዳ ኣብኡ ከም ሃጓፍ ዝረአ ዘሎ ሕጂ ጠባያት ደይ ምፅናዕ ክትፈልዮም ደይ ምፍተን ዝያዳ ኣብቲ ምባል ነቲ ዘሎ ዝርርባት ክትብል እምበር ብኩሉ ነገራት ክትመስሎ

0: ኣብ ምስራሕ ሃጎፍ ኣሎ እዚውን ኣለይቲ ይኹን ዋላቶም ሞያውያን ተዋሳእቲ እውን ተገዲሶም ክሰርሕዎ ኣለዎም እንታይ ዓይነት ባህርዮም ክላበሱ ከፅንዕዎ ኣለዎም ዝያዳ ከዓ ናብቲ ሕብረተሰብ ድቀረበ ልሉይ ተዘካሪ ንክኸውን ከዓ ካብ ሕሉፍ ናትና ፊልምታት ውን ከም ኣብነታት እንዳወሰድካ ከም መወከሲ ክትንምሃረሎም ስ ንኽእል ኮይኑ ስማዓኒ
1: ብብዓይን ዓትር ዝመስል ዓይንኸይ ድቃሳይ ተኽልዕለይ ተደለኽንዕ
2: ኣስናንካ ስናን ሞይ ጀመረ ኹና ካትያ ኮይነ ልካ ስናቐላታሳ
3: ባሎ ዝቃስ ከምዝኽእላ ትከባቢ
2: ኣታ ወዲ እንደአላሎ ምስ መይታ ግዲ ሙሉእ ለይትንካ እጭንቃዋሪኣ ተኸዲና ኣብዚ ቅድሚ ዓይነ መፅያ ጎፍለው
4: ፊልም ክንዳሉ ብዙሕ ሞያታት ዝሓቁፍ ክሳብ ዝኾነ ብዙሕ ድኻምን ፃዕርን እዩ ዝሓትት እዚ ማለት ከዓ ጎንቶም ኣቐዲሞም ዝተገልፁ ናይ ድምፂ ኣበርክቶ ኣብ ፊልም እውን ቀሊል ኣይኮነን በዚ መንገዲ ናይ ነብሲ ወከፍ ምንቅስቓስ ድምፂ ኣዳሊኻ ምቕራብ ፃዕሪ ዘድልዮ ብምዃኑ ብዕቱብ ክስራሓሉ ዘለዎ ነጥቢ እዩ

0: ቀንዳ ርእስትና ምፍራይ ፊልም ኣብ ሃገርና ምምዕባል ክሳብ ዝኾነ ምስኡ ተሳንዩ ዝኸይድ ምምዕባልን ምብርባርን ስኒማታት ሃገርና እዩ። ስኒማታት ሃገርና ናብ ዝነበሮ ንምምላስ ንሰብ ሞያ ዓውዲ ስነ ጥበብ ፃዕርን ድኻምን ዝሓትት እዩ። ብተዛማዲ ጥቕሚ ስኒማታት ሃገርና ንሓደ ኣፍራይ ብቐጥታዊ መንገዲ ስምዒት ናይ ተዓዘብቲ ዝረኽበሉ ብምዃኑ ሓደ ካብቶም ኣገደስትን ኣብ ምምዕባል ፊልም ሃገርና እውን ዓብ ተራ ዘለዎም እዩ። ስለዚ ኣድህቦ ዘድልዮ ብምዃኑ ምዝንጋዕ ኣየድልን።
1: እዋ ሕጂ ፊልም ኣብ ዝኾነ ብዝተፈላለየ መገድታት ክዝረአዩ ትኽእል ኢኻ፣ ብቴሌቭዥን፣ ብሞባይል። ግን ከም ኣብ ዓብ ስክሪን ኮይኑ ከም ኣብ ሲኔማ ኮይንካ ትሪኦ ከለካ ትስተማቕሮ ይትኽእል ኢኻ። እቲ መቐረቱ ይፈላለዩ። ስለዚ ናብ ናይ ዓብ ስክሪን ትሕዝቶ ንዑ ዝኸውን ምድላዋት ቁሩብ ዓምቆ ዘለዮ ከምቲ ናይ ቅድም ዝነበረ ጥንቃቐ ዘለዎ ስራሕ የድሊ እዩ። ግን ብተገዳስነት ክስተይተኢሉ ነቲ ናይ ተዓዛቢና ፊልም ክርኢ ደሊ እዩ። ኣብ ምክንያቱ ሲኔማታት ኣብ ገለ ኣጋጣሚታት ኣብ ዝርከበሉስ መፅኡ ዝተመቕሮ እዩ። ስለዚ እቲ ስራሕ ፊልም ተሰሪሑ እቲ ካልእ ደሎ መስራሓት እውን እቲ ዝምልከቶ ኣካል ብምድጋፍ ክበራበር ኣለዎ። ብከምኡ እቲ ዕቤት ፊልምና ናብ ዝግባእ ቦትኡ ክምለስ ዝኽእል። ስለዚ ኣብ ሲኔማ ተኪርና ክንሰርሕ ኣለና ኮይ ስምዓኒ
2: ክራይ ኣናማ ገባእ ዝስአል ምናሃልኮ ከረራይ ግዲ ልበርውንተ እንደ ቤት ረቅበት ዋድ እተሰበት ኣልኩ
3: ዓበላ ወላትካ ሳብሬን ልብካ ወቅልዕን ካተማ ምለለአፉኻ ክርኢት ኣብላካ ዲማ ኣብየ ጃብር በስ ትብለት
0: ሰብ ሰርሖ ብልሒ ኣብ ብዙሕ ዓውድታት ዘለዎ ፅልዋ ቀሊል ኣይኮነን። ዓውዲ ስነ ጥበብ እውን ካብቶም ተጠቀስትን ተጸለውትን ከይኮነ ምክንያቱ ኣብ ድርሰትን ኣልያን ከምኡ ድማ ብኮምፒተር ብዝተሰነዩ ሰብ መሰል ተዋሳእቲ ጌርካ ስራሕ ምድላው ኣብ ዝቐለለሉ ዘመን በፂሕና ምህላውና እዩ።
1: እዋ ሕጂ ካብቲ ናይ ኤኣይ ፅልዋ ደይካሓድ እንዳኾነ ምፅ ኣሎ ርኡ እንዳኾነ ካብቲ ናይ ቅድሚ ምፍራይ ጀሚርካ ኣብ ፅሑፍ ኣብ ምምዕባል ቅርፂ ምትሓዝ ኣብ ስቶሪ ቦርድ ኣብ ምድላው ዳሕር እውን ኣብቲ ምፍራይ ድሕሪ ምፍራይ እውን ኣብ መዓላታት ይውዕል ኣሎ። ገሊኡ ዝድግፎ ኣሎ ከማለሲ ከም ሓገዝ ክንጥቀመሉ ኣለና ዝብል ኣሎ። ገሊኡ ከዓ ነቲ ናይ ሰብ ፈጠራ ክትካ የብሉን ድብል ምጉታት ኣሎ። በቲ ኮይኑ በቲ ግን ትፅልኡ ደይካሓድ እንዳኾነ ማለት በብቕሩብ ዋላ ካብተን ካሜራታት ጀሚርካ ብኤኣይ ክሳይ ድኾና እንዳምፃኸድ ኣለዋ። ስለዚ ክትገትኦ ከቢድ እዩ። ግን ከም ሓጋዚ ነገር ክትጥቀመሉ ይከኣል ኸውን እዩ። ግን ቲ ፈጠራ ቲ መሰረተውናትካ ፈጠራ ከየጥፋኻ ማለት እዩ።
4: EPLF were not just soldiers. They were freedom fighters. Determined to liberate their homeland from the grip of Ethiopian oppression. And on that fateful day, May 21st, they set their sights on a target that would strike a decisive blow to their enemies, the Ethiopian Air Force base at
0: Kubrat Hateltna. Kamzi khgelas tsanha qand ilamana yitsuhuf na hada bulut sirah nab zbele tsqayirka moya khaz gelts iyon magrabi izi dima ኣህግራዊ ስም ዘለዎ ፊልም ኣበርኪትካ ነቲ ምፍራይ ፊልም ናይ ሃገርና ንምምዕባል ዝሃቀነ እዩ። በዚ መንገዲ ከዓ ኣበርክቶን ተገዳስነትን ሰብ ሞያ ኣዝዩ ዕዙዝ እዩ።
1: ምፍራይ ፊልም ናይ ብዙሓት ሞያውያን ተሳትፎ ዘለዩ እዩ። ብዙሓት ስነ ጥበበኛታት ካብ ስነ ጥበብ ወፃኢ እውን ብዙሓት ደገፍቲ ውልቀ ሰባት ዝሳተፍዎ እዩ። ስለዚ ናይ ብዝግባእ ናይ ቲም ወርክ ወይ ከዓ ናይ ብሓባር ናይ ምስራሕ ባህልስ የድሊ ማለት። ስለዚ ነዚ ነገራት እዚ ዝያዳ ከነማዕብሎ ኣለና ዓውት ክንከው እንተ ኮይና ተሓባቢርካ ምስራሕ ክንምሃር ኣለና። ካልእ እቲ በብእዋኑ ኸ ብመፅእ ዘሎ ለውጥታት ኣሎ ቲ ምስራሕ ፊን ንዑ ኸ እንዳረዓምናዮ እንዳተምሃርናዮ ማዕረ ማዕረ እቲ ዘሎ ቴክኖሎጂ እንዳሰጎምና ክንከይድ ኣለና ብል ሰራሕቲ ፊን

0: عزو سلامتنا تقبلوا فنو اير تي في ام كتال تركو بس خبركم تعزبتنا كمي تعلو نساعد حموش يسدالو هاقراون هاقراون زيناتات حزنا لكم قريب نازلنا ارسي ماسمورم مساقرابيت قونق عمل الكتاب رهد تولد بمغانينا نمي كتالكم بخبرنا عدمنا بغان دي ارس تزينا نفلم اما حدار قاش باركا ابن الزوبة هايكوتام سالما عتي موسنا او حرشا زتيون ኣብዞ ባዶባው ቀሕ ባሕሪ ክረምታ ወፍሪ ተምሃሮ ንልምዓት ብፅቡቕ ይሰላሰል ኣሎ ኤርትራውያን ነበርቲ ስዊዘርላንድ ዓባይ ብሪጣንያን ኣየርላንድን ከምኡውን ቀጠርን ቺካጎን ንሰማእታቶም ብሓበን ዘኪሮም ሊባኖሳዊ ምንቅስቃስ ህዝብላ ንወተሃደራዊ ህላወ እስራኤል ኣብ ግዛኣት ሊባኖስ ዘይቅቡል ክብል ነፂግዎ መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዕለ ደረጅኡ ከም ዝበፅሐ ተገሊጹ ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ካብ መዝነቱ ክእለ ከም ዝወሰነ ኣፍሊጡ ዝርዝር ዜና ኣብ ንዞ ባሃይኮታ ብመስኖኣዊ ሕርሻ ዝለምዕ ልዕሊ 3400 ሄክታር ኣሎ ኣብ ዝተፈላለያ ምምሕዳራት ከባቢ ዝተፀንዐ 1700 ሄክታር ድማ ንኣልማዕቲ ክዕደል ዝተጀመረ መስርሕ ኣብ ምፅፋፍ ይርከብ ኣመሓዳር ዞባ ምስ ኣልማዕቲ ናይቲ ንዞባ ብዛዕባ ንጥፈታቶም ዘጥሎ ወኪል ኤሪና ተስፋኣሎም ሰሎሙን ዘዳለወ ፀብጻብ ሚካኤል ሓድጉ ከቕርቦ እዩ
1: ኣብ ሓዳር ዞባ ጋሽ ፓርክ ኣምባሳደር ማሕሙድ ዓሊ ሕሩይ ኣብ ንኡ ዞባ ሃይኮታ ምስ ዝርከቡ ኣልማዕቲ መስኖኣዊ ሕርሻ ኣብ ገባብ ኣጠቓቕማ መሬትን ምሕደራ ማይን ዘተኮረ ርከብ ኣካይዱ እቲ ዞባ ንክረምታውን መስኖኣውን ልምዓት ምቹኡን ሰፊሕን መሬትን ካልእ ፀጋታትን ከም ዝውንን ብምጥቃስ ልዕሊ 224760 ሄክታር ብክረምታዊ 15700 ሄክታር ብመስኖኣዊ 54,000 ሄክታር ድማ ብክረምታውን ንግዳውን ኣገባብ ዝለምዕ ምዃኑ ዝጠቐሰ ኣምባሳደር ማሕሙድ ሓረስቶት እቶታውነቶም ክብ ብምባል ማሕበረ ቁጠባዊ ነባብሮኦም ንከመሓይሹ ዓቲቦም ክሰርሑ ኣተሓሳሲቦም ምስናዊ ሕርሻ ብዓብኡ ኣብ ፃዕሪ ሓረስታይ ስለ ዝምርኮስ ኣልማዕቲ ምስ ክኢላታት ክላዘቡን ንዝተዋህቦ መምርሒታት ኣብ ባይታ ብግቡእ ከተግብሩን ብምዝኻር ሳዕቤናት ኬሚካላዊ መድሃኒትን ድኩዕና መሬት ጥዕና ሰብን ኣከባብን ተገንዚቦን ከወግድዎን ውርፁፅ ምሕደራ መሬት ከዘውትሩን ፀዊዖም ኣምባሳደር ማሕሙድ ኣስዒቡ ብመስናዊ ሕርሻ ዝለምዕ ልዕሊ 3400 ሄክታር ዘለዎ ንኡ ዞባ ሃይኮታ ሓረስቶት ዝተፈላለዩ ኣሕምልትን ፍረታትን ብምዝራ

0: ቁጠቦም ንምምሕያሽ ፀዓርታት የካይዱ እኳ እንተለዉ ንዝበለ ፀዕቤትን ለውጥን ኣብ ምምሕዳራት ከባቢ ሃደምደሚ ፌስኮ ኣለቡ ግራሻ ጉርሱብ ሓሸንኪትን ሃይኮታን ዝተፀንዐ 1700 ሄክታር ንኣውፈርቲ ንምዕዳል ዝተጀመረ መስርሕ ኣብ ምፅፋፍ ከም ዝርከብ ኣረድዩ ኣብ መወዳእታ ድማ ሓርሶት ኣብ ክንዲ ኣብ ኣሕምልቲ ጥራይ ዝድረቱ ኣብ ምርባሕ እንስሳታት ኣድሂቦም ውፅኢት ፀባን ስጋን ምስሳን ንጥፈታቶም ክሕይሉ ብምዝኻር ካብ ዝረአ ብርሰት ሃብቲ ገረብ ክቕጠቡ ግብሪ ሕርሻን ጥሪትን ኣብ ግዜኡ ክኸፍሉ ሓርሶት ኣብ ማሕበር ክጥርንፉን ብደ ዋንንካ መሬት ምግባት ከወግዱን ኣተሓሳሲቦም ተሳትፍቲ ኣብ ዝሃቦ ርእቶ ስግረ ደባዊ ኣዝርእቲ ጥቡቕ ምቁፃር ክግበረሉ ዘልምዕዎ መሬት ኣብ ቤት ፅሕፈት ካዳስተር ዝምዝገበሉ ባይታ ክፍጠረሎም መመርመሪ ጥዕና ጥሪት ላቦራቶሪ ኣብ ከባቢኡን ክዋደድ ከምኡ ውን ሽግር መሬት ሕርሻ ዘለዎም ሓርሶት ፍታሕ ክግበረሎም ተላብዮም
1: ኣብ ዞባ ደባዊ ቀይሕ ባሕሪ ክረምታዊ ወፍሪ ተምሃሮ ንልምዓት ካብ 8 ሰነ ጀሚሩ ብፅቡቕ ይሰላሰል ከም ዘሎ ሓላፊ ኣሃዱ ካልኣይ ደረጃ ኣብያተ ትምህርቲ መምህር ብርሃነ ገብረ እግዚኣብሄር ሓቢሮም ኣብዚ ናይ ሎም ዓመት ወፍሪ ኣስታት 590 ተምሃሮ ካልኣይ ደረጃ ኣብ ምሉእ እቲ ዞባ ተዋፊሮም ከም ዘለዎ ኣፍሊጦም እቲ ዝዕመም ዘሎ መደባት ብቐንዱ ኣብ ምግራብን ምዕቃብ ሓመድን ማይን ዘተኮረ ኮይኑ ምትካል ኣግራብ ሾራ ኣብ ደሴታትን ገማግም ባሕርን ከምኡውን ኣብ ቀፅሪ ኣብያተ ትምህርቲ ንኣግራብ ዝኸውን ጎዳጉድ ምኩዓት ምግራብን ምኹስኳስን የጠ ቃለል ኣብ በዓል ስልጣን ኣግራብን እንስሳ ዘገዳምን ናይቲ ዞባ ክኢላ ምግራብ መንእሰይ ዓሊ ኣሕመድን ኣብ ጨንፈር ሚኒስትር ሃብቲ ባሕሪ ክኢላ ልምዓት ገረብ ሾራ መንእሰይ ሓይሊ ኣብ ተወልደ መድህንን ብግድዮም ረብሓታት ገረብ ሾራ ድሕሪ ምግላፅ ኣብ ደሴት ፋጡማ ብብዝሒ ክትከል መደብ ከም ዘሎ ገሊፆም ኣብ ስዊዘርላንድ ዓባይ ብሪጣንያን ኣየርላንድን ከምኡውን ቀጠርን ቺካጎን ዝነብሩ ኤርትራውያን ንሰማእታቶም ብሓበን ዘኪሮም ከካቦትኡ ንዝበፅሐና ትሕዝቶ ብመልክዕ ፀብጻብ ተዋሂድሎ ዳናይ ተስፋ ዝጊ ከተቕርቦ እያ
2: ኣብ ዝተፈላለያ ከተማታት ስዊዘርላንድ ዓባይ ብሪጣንያን ኣየርላንድን ከምኡውን ደውሓ ቀጠርን ሺካጎ ሕቡራት መንግስታት ኣሜሪካን ዝነብሩ ኤርትራውያን ንሰማእታቶም ብልዑል ክብርን ሓበንን ዘኪሮም ኤርትራውያን ነበርቲ 26 ካንቶናት ስዊዘርላንድ ዝወደብዎ መደባት ዝኽሪ ሓበን ብሰልፊ ሽምዓ ናይ እግሪ ጉዕዞን ስነጥበባዊ መሰናድኦታትን ዝተሰነየ ምንባሩ ካብ ኤምባሲ ኤርትራ ዝበፅሓና ሓበሬታ ኣፍሊጡ ኣብ ጀኔቫ ኣብ ዝተኻየደ ኣምባሳደር ኤርትራ ኣብ ውድብ ሕቡራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ዝተረኽበትሉ ስነ ስርዓት ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቋሚ ልኡኽ ኣብ ውድብ ሕቡራት ሃገራትን ካልኦት ኣህጉራውያን ትካላትን ኣብ ጀኔቫ ኣቶ ሃብቶም ዘርኣይ ንታሪኻዊ ፍፃሚ 20 ሰነ ድሕሪ ምግላፅ ዝኽረ ሰማእታት ንኤርትራውያን ታሪኻዊ ሓላፍነትን ዕለተ ምሕዳስ መብፅዓን ምዃኑ ሓቢሩ ኣቦ ወንበራትን ሓለፍትን ካንቶናት ብወገኖም 20 ሰነ ንዝተኸፍለ ረዚን ዋጋ ብሓበን እናዘከርና ሕድሮም ንምትግባር መብፃዓና ንውፉይ ስራሕ እነረጋግፀላ ዓለት ምዃና ብምግላፅ ስድራ ስዋኣት ምጥዋር ንመንግስቲ ጥራይ ዝግደፍ ሓላፍነት ስለ ዘይኮነ ነፍሲ ወከፍ ዜጋ እጃሙ ከበርክት ኣዘኻኺሮም ኣብ ከተማ ለንደን ዓባይ ብሪጣንያ ኣብ ዝተኻየደ ዝኽሪ ሓበን ተሳተፍቲ ብመንእስያት ንዝተመርሐ ሰልፊ ኣሰንዮም ቀንዴል ብምብራኽ ናይ ሓባር ናይ እግሪ ጉዕዞን ናይ ሓደ ደቂቕ ናይ ሕልና ጸሎትን ኣካይዶም ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ኣብ ዘስምዖ መደረ ህዝቢ ኤርትራ ናጽነቱ ንምርግጋፅን ንምውሓስን ንዝሓለፎ መሪርን ጽንኩርን መድረኻትን ዝኸፈሎ ረዚን ዋጋን ብምጥቃስ ኤርትራውያን ነበርቲ ዓባይ ብሪጣንያን ኣየርላንድን ሕድሪ ሰማእታት ብምኽባር ማዕከን ሕድሪ ሰማእታት ንምስሳንን ስድራ ሰማእታት ንምጥዋርን ግብራዊ ኣበርክቶ ክገብሩ ፀዊዑ ኣብ ከተማታት ሼፊልድ ሌስተር ሲቲ ኒውካስል ሊቨርፑል ኖቲንግሃም ኮቨንትሪ ብሪስቶል ካርዲፍ ዌክፊልድ ሚድልስብሮ ሳውዝሃምተን ሚልተን ኬነስ ግላስጎ በርሚንግሃም ማንቸስተር ሊድስን ብራይተንን እውን 20 ሰነ መዓልቲ ሰማእታት ኤርትራ ብልዑል ሓበን ተዘኪሮም ኣብቲ ኣጋጣሚ ብጠቕላላ 25357 ፓውንድ ንመሰሰኒ ማዕከን ሕድሪ ሰማእታት ተወፊዩ ኤርትራውያን ነበርቲ ሃገረ ቀጠር ብ19 ሰነ ኣብ ዝወደብዎ ተመሳሳሊ ናይ ዝኽሪ መደብ ማሕበረኩም 10,000 ሪያል ተሳተፍቲ ናይቲ መደብ ድማ 7200 ሪያል ብድምር 17200 ሪያል ደገፍ ንስድራ ስዋኣት ኣበርኪቶም ብድምር 17200 ሪያል ደገፍ ንስድራ ስዋኣት ኣበርኪቶም ኣብቲ ኣምባሳደር ኤርትራ ኣቶ ዓሊ ኢብራሂም ዝርከቦም ብርክት ዝበሉ ዜጋታት ዝተሳተፍዎ ናይ ዝኽሪ መደብ ምብራህ ሽምዓ ክካየድን ከሎ ንሰማእታት ዘመጉስን ሓላፍነት ምሕብሓብ ስድራ ቤቶም ናይ ነፍሲ ወከፍ ዜጋ ከም ዝኾነ ዘገንዝብ መደረታትን ቀሪቡ እዚ ከምዚ ኢሉ እንከሎ ኣብ ከተማ ሺካጎ ሕቡራት መንግስታት ኣሜሪካ ዝነብሩ ኤርትራውያን ንሰማእታቶም ብሓበን ኣብ ዝዘከርሉ ኣጋጣሚ መብፅዖም ንምትግባር ሕድሪ ሰማእታት ኣረጋጊፆም እቲ ሃገራ

0: ዊ ክብርታት ናብ ህፃናት ብዘስርፅ ኣገባብ ዝተካየደ ናይ ዝኽሪ መደብ ብናይ እግሪ ጉዕዞን ስነጥበባዊ ትሕዝቶን ዝተሰነየ ነይሩ ኣብ መወዳእታ ሓላፍነት ምንባይ ተወሰኽቲ 35 ስድራ ሰማእታት ን2 ዓመት ከም ዝወሰዱ እቲ ዝበፅሐና ሓበሬታ ኣፍሊጡ።
1: ኣብ ዞባጋሽ ባርካድ ንዞባታት ፖርቶ ሳዋ ባሮንትን መጎሎን ዝነጥፉ ሰራሕኛታት መንግስቲ ከምኡውን ሰብ ፀጋን ሓረስቶትን ዘዋፅእዎ 145,000 ኣቕፋን 35 ኩንታል እኽልን ንስድራ ስዋኣትን ኣረጋውያንን ተዓዲሉ ብመሰረት ዝበፅሐና ሓበሬታ ኣብ ንዞባ ፖርቶ ሳዋ 110,000 ኣቕፋን 22 ስድራ ስዋኣት፣ ኣብ ንዞባ ባሮንቱ 35 ኩንታል እኽሊ ን142 ስድራ ስዋኣት፣ ኣብ ንዞባ መጎሎ ድማ 53,000 ኣቕፋን ን8 ስድራ ስዋኣት ተዓዲሎም። ሓለፍቲ ሚኒስትር ዮን ማሕበራዊ ድሕነትን ኣብ ዝሃብዎ ሓበሬታ እተን ደገፍ ዝተገብረለን ስድራ ቤታት ብኣመሓደርቲ ከባብን ኣካየድቲ ስራሕን ዝተለለያ ምዃነን ኣብሪሆም። ብካልእ ወገን ኣብ ንኡዞባ ተሰነይ ብምክንያት 20 ሰነ ብኮሚሽን ስፖርት ዝተወደበ ፅሬትን ምኩስኳስ ኣግራብን ዘጠቃለለ ወፈራ ብ17 ሰነ ኣብ ቅፅሪ መቃብር ሓርበኛታት ተኻይዶም። ተሳተፍቲ ኣብ ዝሃብዎ ርእቶ ዓመት መፀ ብተሳትፎ ህዝቢ ሰራሕኛታት መንግስትን ኣባላት ሓይልታት ምክልኻልን ተመሳሳሊ ንጥፈታት ከም ዝካየድ ብምሕባር ካልኦት ኣካላት እውን ክስዕብዎ ተላብዮም። ኣብ ንዞባ ጎልጅ ኣብ ዓመተ ትምህርቲ 225 226 ኣብ ምሕያል ኣገልግሎት ቅድመ ትምህርቲ ዝተገብረ ወፍሪ ኣተባባዕ ውፅኢት ከም እተረኽቦ ሱፐርቫይዘር መዋእለ ህፃናት ኣብቲ ንዞባ መምህር ታልከ መሓመድ እድሪስ ገሊፆም። ኔሪና ኣብ ዝሃቦ ሓበሬታ መንግስቲ ኣገዳስነት ቅድመ ትምህርቲ ብምግንዛብ ቀዳምነት ሂቡ ይሰርሓሉ ከም ዘሎ ብምጥቃስ ብፍላይ ኣብ 225 ብዝተወስደ ስጉምቲ ኣብ ኩለን መምሕዳራት ከባቢ ንተምሃሮ ብዝምችእ ብርክት ዝበላ ትካላት ከም እተሃንፃ ኣብርሆም። ድሮ 41 መዋእለ ህፃናት ክህነፃን ከለዋ ንልዕሊ 2390 ተምሃሮ ኣገልግሎት ክህባ ከም ዝሓገያ ዝሓበረ መምህር ታልከ ዕድሚኦም ንቅድመ ትምህርቲ ዝኣኸለ ህፃናት ናብ ማኣዲ ትምህርቲ ንኸቅርቡ ተራ መሻርክቲ ኣካላት ስድራ ቤታትን መምህራንን ክሕይላ ተሓሳሲቦም። ርእሰ መምህር መዋእለ ህፃናት መምህር ሮሜላ ገብረ ሚካኤል ብወገና ብቅድመ ትምህርቲ ዝሓለፈ ተምሃራይ ኣብ ዝቕፅል ጉዕዞ ትምህርቲ ዕውት ከም ዝኸውን ብምግላፅ ስድራ ቤታት ነዚ ብግቡእ ክግንዘብኦ ተላብያ። ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትል ክትቅፅሉ ደጊምና ብኸብሩ ንዕድም። ሊባኖሳዊ ምንቅስቃስ ሕዝቡላህ ንወተሃደራዊ ህላወ እስራኤል ኣብ ግዛኣት ሊባኖስ ዘይቅቡል ክብል ነፂግዎም። እዚ ዝተገልፀ ቀዳማይ ሚኒስትር እስራኤል ቤንጃሚን ነታንያሁን ሚኒስተር ምክልኻል እስራኤል ካትዝን ሰራዊት እስራኤል ንነዊሕ እዋን ኣብ መሬት ሊባኖስ ናይ ፀጥታ ዞባ ከሊሉ ከም ዝፀንሕ ትማል 21 ሰነ ድሕሪ ምሕባሮም እዮም። መራሒ ምንቅስቃስ ሕዝቡላህ ነዒም ቃሲም ኣብ ዝሃቦ መግለፂ ሰራዊት ሊባኖስ ልላውነት ሃገሩ ናይ ምሕላው ሓላፍነት ዘለዎ እንኳ ኣካል ከም ዝኾነ ብምሕባር ኣብ ሊባኖስ ንወተሃደራዊ ህላወ እስራኤል ዝኸውን ቦታ ከም ዘየለ ኣፍሊጦም። ደገፍ ኣሜሪካ ንእስራኤል ወተሃደራዊ ስርሒታታ ክትቅፅል የተባባዓ ከም ዘሎ ብምውቃስ ኣብ መጻኢ ዝብፃሕ ዝኾነ ይኹን ስምምዕ ሰላም ምቁራፅ ብኣየር መሬትን ባሕርን ዝካየድ መጥቃዕትታት እስራኤልን ምውፃእ ሰራዊት እስራኤል ካብ ደቡባዊ ሊባኖስን ዘጠቃልል ክኸውን ከም ዝግባእ ኣስሜሩሎም። እስራኤል ኣብ መወዳእታ 224 ምስ ምንቅስቃስ ሕዝቡላ ዝበፅሓቶ ስምምዕ ምቁራፅ ተኽሲ ሰራዊታ ካብ ሊባኖስ ክትስሕብ ዘጠቃልል እኳ እንተነበረ ዛጊድ ተግባራዊ ከም ዘይኮነ ፀብጻባት የረድኦም። እስራኤል ካብ መጀመርያ ወርሒ መጋቢት ኣብ ልዕሊ ሊባኖስ ክተካይዶ ብዝፀንሐት መጥቃዕትታት ልዕሊ 4,000 ሰባት ከም ዝሞቱን ልዕሊ 12,000 ከም ዝቆሰሉን ፀብጻባት ይሕብሮም። መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዓለ ደረጃኡ ከም ዝበፅሐ ተገሊፆም። ብመሰረት ፀብፃባት ፍርያት ነዳዲ እቲ ሃገር ዕለታዊ ኣስታት 1.5 ሚልዮን በርሚል በፂሑ ከም ዘሎ፣ እዚ ድማ ድሕሪ 2013 እቲ ዝለዓለ ምዃኑ ተፈሊጦም። ከም ውፅኢት ናይዚ ገስጋስ ሊብያ ካብ ሽያጥ ነዳዲ ወርሓዊ ብገምጋም ካብ 2 ክሳብ 4 ቢልዮን ዶላር ትረክብ ከም ዘላ ተገሊፆም።

0: ፈረት ይኮን ፈረት ይኮን ኣረበልኪን ክለምድር ዝሻወጥኮ ሓደ እንትረቢ ትፈሪ ማለ ክንወደየኪን እዩ ወዮም ክንወዲኒ
1: እሊ ፀሪብ እንድሓዘካ ሓቁ ምስሊ የተለከክ እናግልትገመካ
0: ብላዊ ሓራቱ ተመሊካ ኣለ ብሑጠለ የጠነሳኪ

0: መርያም ወ መርያም ኣብ ዑስማን ማሌ ጠርብ ክለመፅኒ ወክድለ ፀሪብ የረኣ እሊ ፀሪብ ከትፍ ናይ ኣብኡ ከመስል ልበለኒ ወክድለ ለበለኒታ ኣነ ብዮ ዝፋቐጥኩ
1: ኣብየ ምደር ሞተ ስዒ
0: ወላሂ ምደርኩም ሞተ ኣነ ይደለ ላኪን እሚ ሓተ ዶር እንተ ወደ 4 ሰነትት እንታ ወነብለ መርያም ዕድካ ሓምሳት እቲ ኣነ ሞታ ኣተለኒ
1: ከም ጋ ሞታ
2: ንዋይ ፍሩሩ እንቱ ጦር ሰራዊት ቀትለቶ ኣተለኒ
1: ኣብያ ምንርእዮ ክፍግሩ መዓለ ስዒድሁ እሎም ኩሎም ኣብ ለቦም ምስል ኣብሆም ዶልተልሃ ወልሳዕቆ ክፈለረቕቡን ኣብኡና ምንሃለ የታይም ወይ ግኣናኒ የታይም ወይ ግኣናኒ
0: ህሌኮ ክመርዮም
3: ህሌኮ ክመርዮም ኣና ተኣኩል ሕኩ ኣብ ህሌኮ

0: ደቆክ መርያም
1: እቶም እንገይሶ ዳሮም ንልዕብቶም ግራሆም ሕነ ላኪን መን ብናን በለየከ
0: ህለኮ ይገይስ ብለኪ ህለኮ
1: ንዓሉ ወደስዒትሉ እየ እግልያ ውግሉም ከርእ
0: ኣነ ንምስሎም እተለው ሳቃልኩ ኩሎም ሰውረት ፈቅ እቶም መፈግረኡ እተሰውረት ኣነ ኣብዮ ብምሓረ ማየት እይኩም መርያም ኤማኑ ሰብሩ ውደ በገዝኩ ኣነስ በገዝኩ

እቲ ጉዕዞ ኣብቲ እዋን ድቕድቕ ጸልማት እዋን ከውታ ምስ ጉዕዞ ገድሊ ኤርትራ ዝተበገሰ ንቕሎ እዩ። 1964 ሶር ኤርትራ ገና ኣብ ባይታ ጥጡሕ መዓርፎ ከይረኸበ ኣይሽንኳይዶ ኣብ ባሕሪ ኣብ መሬት እኳ ደጀን ከይነበሮ ንመዓልታዊ መዓንገል እኳ ንጋዳ ዝነበረሉ ደቂቕ ነቶም ምስ ባሕሪ ሌላ ዝነበሮም ካብ 10 ዘይበዝሑ ተጋድል ትፈልዩ ብምርቋሕ ናይ ገማግም ቀይሕ ባሕሪ ኣኻዱ ኢሉ ንባሕርያ ብውሱኑን ዘየለን ዓቕሚ ኣበጊስዎ። እቲ ዓቕሚ ውሱን፣ እቲ መሳርሒ ዘየለ፣ መኒኻ ተባሂልካ መንነት ካብ ዘይትረቕሓሉ እዋን ብናይ ጋንፅላ ጀላቡ ዝጀመረ ጉዕዞ። እዚ ቓላት እዚ ኣብታ ብሓይሊ ባሕሪ እትሕተም መጽሔት መልሕቕ ካብ ዝሰፈረ ጽሑፍ እዩ። እቲ ጉዕዞ ከምዛ መጽሓፍ ዝተቐሰቶ

0: ዋላ እኳ ኣብ እዋን ድቕድቕ ጸልማት ይበገስ እምበር ኪኖቲ ጸልማት ዝነበረ ጩራ ብርሃን ኣዝዩ ጐሊሑ ስለ ዝተረኣዮም እዮም እቲ ሰውራ ይኹን እቶም ባሕርያ ዝነቐሉ። መደብ መዛግብ ታሪክ እውን ብወገና ናብሶም እቲ ባሕሪ ባሕሪ ኤርትራ ምዃኑ እቲ ባሕሪ ዋናታት ከም ዘለዎ ምእንቲ ኸረጋግጹ ነቲ ኣብ መሬት ዝልሕም ዝነበረ ምንቅስቓስ ሰውራን ወተሃደራዊ ምንጥፍጣፍን ከይጐናደብ ከይጠሚ ዝዕጥቕን ዝትኰስን ከይስእን ጸግዒ ክኾንዎ ሽዑ ማዕሪ ማዕሪ እዩ ዝተበገሱ ገዳይም ተጋደልቲ ባሕረኛታት ካብቲ ብዙሕ ታሪኾም ገለ ቕሩብ ክተዘንቱ ሃቂና ኣላ። ንሶም ከምቲ ኣቐዲሙ ዝተጠቕሰ ብቕፅሪ ካብ 10 ዘይበዝሑ እተን ዝንቀሳቐሱለን ዝነበሩ ክልተ ብጣውላት ዝሰሪሐን ብጋንጽላ ማለት ብንፋስ ዝንቀሳቐሳ ንኣሽቱ ጀላቡየን ዝነበራ እቶም ሽዑ ማለት ኣብ 1964-65 ዝነበሩ ኣብ ተጋድሎ ሓነት ኤርትራ ኮይኖም ኣብ ሱዳን ሕንጉያይ ዝበሃል ቦታ ከባቢ ስዋኪን ከም መበገሲኦም ገይሮም ካብኡ እናተንቀሳቐሱ ካብ ስዑድያ ዕጥቅን ስንቅን የመላልሱ ንትምህርቲ ይኹን ብስራሕ ንሶርያ ዝንቀሳቐሱ ተጋደልቲ የበጻጽሑ ነይሮም። ኣብ 1968 ድማ ነቲ ናይ ሱዳን መበገሲኦም ገዲፎም ንዓደን ከም ቀንዲ መደበሮም ገይሮማ። እዞም ባሕረኛታት ተጋደልቲ ከምቲ ሓደ ህፃን ናብ መሬት ሓመድ እናቕሓመ ዝዓቢ ንሶም ተወላዶ ከባቢ ቀይሕ ባሕሪ ብምዃኖም ማይ ቀይሕ ባሕሪ እናመዓጉ ዝዓበዩ ስለ ዝኾኑ ባሕሪ ንዕኦም መሬቶም እዩ ነይሩ። ክንዲ ዝኾነ ከኣዮም ብኣዝየን ንኣሽቱ ጀላቡ ንማያት ቀይሕ ባሕሪ ካብ ጫፍ ናብ ጫፍ እናተመላለሱ ካብ ሓሌብ ምድረ ግብፂ ክሳብ በርበራ ሶማል ካብ ገማግም ሱዳን ክሳብ ዓደም ንዘሎ ማያት እናሰንጥቑ ቃልሲ ሰውራ ዝቐጽልዎ። ንሶም ሎሚ ነቲ ዝሓለፍዎ ጉዕዞ ክዕልሉ ከለዉ ብዕድመ ስለ ዝደፍኡ ገሊኡ ይርስዕዎ ገሊኡ ድማ ከም ቀሊል ስለ ዝርእዎ ብዙሕ ይዛረበሉን። ንሕና ብወገና ንሰለስተ ካብቶም ንባሕርያ ታተ ዘበሉን ካልኦት ብዙሓት በቢ መድረኹ ናብ ባሕርያ እናተጸንበሩ ንባሕርያ ዘህጠሩን ብምዝራብ ባሕርያ ካበይ ናበይ ንዝብል ሕቶ ብተኸታታሊ መደባት ክነብርህ ክንፍትን ኢና። እቶም ብኣካል ዝረኸብናዮም ገዳይም ኣባላት ባሕርያ ወዲ 15 ዓመት እንከሎ ስራሕ ባሕሪ ዝጀመረ ኣብ 1965 ተሰሊፉ 1967 ኣብ ባሕርያ ዝተጸንበረ ኮሎኔል ኣሕመድ ዑስማን መሓመድ ሳይቕ ዓባይ ከባቢ ባሕሪ 1968 ሓፋሽ ውድብ ኮይኑ ኣብ 1971 ኣባል ባሕርያ ዝኾነ ዓብዱ ሳልሕ ዓብዱልቃድር ካብ ህፃንነቱ ምስ ባሕሪ ዝዓበየ 1964 ተሰሊፉ 1968 ኣባል ባሕርያ ዝኾነ ኮሎኔል መሓመድ ኣሕመድ ቫስኮ እዮም። እተን ከም ውሉዶም ተኸናኺኖም ንዕድመ ጉዕዞኦም ኣብ ባሕርን ንሽግሩ ማዕበሉ ኲናቱ ሰላሙ ብሓባር ምስኦም ሰለይ ዝበላ ጀላብኦም ሎሚ ኣስከሬነን እኳ ይረኸብናን። ሓንቲ ካብተን ገዳይም ብሸዖላ ትጽዋዕ ጥራይ ከም ቅርሲ ተሪፋ ኣላ። ንሶም ሕጂ ንዓኣ እናረኣዩን እናዳህሰሱን ንድሕሪት ተመሊሶም ነቲ መሪር ግን ከኣ ዕውት ነቲ ሓጐጽጐጽ ግን ከኣ ብጽንዓት ዝተገርቦ ጉዕዞ ብሓሳቦም ዓደን፣ ሱዳን፣ ሶማል ከምኡ ውን ማርሳታትን ደሴታትን ኤርትራ ይደህስሱ። እቲ ምስቲ ክንዲገብሮ ዝኸውን ማዕበልን ንፋስን ዝሕለፍዎ ቓልሲ እውን ቅጅል ይብሎም። ምስኦም ዝገበርናዮ ዓላል እውን ነቲ ቐደም ኣብ ውሽጣ ኮይኖም ዝሓለፈ ህይወት ሕጂ ኣብ ጽላላ ተጸጊዖም እዮም ኣዕሊሎምና።
1: ባሕርያ ኣብ 67 እተነገር ዘላ 65 ኣነ ተሰልፈ ንሜዳ ነይረ 66 መእታ ፈለመ 67 ኣነ ባሕርያ ደይበ
2: ባሕርያ ከመይ ነይሩ ሽዑ ኣበይ ነይሩ ስቁር ብዛዕባ ትስእል ሃበና ከመይ ፅኒሑ እንታይ መስሉት እዮም ባሕርያ
1: ዋ ዝነበሮም ብገዜጣ ብቴንዳን ድዩ ተኸይዱ ዝነበሩ ሞቶር ኣይነበረ ዕባላ ኣይነበረን ብኡ ገይሮም ንህዝቢ ተመስሎም ብኡ ገይሮ ንሰርሕ ነይ
2: እወ
1: እቲኣ ነገር ክብለካ ብገዜ

0: ሰልጠን እዩ ብኡ ጌርና ንኸይድ ዓዲ ስዑድያ ንበፅሕ ካብ ዓዲ ስዑድያ መለስ ንሱዳን ንሱዳን ተመሲልና ወዲ ሱዳን ተመሲሉ ኣብቁ ይሰርሑ ነ
1: ሕጂ ናይ መን ይኹም ርኩም ሽዑ ንስኹም ናይ መን ይኹም ርኩም እቲ ባሕራ ናይ መን ነይሩ
0: እቲ ፈለም ሓፈሻዊ ናይ ሓርነት ነይሩ ናይ ኤሌትርያ ነረን ዳሕራይ እቲ ምስምዱ ኮይና
1: ክንደይ መራኸብ ክንደይ ጀልባ ነርና ክንታይ ኹም ትስዕኑ ካበይ ናበይ
0: ካብ ስዑድያ ካብ ሱዳን ንስዑድያ ሰብ ፅዕና ንኸይድ ናብኡ ምስሙ ክገብሩ ክመሃሩ ንዓዲ ሱርያ ክኸይዱ ብኡ ጌርና ንሰልጠም ካብኡ ንመፅእ ዋን ዋ እንታይ ንገብር ካብ ሱዳን ወፂእና ኣቑሑት ኣብ መርከብ ይመፀና ብመርከብ ይመፅ ከወፃኢ ብሬት ዝብ ኣቑሑት ከድና ናይ ወታደር ንዓሁ ነራግፍ
2: ምን ባሓር ምን ከምስታዕሸር በዳዕታ ሽፍታ ንሕና
3: ባሕሪ ወዲ 15 ዓመት ከሎ ከየ ጀሚሩ እዮም ንሕና ንኣሽቱ ነርና ኮኪያን ዝበሃል ንኣር ነርና ብ1961 ናብ የመን ከይደ ኣብ የመን ኣብ ናይ ሃብታማት መራኸብ ዝሰርሕ ነይረ ብከምዚ የባሕር ፈሊጠዮ መጀመርያ ብ1964 ጀሚርና ከም ውድባት ነርና ኣብ 1968 ድማ ኣብ ባሕርያ ተፀንቢረ
2: ናሽተገል እስባብ ሃዳ ዓረፍታ ባሕሪ ከፍ ይዕኒ ኩንተ ሰኮኒ ሸፍታ ዓነ እስባብ ሃዳ ዓረፍታ ባሕር ይዕኒ ኣብዋል ኩና ብሶራ 64 ኣዕተረፍና መዓል ሶራ ኩና ካን ናምሽ ደየል ጀማሂር ባዕድሃ 68 ሓግታ ብሶራ 68 ኣወል ኩና ደየል የማሂር 64 68 ኣልተሓግታ ሶራ
4: ኣነ ባሕሪ ከብ ጀምር ወዲ 15 ዓመት ከለኩ ጀሚረ ባሕሪ ድሕርቲ ናተ መጀመርያ ባሕሪ ኣብ ዓሳ እዩ ነሩ ዓሳ ንገፊፍና ቤካ ንኸይድ ምሬተ ገርና ሰርዲ ንገፍፍ ገፊፍና ቤና ንመፅእ ብኡ ነገር እቲ ባሕሪ ለሚደዩ እቲ ምሕምባስ ከዓ ኣብዚ ከለኹ ዕዳጋ ከለኹ ጎማ ገይረ ምሕምባስ ማሃል ነይረ ተማሂረ ከም ገይረ ባሕሪ ጉዕዞ ጀሚረ ባሕሪ
1: ሕራይ
4: ምስ ሰብራ ከወ ጉዕዞ ጀሚርካ ምስ ሰብራ ማእስ ኣብያ ክትፈልጡ ንሰብራ ኣነ ኣዋል ቅድሚ ሰብሮ ካብ ባፅዕ ፍሳታት ንየመን ገፅ ይኸዲ ደቡብ የመን ዓዳን እ ባስኮ ዝነበራ ኩሉ ባሓሳ ነረ ኣብኡ ኣብኡ ነረ ሓር ካብቲ መረክብ ናፍታማት ኣብኡ ሰርሐ ነረ ኣብ ሰብዓን ሓደ ንዑል ሂበኒ ኣነ ኣብፅሐሎም ነረ ካብ ማሓፈሽድፋት ዝሰርሐ ብውሽጢ ካብ 68 ጀሚር ንሓር ከ ብ70 ሃላት ለና ዓብዲ ኣክላካ ትወደ ምሳና ከላስ ዓብዲ ሎኒ ይኣክል ኢሎኒ ሕጂ እዚ ከላስ ንበሎ ሕጂ ንሳትና ስለ ውሕዳ ዘለና ባሕርያ 16 ዞም ነረ ባሕርያ ብኣ ጀሚርና ባሕርያ
5: እዚኦም እቶም ብኣካል ጥራይ ዝረኸብናዮም ኮይኖም ካልኦት ዝተሰውኡን ብሂወት ዘለውን ካብቶም ቀዳሞት ንምጥቃስ ዓም ፈራሕ ዓም ዓሊ ኣባድር ዓብደላ ዓሊ ሽፋ መሓመድ እድሪስ ሓሰን ሳልሕ እድሪስ ሰቒር ዝበሃሉን ካልኦትን ካብቶም ንባሕርያ ዝጀመሩ ገዳይም ተጋደልቲ ኮይኖም ካልኦት ድማ ነዚኦም ዝተክኡን ንባሕርያ ክሳብ ዓወት ዘብፅሑን ክሳብ ዝእዋን እዚ ድማ ኣባላት ሓይሊ ባሕሪ ኮይኖም ልውላዊ ማያት ኤርትራ ኣብ ምዕቃብን ይርከቡ
6: ኣና 69 ወርሒ 3 15 ሰልፊ ኣነ ቅድሚ ምስላፈይ ጅቡቲ ዓዳን ሰሜን የመን ኣብቲ ከባቢ ነይረ ድሕሪ ምስላፈይ ኣብ ሰራዊት ነይረ ካብ ሰራዊት እምዳድ ነይረ ካብ እምዳድ 76 ባሕርያ ከይዲ ባሕርያ ንሕና ንመፀ ከለና ግዜ ጀላቡ ከም መጓዓዝያ ኮይናን ንሜዳ ዝድሊ ስንጊ ይኹን ኣፅዋር ይኹን ተያይት ይኹን መመላለሲ

0: ውሱናት ጀላቡ ነይረን ባህ ንሰርሕ ነርና ተኣዋዛድማ ከማን እቲ ትልኮ ብሙላ ነቲ ኣብ ውሽጢ ዘሎ ሰብ ዘድልዮ ነገራት ናይ ዕጥቂ ይኹን ናይ ጥያየት ይኹን ኣድላይ ጉዳያት ኣብ በዓል ዓዘን ዘሎ በዓል ሶማል ዘሎ ምግዓዝ ነይሩ።
1: ኣነ እቲ መጀመርያ ዝመፅእ ኩሉ ማለት ኣብ ወርሒ 7979 ተፀንቢረ ኣብቲ ግዜ እቲ ውሕዳት ኣባላት እዮም ነይሮም ክሳብ 15 ኣባላት እዮም ፀኒሖምና ምስ 4 ጀላቡ እተን 4 ጀላቡ ዓራፋት፣ ሽዑላ፣ ቀይሕ ባሕሪ፣ መንሱር ዝበሃላ እዮም። እዚአን ኣብ ስዋኪን ዝበሃል ካልኣይ ወደብ ናይ ሱዳን ማለት እዩ ኣብኡ ፀኒሖምና ኣብኡኢና ተፀንቢርና ማለት እዩ። ስለዚ በዛ ዓይነት ኣቃወማ ጥራሕ ምክንያቱ እቶም ዝነበሩ ኣባላት ነተን ዝነበራ ጀላቡ ጥራሕ እዮም ዘመሓድሩ ነይሮም። ምክንያቱ ዝምምሕዳርን ትምንቅስቃስን ኩሉ በዕሎም እዮም ዝገብሩ ፀኒሖምና ማለት እዩ።
2: እቲ ካብ 1964 ጀሚሩ ምስ ተጋጽሎ ሓርነት ኤርትራ ብንኣሽቱ ጀላቡ ታቲ ክብል ዝፀንሐ ባሕርያ መስ ምስ ምስራት ህዝባዊ ሓይልታት ኣብ 1970 ዝበዝሑ ኣባላቱ ናብ ህዝባዊ ሓይልታት ብምፅምባር ቀንዲ ብመበገሲኦም ዓደን ምግባር ቃልሶም ቀልፂሎሞ
1: እቲ መበገስ እቲ ግንባር እዩ ማለት እዩ እቲ ህዝባዊ ሓይልታት እዩ ማለት እዩ። ምክንያቱስ ህዝባዊ ሓይልታት ኣብ ገቦታት ሳሕል እዩ ነሩ እቲ ግዜ እቲ ኣቐዲሙ ግን ምስ ምቋም ናይ ህዝባዊ ሓይልታት ከዓ ትቅድም ዝነበረ ማለት ወላ ቅድሚ ሰብዓታት ዝነበሩ ገለገለ ኣባላት ኣኪቡ እቲ ድላይነት ወይ ድማ ትርጉም ናይ ባሕሪ እንታይ ከም ዘድልዮ ወይ ድማ እንታይ ከም ዝጥቀመሉ ስለ ዝተረድአ ነቶም ባሕርያ ዝበሃሉ ብውሕዳት ኣካላት ብውሕዳት ጀላቡ ኣቂሙ መፂ ማለት እዩ። ስለዚ ምስ ምብጋስ እዩ ምስ ምብጋስ ናይ ህዝባዊ ሓይልታት ስለዝተበገሰ ሕጂ ኣብዚ ምብጋስ ጀሚሩ ከዓኒ እቲ ግንባር ንገዛ ርእሱ ወይ ድማ ህዝባዊ ሓይልታት ከዓ ብግቡእ ክጥቀመሉ ክኢሉ ማለት እዩ። ምክንያቱስ መስመር ከፊትሉ ንደገ ማለት እዩ መስመር ከፊትሉ ንባሕሪ ብባሕሪ መስመር ፈጢሩ ማለት እዩ ቲ ግዜት። ስለዚ ካብ ናይ መሬት እቲ ግዜትስ ብናይ ባሕሪ ኣድላይነት እንታይ ከም ዝነበረስ ርዱእ ገይርዎ ኣሎ ማለት እቲ ህዝባዊ ሓይልታት ማለት እዩ። ሕዚ እዞም ዝጠቀስናዮም ምሳና ዝፀኒሑና 15 ኣባላት እዮም ፀኒሖም ማለት እዩ። እዞም 15 ኣባላት ንኣብነት እዚ ካብ ዝተፈላለየ ቦታ መፂኦም በቲ ግንባር ኣብኡ ቆይሞም ማለት እዩ ወይ ድማ ህዝባዊ ሓይልታት ማለት እዩ። ንሳቶም ነዚ መስርሕ እዚ ከም ግቡእ ተረዲኦም ከዓ ይጋደሉ ነይሮም ማለት እዩ።
3: ምን 70 ኣንፈሰሉ ዓላ ባዕድ
2: ኣብ 1970 ኣብ ክልተ ተመቂሎም ተጋድሎ ሓርነትን ህዝባዊ ሓይልታትን ሽዑ ክልተ ጀላቡ ነይረናና ድሓር ሰለስተ ኮይነን ስካይ ሆክ፣ ፈትሕ፣ ቀይሕ ባሕሪ ዝበሃላ ነይረን። እዘን ጀላቡ ሒዝና ሱዳን ገዲፍና ህዝባዊ ሓይልታት ኣብ ስዱሕ ዒላ ተመስሪታ ስለ ዝነበረት ንሕና ድማ ኣብቲ ንሳ ዝነበረቶ ከባቢ ናብ ቤይሉል ብርዓ ሶለ ዓደን ንመላለስ ነርና
3: ላስ እቲ ኣሶዳን ክከለይና ጀፋ ሻዕብያ ኣንከወነት ብስዶሕ ዕለ ንሕና ኩንካን ባይሉል በራዕሶሊ ባይሉል በራዕሶሊ ዓደን ዓላ ሃደ ሓል ካን ንሓውል
4: ብፋሕፋሕ መፅያ ብእሲ መፅያ ኣቅለ ኣብ ክልቲ መሙቃል መፅያ ሕጂ ንሕና ኩላትና ብሓፈሹ ባሕርያ እንድንበሃል ኣብምስ ፀጋዕና ዝዋ ግንባር ህዝባዊ ሓይልታት ፈጥቀልና ኣብኡ ተፀጋዕነ ሕጂ ካብኣ ዘሎ ካብኡ ንዓደን ሰጊርና ፈጥቀለ ዓዲ ስዑድያ መፂና ካብ ዓዲ ስዑድያ ንዓደን ሰጊርና ሕጂ ዓደን ሰጊርና እጂ እቲ ምዕባለ ይመፅ ኣሎ ዓደን መፂና ጀላቡ ናይ ሞቶር ኣምፅና ጀላቡ ናይ ሞቶር ንዓብኡ ሰርሕና ሓደ ናብኡ ወና ተበጊስና ብገና ንሰርሕ ተበጊስና ሕጂ ኣብ መወዳእታ ውጊእ ቅድሚ ውጊእ ምምፃእ መፅዕና ነርና ውጊእ ክከውን እዩ ንውጊእ ሕድሕድ ክብገስ እዩ ኢሎም እታ ነገራት ድሕሪ ድሕሪ እቲ ምውራድና መቆልመኩ ኣራጊፍና መኣራገፍና ኣይነበርና ድሕሪ ምራጋፍ ድሕሪ ክድና ሰምዕና ወይቲ ነገር ካብኣ ተጠውና ኣብኡ ንመንገዲ ደንካልያ ከፍትና ብመንገዲ ደንካልያ ብኡ ገርና ንሰርሕ ነርና ካብ ዓደን ንዛ እንታይ ትብላ ካብ ዓደን ንዝበላዓሶሉ

0: በይሉል እዚ ብእውየነ ዝሰርሕ ነ
1: ኣብዚ መድረኽ እዚ እተን ጀላቡ ካብ 2 ናብ 3 ጸኒሐን ድማ ናብ 4 ሰሲነን እተን ብጋንፅላ ጥራይ ዝስርሓ ድማ ብናይ ሞቶር ሓይሊ ብዝስርሓ ተተኪአን እቲ ጉዕዞ ካብ ዓደን ናብ ሱዳን ካብ ዓደን ናብ ደንካልያ ማለት ቤሉልን በርዓሶሎን ዝኣመሰሉ ተጋደልቲ ህዝባዊ ሓይልታት ዝነበርዎ ከባቢታት ዕጥቅን ስንቅን ከምኡውን ካብ ወፃኢ ክስለፉን ዝመፁ ሓደስቲ ተጋደልቲ ምምልላስ ዩ ነይሩ እቲ ቐንዲ ስርሐን።
0: ብሳ ዝነበረ መራክብ መጀመርታ ክልተ እየን ፈትሐን እስካይሆክ ነረን ሕጊ ስካይሆክ ንሽተ እያ ኩሉ ፍትሕ ዕብል ዝብለት እያ 87 ኩት ትስከም እያ ዳሕረ እንታይ ጌርና ካልሻዕ ባሕሪ ኣሕመር ድሕራኻ መንሱር ድሕራኻ ንሕና ኣብ 73 ኣነ ምሳ 5 ሰብ ኸድና ኩቤት ኸድና እዛ ሓንቲ መርካብ ከምዚኣተና ምፅኢና ካብ ኩቤት ካስር ትበሃል ካስር ሕጂ 3 ኸይነን 4 ኸይነን ሕጂ ባንጓዓዝ ነና
2: ባዕድኻ ጉዋታ ሻዕብያ ጃባታል ጉዋ ናዳለት ኢና ፊ ደዋሒ ሃደ ናማ ናዳለት ፊ ደዋሒ ሃደ ኮር ሒማር ዓዳን ኮር ሒማር ዓዳን ኮር ሒማር ባይሉል በራዕሶሊ هذا الشكل يعني نجيب الناس اللي جاجوا من خارج مساء يتدربوا ننزل لهم نجيب لهم وهناك حفيز معقولات شفته على هذا الحال كان ماشيين
1: اتكاب عدنا بزبو حيلتات زنبرت لو كبابيتات طراي زنبره غعزو مس مسفحن معباين زبو حيلتات دارغانا كله جماغم بحر ارترا تزرقعو ብፍላይ ናብቲ ጸላኢ ኣጸቢቑ ክቈጻጸሮ ዘይክእል ከባቢታት ደብ ሱዳን ማምለት ከባቢ ራስ ቅያሳር ኣጽዋር ምርጋፍ ከምኡውን ውግኣት ተጋደልትን ሕክምናን ዓድን ምብጻሕ መዓልታዊ ዕማም እዩ ነይሩ።
3: ቲ ካርታ ንድሕሪ ኮይኑ ከምቲ ዓንተ ወይ ዝገለጽናዮ ኣብዚ ዓደን ኣሎ ካብዚ ተበጊሶም ሕጂ ኣብዚ ገማግም ናይ በዓል በሪጠ ወይ ድማ ናይ ራስ ቅያሳር ምስ ናይ ደባት ናይ ሱዳን ተሰነየ ኣብዚኦም ዘራግፉ ነይሮም። ምክንያቱ ካብዚ ዝተፈላለየ ስንቂ ኣፅዋር ዝተሽዑ ዝነበረ ዝምድናታት ምስ በዓል ዓደን ማለት እዩ። ከምኡውን ሓደስቲ ብደገ ዝመፁ ንሜዳ ንምእታው ከምኡውን ካብዚ ውግኣት ንምውሳድ ዝነበረ ንሕክምናታት እዮም ዘመላልሱ ነይሮም እቲ ቀንዲ ስርሖም ማለት እዩ በተን ዝነበራ ጀላቡ እዚ ንሳቶም ኣፍኮርስ ገለ ሰውዮም ገለ ከዓ ብሂወት ኣለዉ ዛረቡ ክእሉ እቶም ቀንዲ ግን ንኣብነት በዓል ባስኮ ኣሎ ኣንፋራሕ ኣሎ ሰዊዕ ኣንፋራሕ በዓል ማሕመድ ሳይቅ ሓሰን ሳልሕ ኣብ ሃሽም ዓብድፋግር ድሪስ ሰቂር ሓመድ ድሪስ ዝበሃሉ ወዘተ ኣለዉ ማለት እዩ ብሂወት ኣለዉ ብሂወት ዘለዎ ተሰውኡን ኣለዉ ማለት እዩ። ስለዚ ዞም ሰባ እዚኣቶም ኣብዚ ገለ ኣብ ቅድሚ ሰባዕታ ዝነበሩ ማለት እዩ ምስ መቋም ናይ ህዝባዊ ሓይልታት ከዓ መብዛሕትኦም ከዓ ተፀንቢሮም ማለት እዩ። ስለዚ እቲ ሂወት ቅድሚ ሰባዕታ ዝነበረ ሂወት ሰረት ዘለዎ እዩ ንኣብነት እጂ በዓል ባዓል ሃሽም በዓል ማሕመድ ሳይቅ በዓል ሓሰን ሳልሕ እዚኦም ኣብ ቅድሚ ሰባዕታት ነይሮም ድሓር ምስ ምቋም ናይ ህዝባዊ ሓይልታት ዝመፁ ማለት ዝሰረቱት ነቲ ሓይል ነቲ ባሕርያ እዩ ማለት እዩ።
0: ዓብይ ዳሓለ ኸለፊ እያ እዚ በሌተ ኣብ ከባቢ ንዕሽግ ብሌተ ካብ ስሒት ኢና በር ዝበዝሕ ዓብይ ዳ ኸለፊ እያ نراقف نيرنا نبزع نراقفنا وقعتنا وسيدنا نخيد نيرنا
1: بحري كم مريت سنكل كليل كات دقفلو وديق كات مركسلو دخيم كات آلي خات عرفولي كونان نستخاب زدل خيو زي كوني نسو بزعز زكات مرح بفلاي مسكم تنسو رعير تراز وننن زنبري نزارب اللنزل لنا عزيان نعشتو ብዕንፀይቲ ዝተሰርሐን ምዕቡል መሳርሒ ዘይነበረንን ብኽእለትን ተባላሕትነትን መራሕትን ጥራይ ዝእለያ ዝነበራ ጀላቡ ምስ ግዜ ክትቀዳደም ዓበይቲ ንኳላት ውድብ ክትሽፍን እሞ ከዓ ብብዙሓት ጸላእቲ ተኸቢብካ ሕጂ ብዕላል ኣዝዩ ቐሊል እዩ። እቶም ነዚ መድረኽ ዝሓለፍዎ ግን ድሮ ነቲ ሽግር ረሲዖም እንቋዕ ጥራይ ሸቶና ወቕዓና እምበር ንሱ ዝተሓሊፉ እዩ ካብ ምባል ሓሊፉ

0: ኣዕሪፎም ብዙሕ ኣይዛረብሉን እዮም።
1: ሽግረና ኣወል ማዕበለ ንፋስ እያ ንሕመር ነበርትዑና ከዓ ኣለ ብሴት ኣባል ዕሽግ ዶም ናይ የመን ንሕዝ ድሓር ከዓ ዶም ስዑድ ኣ ኣብኡ ብጣሕና ከ ንፋስ ናይ ይብርትዕ ዶም ና ስዑድ ንዕሽግ ቅሩብ ንፋስ ንወስድ ብልዕና ንገብር ብልና ንገብር ንፍልዕና ንሰቲና ሕጂ ንርአ ንፋስ ከመየሉ ማዕበል ከመየላ ድሓር ቁሩብ ህዚ ኢሉ ሕጂ ከበር ስዑድ ጠወል ንቆርፅ ኣበ ንቆርፅ ኢንተርናሽናል ንሱዳን ገርና ሕጂ ባሕሪ ክፍት እያ ብሴት የብላ ሓደ የብላ 12 ሰዓት ከይደባ ሕጂ ማዝናኣትዋ ንሳትና ካብ ሰዓት 4 5 ንምሸት ንቆርፃ ዘ መገዲ እዚኣ ወጋሕታ ኣብቲ ድስታት ሱዳን ኣባና ኣውጋሓ ንርኢ ቦታና ገላ ዋለቲ ዓቢዳ ኣባላቱ ኣባቲና ኣረጊፍና ኣሪፍና ቁሩብ እንዳድ መፁ ከዓ ኣብ ንዓነ ፅበዩ ሽዑ ከማን ራድዮ ኣንበረ ገለ ነበረ ኣብ መጠረሽታ ኣብ 73 74 እታ ንመሽቱ ሬድዮ ከምዚኣት ኣለውሃለ ለመገዲ ፍርቂ መዓልቲ ስማዓኻ ንዓ ነረ ተናእሽቱ ሓንቲ እየ ነበረ ቀደም ጥራይ ኮምባሲ ዝኸድ ነርና ብትመክሮ ብሓንጎል ንኸይድ ነርና ብሓንጎልና
2: መሻክል መሻክል መሻክል ሞይ
0: ሽግራት ብዙሕ ኣዝዩ ብዙሕ እዩ ነይሩ። እቲ ስራሕ እውን ብርቱዕ። ንሕና ግን ሓንቲ መዓልቲ ከነዕርፍ ኢልና ይንፈልጥን ንፅዕን ነራግፍ ብቐጥታ ድማ ንብገስ። ድሕሪ ምምቕቓል ሰውራ ፍርሒ ነይሩና ካብ ኢትዮጵያ ካብ ተጋድሎ ሓርነት ኤርትራ። ግን ንኸይድ ጉዕዞ ኣይቋረፅናን።
2: ባዕድማ ኣንፈሰሉ እትኒን ጀብሃ ናብ መንሳሩ ኮፍ ከቲርካን ምንህና ሓገቶ ዓዱ ሓገቶ ብ ምንህና ጀብሃ ታሕሪር ሽፍታ ረግም ሃዳ ኩና ናምሽፍያ
0: ሰውራ ዓብዪ ብኡ መጠን ድማ ጠለባት በዚሑ። ብፍላይ ካብ ስግር ባሕሪ ዝመጽእ ጠለባት በዘን ዝጠቐስናየን ጀላቡን ኣለይተንን ክሽፈን ስለ ዝነበሮ ጉዕዞ ካብን ናብን ኣዝዩ በዚሑ። እዚ ብዝሒ ምምልላስ እዚ ግን ዝባንካ ቐልዒካ ዝፍጸም ዘይኮነ ኩሉ ግዜ ብምስጢር ክኸውን ነይርዎ። መንነት ምሕባእ ወይ ከም ካልእ ዜጋ ኾንካ ምስራሕ ናይቲ ግዜቲ ተጠላቢ ዕማም እዩ ነይሩ።
3: እንታይ ይመስለካ ጸላኢ ኣሎ እንታይ የለ እቲ ነገር እንታይ ተመሳስልከ ክድ ብኣጌርና ንኸይድ ነርና ጥርቲ ከደሎ ሰብ ከይፈልጥ ተመሳሰልከ ከም ህዝቢ ኹንካ ወላ ናይ ሱዳን ኣይፈልጡናን ከማን ከም እንታይ ንገብር ነርና መስተካ ንኸይድ እቲ ኣቑሑት ናትና ኣራጊፍና እንደገና ንሱዳን ክነእቲ ኮክያን ይበሃል ኣሎካ ኮክያን ክድና ንዓሁን ኣር መእተዊ ክኸውናና ሕጂ ንሕና ሱዳኒ ንበሃል እቲ ከርት ናይ ሕክምና ደቶር ኣሎና ሱዳኒ ንበሃል ኣብኡ ሰርሕና ክንደይ ወርሕታት ምስ ንገብር ቆሪ እዩ እታ ግዜ ዝሰርሕ የለኒ እታ ግዜ ዝሰርሕ የለኒ ኮክያን ቆሪ እዩ ንሕና እንታይ ክንገብር ክድና እቲ ኣቑሑት ነገሌና ድሕሪ ኣራጊፍና ንመፅእ ቁርብ ኮክያን ሕዝና ንመፅእ።
0: እዚ ንትረኸሉ ዘለና መድረኽ ገና ዓቕሚ ባሕርያ ኣዝዩ ድሉት ኣብ ዝነበረሉ ግዜ ካብ መጨረሻ ስሳታት ክሳብ መፋርቕ ሰብዓታት እዩ ነይሩ። እቲ ግዜ ከምቲ ኣብ መሬት ዝነበረ ሓይሊ ሰውራ ብኢትዮጵያ ዘደን ዝነበረ እቲ ናይ ባሕሪ ምንቅስቓስ እውን ድሮ ጽላኢ ፍሊጥዎ ስለ ዝነበረ ብተመሳሳሊ ነተን ዝነበራ ጀላቡ ካብ ምህዳን ዓዲ ይውዓለን ምንቅስቓስን ብደቂቕ ይከታተሎ ነቲ ባሕሪ እውን ምስተን ዝነበሮ ዓይነት መረኽብ ከም ድላዩ ቈጻጸሮ ብምንባሩ ምንቅስቓስ ኣባላት ባሕርያ ኣዝዩ ጥንቁቕን ስቱርን እዩ ነይሩ።
3: ሕጂ ብለይቲ እቲ ምኽያድና ብቲ ሰላም እቲ ቦታታት ሰላም ንኸይድ ብቀትሪ ንኸይድ ላኪን እዚ ንፈርሖ ምስሙ ብለይቲ ንፈልጥ ሕጂ ሰዓት ክንደይ ክነእቲነ ሰዓት ክንደይ ክነእቱ ነቲ ጸላኢ ዝረኽበና ቦታ ሰዓት ከምዚ ወላ ሓንቲ ብለይቲ ጌርና ንእትዎ ክንደላ ሕጂ

ባሕርያና ብሱዳን ድሕሪ ምግዓዙ በቲ ዝነበረ ዓቕሚ ሰብ ጥራይ እቲ ዝነበረ ጻዕቂ ስራሕን ምንቅስቓስ ባሕርን ክዕመም ስለ ዘይተኽኣለ ዝያዳ ንምድልዳሉን ምዕባዩን ካብ ሜዳ ካብ ዝተፈላለዩ ኣህዱታት ዓቕሚ ሰብ ናብ ባሕርያ ከም ዝፅንበርቲ ገይሩ።

0: ከምኡ ውን ንበዓል በርበራ ሶማል ማለት እዩ ኣብዚ እውን ምንቅስቃሳት ንገብር ነርና ማለት እዩ። ንኣብነት ንበዓል በርበራ ንንቀሳቀሶ ምስቲ ሽዑ ዝነበረ ሂወት ናይ ሶማል ፅቡቅ ዝምድናታት ምሳና ዝተፈላለየ ናይ ኣፅዋር ምትሕጋዛት በስለ ዝነበረ ካብዚ ንግማግማያትና ንበዓል ራስ ቄሳር ከባቢ ይኹን ወይ ድማ ኣብ ከባቢ ናይ ሱዳን ኣብዚ ነራግፍ ማለት እዩ ካብዚስ ናብዚ ነመላለስ ከም ዝነበርና
1: ኣብ ኩሉ ዝጉዕዞ እዚ ከምተን ዓይነት ጀላቡ ሒዝካ ንመዓልትታት ክትቀፅል ምስ ማዕበልን ንፋስን ከምኡ ውን ምስ ፀላእና ተጓነፅካ ተልእኹኻ ክትፍፅም ምኽኣል ማን ተዘይህሉ ኣብ ንቡር ግዜ ማንም ሰብ ክብድሆ ዝኽእል ኩዕሶ ይነበረን። ንኣባላት ባሕርያ ግን እዚ ሽግራት ዝምፅዋርን ምስጋርን ንቡር መዓልታዊት ዕድልቲ እዩ ነይሩ።

0: ኣብ ኩዳ ይመፁ ድዮ
1: ኣይመፁ
0: ዋ ምስ ኣርኬስትራንቸሊ ካብ ቤተክርስትያን ዳወፅ ርዮ እዮም ነይረ በል ያኩ ምከራር ዛጓል ቡን ምቆል
1: ኣደይ ምሕረት ቡንከይ ትቐርቢ ኣቦኹ ካብ ቤተክርስትያን ምስተመርሱ ንገዛና ስደድዮም እንድ ይብለና
0: ዋ ተረፍና ዝበሉ ክንሓናስስ ረሕራ

0: ኤርኩም እንዳትደሕ ንበባ ግና እየ
1: ከመ ወፍራን ህብ ኸይ ህምደጊ
0: እወይ ጋሻ እክብ ኢሉ ተመፀይ እምበረ መርጠምጠም እናብለ ተመፀሲ ንበዓል ገዛ ዝጎዶ
1: ኣይኣይኣይ ድሓ ድሓ ድሓ ሰላም ጸሎትኩም ኩሉ መን እዩ በርክት እዩ ዘሎ

0: ዛረ ዘላ ብርዲ ብፅሓዋ ናብሲ እንበሪ ሀ ናብሲ ብርዲ ምሰተ ትሕወስ ይኻኳስ ካደግኒ ኸዮ ሓጉስካንቀት ካብር ሂሉ ሎ
1: ኣነሳኺረ
0: ንለ
1: ኣነስ ብርዚ ሒዛ ክሰትር ኢኻኒ
0: ማንማይ ተስታይንካ ኣብ መርዓ ጓል ቀላቅል መዓለ እንግድካዮ ካሳ ኣብቲ ንሓውሃ ንሕሊ ሃገር መ ተሓጓስና ታንመስልካ
1: ምግሪ ወይ
0: ወይ ቡዳ
1: ኣነ ኣደይ ቀደም ምስ ሞተት ገዛይ ምዃኑ ተሪፉ ሕጂ ንበርሀ ቐርቦ ኣነ ካዕሳይ ኣነ ኮረኹ ደ በርሀ ምዝዓጥቀ ንስኻትኩም ከዓ ዘረባ ረኺብና ኢልኩም ዘረባ ረኺብና ኢልኩም ካዕሳይ ዘይገበሮ መርሀ ገበሮ ኢልኩም ማሕበር ሻራኹም ክተመርፁ ኩሉ ሰብ ምስ ከደ መፂኹም
2: ባሸይኮ ንሕና ስ ሸራ
1: ወይ ሸራ በርሀ
3: ኣብዛ ትበበል ሰላም ዘይእንታይ ናገርና
1: ደዓን ዝደለኻዮ ጌርካ ድቂ ዝተሓድር ኣለኻ
2: እንታ ንዓስኪ ስክነፅ የድልካስኪ ኮፍ ስክበል ኣብ ገዛ ኸይትፀይቕ ኮፍ
1: መበልቶም ኢልም ዘራይ እሰይ ክኻባተናዓይ ቐንበር ታይደይ ስትፈልጣ ኢኻ
4: ንትማያ
1: ዘይ ኣመልኩም ጀድያ ክደይ መሻሮ
2: ካሳይ እንታይ ኢኻ ትኸውን ዘሎ ንዓስከሪግ ትዛረወፍ ሪ ኸፍ
1: ዘፈሚታለ ንዓስ መንደት ዕገይርኳ ይኩልኹም ሓደ ሓዉ ትመልፁ
2: እንታ ሰብ ወይ ትብሎም ትዛረቦም ስለ ካም ብሓዳፍ ድምስ ንሕና ሓቡና ኣዱ
1: ኣነ ሰኺረ ድኹም ካኽጀኩ ኣነ ሰኺረ
2: ንሕና ዳም ሓቡና ኣዱ
5: ሰምዓኒ እንታይ ረኺብ ትፈልጥ እንዲኻ ብርሀ

0: ዘውግሆ ክገብር ኣይትሉ ዝከኣለ ዝሕግዘ እንተ ምስ ገረ ዝገየር ግን ካብ ፍቕሩ ብኣስሕሸኒ እንኳዕ ጥራይ ካብኡ ዝደልዮ ነገራት ኣለዎ ዋላ ደድሕርዎ ሕዋ ኣብቲ ገደልዓቱ ብእና
1: እንታ ዘስፋ ተ ክትረክብ ሓውኸ ንዲ እቶም ደቁ ከዓደ ተኸይመ
0: ኣብት ካብ ፀባ ዘይተረክበስ ካብ ማይጨባ ንሱ ዘይነፍዕ ሳቶም ረፍዑ
1: እዚ ንዲ ማ ዘፍርሓኒ ዘሎ ንስፋትኩም ተተረካሒኩም ደቅናውን ክረካኸብ እዮም
0: ዋ ኣለ ኩሉ ናይ ልበክ ክዛረብየ ፅናሕቲ ፅኒ ኢለ ንዲ ሰምዓ ክፀኒሐ ድሕሪ ዛ ሕጂ ግን ናብታ ገዝኦም ገፅ ክተወስከይቲ
1: ዋ እንታ ተፈዊስካ ዶ ከምዘ ይበሃል ሰብ ክስማዕ እዩ ነቲ
0: ኣነ ስጋ ሃይለ ብለክ ኣለኹም ንሱ ክኾነ ደቀይ ናብታ ገፆም ተወስከይቱ ንሶም ከዓ ከይመፁ
1: እሞ ንስኻትኩም እንተ ተፈራረኹም ኣነ ንብርክትሓውተይ እንታይ ዘባእስ ኣለና እቶም ደቅና ከዓ እንዳ ሓትነታቶም ተኸዱሲ ዋ እንታይ ኣበስ ኣለዎ
0: እዚ ሓዳርና ንፋስና ንፋስ ከይቱ ትብላ ብለክ ኣሎ
1: እሞ ቆልዓ ሃሚሞማ ከይተመለስ ክዋስቕ ተበልኩስ ክርድህ እንድያ
0: እንተ ጓሃያ ድመመጋብር ሰባ እያ ንሳ ስለምንታይ እንተትብሎዶ ንሱም ፀየቐ
1: ከምዚ
0: ስኻ ምስማዕ
1: ተኣብየኒ
0: ምስማዕ ኣብ ይዋህቡ ምርድሕ ታዓይታኸ ኣነ
1: ምስማዕ ዝኣበኹ እንዳይ ኣለኒ ቆልዑ ሓሚሙማ ክበትኻ እንተበልካ እንዲ ኣይትኸድን ትብለኒ ዘለካ
0: ሕጂ እውን ተጠንቀቂ ከይትኸዲ ከይትኸዲ ብለክ ኣለኹ ወለ
1: ኣብቲ ሎም መዓልቲ ስገለ ይመፅ

0: ኣነ ከዓ ወፊሩ ዶኾን ክፀንሓኒ ክብል እየ
1: ኣቁሑ ከማዕል ጉረፍቲ ክመፁካዮ ከፀደየኒ ሎም ካብ ዝበለትን ስከቢድኒ ወፍሪ ነይር ንበር ብኺረ
0: ሓቅኻ ሓዳርካ ከዓ ገፍሒኒ
1: ክስተብሉ
0: ወፍሪ ንብረካ ወ
2: ዘረድርኩዘ ኣነ እዛናትካ ናይ ሳለትን ዘረባ ድቃስ ክልያ
3: ሕጂ
2: ሪኻ ሳላኻትኩ ዝብላዕ ሰተይ ሰኣና የግዳስ ፍቕሪ የብሎምን ክብሉና ከለዉ ንጉ ወ ብኡቢሉ ከዓ ካልእ ነገር ከይስዕብካ እንፈር ሕጂ ከዓ ወይ ለቦኻ ዕቕረቕረ ተባሂልኩም ንኩሉ ገዳዲፍኩም ሓዳርኩም ናብራኩም ክትገብሩ በዚኣ ክልምነካ ኢለየ መፅ በዛ ሎም እኳ ንዓይ ክትብል ስራሕካ ብክልካ ኣለ
1: ኣበበረ ኩሉ ዝትዛረብዎ ዘለኹ ሓውኹም እዮም ካብ ባእሲ ዝርከብ ፍረ ወንሓት የለን ግን ኣነ ተፀሪፈ መሰኻኽሪ ኣለውኒ እንዳዳኛ ክውፅሕ
2: እንታ ዝ እንደ ትፀልእ ዘለኹ እንታ ገረ ዝሄር ወለይ ንስኻትኩም ስካ ኣሕዋት እወ ንሕና ምስ ክንደይ ጓኖት ነገር እናዘለዩ ኢና ካብ ነገር ክንሃድ ንውዕ ዘለና
1: ኣበ በረ ተስፋለት ፀሊም እዩ ዘሎ ኣነ ንስኩም ኮይትጉ ይህል እዮ በሪ በዚ ደቦላ ገረ ክከም
4: ወይ ከገረ ዝገር ክንደይ ተሓስብ
1: ተኸም ከምኡ ንክፀርፈ ንከለኩም ከምኡ ይሰመድ ግሪ
0: ኣብ ውሽጢ ትንሕታ ጓለ
1: ዋይ
2: እንታይ ኢሉ ፀሪፍካ እንታ ገረ ዘይርበ
1: እንዳ ሕቡ ሓግዘና ከይብልዎስ እዘን ኩለና ሓኸለዎ እንታይ ደግዚሞምን እዮም ኢሉ ፀሪፍኒ
2: እሞ ነዛ ነብስኻ ከምኣትብል ኢልካ ትጥርጥራ
1: እሞ ተስፋለት ኢሉኒ
2: እንታ ገረ ዘር ከነመስገነካ እናውዓልና እዚ ኩሉ እናገበርካልና ዝፀሪፍ ክኸውን ኣይክእልኒ እዩ
1: እንታ ግዚሞም ንክብልከ ሰሚዕኹም
2: ተበልካ ስሓቅኻ ንታይ ደግዚምና ካይና ሓቁ መልኩ ካብኡ ተረፈ ከዓ እቶም ከምዚ ኢሉ ዘሎ ሰባት ከዓ ተጋግኦም ኣለዉ
1: እሞ ኢሉ ንብለኩም ኣለዉ
2: ኣታ ገረ ዘይሩ ውድይ ንዓግደፍ ተዓረፍ ንኩሉ ገዳዲፍካ እንድ ዝብልካ ዘለ ድሓ
1: ብዘይገበርክዎ ኣፀሊሙ ንሱ ክፍቶ ኣነ ክፅላዕ ሒኹ እንዲ ድብል ዘሎ ሎሚ ይጎድፎ ፅባሕ ይጎድፎ ኣይትድኩም
0: ድሓ ድሓ ገረ ዘይሩ ውድይ ሕጂ ጎቦ ዝኩካ ንካ ዘለካ ድሓ ናወፅ
5: እንታይ እዚ ዘረባ እዚ ኣነ ከዓ ተዓድዒቡ ክተርፍ ኢለ ንሓሰብኩ ዙ መመሊሱ ረክስ
6: ናይ ኣበይ ካሕታ ከይኣክለኩም ደኸና ዝሰኽኩ
5: ኣይትሕመኒ ትብሎኒ ኢኻ ንሓረኒ የኻ ትብሎ እወ
6: ገረት ገይር ፀሊም ረረግጭ ንምሕረኻ ኣነ ከዓ ብዛእክል እዛ ዓይነ ክርኢ ፀሊየ
5: ካልእ ደኣ
6: ካልእ ዳ ባሕሪ ከለኹ ካብ ዓዲ ዝመፅእ ሰብ ደውግኒ ኣነቅሓኒ እንተልኮ ንዓይ የብለይ ኒሉ ንወዲ ሓወቆ ግን ብድሕሪ ይነቅሕኒ ኣነቅሕዎ እዚኣ ድሞትሎ
5: እሞ በዚ ስ ክሳብ ከመዓልካ ዘካላለ
6: ምኻሉ ፈሊዎ ሕገትዎ ኣብ ኣፉ ትረኽቦ
5: ሕራይ በዚ ዘረባ እዚ እንተደ ኮይኑ ድኣ ከመይ ኢልካ ንኣለም ንስኺ ምስ ደቅኽን ኣብኣቶም ግብቲ ፍንከስ ክፈይሰብ
6: ሕጂ እውን ንሓዋር ብኡብ ንሓቐና ኣይንኸዶን እዩ ኣብኡ ክብ ንገርዎ
1: ተረፍ ዘረባ ሰምዓድሎ
2: ንዓ ሞሳለስ ወደይ ከምኡ ኩሉ ነገር ገዳዲፍካ እዩ እምበር ጠራሪፍካ ኣይኮነን ዳሓር ከዓ ክፀባጥ እንድሕር ኮንካ ኩሉና ጎደሎ ፅፍር እንዳኣልና እንታ ገረ ዘየር ወደይ ሕጂ ከዓ ድሓን መዓልቲ ገርና ክንላዘብ እንተኾነ ናብ ደቁ ኹን ከይሓልፍ ግን ናብኣቶም ገፅኪ ኣይትኽዲ ንባል እዚኣ ግዘፋ
6: حجون حوارو اي غرفني بمانو
2: محمد انت اي قبر مثلك هذا وقتي برستي بصني غزا او غزا كمن لازمنا وي صراحه مصني خان غزا
6: راي بروح معك
2: بروح معك

0: ሓቁኹም ኣብ ዝብሕት ኢልካ ሓይሽወ
1: ንስኻ እንታይ ስኢክ እንታይ ሰኣንካ የለካ
0: ታክስ እንዳ ሳላ ርሑሳት ወለዲ እንታይ ስኢነ
1: ብሓቂ ብሓቂ ሳላ ርሑሳት ወለዲ ወይ ኣሃደን ብሙልዓት ኣጣል መፈር ሙሉእ ሰለስተ ፅምዲ ብዑር ሙልዓዲ ዝመረቓ በቕልን ሰለስተ ዕድጉን ኣለውሃ
0: ወለውኒ ኣለውን ወይ
1: እንታይ ሞ ሓደ መወዳእታ የብሉን
0: ገረ እግዚኣብ ወደይ
1: ሓሙ ይረኸብካ
2: ጠባዮም እኳ ብዙሕ ተወዳእ ኣይኮኑ ሃበኒ ካብ ምልማንሞ ይፈልጥዋን ምስብካ ተመሳሲሎም ኣይኮንወን ሓቂ ኢሎም ዳኣመኑላ ኣቓፀሉ ደላይን ተዓባይንን ተሃብካዮም ክበሉ ተኸዳእኸዮምካ ተዓቢዮም ሰቕሉ ትዕቢ ጥራይ ዳኣ መዓስ መሲሉ እኳ ክፋእን ህሰብ እንተተብትዙ እዩ
0: ሕሰን ዕሽነት ንዕኦም ዝብለሎም ሰብ ኣይፈትውን እዮም
1: ዕሽነት ያበለ ኣንታ ገረብ ዘይሮ ዕሽነት ጥሙ እዩ ትቐርብን እያ ኣብ ዝኾነ ዘበለ መጋብሩ ክፉ እዩ ክፉ
0: ንርእሲኦም ገለዶ
1: ዋ ንዓኻትኩም ብሓስመኩም
0: ኣብ በገር
2: ካብኦም ደን እንታይ ኣለድ
0: ዋ
1: ኣንታ ገረብ ዘይሮ ወደይ ካብ ወደ እንታይ ክደሊ ዝህብ ነይሩ ተትኸውን መግዘመካ ናይ ሓፂ ወዲ ኣለሽምኳ
2: ወደይ ዘረባ ባንፂኹም እስኹም እንዲኹም ዝነበርኩም ዋሕሰይ
1: እዎ ዋሕስኩ ንሱ ኮይነ እንደ ዘይገደፍኩኹም ሪኢኻዮ ሓሙኻ ብረኽቲ ጓለይ ሓሲሙ ዋ ወቕዒ ዋ ኣጥሚ ዋ ክብ ዝመፅእ ኮንዓ እዩ
2: ዋ ከዘምስኩ ምሕፀን ይኽእሉ
1: እንታይ ድሓኒ ኽእል
0: ይኽደነና
1: ወይለ ገረ እግዚኣብሔር ወደ ኣይድሓኒ እንዲኹም እንታይ ተቓደኹም እንዲኹም
2: ነቲ ድብሎ ኣይትሰምዕን ብዛዕባ መጋግራ እኳ ኣምፅ እየ ትዕለልኩ ትምጉተኒ
1: ወረግ ብዙሕ ዘዋን ይኮኑ እንተ ዘይመፀኩም ኣይረሓቀኩምን ኣብታ ዘለዋ ኩላ እታ ክፉእ መጋብሩ ገብራ እዩ ክፉ እዩ
2: ካብ ምክሪ ሓሊፉም እንታይ ይገብሩ
1: ኣይንዓኻትኩም ከክፍእን ከጥርዝን ኢሉ እንዲዩ ውዕለት ዝውዕል ዘሎ
2: ገዛይ እንመን ይኮንስ ውዕለት ውዕሉ ኣለዉ ባሃሊ
1: ውዕለት ብውዕለት ኸ ምሳኻ ዘይውዕል እቲ ብከዕቦ ዝውዓር ርኢኻዮ ንፍቅር ኢልካ መሃብካዮ ንስኻ ሓረስታይ ንረኸብካ ንሱ ከዓ እንተደረ
2: ናብ መንከይዲ ንትፀባፀብ ዋላ ብጥርሑ ዝደይበልዎ
1: ደረግዚሄር ወደ ንሱ ይ መዓስ መሲሉ እኳ በብዕሩ መዓልታይ መዓልትኻ ግራቱ ሓርሰ
2: ወይ ኣነ ኣታ እንዳሓገርኩ እንዳሓገርኩ ዶሕማ ክሰምዕ ወይ ኣነ ኣብ ዕረይ ንፀምዶም ስኢኖም ከሉስ ጉልበቶም ምስ በዕራ ኣርኪኖም ስ መዓልተይ መዓልትኻ ይሓስሎ ባሃል ሞተፀሊሎም ዓሊሎም ዳሊት እዩ
1: ወይ ኣምላከ እስራኤል ዕብዳን የብሉ ሕማን የብሉ ክንደይ ሰዕት ነግረካ ኢና እንታ ሕሰሚ ደብረካ ኣለ ሕሰሚ እዩ
2: ኮፍ ኢልካ ክትበልዕ ዘይምድላይ ወይ ሕማን ወይ ዕሽነት
1: ኣይ ሓዝካኒ
2: ድሂ
1: ባሃብቶም ዝምኩሕዮም ስለ ዝብል ንሓምኦም ዘይኮኑ ነፋጋት ተባሂልካ ክትፅረፍ ዝደሊ
2: እሞ ሓዳር ጓሎም ተፅዮሙ
1: እንታይ ደዓት ወይ
2: ኣዋይ ስምዒስ ከባ እዚ ኩሉ መዓልቲ መዓልቲ እናተረኸብናስ ነዚ ኩሉ ዘረባ ኣበይ ሓዲፍሙ ነርኩ
1: ኣብለብካሉ ምንበር ነግረካ ባ ደረ ገሊኡ ግን ሓቂኻ ኣብ ከብደይ ዓቂረ ፀናሕኹ እዩ
2: ሕጂ ድኣ እንታይ ረኺብኩ
1: እንታ ተረኺበ እሞ ንበዓል በርሃ ኣሚንካ ዝሓዳርካ መዋሻ ዋሻ ከይትገብራ ጥንቅቕ ክትብል ኢለካ እየ
2: ተባይስኩም ዲኹ
1: እንታይ ደኣ በትርን እናገና እንዳኣሉ ተሪፍና
2: እንታይ ረኺብኩም ዳ
1: እታ ትፈልጣ ግራት ክንቀያየር ተባሂልና ንሱ ደልዲሉ ክበኒ ኣነ ከዓ ደኪዐ ክቦ ተሰማሚዕና ኣነ ደኪዐ ምስ ወዳእኹ ንሱ ከዓ ደልዲሉ ምስ ወድአ ኣይህብን የሉ ዕጭን
2: ክትቀያየሩ ተሰማሚዕኹም ስምቕያር ኣደብኹ
1: ሕርሚ
2: ኣታ ፀላእደ ረኺብኩም ኣታ ፀላእደ ኣትኩም
1: ወ ፀላእ ደልካ ቀንዲ ወዱነይ መዓረይ ሸራበረአ ኮይኑ ርኢኻዮ ወይ ሓዳርካ ገፊሑ ንዘረባ ነይርዎ ናበይ ክተርክበሉ እምበሪ ሓሙኻ በርህዳ ተኸቲቱ ሓረስታይ ተስፋንክኤል ሓወይ
2: ኣነ ካብ ትንጊራይ ስንጊራ ተስፋንክኤል በሊጡስ ሓረስታይ ኮይኑ ኣነ ሓዳር ገፊሑኒ ዘተኣኻኽበኒስ ኢነዊ እሶም ከዓ ትግራተይ ዘይግራቶም ኮይኑዎም ኣሓብዓል ተስፋንክኤል ኣትዮም ክሳብ ዝኣቱ ስዕርኦስ ፅበ ኢሎም ወይ ኣነ
1: ሓሙ በላዕጥዑ ፈዳይ ህሱም እዩ ትማሊ በዓለ ማርያም ዝክር እንዳተሳጀአል ሓወይ ነይሩ ርእኻዮም ኣነ ተፈልየ ውዒለ ሓሙኻኻ ዋና ኮይኑ ብልዑል

0: ተይና ዝጓደለ ክንለ ኽርዒሉ
1: እሞ ከይጠውኹ
0: መን ዘኪሩኒ በርሄ ብሒቱ ገፊሕሉ ነዚ ብርዚ ምስፀገበ ሳላ ተስፋንቸል ወዲ ገብረ እንታይ ኮይነ ሰው ደቀይንቲ ሃብቶም ንነፍሶም ይኹኑ ንዓይንታይ ክዓብሱለይ ካብዚ ማእኸል ማሕበር ዘረባ ዳሕዲህቡ
2: ኣነን ሓፂርኒ ንብል እሱ ተደቢሩ ይስዕስዕ ድያ ዝበለ ኣነ ሃብቲ ከጠሞትኩ ጓዶም ወሲደስ እሶም ሕጂ ሃብቲ ፈሊጦም ምስ ሃብቲ ዓርከም ዋላ ዲሮም ኮቋናፅሉ
0: ወይ ኣነ እወ እወ ገር ግዜ ርወደ እንታይ ደገዲፎም ልካ ኣቋናፂሎም ኸወ
2: ሳብዓበቆም ነጊፎም ዘፈጡ ኣሰጋር በቕሊ ሰሪሮም ምስ ሰብ ተፀጢሞም ስረሲዖሞ
0: ሕጂ ገረ ግዜ ወደ ስምዓኒ ሞ ሕጂ ከንዲ ትኽፍኦም ምጭካን እዩ ዘሎ ርኢኻዮ ድርዕቶ ምስቁማሉ ሕማቅ ምስ ኣመሉ የበሎ የበሎ
2: ኣፈይካሰይ ንብረክሲ እዛ ተኸራኺረ እያ
3: ንሓሳብ ጠበያ እናመሰለኒ ሸለልየ ዝብላ ነይረ
2: ሕጂ ግን
0: ኣታ ገረ እግዚኣብሔር ወደድ ቁሩብ መስተውዕል ኣብሎ ምሳኻ እንተ ዝኸውን ልባ ከመይ ጌርኩም ብሓሳብ ዘይትራዳዱ ልብቧ ሂዛባትጉተካኔራ
3: ርኢኻዮ ኣነ ቀሚፀዮም እየ ደጊ ምሳኻ ድሕሪ ሕጂ ሓዳር ናብራም ምሶም ንየበሉ
0: ኣይምነን
3: ፅባሕ ንግሆ ነገር ምስ ገበርኩም ዋሕዝካ ኮይነ ናዓይ ዋሓስ ዓቢቱ ሞኽ ከብለኒ ስለ ዝኾነ ቀልጢፍካ ዋሕስ ኣውርደለይ
2: ሕጂ እምበሪ
0: ዋሕስ ኣውርደለይ
2: ሕጂ እምበሪ ንኽ

0: አንተ አለ እዚ ጠባይ ኣቦ ኸሲ ምሕር ምሕር ዓፃ ኮይኑ ዘይበል
1: ኣበይ ተበልካዮም ኮይ ሕጎስ ኢኻ
2: ዘይውበይ ከመይ ዳ ኣበይ ዶ
1: ወይ ደከ ኣነ ደኣ ንሓማተይ ኣደይ ንሓማይ ኣበይ ከመይ ለይብ
0: ከም ኣንተ ዘይክኢል ክስካ ኣባ ኣብታ ምቕዋዕ ዓውዲ ዓውዲ ክትኸዲ ቀሪም ክትበልዕ ኣይ
1: ካብዝን ገይራ ከምቲ ምቕዋዕ መሓሸ ባእሲ ቆየቋ ኩራ ዝዝዘካ ዘይብሉ ከም ፅፍርካ ትበልዕ ወደይ
0: ነቲ ማዕዳ ኳ ኸ ባእሲ ቆየቋ ኩራ ትሓስብ እየ ዘለ
1: ኣይተሃቢ ኣይተድሚዒ ንሰብ ኣይተረክሕዲ ማዕዳ እዚ ስነፍጊ እዩ ብቂ
0: ከምኡ ተዘይብለክስ ባኸዓ ቀሚሽ ቁልጢ ክኸኣም ሃብት እየን
1: ኦይ ቀሚሽ ኣይግዳ መዓ ዝተጸሊለ ስማዕ እንዶ ክነግረካ ብቐዳማይ ሰይተሓወቦኻ ሓረስተ ኣፊሮሞ ምሳሕ ዝኸውን ሓሪጭ ኣልቅሕኒ ኢለን መፅናኒ ንዓ ሓርጊ መሰበላግ ከምዘይትፈቱ ፈሊጠን ኣነ ሉሻ ጠምዝኣተኹ ብዝባን ናሕሲ ተጠው እየ ብቆንቆር እየ ዝነካ ዘሎ በዚ ኣቕብል
0: እሞኸ ሂብክያ
1: ዝመልሶ እንዳ ኣ
0: ኣነ ተፅላ እስኸ ተፈታዊ መግሩምዶ
1: የፀብቐካ ኣባዳ
0: እንታይ ዘኽፍ ነገር ኣለኒ
1: ዘኽፍ እብልካል እንተለካ ከዓ ንክልቴና ኣይ ዝለኸና ካባኻ ዝተረፈ ይምልኦ ካባይ ዝተረፈ ከዓ ትምልኦ
0: ኣነ ሓሓይተ ዘምፃኽዎ መዓልቲ ኣለዎ እንዳበልቲ ቆፈኺ ጎጓሕ ጉሕግ እንተ ሂብክዮም ዳ ምስቶም ዝልሙና ሓደክቶም ክረምቲ ሓምልና ዘጥቕና ሃንበል
1: አንታ ተፈውሽካ ዶ ዘይፅግሞ ሰብ የለን ሰብ ብሰብ ዝናበ
0: እዚ እንድያ ጠባይ በዕለ ቦ ክዝበል ክኮዳ መዓልቲ ዘይብሉ የለን ዘይፅግሞ የለን ሰብ ብሰብ እናበልክ ዘዝሓዝክዮን ዝረኽብክ ንድሕር ዘሊኽ የ ደኣ
2: ሃብታም እንኻን ዝበሃል የለን ማለት እዩ
0: እስኪ ሕሰን ከመይ ገይሩ ዘለዎን ዘይብሉ ሓደ ኹ ዘይብሉ ድኻ ዘለዉ ኸዓ ሃብታ
1: አንታ ወደይ እቲ ዘለዎ ንዘይብሉ ክሳብ ዝሓልፈሉ እንተሓንገረኮ ሕውነት ፍቕሪ እዩ ዘትርፍ እቲ ዘሕለፍካሉ ከዓ ዝገብሮ ይስእን እዩ ከምስ ሎ ዘለካ ግን ምሰብይ ኣቀራርብ ይበጀኸ
0: ከምቲ ንስኻ ትፈትዎ ዝፈቱ ኣናዲኻ ከዓ ትቀራርብ
1: ምስ ኣበውሉልካ ክትባታ
0: እሞ ጠናዲተይ ክሳብ ዝብተኽ እንተስራሕኩ ከዓ ከብዲ ኣበውልልኪ መልእ እዩ ኣይተዓሽው እዩ ንፉዓትኮ ሓጋይ ዓቑይረን ክረምቲ እየን ዝሕርታ

0: ዝኾንከ የ ዘይትዛረበ እንታይ በጊዘካ እንታ ገረ ዝሄድ
1: ዝኾንኪ የ ጠፊእኪ
0: ድሓን ዝጌት ዶሞ በለኒ
1: ንሓን መዓልቲ ምስ ኣኸለ ክትፈልጥ የኸ
2: እንታይ ገረዝየ እንታይ ካልእ ብትሕስብ ንገዛኻ ንኣሰና ስምስኻ ንግዳም ትወፅእ
3: ኣይ ንብረኽቲ ንበይና ደሊኹማ ኸይትኾኑ ኢለ እየ
4: እንታይ እዚ ገዛ እኮ እንዳ ገረ ዝገር እበ እዳ ብረኽቲ ይኮነ
3: ኣብኩም እተው በሉ እተው ስተፈላ ኮፈ
4: ኣንታ ገለ ዝገር እስኪ ዝረኸበኩም ክንሰሚዕና መፂና ሞ እስኪ ገለ በለና
1: ሕጂ ዘረባ ዝበሃል ነገር የለን ቆፀራ ንግበር
4: ኢልካ
1: ወ
4: ወድሓ ከምኡ ይሓይ ዝንተልዳሲ እሞ ንመዓሽ ይኹነና
1: ዋላ ረብዑ ከንደይቲ ጭክን እስኽን ኣቦኽን ምጨኮንኩም ከመይ ኣይጭክን ንጭክን ከምቲ ንዓኽን ነቦኽን ኣመንቲ ዘለውኹም ኣነ እውን ኣመንቲ ኣለዉ
0: ኣመንቲ ካል ኣመኒኖ ሕማ ግብሪ ማዓስ
1: እስኽ ተፈለጥክዮም ቦኹም ኣስፈሊጦ ሞ
0: ኣቦይ ዝብልዎ ባዶ ይግበረልካ
1: እንታይ ሓዳር ብምታን ሓዳር ምፅያቅ
0: ንዓይሓፀ
1: በቦኽ ትፅሊ
0: ሓዳር ካብቶም በርናይ ቦይዳ እንታይ ገለሰ
1: ኣቲ ኣቦ ሓዳር ክፀሊ ትገብሩ ንደለዎ ኣቦኽ እንድዮ
0: እንታይ ገለዝሸር ሓዊ በቦይ ኣይትነ ተዛሪብካ ደስ ዝኾነ ነገር እንተሎኻ ኣፍይኩም ክብሎም ዶ ንገረኒ
1: በዚሑ ብርኽቲ በዚሑ በዚሑ
0: ሓ ንገረኒ ንዶ
1: ክትጉይ ኸ ይነግረክን
0: ሓንዳ ምሳኻ ሕጎስ ምሳኻ ውሕ
1: ናይ በዓል ዓንዲ መስቀል ወዲ ጥራይ ደጉየ እንደሎ ናይቶም ደቀይ
0: ዋ ገረገርዚ ደቂ ናዳ ንሕና ከለና እንታ ኸይኮኑ
1: ኣይዘኽትሙ
0: ወይ ከንደይ ተሓስብ እዙ ኩሉ እንተሓመመ እንተፀመመ ከይጠልሞ እንተሓመመ እንተፀመመት ከይጠልማ ከምዛ ብርሃን የጥፋኒ ናክያን ኣትያት ክንፈላለ
1: ምስን ጌይራይ ከሎ ክንዲ ክምሰቦ ክሻሪኺ ቅድሚ ሕማም ጠሊም ክኒ ዘለኺ
0: ኣነስ ጠሊሙ
1: ጠሊም ክንወን
5: እንታ ገብሩ ኣብ እንዳ በርሒ ዝገብርዎ ተቆፀራስ እንታይ እዮም እንታይ ኮይኖም እዮም ተስፋልዘትን ዓለምን ከ እንዳ ገር ዝሄርሲ እንታይ ክገብሩ እዮም ዝኮኑ
6: እንታይ ከቢጠ ይባና ኩሎም ስድራ ቤታት ክትከቡ ንሪኦም ኣለና
5: ብዘይ በዓና ተኮይኑሎም ስክ ንርኢ ኢና
6: ኣበይ ክኾነ ኣሎ ኣበይ ክኾነ ኣሎ ብዘይ በዓና ሓንቲ ይገብሩ ኣጆኻ ከጅ ስፈ ሕጂ ሕጂ ተሪካት በዛ ቅርዓት ኮይና ወዳን ጓላን ስባዕደ ብዋ ክንርያ ዝገብርዋ ተሎ ኣለ ንዓሕለ ቸናይ
7: ሓንሳብ ሰብ ረሲዕ ኣለኹ ኣብ ጉዳይና ቅድሚ ምእተውና ክዳሃዮም ዶ
4: ሕራ ገዝወዳ ይደንጉየና
7: ኢለ ኣብ ቤካሳይ ኣብ ቤጎ ናባኹም እዳመፃኹ
8: ንዓኸም ስፋልደትን ፈላለየን እዮም ዝርዩ ኹን ኢልኩምኒ

0: እንዳሕሙ ሓግዜና ከይልዎስ እዘን ኩለን ሓኸለዎኦም እንታይ ደግዚሞም እዮም ኢሉ ተስፋ ለት የመክኒ ኢልካ ድልኩምኒ
1: ሓሳ ተደለኻ ንህልካ ዳዊ ካብኡ ከዓ ናይ ዓለም ክሸልተልካ ድማ ሃየ ንህብካ ሃየ ሓደ ይበ
2: ወ ሓደ ይበ ካዓሳ ሀይዚ
3: ኣብኹም ደይኹም ኩናታ
4: ኣቶም ስድራና ካብዚ ዘለዎ ላዕሊ እንታይ ከድንስ ንፅበየ ኣለና ንሱ ጥራይ ኣይኮነ ንቕረበሎ እዩ ዝብል ንሕና እውን ንቕረኹም ካይድ ናቕረበለና ንበሎ
3: ኣሕዋተይ ስድራይ በዲል በረሀ ንፁህ ደቁ ንፁሓት በረሀ ጠለመን ኣይጠለመንን ኣነ የተጋጌ ሰብ ኣጋጌ
2: ሕማኹ መዓልቲ ውዒልካ
3: በርሀ ነታ ዝነበረት ግራተይ ደሊልዋም ስራኹ ካባይ ዝሓምቕ ነፊዕ ኢለ ቐንየ
4: ትሩፍ
3: እታ ንፉዕ ትብል ሽም ክጠፍእ ንዓይ ክትከውን ከዓ ብዕጭኡ ተመንየ ምቕያር ግራት ምሳበየኒ ከዓ ኣብ ጎፅኡ ህውከት መሊሰ ከመርክኾን ኮጉሀን ሓሲበ ምስ ገብሮ ዓወይ ዓርከይ ከዓ ብዙሕ ሓሲብና ብዙሕ መኺር ረአና ሞ ክቡራት ስድራይ ኣሕዋተይ ይቕረበሉለይ ዓደ ዝበደልኩ ቕረበሉለ ኣብ ልብኹም ሓውስኒ በርህብደይ ዳኛ ንብደይ በትርን ቀፅዕኒ ሓዊ ከዓ ሓወይ በለኒ
4: ጠሎም እውን ባዕልኻይኻ እምበር ሓወይ ምስ በልኩ ይጠሎምኩን እቕረኹምካ
3: ቕረበለይ ዓደ
2: ይቕረበለእወ ኣመልካ ኸማ ከለቋዕካ ንድ ገብሩ ብዝኸፈትካ የቐዳ ንፋሳኣትኡ መከራ ፀጊና ሓጊና ኣውራኣውራ ኸዓ እንዳበርሀ ሕጂ ግን ይኣክል ኣምላኽ ብዝሓለፈ ይኣክል ይበለና ቅርሒ እንትፋይዳ ብሉ ይቕረቕረ ተባሃሉ ሃየተሰዓሙ እልበላንስቲ ሃየተሰዓሙ
5: ኣንታ ገረዝገ ብበለካለ ሰዓካ ኢና ሓዳርናን ስድራ ቤትናን መፅና ነር
6: ሓራ

ለትገብእ ህጁማት ገለ ልትብጠር ክምሰል ባእ ለትሸምል ክምሰል ዓለት ለ ልትኣመርን ጀምሁርየተ ቻይና ግለ 10 ሸሪካት ኣሜሪካ እቲ ናይ መናዕ ተስጂል ክምሰል ከሬተን ትሓበራ ለምስዳር ረድፍዕል ናይ ኣሜሪካ ተላሓልፈ ወቅት ቅሩብ ተሓደደያ መእስሳት ለቀረረቱ መናዕ ትጃረት ክምሰልቱ እቲ ዮም 24 ጁን ተላፍ ክረቱ ሸር ሓበረት ለመናዕ ምኑዓት ለህለያ ሸሪካት እቲ መዓል መደንየት ወዓስከሬት ለቅድማ ፈርያት ኣስክ ቻይና እግል ኢሊጊስ ለመናዕ ክምሰልቱ መሳልሕ ዓዳ እግል ልትሓፈ ዝየኒ ሞም ክምሰልቱ ለውዛረት እብተውሳክ ተኣፈም ኣሜሪካ ወቻይና ኣብ መጆብላ እቲ ወራት ትጃረት ለበንቱ ፍንቲት እግል ትጭበብ ወዲያው ለህለያ ህድግ እቲ ኖስኖሰን መናዕ ቀረራ ሰበት ህለያ እቲ ፍንጌሄን ለገብእ መትባዳል ትጃረት ተእሲር ገብእ እቱ ክምሰላላ ትለል ትሸራሕ ሰነት 2024 ሓ 606 ቢልዮን ዶላር ላዕላ መትባዳል ትጃረት ኣሜሪካ ወቻይና ሰነት 2025 እቲ 507 ቢልዮን ዶላር ክምሰል ትከረራ ተቃሪር ለፍህሞም ኣውስትራልያ ወካናዳ እቲ ተጠውር ዕላቕቲ ኣስከሬተን ዝረከዘ ናይ ሓደ ክልኤ ቢልዮን ዶላር እትፋቅ ፈርመዮም ለእቲ ዮም 24 ጁን ለትፈረመት እትፋቅየት ኣውስትራልያ ገለ ካናዳ ቴክኖሎጂ ራዳር ግልተ ኣዝበ እታለለት ተቕድር ክምሰልቱ ውዛራት ድፋዕ ናይ ክልኢቱ ለድወል ሓበረያም ለዘመናዊ ቴክኖሎጂ ዓስከሬት ካናዳ ወመስኩበት መንጠቐት ኣርክቲክ ግልቲ ትሓፈዝ እተትወዲ ወራት ዓይን ሴዳይ ክምሰልቱ ሻርሐትለት ኣውስትራልያ እግላ ቴክኖሎጂ እቲ እብዕዳት ድወል ተኣዘቢዩ ለህሌት እሊ ናይ ሰልፍ ክምሰልቱ ተቓሪር ለኣፈሞም ለእትፋቅ እቲ ኣደቀቦት ዕላቕት ዓስከሬት ወመስኩበት ናይ ክልኢተን ለድወል ኦሆታይዶር ክምሰልቡ ቱ ስየት ለገብእ ከግድም ሒሳብ ሒሳት መተቕብለትና ግለ ሰዓት ለለዳለ ኣኽባር ቀበት ዓዱ ካርጅ ይብላታውምሃለ ኣርሲ ኣኽባር ድግማን እቲ እቕሊም ግብለት ባሕር ቀያሕ ኬዋ ደረሰ ዓማር ምን ዮም ሓተ ጁን እንዳ ኣንበታ ሰኒ ልትሰርገንሃላ እቲ ሙዴሬት ፎርቶሳዋ እቲ ሙዴርያት ፎርቶሳዋ ባርንቱ ወመጎሎ ግል ዓይላት ሸወዳ ስዳይት ማን ወግል ታየባ እቲ ሙዴሬት ገሎ ጅእዲ ብመደቃ ብከተማት ረወደት ለገብእ ፊራሮ ንጠት ናይት ፍግሪት ክምሰል ትረከበት ምኑ ትሓበራ ኣሜሪካ ወኢራን ናይ ደንጎባት ትፋቅየት ግል ፈርማ ለለት ተቕድረን መፈሃመት ክምሰል ኣዳልያ ትሸርሐ ጅሙርት ቻይና ግል 10 ሸሪካት ኣሜሪካ ናይ መናዕ ተስጅል ዲቡ ክምሰል ኣትየተን ተሓበራ ኣውስትራልያ ወካናዳ ተዕበት ዕላቐት ዓስከሬተን ዝረከዘ ናይ ሓደ ክልአ ቢልዮን ዶላር እትፋቅ ፈረመያ متابعتكم محمد

ቀሪብናሎና ክሳብ ፍጻሜ መደብና ምሳና ክትፀንሑ ብክብረ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል። ብምክንያት 20 ሰነ መዓልቲ ሰማእታት ፌደሬሽን ኩዕሶ እግሪ ዞባ ማእከል ዝተሰርዐ ግጥማት ኩዕሶ እግሪ

0: ደቂ ኣንስትዮን ደቂ ተባዕትዮን ዝካየድ ዘሎ ውድድር ከምዚ እንዕዘቦ ዘለና ሎሚ መጋረጁ ይዓፅሎ።
1: ውድድራት ዋንጫ ሰማታት ናይ ኣውዲካ ምሕላፍ ግጥማቱ ድሕሪ ምክያድ ትማሊ ሰንበት መጋረጁ ዓፅዩ። እዚ ውድድር ብፌደሬሽን ዞባ ማእከል ተመዲቡ ኣብ መንጎ 4 ጋንታታት ደቂ ኣንስትዮ ከምኡ ድማ ኣብ መንጎ 9 ጋንታታት ናይ ደቂ ተባዕትዮ ካልኣይ ዲቪዥን ዝተካየደ ውድድር ብልዑል ማዕረግ ተሰላሲሉ። ኣብ ናይ ደቂ ኣንስትዮ ምስ እንመፅእ ውድድራት ቻምፕዮን ዞባ ማእከል ካብ ቀዳማይ ክሳብ 4ይ ደረጃ ዝሓዛ ንዋንጫ ናፅነት ዝፃወታ እንከለዋ ካብ 5ይ ክሳብ 7ይ ዘለዋ ተወሳኺት ሓንቲ ጋንታ ድማ ታለንት ዞባ ማእከል ብምድልዳል 4 ጋንታታት ነዚ ውድድር ኣካይደን። ኣብ መዛዘሚ ድተረኸባ ምምሕዳር ዕዳጋ ሓሙስ ምስ ሰንበል ክኾና ከለዋ ኣብዚ ፀወታ እታ ዋንጫ ዓሚ ዝወነነት ሰንበል መሊሳ ድያ ክትወስዳ ወይስ ዕዳጋ ሓሙስ ሓድሽ ታሪክ ክስኒ ዝብል ኣርእስቲ ብመሓዝዩ ልክ ሰዓት 1 ፍርኣን ድሕሪ ቀትሪ ፊስኩኡ ነፊሑ። ኣብዚ ፀወታ ምስ እንምልከት ድማ ካብ መጀመርቲኡ ሸቶ ተመዝጊቡ ተፃወቲ ሰንበል ኣብ ምክልኻል ብዘይ ምርዳእ ናብ ሓላ ውልዳት ኩዕሶ ኣሕፂረን ብምልኣኽ ዕዳጋ ሓሙስ ነዛ ዕድል ተጠቂመን ናብ ሸቶ ለወጣ። ድሕሪ እዛ ዝተመዝገበት ሸቶ ዝኾነ ዝተወሰኺ ሸቶ ብዘይ ምንባሩ ዕረፍቲ ኣኸለ። ድሕሪ ዕረፍቲ ተፃወቲ ሰንበል ሸቶ ክናድያ በንጻሩ ዕዳጋ ሓሙስ ኣብ ምክልኻል ክትፅምዳ ርብርብ ኮነ። ድሕሪ ተደጋጋሚ መጥቃዕቲ ድማ ሰንበል ሰሊጥዎን ሸቶ ረኸባ። ኣብዚ ናይ ፀወታ ሞት ሓለቓ ጋንታ ዕዳጋ ሓሙስ ብዝገበረቶ ናይ ምምራሕ ሓያል ቅልስ ዝነኣድ ይገብሮ። እዚ እውን እኹል ኣይነበረን። ኣብ መዛዘሚ ናይ ቅላዕ መቕፃዕቲ ኣብ ዘምርሓሉ እዛ ዋዕሮ ተፃወቲት ካብ ተፃወቲት ናብ ሓላዊ ልዳት ብምቕያር ንልዳት ጋንታኣ ብሓላፍነት ብምሓዝ ካብ 5 ቅላዓት እተን 3 ቅላዓት መቕፃዕቲ ብምምካን ኣብ ዓወት ጋንታኣ መሪሕ ተራ ተፃዊታ ናይ ትዕለት ድማ ብልፅቲ ተፃወቲት ተባሂላ። ምስ ኣዝገበርናዮ ሓፂር ፃኒሒት ኣሎ ናብኣ ክብለኩም።
2: ሽመይ ኢራንያ ሙስጠፋ ባሃል ጋንታ ዕዳጋ ሓሙስ ፀዓት መጀመርታ ንኣሰልጠንተይ ከመስግን ይደሊ። ሽሞም ከዓ ሚኪኤለት የኖ ኤንዘን ኣስሜ ከዓ እዚኦም ብጣዕሚ እዮም ኣብ ሂወተይ ኣገደስ ሰባት።
0: ምስጢር ናይ ዓወትኩም ኣብ ዝረዚን ክቡር በዓል ምዕዋት ንጋንታ መሪሕኺ ከም ሓለቓ ጋንታ ኮንኪ ተፃወቲት ፀኒሕኺ ኣብቲ መወዳእታ ከዓ ናብ ጎልኪፐር ተቀይርኪ ጋንታ ነዛ ዋንጫ እዚኣ ምልዓል እንታይ ፍሉይ ነገር ኣብ ቦርቴለን ኣብ ተፃዋቲት ንኮንክ ዝኸድከዮ ሲ ነዛ ክብርቲ ዝኾነት ረዛን በዓል ብምንታይ ትገልፂ እያ ትኽእል?
2: መጀመርታ ነቶም ንዓና ኢሎም ዝተበጀው ሰዋኣትና ስለኦም ክብሪ ይኹኖም ኣይንዘን ኣነ ክብሎ ዝደሊ ከዓኒ ካብ ብንእሽ የ በቃ ጎልኪፐር ክኾን ዝደሊ ነይረ ኣይንዘን ከዓ ኮይነ ከዓ ጋንታ ዓዊተ ማለት እዩ።
1: ቀፂሎም ናይ ፍጻሜ ፀወታ ዘካይዱ ካልኣይ ዲቪዥን ዞባ ማእከል ክኾኑ ከለዉ ኣብ መንጎ ኣኽርያን ደንደን ቢን እዩ ተኻይዱ። እዘን ጋንታታት ኣብ ቻምፕዮን ዞባ ማእከል ኣብ 2 ምድባት ተደልዲለን ኣብ ምድበን መራሕቲ ከምኡውን ክሳብ ትማሊ መዛዘሚ ስዕረት ከየመዝገባ እየን ክግስግሳ ጸኒሐን። እዚ ፀወታ ብምኽንያት እዝረዚን ሓላፍነታዊ ግዴታ ደሰክም ሰማእታትና ብስፖርትን ስራሕን ክንድብሶም ዝግባአና ሃገራዊ ሓላፍነትና ብምዃኑ ድማ ኣብዚ ዕለ ዝተፈላለዩ ሓለፍትን ኣፍቀርቲ ስፖርትን ድማ ብፍላይ ብተረኸብሉ ብልዑል ረስኒ እዩ ኣሃዱ ኢሉ ፀወትኡ ጀሚሩ። ኣብዚ ፀወታ ኣብ መንጎ 2 ጋንታታት ድሓሸ ቅብብል ልዑል ፀቕጢ ቅልጣፈ ብምንፅብራቕ ድማ ንተዓዘብቲ ከዛንዩ ከኣሉ። ደንደን ቢ ድሕሪ ልዑል ፀቕጢ ብምፍጣር ኣብ መበል 28 ሸቶ ኣመዝገቡ። ፀወታ ድማ ሓደ ብባዶ ኮነ። ድሕሪ እዛ ሸቶ ኣኽርያ ካብ ድቃስ ዝተባራበሩ ይመስሉ ብልዑል ቅልጣፈ ምቅብባል ናብ ልዳት ደንደን ብምፅጋዕ ተኣምራታዊት ሸቶ ኣመዝገቡ። ኣብዚ ፀወታ ብ2 ጋንታታት ድሓሸ ምቅብባል ልዑል ፀቕጢ ቅልጣፈ ብምንፅብራቅ ድማ ንተዓዘብቲ ከዛንዩ ከኣሉ። ድሕሪ ዘን ሸቶታት ዝኾነ ሓድሽ ክስተት ብዘይ ምንባሩ ድማ 90 ደቂቕ ተዓፀወ። 2 ክለባት ድማ ዝተዋህበን ቅላዕ ሓላፍነት ብምውሳድ ካብ ዝለኣኸም ተፃወቲ ኣኽርያ 5 ከመዝግብዎን እንከለዉ ደንደን ቢ ድማ ሓንቲ ሸቶ ብሓላዊ ማዕፆ ኣኽርያ ብምዕጋታ ተዓዋቲት ዋንጫ ሰማእታት ኮይና። ኣብዚ ፀወታ ሓላዊ ማዕፆ ተፃወታይ ኣኽርያ ኢስያስ ሃብተማርያም ብሉፅ ተፃወታይ ተባሂሉ። ኣብ መዛዘሚ ምስ ኣሰልጣኒ ኣኽርያን ከምኡውን ዋና ፀሓፊ ናይታ ጋንታን ድገበርኮ ፃኒሒት ኣሎ ናብኡ ከብለኩም።
3: ምሉእ ሽመይ ብስራት ሰረቀ ይበሃል። ሕዚያድ መፅኮ ጋንታ ከዓኒ ጋንታ ኣኽርያ ትበሃል ማለት እዩ።
0: ፅቡቅ ብስር። ብምክንያት እዚ ናይ ከታተሎ ፀናሃ ናይ 20 ሰነ ጋንታኻ ነዚ ዘውዲ እዚ ተጓናፂፋላ እምቦ ኣብዚ ክቡርን ረዚንን በዓል ሞኻ ተዓወቲ ምዃና እንታይ ስምዒት ስማዓካ ንጋንታካ ሒዝካ ምፅያኻ?
3: ሓራይ ነዚ ናይ ሎማዓልቲ መደብ ረዚን ናይቲ ክብሪ 20 ሰነ መዓልቲ ሰማእታት እኒ ዝበሃል ረዚን እዩ ማለት ነዚ ክንህሉ ድልዲልና ናብዚ ክንበፅሕ ክንንቀሳቀስ ከም ሃገር ኮይንና ክንከይድ ኩሉ ነገር ዝገበርና ክንደይ ዳሓለፉ ኣሕዋትና ኣለዉ። ንعኦም ክብሪ ንኽብል ኢና ዝኽሉ መዓልቲ

0: ኣብ ከተማ ሰንዓፈ ብምኽንያት ዝኽሪ 20 ስነ መዓልቲ ሰማዕታት ውርድራት ጉያ እግሪ ተኻይዱ። ኣብ ከተማ ሰንዓፈ ብምኽንያት 20 ስነ መዓልቲ ሰማዕታት ሰለስተ ምምሕዳራት ከባቢታት ከተማ ሰንዓፈ ዝተኻፈልኦ ኣብ መንጎ ኣዴታትን ኣቦታትን መንእስያትን ኣትለታት ውርድር ጉያ እግሪ መዓልቲ 20 ስነ ተኻይዱ። እቲ ብኣሃዱ ኮሚሽን ባህልን ስፖርትን ውዞባ ሰንዓፈ ዝተወደበ ውርድር ዝስዕ ውፅኢት ተመዝጊቡ። ኣብ መንጎ ኣዴታት ምምሕዳር ከባቢታት ከተማ ሰንዓፈ ኣብ ዝተኻየደ ውርድር ወይዘሮ ለተኺዳን ገብረሃንስ ካብ ምምሕዳር ከባቢ መጥራ ቀዳመይቲ፣ ወይዘሮ ብርሃን መሓሪ ካብ ምምሕዳር ከባቢ ሓኪር ካልአይቲ፣ ወይዘሮ ራህዋ ተኽለ ካብ ምምሕዳር ከባቢ ማእከል ከተማ ሳልሰይቲ፣ ወይዘሮ ራሕማ ዑመር ካብ ምምሕዳር ከባቢ ማእከል ከተማ ራብዒቲ፣ ወይዘሮ ክብራ መዓሾ ካብ ምምሕዳር ከባቢ ሓኪር ሓምሸይቲ፣ ወይዘሮ ሃዋ ኢብራሂም ካብ ምምሕዳር ከባቢ ማእከል ከተማ ሻድሸይቲ ብምዃን ተዓዊተን። ኣብ መንጎ ኣቦታት ምምሕዳር ከባቢታት ዝተኻየደ ውርድር ድማ ቀዳማይ ዑስማን ዓብደላ ካብ ምምሕዳር ከባቢ ማእከል ከተማ፣ ሩሳን ጸጋይ ካብ ኢሪተል ካልኣይ፣ ሳልሕ ኣሕመዲን ካብ ሓይልታት ምክልኻል ሳልሳይ፣ ፈረጅ ዓሊ ካብ ሆስፒታል ሰንዓፈ ራብዓይ፣ ብርሃነ ዮሃንስ ካብ ሆስፒታል ሰንዓፈ ሓምሻይ፣ ተወልደ ሓጎስ ካብ ምምሕዳር ከባቢ ማእከል ከተማ ድማ ሻድሻይ ተርታ ብምሓዝ ተዓዊቶም። ኣብ መንጎ ኣትለታት ደቂ ኣንስትዮ ዝተገብረ ውርድር ራድያ መሓመድ ቀዳመይቲ፣ ሄራን ሜሮን ካልአይቲ፣ ፊዮሪ ሃይላይ ሳልሴይቲ፣ ሜላዊት ሓለፎም ራብዒይቲ፣ ደዲና መድሃኒ ሓምሸይቲ፣ ኪያራ ኣብርሃ ሻድሸይቲ ብምዃን ተዓዊተን። ኣብ መንጎ ኣትለታ ደቂ ተባዕትዮ ዝተኻየደ ውርድር ሚካኤል ግርማ ጽዮን ቀዳማይ፣ ፈትሓዊ ሙሉእ ካልኣይ፣ ሙሉእ በሪሁ ሳልሳይ፣ ሳይሞን ተስፋ ኣለም ራብዓይ፣ ናኦት ተኽለ ሓምሻይ ብምዃን ዝተለወሎም ሽልማት ካብ ኣመሓዳሪ ንዞባ ሰንዓፈን ካልኦትን ተቐቢሎም። ውርድር ብሽክለታ ዋንጫ ሰማዕታት ከተማ ክረምት ማለት ሰንበት ብድምቀት ተዛዚሙ። እዚ ውርድር ንክልተ መድረኻት ዝቐጽለ ኮይኑ ኣብዚ ካልኣይ መድረኽ ድማ ኣብ ደቂ ኣንስትዮ ቀዳመይቲ ደሊና ዳዊት ክብሮም፣ ካልአይቲ ሲዶና ምርሃው ዑመር፣ ሳልሰይቲ ሶልያና ርእሶም ገብረ ሰለስትየን ካብ ጋንታ ሻሎኩ ተዓዊተን። ብናይ ክልተ መድረኻት ውህሉል ሰዓት ድማ ደሊና ዳዊት ክብሮም ቀዳመይቲ ኮይና ተዓዊታ። ኣብ መድብሐ ማውንቴን ባይክ ደቂ ተባዕትዮ 35.5 ኪሎ ሜትር ዝሸፈኑ ኮይኖም ቀዳማይ ፍኖት ዘር ኣይበርሀም፣ ካልኣይ ኣሕመድ ያሲን ናስር፣ ሳልሳይ ሙራድ መሓመድ ሳልሕ፣ ሰለስቲኦም ካብ ጋንታ ገዛ ባንዳዮም። ብናይ ክልተ መድረኽ ውሉል ሰዓት ፍኖት ዘርኣይ በረሀ ካብ ጋንታ ገዛ ባንዳ ተዓዋቲ ኮይኖም ኣብ ምድብለ ማውንተይን ባይክ ደቂ ተባዕትዮ ንተሰላዕሎም 69 ኪሎ ሜትር ንምሽፋን ኣብ ዝተኻየደ ሓያል ርብርብ ኣቤል ታደሰ ካብ ጋንታ ሻሉኪ ንኩሎም መወዳድርቱ ብዙርያ ብምድራብ ኣብ ሰዓት ብገምጋም 36.9 ኪሎ ሜትር እናረገፀ ውርድሩ ዛዚሙ። ዕውድ ኮይኑ ኣብ ናይ ክልተ መድረኽ ብውሉል ግዜ ኣቤል ታደሰ ታረቀ ካብ ጋንታ ሻሉኪ ጽዋዕ ሰማዕታት ኣልዒሉ። ኣብ ምድብ ማውንተይን ባይክ ደቂ ተባዕትዮ ቀዳማይ ኣማን ነጋሽ ሃንስ ካብ ጋንታ ሻሉኪ፣ ካልኣይ ተመስገን ተውለ ማሕሪ ካብ ጋንታ ሬድሲ፣ ሳልሳይ ኣራም ገብረ ህይወት መብራህቱ ካብ ጋንታ መጓዓዝያ። ኣብ ናይ ክልተ መድረኽ ብውሉል ግዜ ቀዳማይ ኣማን ነጋሽ ሃንስ ካብ ጋንታ ሻሉኪ ዕውድ ኮይኑ ኣብ ልሙዳዳ ኮርሶ ደቂ ተባዕትዮ ነቲ ብርክ ዝበለ ኣፍቀረ ብሽክለታ ዝኾነ ህዝቢ ከረን ብሃረርታ ክፅበዮ ዝፀንሐ ናይ ዳኮርሶ ውርድር ንክጅምር ተወዳደርቲ ኣብ መስመር ክኣትውን ከለዉ ብደገፍቶም ዝነጉድ ዝነበረ ናይ ሞራል ድምፂ ፍሉይ ስምዒት ዝኸተለ ህሞት ኣብ ርእሲ ምንባሩ ሃንደበት ጋንታ ሻሉኪ ነቲ ኣብ ከተማ ኣስመራ ንዝካየድ ሻምፒዮን ኤርትራ ንክትወዳደርሉ ካብ ደገ ዘምፀቶ ሓድሽ ማልያ ለቢሳ ኣብ ሜዳ ክትኣትውን ከላ ብደገፍታ ጥራይ ዘይኮነ ብሰፊሕ ህዝቢ ከተማ ከረን ብዝህባ ዝነበረ ሞራል ተሰንያ ኣብ ውርድር ቀሪባ። ኣብዚ ውርድር ተቀዳደምቲ 109.2 ኪሎ ሜትር ምሸፊኖም ቀዳማይ ዮናታን ኢድሪስ ሳልሕ ካብ ጋንታ ሬድሲ፣ ካልኣይ ኤቨን ታደሰ ታረቀ ካብ ጋንታ መጓዓዝያ፣ ሳልሳይ መትከል ደበሳይ ወልዱ ካብ ጋንታ ሬድሲ ብምዃን ተዓዊቶም። ብናይ ክልተ መድረኽ ውሉል ግዜ ድማ ዮናታን ኢድሪስ ሳልሕ ካብ ጋንታ ሬድሲ ዕውት ኮይኑ።
1: ፌደሬሽን ያታው ስፖርት ዞባ ጋሽ ባርካ ብምኽንያት 20 ስነ መዓልቲ ሰማዕታት ዞባዊ ውርድር ኣካይዱ።
2: ፌደሬሽን ያታዊ ስፖርት ዞባ ጋሽ ባርካ ብምኽንያት 20 ስነ መዓልቲ ሰማዕታት ኤርትራ ዞባዊ ውድድር ኣካይዱ። ፌደሬሽን ያታው ስፖርት ዞባ ጋሽ ባርካ ዞባዊ ውድድር ኣብ መንጎኑ ዞባታት ጎልጅ፣ ተሰነ፣ ጎኘ፣ ባሮንቱ፣ ላዕላይ ጋሽን መጎሎን ዝተሳትፎ ኣብ ያታዊ ውድድራት ቢብ፣ ቅልስ፣ ፎኪስን ከቢድን ሚዛን፣ ሕንቆ፣ ፎኪስን ከቢድን ሚዛን፣ ገበጣ ሶሉስ፣ ገበጣ ሮቡዕ፣ ኣስቲ፣ ፍትልን ተወሰጥን ዘጠቃለለ ያታ ውድዳት ብናይ ክልቲዩ ፆታ ኣብ ከተማ ባሩንቱ ካብ 16 ክሳብ 18 ሰነ ኣካይዱ። እቲን ሰለስተ መዓልታት ዝቕጽለ ያታዊ ውድድር 124 ስፖርተኛታትን ኣሌትን ከምዝ ተሳተፉ ዝሓበረ ፕሬዚደንት ያታዊ ስፖርት ዞባ ጋሽ ባርካ መምህር ሃብቶም ገብረ የሱስ ያታዊ ስፖርት ብፆታን ዕድመን ፈላለኻ ዝፅወት ኮይኑ ንባህሊ ልምድን ኣነባብራ ሕብረ ብሄራት ኤርትራ

0: ዘንጸባርቕ ኮይኑ ከም መዘናግዕን መፈተኒ ኣካላዊ ጥንካርን ከምኡውን ጥርናፈ ሕብረተሰብ ዓብዪ ድርኺት ዝፈጥር ከም ዝኾነ ኣረድዮም። ኣብ ውፅኢቱ ድማ ኣብ ፀወታ ቢብ ቀዳሚትኑ ዞባ መጎሎ፣ ካልይትኑ ዞባ ጎኘ፣ ሳርሴይትኑ ዞባ ተሰነይ ብምዝጋብ ካብ 2500 ናፋ ክሳብ 3500 ናፋ ሽልማት ክዕደላ ኣለዋ። ኣብ ቅልስ ፎኪስ ሚዛን ቀዳማይ ብኣቡበከር ዑስማን ካብ መጎሎ፣ ካልኣይ ሙስጦፋ ካብ ተሰነይ፣ ሳልሳይ ሃኒባል መሓሪ ካብ ጎልጅ ብምውፃእ ኣብ ቅልስ ፎኪስ ሚዛን ቀዳማይ ብኣቡበከር ዑስማን ካብ መጎሎ፣ ካልኣይ ሙስጦፋ ካብ ተሰነይ፣ ሳልሳይ ሃኒባል መሓሪ ካብ ጎልጅ ብምውፃእ ክእዛዞም ከለዉ ኣብ ቅልስ ከቢድ ሚዛን ቀዳማይ ገለሳንተ ፍቓዱ ካብ ላዕለ ጋሽ፣ ካልኣይ ያሲር ኢድሪስ ካብ መጎሎ፣ ሳልሳይ ሓምድ መሓመድ ካብ ጎኘ። ኣብ ሕንቆ ፎኪስ ሚዛን ቀዳማይ ያሕያ ሱሌማን ካብ ንዞባ መጎሎ፣ ካልኣይ ዓወት ኣለም ካብ ጎልጅ፣ ሳርሳይ ጣኦስ የማነ ካብ ላዕላይ ጋሽ ብምዃን ተሸለምቲ ካብ 1000 ናፋ ክሳብ 1500 ናፋ ኮይኖም። ሕንቆ ከቢድ ሚዛን ቀዳማይ ጋልሳንተ ፍቓደ ካብ ላዕላይ ጋሽ፣ ካልኣይ ኤፍሬም ዕቑባይ ካብ ጎልጅ፣ ሳርሳይ ሰምረ ታደሰ ካብ ባርንቱ። ኣብ ገበጣ ሶሉስ ቀዳማይ ዓብዱራሕማን ኢብራሂም ካብ ላዕላይ ጋሽ፣ ካልይቲ ነቢያት ሰሎሙን ካብ ጎልጅ፣ ሳልሳይ ማዒዝ ዓሊ ካብ መጎሎም። ኣብ ገበጣ ሮብዕ ቀዳማይ ዑስማን መሓመድ ካብ ላዕለ ጋሽ፣ ካልእቲ ሊድያ ተስፋ ማርያም ካብ ባርንቱ፣ ሳልሳይ ምርሃዊ ሰረቐ ካብ ተሰነይ። ፍትል ደቂ ተባዕትዮ ቀዳማይ ማእዝኒሳ ካብ መጎሎ፣ ካልኣይ እድሪስ ኖራይ ካብ ጎኘ፣ ሳልሳይ መትከል ሓጎስ ካብ ጎልጅ። ኣብ ፍትል ደቂ ኣንስትዮ ቀዳሚቲ ብያ ሃይለ ካብ ባርንቱ፣ ካልእቲ ረወዳዳ ንሞሪ ካብ ላዕለ ጋሽ፣ ሳልሰይቲ ሃና ሉጂ ካብ ባርንቱ። ኣባስቲ ቀዳማይ ኣንዋር ዒሳ ካብ ተሰነይ፣ ካልኣይ ኣጎስቲኖስ ብርሃነ ካብ ላዕላይ ጋሽ፣ ሳልሳይ ከማል መሓመድ ካብ ጎኘ። ኣብ ተወሰጢ ደቂ ተባዕትዮ ቀዳሞቱ ኮይኖም ዝተዓወቱ መርሃዊ ኤፍሬም፣ መርሃዊ ሰረቐ ካብ ተሰነይ፣ ካልኣይ ደረጃ ዝሓዙ ዓብዱራሕማን ኢብራሂም፣ ተመስገን ወልደዝግን ካብ ላዕላይ ጋሽ፣ ሳልሳይ ደረጃ ዝሓዙ ድማ ሑሴን ኢብራሂም ከምኡ ድማ ኢሳቅ ኢድሪሳን ካብ መጎሎ ከመዝግቡ ከሉ። ኣብ ናይ ደቂ ኣንስትዮ ቀዳሞት ልዋም ሓይሎም ብድርያ ኢድሪስ ካብ ባርንቱ፣ ካልኣይ ደረጃ ዝሓዛ ንስራ ዑመርን ዋሂብ ኢድሪስን ካብ መጎሎ፣ ሳልሳይ ደረጃ ዘመዝገባ ወጋሕታ ገብርየስን ነጃሕ ጀማልን ብምዃን ተዓዊተን። ኣብ ገበጣ ፍትሊ ተወሰት ኣስቲ ካብ ቀዳማይ ክሳብ ሳልሳይ ደረጃ ንዝተዓወቱ ካብ 500 ክሳብ 1000 ናፋ መዳልያን ሽልማትን ተዓዲሉ። ኣብ መወዳእታኑ ዞባ መጎሎ ብ181 ነጥቢ ጎብለል ኮይና ዋንጫ ክሽለም ክላ ጋንታ ላዕላይ ጋሽ ብ135 ነጥቢ፣ ካልይቲ ጋንታ ተሰነይ ብ103 ነጥቢ ሳልሰይቲ ኮይና ንውድድራ ፈጺማ።
1: ሊግ ዞባ ጋሽ ባርካ ኣብ ከተማ ተሰነይን ጎልጅን ብዝተኻየዱ ግጥማት ቀጺሎም።
2: ብፌደሬሽን ስፖርት ዞባ ጋሽ ባርካ ተመዲቡ ዝካየድ ዘሎ ዞባዊ ሊግ ዞባ ጋሽ ባርካ ትማሊ ዕለት 22 ሰነ ብክልተ ግጥማት ቀጺሉ ተኻይዱ። ኣብቲ ዕለት ውርድረን ዘካየዳ ክለባት ኣብ መንጎ ጋንታ ተሰነይን ጋንታ ኣቑርደትን ኣብ ሜዳ ተሰነይ ከምኡውን ጋንታ ጎልጅ ምስ ጋንታ ሃይኮታ ኣብ ሜዳ ጎልጅ ፀወተን ኣካይደን። ጋንታ ተሰነይ ኣብ ሜዳ ንጋንታ ኣቑርደት ዓዲማ ኣብ ዝገበረቶ ውርድር ካብ መጀመርያ እቲ ውርድር ርእሱን ህልኽ ዝተሓወሶ ነይሩ። ጋንታ ኣቑርደት ድማ ካብ መጀመርያ ነቲ ውርድር ብምቁፅፃር ኣብ ልዕሊ መጋጥምታ ፀቕጢ ፈጢረትላ። ብድሕሪ ዝተፃወታይ ኣቑርደት ዓድል ንጋንቱ መሪሕነት ዘተሓዘ ፅብቕ እቲ ሸቶ ኣመዝጊቡ። ብድሕሪ እዚ ዝተመዝገበ ሸቶ ብዘይምንባሩ ንዕረፍቲ ሓደ ባሎም ሪሐን። ድሕሪ ዕረፍቲ ኣብ ዝቐጽለ ፀወታ እቲ ፀወታ ከምቲ ናይ መጀመርያ ህልኽ ብዝተሓወሶ ቀጺሉ። ኣብ መንጎ ክልተ ክለባት ድማ ሚዛናዊ ዝኾነ ውርድር ኣንጸባሪቐን። ኣብ መንጎ ዝተፃወታይ ጋንታ ተሰነይ ሰነድ ዓሊ ንጋንቱ ማዕረ ዝገበረት ሸቶ ኣመዝጊቡ። ብድሕሪ ዝፀወታ ብማዕረ ክዛዘም እናተቓረበ ጋንታ ኣቑርደት ብመንገዲ ዓድል ኣብ ውድእ ግዜ ንዕኡ ካልይቲ ንጋንቱ ድማ ማዕወት ሸቶ ኣመዝጊቡ። ጋንታ ኣቑርደት ድማ ኣብ ልዕሊ መጋጥምታ ጋንታ ተሰነይ ክልተ ብሓደ ብዝኾነ ውፅኢት ዓዊታ። ኣብ መንጎ ክለባት ጎልጅን ሃይኮታን ኣብ ዝተኻየደ ፀወታ ድማ ጋንታ ጎልጅ ካብ መጀመርያ ነቲ ፀወታ ብምቁፅፃር ኣብ ልዕሊ መጋጥምቲ ሃይኮታ ብገፊሕ 3-1 ተዓዊታ። ኣብቲ ዕለት ብሉፅ ፀወታ ንዘርኣይቶ ፀወቲ ዓድል ካብ ጋንታ ኣቑርደት ከምኡውን መሓመድ ሽፋ ካብ ጋንታ ጎልጅ ናይቲ ዕለት ብሉፃት ተፃወቲ ኮይኖም ኣብዚ ዝካየድ ዘሎ ዘባውሊ ጋንታ ጎልጅ ብ15 ነጥቢ ነቲ ፀወታ ትመርሑ ዘላ ኮይና ጋንታ ተሰነይ ብ12 ነጥቢ ካልእቲ፣ ጋንታ ኣቑርደት ብ10 ነጥቢ ሳልሰይቲ፣ ጋንታ ባረንቱ ብ7 ነጥቢ ሓንቲ ትረፍ ፀወታ፣ ጋንታ ሃይኮታ ድማ ብ4 ነጥቢ ሓምሸይቲ ብምዃን ውርድራተን የካይዳ ኣለዋ።
1: ኣብ ከተማ ዓዲ ቀይሕ ኣብ መንጎ 4 ምምሕዳራት ከባብን ንዞባ ሰንዓፈን ውርድራት ብሽክለታ ይካየዳሎ።
2: ኣብ ከተማ ዓዲ ቀይሕ ኣብ መንጎ 4 ምምሕዳር ከባቢታት ንዞባ ሰንዓፈን ውርድራት ብሽክለታ ይካየዳሎ። ኣብ ከተማ ዓዲ ቀይሕ መዳለዊ ዞባ ዝኸውን ውርድራት ቅድም ብሽክለታ ኣብ መንጎ 4 ምምሕዳር ከባቢታት ሃዳሙ፣ ሕሽመለ፣ ሓይነባ፣ ዑናቡርን ንዞባ ሰንዓፈን ዝሳተፈ ውርድር ትማሊ ሰንበት 21 ሰነ ንካልኣይ ግዜ ቀፂሉ ውዒሉ።

0: ዝነበ ውፅኢት ድማ ኣብ ናእሽቱ ቀዳማይ ተስፋኣለም ደበሳይ ካልኣይ ዮስያስ ዓገሶም ሳልሳይ ሚሕሮ ሚካኤለ ራብዓይ ነቢ ኣማኑኤል ሓምሻይ ሚልዮን ሙሎ ኣብ ማእከሎት ቀዳማይ ናወድ ኣታክልቲ ካብ ዑናቡር ካልኣይ ምርሃዊ ኣባዲ ካብ ሓይነባ ሳልሳይ ምርሃዊ ክብሪ ካብ ዑናቡር ኣብ ዓበይቲ ቀዳማይ ናወድ ሃብተ ገብርኤል ካብ ሓይነባ ካልኣይ ስሞን ሓጎስ ካብ ንኡዘባ ሰንዓፈ ሳልሳይ ጃምዕ እስማዒል ካብ ሰንዓፈ ራብዓይ ሄኖስ ኣማኑኤል ዕናቡር ሻርሻይ ድማ ሰነድ ዘርኣይ ምምሕዳር ዑናቡር ብምዃን ተዓዊቶም ኣብ ዞባ ዓንሰባ ንምምህራን ኣካላዊ ትምህርቲ ስልጠና ተዋሂቡ
1: ኣህዱ ባህሊ ስፖርት ጥዕና ጨንፍር ትምህርቲ ዞባ ዓንሰባ ካብ 9 ሰነ ክሳብ 18 ሰነ ናይ 10 መዓልታት ካብ 9 ንዞባታት ንዝመፁ ሓንቲ ጓል ኣንስተይቲ ትርከቦም 40 ናይ ኣካላዊ ትምህርቲ መምህራን መባታዊ ናይ ዳንነትን ኣሰልጠንትን ኩዕሶ እግሪ ስልጠና ሂቡ ቀንዲ ዕላማት ብግብርን ክልሳ ሓሳብን ዝተዋሃበ ስልጠና ደረጃ ፍልጠት መምህራን ግብምባል ስነ ፍልጠታዊ ኣገባብ ዝተኸተለ ኣሰራርሓ ላሚን እቲ ስልጠና መቐፀልታ ናይቲ በብእዋኑ ኩሉ እንትናዊ ዕቤት ተምሃሮ ንምርጋፅ ክወሃብ ፀንሐ ምዃኑን ሰልጠንትን ዝወሰዶ ስልጠና ኣብ ግብሪ ብዝግባእ ኣብ ምፅብራቕ ኣብ ርትዖም ክሰርሑ ብምልባው ተሳታፍነት ደቂ ኣንስትዮ ኣብቲ ዓውዲ ንምዕባይ ኩሉ ኣካል ብውደት ክሰርሓሉ ኣዘኻኺራ ሰልጠንቲ በጎኖም ነዝረኺቦሞ ዘለዉ እዋኑ ዝሓለወ ግብራውን ክልሳ ሓሳባውን ስልጠና ኣብ ደረጃ ፍልጠቶም ዓብዪ ለውጢ ከም ዝገብረሎም ቀሲሞሞ ዘለዉ ትምህርቲ ኣቦቶም ተመሊሶም ብዝግባእ ክሰርሕሉ ምዃኖም ድሕር ምግላጽ ከምዚ ዓይነት ስልጠናታት ብምውዳእ ብፍልጠቶም ነብሶም ክዕብዩ ግዜኡ ሓልዩ ብዝሓየለ ክድፋኣሉ ተራብዮም ኣብ መወዳእታ ሓላፊ ጨንፈር ትምህርቲ ዞባ ዓንሰባ መምህር ክፍላይ ዓንደ ሚካኤል ሰልጠንቲ መንግስትን ሕብረተሰብን ኣሰኪምዎም ዘሎ ሓላፍነት ብዝግባእ ከተግብሩ ድሕር ምዝኻር ኣብ ኣካላዊ ትምህርቲ ተጨባጥን ስጡምን ስራሕ ንክህሉ ምስ ኩለን ፌደሬሽናት ዓይነታት ስፖርት ብሓፈሻ ምስ ፌደሬሽን ኩዕሶ እግሪ ድማ ብፍላይ ከም መሻርክቲ ጥራይ ዘይኮነ ከም መሳርሕቲ ብምውሃድ ክስራሓሉ ኣብ ምዕባይ ስፖርት ኣድማዒ ምዃኑ ሓቢሩ ሰልጠንቲ መምህራን ኣብ ባይታ ወሪዶም ንህፃናት ተምሃሮ ኮነ ኣብ ከባቢኦም ዘለዉ ስፖርታውያን መንእስያት ኣብ ዳንነትን ስልጠናን ብዝግባእ ከገልግሉን ክምልምሉን እጃሞን ከበርክቱን እውን ኣተሓሳሲቦም ኣብ መዛዘሚ ሰልጠንቲ መምህራን ካብ ኢድ ዝተፈላለዩ ሓለፍቲ ኣህዱታትን ኣባላትን ጨንፈር ትምህርቲ ዞባ ዓንሰባ ምስክር ወረቐት ተቐቢሎም
0: ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ ክሳተፎ ዝቐነየ ባሎይሰ ቤልጅም ቱር ትማለ ሰንበት ብሓምሻይ መድረኹ ተዛዚሙ ንዝሓለፉ 5 መዓልትታት ኣብ ምክያድ ዝፀንሐ ባሎይሰ ቤልጅም ቱር ሰንበት 21 ሰነ ብሓምሻይ መድረኹ ተዓፂዩ ኣብዛ መድረኽ ድማ ተቀዳደምቲ 183.5 ኪሎ ሜትር ዝርሕቐታ ውርድሮም ኣካይዶም ኣብ መወዳእታ ድሕሪ ዝተካየደ ቅፅበታዊ ውርድር ቤልጅማዊ ኣባል ኣልፔሲን ፕሪምየር ቴክ ያስፐር ፊሊፕሰን ንውርድሩ ብ4 ሰዓትን 4 ደቂቕን 17 ካልኢትን ብምዝዛም ቀዳማይ ኮይኑ ተዓዊቱ ኣባል ሎቶ ኢንተር ማርሼ ቤልጅማዊ ጀኖ ቤርክሞይስን ኣባል ኣስተና ጀርመናዊ ማክስ ካንተርን ድማ ካልኣይን ሳልሳይን ተርታሒዞም ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ 10ይ ተርታሒዙ ውርድሩ ብሰላም ወዲኡ በዚ መሰረት ኣብ ሓፈሻዊ ግዜ ቤልጅማዊ ዕውት መድረኽ ያስፐር ፊሊፕሰን ብ20 ሰዓትን 43 ደቂቕን 26 ካልኢትን ዕውት ባይሎሰ ቤልጅም ቱር ኮይኑ ኣባል ሎቶ ኢንተር ማርሼ ጀኖ ቤርኪሞስ ብ5 ካሊት ድሕሩ ካልኣይ ኣባል ኮፊድስ ስጳኛዊ ኣሌክስ ኣራምብሩ ብ9 ካሊታት ድሕሩ ሳልሳይ ተርታሒዙ ቢንያም ግርማይ ካብ ዕውት ያስፐር ፊሊፕሰን ብደቂቕን 8 ካሊትን ድሕሩ መበል 26 ተርታሒዙ ውርድሩ ዛዚሙ ብነጥቢ ቤልጅማዊ ያስፐር ፊሊፕሰን ብ89 ነጥቢ ቀዳማይ ኮይኑ ተዓዊቱ ቲም ሜርለር ብ80 ነጥቢ ካልኣይ ኦላቭ ኮጅ ብ72 ነጥቢ ሳልሳይ ቢንያም ግርማይ ድማ ብ57 ነጥቢ ሻድሻይ ተርታሒዙ
2: ግጥማት ዋንጫ ዓለም ካብ ዝሓለፉ መዓልትታት ጀሚሩ ብካልኣይ ናይ ምድብ ግጥማት ቀፂሎም ተኻይዶም
1: ኣባላት ራብዓይ ምድብ ዝኾነ ሃገራዊ ጋንታታት ሕቡራት መንግስትታት ኣሜሪካን ኣውስትራልያን ዘካየዱ ፀወታ ብዓወት ኣሜሪካ እዩ ተዛዚሙ ኣብ ናይ ቅድሚ ዕረፍቲ ፀወታ ተፃዋታይ ኣውስትራልያ በርጉስ ናብ ገዛ ልዳቱ ብዘመዝገባ ሸቶ ኣሜሪካ ሓደ ባዶ ክትመርሕን ከላ ኣብ መበል 46 ሰንደቕ ፍሪማን ካልኦት ሸቶ ስለ ዝወስኽላ ኣሜሪካ ክልተ ባዶ መሪሓን ዕረፍቲ ወፅያ ድሕሪ ዕረታ ዝቐፀለ ግጥም ዝተኸስተ ፍጻመ ይነበረን እቲ ፀወታ ድማ ብዓወት ሃገራዊት ጋንታ ኣሜሪካ ክልተ ባዶ ተዛዚሞም ኣብዛ ፀወታ ኣውስትራልያዊ ተፃዋታይ ኒስትሮ ኢራኩንዳዩ ብልሰ ፀዋታይ ተባሂሉ ተሰይሞም ኣሜሪካ በዛ ዓወት ሓጊዛ ናብ ዝቕፅል ናይ ኣውሮካ ምሕላፍ ፀወታ ምሕላፋ ኣረጋጊፃ ኣላ ኣባላት ናይዚ ምድብ ዝኾነ ሃገራውያን ጋንታታት ቱርክን ፓራጓይን ፀወተን ኣካይደንን ኣብ ናይ ቅድሚ ዕረፍቲ ፀወታ ፓራጓይ ኣብ ካልእ ትደ ካብ ጋላራዛ ብዝረኸበታ ሸ

0: ቶመርሕነት ክትሕዝን ከላ ዕረፍቲ ቅድሚ ካልኡ ድማ ፓራጓይን ውሳነ ተጻወቲ ኣልሚርዮን ብቐይሕ ካርድ ብምቕሳራ ንዝተረፈ ግጥማ ብጎደሎ ተጻወቲ ንክትጻወት እያ ተፈሪዳ። ድሕሪ ዕረፍቲ ኣብ ዝቐጸለ ግጥም ቱርኪ ንዝነበራ ናይ ቁፅሪ ጸብለልትነት ናብ ረብሓ ክትቅይሮ ተሸጊር እያ። ሓደ ባዶ ተሳዒራ ካብ ናይ ሎሚ ዓመት ዋንጫ ዓለም ምግላፋ ኣፍሊጣ ኣላ። ኣባላት ቀዳማይ ምድብ ዝኾና ዘካይዶ ፀወታ ምስሪ ኣንጋዲት ሜክሲኮ ኣንጻር ደቡብ ኮርያ ተጻዊታ። እቲ ኣቓልቦ ዝረኸበ ግጥም ኣብ ናይ ቅድሚ ዕረፍቲ ፀወታ ሸቶ ከይተረኣየዩ ንዕረፍቲ ምሪሑ። ድሕሪ ዕረፍቲ ኣብ ዝቐጸለ ግጥም ሜክሲኮ ኣብ መበል 50 ዶ ካብ ሮም ብዝረኸበ ታንኮ ሸቶ ብምዕዋት ናብ ዝቕፅል ናይ ወዲካ ምሕላፍ ፀወታ ምስጋራ ኣረጋጊጻ ኣላ። ኣባላት ሳልሳይ ምድብ እውን ስሩዕ ፀወተን ዘካይዳ ክኾና ብራዚል ኣንጻር ሄይቲ ዘካየድቶ ፀወታ ገፊ ዓወት ኣመዝጊባ። ኣብ ናይ ቅድሚ ዕረፍቲ ዝነበረ ፀወታ ብራዚል ኣብ መበል 23 ካብ ኪዩንሃብ ዝረኸበታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 36 ደቂቕ ካብ ዝተፀዋታይ ሸቶ ብምውሳኺ ብራዚል 2 ባዶ መሪሓ። ዕረፍቲ ቅድሚ ካሉ ቪኔሽስ ጁኒዮር ካብ ፓኬታ ንዝተቐረፀትሉ ፅብቕቲ ኩዕሶ ኣብ ሰኪዕት ብምቕማጡ ሃገሩ 3 ባዶ መሪሓ ንዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ናይ ካልኣይ እብሪ ግጥም ዝተኸስተ ፍጻሚ ይነበረን እቲ ፀወታ ድማ ብዓወት ብራዚል 3 ብባዶ ተዛዚሞም። ኣብዛ ፀወታ ኩዊን ሃዩ ብልሰ ፃታይ ተባሂሉ ተሰይሞም። ሃገራውያን ጋንታታት ስኮትላንድን ሞሮኮን እውን ተራኺበን ነይረንን። ኣብ ናይ ቅድሚ ዕረፍቲ ፀወታ ሃገራዊት ጋንታ ሞሮኮ ኣብ ካሊት ደ ካብ ሳይባሪ ብልስቲ ሸቶ ብምርካብ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ስኮትላንድ ማዕረት ገብራ ሸቶ ንምንዳይ ብቕፃል እኳ ተፈተነት ክሰልጣይ ካለን እቲ ፀወታ ድማ ብዓወት ሞሮኮ ሓደ ባዶ ተዛዚሞም። ሳይባሪ ብልስቲ ፃታይ ናይ ዝግጥም ዝተሰሚዑ እዩ።
1: ኣብ ቀዳማይ ናይ ምድብ ግጥማ ኣንጻር ሓዳስ ሃገር ናይ ዝውድድር ኬፕ ቨርደ ብዘይሸቶ ባዶ ባዶ ዝተፈላለየት ቻምፒዮን ዓለም 2010 እስጳኛ ኣንጻርታ ኣብ ቀዳማይ ፀወታ ኣንጻር ኡራጋይ ማዕረ ዝተፈላለየት ሓደ ካብ ዝዓበዩ ሊጋት ዓለምና ንምምስራት ኣብ ስራሕ ትርከብ ስዑድ ዓረብያ ገጢማ። እስጳኛ ቅድሚ ዕረፍቲ ካብ ሚከል ኦያር ዛባል 2 ሸቶታት፣ ካብ የማል 1 ሸቶ፣ ድሕሪ ዕረፍቲ ድማ ካብ ሓሰን ኣልታምባክቲ ናብ ልዳቱ ብዘመዝገባ ሸቶ ብገፊሕ 4 ባዶ ብምዕዋት ፋልማይ ናይ ዝውድድር ዓወታ መዝጊባ። ኣብዛ ግጥም ኣሰልጣን ስጳኛ ሉዊስ ዴላ ፎንቴ ኣብ ቀዳማይ ፀወታ ብስንኪ ናይ ፊትነስ ምምላ ፀገም ካብ ወንበር ተቐየርቲ ንኽልዓል ዝገበሮ ላሚን ያማል ንፈለማ ግዜ ምስ ቀዳሞ ተሰለፍቲ ናይ ዋንጫ ዓለም ፀወቱ ከካይድ ፍቒድሉ። ኣብዛ ግጥም ወዲ 18 ዓመት ዝነበረ ላሚን ያማል ልዕና 1958 ፔለም ወዲ 18 ዓመትን ትሕትኡን ክንሱ ንቐዳሚት ሸቶ ናይ ሓደ ግጥም ዘመዝገበ ተፃወታይ ኮይኑ ብዘይካዚ ያማል ኣብ ዋንጫ ዓለም 2022 ኣብ 18 ዓመትን 110 መዓልታትን ኣብ ግጥም ኣንጻር ኮስታሪካ ሸቶ ንዘመዝገበ ጋቢ ስዒቡ ካልኣይ ንስጳኛ ኣብ ዋንጫ ዓለም ሸቶ ዘመዝገበላ ዝነኣሰ ኮተተ ኮይኑ ብዘይካዚ ኣብዛ ግጥም ወዲ 18 ዓመትን 343 መዓልታትን ዝነበረ ያማል ሻምናይ ብዕድመ ዝነኣሰ ኣመዝጋቢ ሸቶ ዋንጫ ዓለም ኣብ ርእሲ ምዃኑ ንሮማንያዊ ኒኮላይ ኮቫክን ወዲ ሃገሩ ጋብን ስዒቡ ድማ ምስ ቀዳሞ ተሰለፍቲ ወሪዱ ሸቶ ዘመዝገበ ሳልሳይ ተፃወታይ ናይ ዝውድድር ኮይኑ ያማል ኣብዛ ግጥም 2 ዕውታት ምሽካዕን 5 ፈተነታት ድማ ካየዱ ድሕሪ ዕረፍቲ ተቐይሩ ወፂኡ። ኣብዛ ግጥም 2 ሸቶታት ዘመዝገበ ሓንቲ ናይ ሸቶ ቀረብ ዝገበረ ሚከል ኦያር ዛባል ብሉ ተፃወታይ ናይዛ ግጥም ተፀዊዑ። ኦያር ዛባል ኣብ ግጥም ኣንጻር ኬፕ ቨርደ ኣብ ቀዳሞት 30 ደቃየ ኩዕሶ ክትንክፍ ብዘይምኽኣሉ ኣብ ታሪክ ናይ ፈለማ ተፃወታይ ብምባል ፀሊም ታሪክ ተፀሓፈ ኮይኑ ኣብዚ ናይ ትማሊ ምሸት ግጥም ግን ነቲ ምርኢት ዝሰረቐ ተፃወታይ ኮይኑ ወያር ዛባል ካብ ዝሓለፈ ዓመት ጀሚሩ ብማልያ ላሮኻ ኣብ ዘካየዶም 14 ግጥማት ኣብ 21 ሸቶ ተዋሲኡ። ወያር ዛባል 14 ሸቶ ከመዝግብ እንከሎ 7 ድማ ናይ ሸቶ ቀረባት ገይሩ። ሃገራዊት ጋንታ እስጳኛ ኣብ ናይ መወዳእታ 32 ግጥማት ናይ ኩሎም ውድድራታ ኣይተሳዕረትን። ኣብ 23 ተዓዊታ ኣብ 9 ድማ ማዕረ ወፅያ። እቲ ዝነውሐ እስጳኛ ብዘይስዕረት ዝኸደቶ ካብ 2007 ክሳብ 2009 ዝዝርጋሕ ናይ 35 ግጥማት እዩ። ስዑድ ዓረብ ንሻዱሻይ ግዜኣ ካብ ናይ ምድብ ግጥማት ንኸይትግለፍ ኣብ ቀጻሊ ፀወታ ኣንጻር ኬፕ ቨርደ ዓወት ከገድሳ እዩ። ኣባላት ናይ ዝምድብ ኡራጋይ ኣንጻር ኬፕ ቨርደ ኣብ ዘካየደው ግጥም ማዕረ 2-2 ተፈላለየን። ንስጳኛ ነጥቢ ብምድር ባያን ብብዙሓት ተንተንቲ ንኣዳ ዘትረፈት ኬፕ ቨርደ ቀዲማ ኣብ መበል 21 ደቂቕ ብመንገዲ ኬቨን ፒና መሪሕነት ሒዛ። ንጽዋ ዓለም 2 ግዜ ኢዳ ዘንበረትላ ኡራጋይ ዕረፍቲ ኣብ ኣጋ ምእካሉ ካብ ኣራኾን ካናብዮን 2 ተኸታተልቲ ሸቶ ብምዝጋብ ካብ ድሕሪ ተበጊሳ 2-1 መሪሓ ንዕረፍቲ ወፅያ። ንሕሪ ዕረፍቲ ኬፕ ቨርደ ኣብ መበል 21 ደቂቕ ሄልዮ ቫሬላ ብዝቆፀረላ ሸቶ ተመዓርያ። ዝተመዝገበ ተወሳኺ ሸቶ ይነበረን እቲ ግጥም ማዕረ 2

ብክልተ ተዓፂኡ ፋልማይ ናይ ዋንጫ ዓለም ሾቶኣ ዘመዝገበት ኬፕ ቨርደ ል1966 ናይ ፈለማ ሃገር ንቐዳመይቲ ሸቶኣ ኣብዚ ውርድር ብነፃ ቅላዕ ዘመዝገበት ሃገር ኮይና ንካልኦት ሸቶ ኬፕ ቨርደ ተቐይሩ ዝኣተወ ቫሬላዩ ልዕሊ2 ደቂቕን 16 ካልኦትን ኣብ ሜዳ ፅንሓሉ ሸቶ ኣመዝጊቡ ድሕሪ ካሜሩናዊ ሮጀር ሚላ ድማ እቲ ተቐይሩ ኣትዩ ኣብ ውሽጢ ሓፅርቲ ደቃይቕ ሸቶ ዘመዝገበ ካልኣይ ኣፍሪቃዊ ተቐያራይ ተፃወታይ ኮይኑ ሮጀር ሚላ ኣብ ዋንጫ ዓለም 94 ኣብ ግጥም ኣንጻር ሩስያ ኣብ ውሽጢ ደቂቕን 24 ካልኢትን ናብ ሜዳ ምእታዉ ሸቶ ኣመዝጊቡ ምንባር ዝዝከር እዩ ኣብዛ ግጥም 2 ነጥቢ 34 ተኽእሎ ምምዝጋብ ሸቶ ዝነበራ ኡራጋይ ክልተ ዕላመን ዝሓለዋ 17 ፈተነ ክተካይድን ከላ ብኣንጻሩ እቲ ኣገራሚት ጋንታ ናይ ዝውርድር ኮይና ዘላ ኬቨርደ ድማ ባዶ ነጥቢ 68 ተኽእሎ ምምዝጋብ ሸቶን 4 ዕላመን ዝሓለዋ ፈተነታት ኣካይዳ ኬቨርደ ድሕና 2002 ሴኔጋል ኣብ ቀዳማይ ስታፍያ ኣብ ዋንጫ ዓለም ኣብ ቀዳሞት ክልተ ግጥማ ዘይተሳዕረት ሃገር ኮይና ኬቨርደ ኣብዞም ዝሓለፉ ክልተ ግጥማ ተፃወታ 5 ፋውላት ጥራዮም ሰሪሖም እዚ ቁፅሪ ድማ ቁፅርታት ናይ ዝውርድር ካብ 1966 ክተሓዝ ካብ ዝጅምር እቲ ዝዋሓደ እዩ ወዲ 4 ዓመትን 18 መዓልታትን ሓላው ወዳት ኬቨርደ ቮዚንሃን ወዲ 4 ዓመትን 5 መዓልታትን ተፃወታይ ኡራጋይ ፈርናንዶ ሙሴራ ድማ እቶም ናይ ፈለማ ደቂ 40 ኣብ ሓደ ግጥም ዝተሰለፉ ተፃወቲ ብምዃን ኣብ ታሪክ ሰፊሮም ነዚ ምድብ እስጳኛ ብ4 ነጥብን 4 ፅብለልታ ሸቶን ቀዳመይቲ ኮይና ትቕልሶላ ኡራጋይን ኬቨርደን ብማዕረ 2 ነጥብን ባዶ ዕዳ ሸቶን ካልኣይን ሳልሳይን ተርታ ክሕዛን ከለዋ ስዑድ ዓረብ ድማ ብሓንቲ ነጥቢ 4ብዓይ ተርታ ሒዛላ ኣብ ምድብ 6 ወርቃዊ ወለዶኣ ከንቱ ዘባኽነት ቤልጅም ኣንጻርቶም ምስሉ ኩነታት ቅድሚ ፀወታ ሓደ መዓልቲ ኣቐዲማ ናብ ኣሜሪካ ክትኣቱ ፍቓድ ዝረኸበት ኢራንን ገጢመን እዘን ክልተ ጋንታታት ኣብ ቀዳማይ ፀወተን ኣንጻር ግብፅን ኡራጋይን ብተኸታታሊ ነጥቢ ተመቒለን ብምንባረን ናብ ዝቕፅል ዙርያ ንምስጋር ኣብ ዝግጥም ዓወት ልዕሊ ዝኾነ ግዜዩ ኣገዲስዎን ኣትዩ ቤልጅም ዝያዳ ሚዛን ፀወታ ዝነበራ ጋንታ እኳ እንተነበረት ብስጋት ደረጃ ግን ኢራንያ ዝሓሸት ጋንታ ኮይና ምስያ ተፃወታይ ቤልጅም ንዶየ ንመሃዲ ተራሚ ካብ ምምዝጋብ ሸቶ ብምዕንቃፉ ድማ ብቐጥታዊት ቀያሕ ካርድ ካብ ሜዳ ተሰናቢቱ ኢራን ጎድሎ ተፃወቲ ቤልጅም ክትረብሓሉ ይከኣለትን ማዕረ 2-2 ተፈላለያ 70ታዊት ሚዛን ፀወታ ዝተቆፃፀረት ቤልጅም 7 ዕላሞም ዝወቕዑ 23 ፈተነ ክተካይድን ከላ ኢራን ድማ 3 ዕላመን ዝወቕዓ 7 ፈተነታት ኣካይዳ ገምጋም ዕድመ ተፃወታ 32 ዓመትን 181 መዓልታትን ዝነበረ ኢራን ኣብ ታሪክ ዋንጫ ዓለም እታ ብዕድመ ዝዓበዩ ተፃወቲ ናብ ሜዳ ዝለኣኸት ጋንታ ብምዃን ኣብ ታሪክ ሰፊራ ፍርዖናውያን ግብፂ ኣንጻር ኒውዚላንድ ኣብ ዘካየድዎ ግጥም ካብ ድሕሪ ተበጊሶም 3-1 ብምዕዋት ኣብ ታሪኾም ናይ ፈለማ ናይ ዋንጫ ዓለም ዓወቶም ኣመዝጊቦም ኒውዚላንድ ዋላ እኳ ሳርማን ኣብ መብል 15 ደቂቕ ብዘመዝገበላ ሸቶ ንዕረፍቲ መሪሓን ተወፀት ግብፂ ድሕሪ ዕረፍቲ ካብ ሙስጣፋ ዚኮ ሙሓመድ ሳላሕን ትረዚገትን ብዘመዝገበተን 3 ሸቶታት ካብ ድሕሪ ተበጊሳ 3-1 ተዓዊታ ንጉስ ግብፂ ሙሓመድ ሳላሕ ኣብ ዘግጥም ሸቶ ካብ ምምዝጋብን ቀረብካ ምግባርን ተወሰኺ ኣብዛ ግጥም ብዘካየዶም 5 ፈተነ ኣብ ልዳት ኣንጻር ጋንታ ብዝተንከፈን 13 ኩዓሳሱ ብዝፈጠሮም 5 ዕድላት እቲ ዝለዓለ ቁፅሪ ናይ ዝግጥም ዝሃረመ ተፃወታ ይገብሮም ብዘይካዚ ሙሓመድ ሳላሕ ኣብ ዋንጫ ዓለም ሳልሰይቲ ሸቶ ብምዝጋብ ብዓብደል ፋውዚ ብ2 ሸቶታት ተታሒዙ ዝነበረ ግብረ ወሰን ሸቶ ግብፂ ኣብ ዋንጫ ዓለም ናብ ናይ ብሕቶ ኣሰጋጊርዎ ኣሎም ኣብዛ ግጥም ወዲ 34 ዓመትን 7 መዓልታትን ዝነበረ ሙሓመድ ሳላሕ ብዕድመ ዝዓበየ ግብፃዊ ኣመዝጋቢ ሸቶ ዋንጫ ዓለም ኮይኑ ንቐዳሜይቲ ሸቶ ግብፅን ብሰላሕ ንዝተመዝገበት ካልኦት ሸቶ ዝሃንደስተ ሙስጠፋ ዚኮ ኣብ ታሪክ ዋንጫ ዓለም ናይ ፈለማ ተፃወታይ ግብፂ ናይ ሸቶን ቀረብን ኣበርክቶ ዝገበረ ተፃወታይ ንምዃን በቂዑ ግብፂ ኣብ ዋንጫ ዓለም ንፈለማ ግዜ 3 ሸቶን ናይ ፈለማ ዓወትን ኣብ ዘመዝገበትሉ ግጥም ትረዚጌት ካብ ወንበር ተላዒሉ ናይ ፈለማ ሸቶ ግብፂ ኣብ ዝውርድር ዘመዝገበ ተፃወታይ ኮይኑ ኒውዚላንድ ኣብ ግጥም ዋንጫ ዓለም ቀዲማ ሸቶ ኣመዝጊባ ተረቲዓ ክትወፅእ ንፈለማ እዋና እዩ ዘጊድ 8 ናይ ዋንጫ ዓለም ግጥማት ኣካይዳ ዘላ ኒውዚላንድ ዓወት ከተመዝግባ ይከኣለትን ኣብ 4 ተዓዊታ ኣብ 4 ድማ ማዕረ ወፅያ ግብፂ ኣብ ዝቕፅል ፀወታ ኣንጻር ኢራን ብውሕዱ ማዕረ ምስ ተፈላለ ናብ ዝቕፅል ዙርያ ምሕላፋ ከተረጋግፅ እያ
ነዚ ምድብ ግብፂ ብ4 ነጥብን 2 ፀብልታ ሸቶን ቀዳሚት ኮይና ትቕልሶ። ኢራንን ቤልጅምን ብመዓለ 2 ነጥቢ ይኽተላ፣ ኒውዚላንድ ድማ ብሓንቲ ነጥቢ ራብዓይ ተርታሒዛላ። ግጥማት ዋንጫ ዓለም ሎሙሸትን ናብ ፅባሕ ኣብ ዝውግሕ ለይተን ብ4 ግጥማት ቀፂሉ ከምስ እዩ።

መሰረት ኣርጀንቲና ኣንጻር ኦስትርያ ሰዓት 8፣ ፈረንሳ ኣንጻር ዒራቅ ፍርቅለይቲ፣ ኖርዌይ ኣንጻር ሴኔጋል ሰዓት 3፣ ጆርዳን ኣንጻር ኣልጀርያ ድማ ንጎ ሰዓት 6 ፀወተን ከካይዳየን። ኣብ ቀዳማይ ፀወታ ኣንጻር ጃፓን መዓለ 2-2 ዝተፈላለየት ሆላንድ ኣንጻርታ ንቱኒዝያ ብገፊ 5 ብሓደ ረቲዓ መሪሕነት ምድብ 6 ዝተረከበት ሾወደና ገጢማ። ኣሰልጣኒ ሆላንድ ሮናልድ ኮማን ኣንጻር ጃፓን ካብ ዝገጠመት ጋንታ ንኣጥቃዓይ ሳንደርላንድ ብሪያን ብሮበሪው ኣብ ክንዲ ኣጥቃዓይ ዌስትሃም ሳመርቪል መሪፁ። ብሮበሪ ዝተገብረሉ ትፅቢት ገና ኣብ ውሽጢ 17 ደቂቕ እዩ ብታሪካዊ ቁፅሪ መሊሱ። ብሮበሪ ኣብ ውሽጢ 17 ደቂቕ 2 ሸቶ ኣመዝጊቡ። ብሮበሪ ቅድሚ ዛ ገጥም ኣካይድዎን ኣብ ዝነበረ 13 ኣህጉራዊ ገጥማት ሓንቲ ሸቶ ጥራይ ኣመዝጊቡ ዝነበረ ተፃወታ እዩ። ኣብ ታሪክ ዋንጫ ዓለም ድማ ኣብ ዝወ 1 ደቂቕ 2 ሸቶታት ናይዚ ውድድር ዘመዝገበ ራብዓይ ተፃወታይ ኮይኑ ብተፃወቲ ሆላንድ ፍፁም ዝተበልፁ ሸወደናውያን ድሕሪ ናይ ማይ ዕረፍቲ ዝሓሸ ምንቅስቃስ ብምንፅብራቅ ብመንገዲ ቪክቶሪያ ኮሬሽን ያሲን ኣያርን ሓላውሉዳት ሆላንድ ቨርብሩገን ብቐጻሊ ክፍትንዎ ጀሚሮም። ሆላንድ ንክልተ ሸቶ ብሮበሪ ዓቂባ ንዕረፍቲ መሪሓ ውፅያ። ናይ ድሕሪ ዕረፍቲ ፀወታ 2 ደቂቕ ጥራይ ምስ ተላዕሎ ኮዲ ጋግፖ ሳሲት ሸቶ ሆላንድ ኣመዝጊቦም። ኣብ መበል 54 ደቂቕ ድማ ንሆላንድ ራብዒይቲ፣ ንውልቁ ድማ ካልኦት ሸቶ ወሲኹ። ጋንቱ 4 ባሩክ ትምራሕ ዝተዓዘበ ኣሰልጣኒ ሸወደን ግርሃም ፖተር ንኢላንጋ ናብ ሜዳ ቀይሩ ልኢኽዎም። ኢላንጋ ኣይዶንግን ኣብ ውሽጢ 4 ደቂቕ ኣብ ሜዳ ብፀንሓሉ ንሸወደን ሓሳስ ተስፋ ዝሃበት ሸቶ ኣመዝጊብላ። ሸወደን ድሕሪ ሸቶ ኢላንጋ ንልዳት ሆላንድ ክደፍሩ ወይከኣሉን። ብኣንጻሩ ካብ ወንበር ተቐየርቲ ተላዒሉ ናብ ሜዳ ዝኣተወ ሳመርቪል 5 ሸቶ ሆላንድ ወሲኹ። እቲ ግጥም ድማ ብዓወት ሆላንድ ኣብ ልዕሊ ሸወደን 5-1 ተዓፅዩ። ኣብዛ ግጥም 2 ሸቶን ሓንቲ ቀረብን ዝገበረ ኮዲ ጋክፖ ብሉስ ተፃዋታይ ናይዚ ግጥም ተፀዊዑ። ኣብዛ ግጥም ዝተመዝገባ 6 ሸቶታት ኩለን ኣብ መድረኽ ፕሪምየር ሊግ እንግሊዝ ብፀወቱ ተፃወቲ ዝተመዝገባ ብምዃነን ፍሉይ ይገብሮም። ኣብዛ ግጥም 2 ሸቶ ዝተመዝገበ ኮዲ ጋክፖ ኣብ ናይ ምድብ ግጥማት ዋንጫ ዓለም ብዝተመዝገበን 5 ሸቶታት ምስ ወናኒ ናይቲ ክብረ ወሰን ሆላንዳዊ ሮቢን ቫን ፐርሲ ተማዓራርዩ። ሆላንድ ኣብ ሓደ ግጥም ዋንጫ ዓለም ብመንገዲ 2 ተፃወታ ከ2 ሸቶ ከተመዝግብ ንካልኣይ ግዜ እዩ። ኣብ ዋንጫ ዓለም 2014 ኣብ ልዕሊ ስጳኛ 5-1 ኣብ ዝተዓወተትሉ ሮቢን ቫን ፐርስን ኣርየን ሩበንን ከ2 ሸቶታት ኣመዝጊቦም ምንባሮም ኣይርስዕን። ሸወደን ኣብ ታሪኻ ኣብ ግጥማት ዋንጫ ዓለም 3 ልዕሊን ሸቶታት ተመዝጊቦዋ ክትስዓር ድሕሪ 1958 ብብራዚል ኣብ ፍጻመ ዝገጠማ ናይ 5-2 ስዕረት ንፈለማ ግዜ እዩ። ሸወደ ንቀዳሞ 3 ግጥማታ ድሕሪ ምዕዋታ ኣብ ናይ ምድብ ግጥማት ዋንጫ ዓለም ኣንጻር ኤሮጳውያን ሃገራት ኣብ ዘካየረቶም ናይ መወዳእታ 15 ግጥማት ክትዕወታ ይከኣለትን። ኣብ 5 ማዕረ ወፅያ ኣብ 8 ድማ ተረቲዓ። ናብ ሰንበት ኣብ ዘውግሐ ለይቲ ኣባላት ናይ ዝምድብ ጃፓን ኣንጻር ቱኒዝያ ኣብ ዘካየዶ ግጥም ጃፓን ካብ ዩዌዳ 2 ሸቶታት ካብ ካማዳን ኢቶን ድማ 1 ሸቶ ብምዝጋብ ኣብ ልዕሊ ቱኒዝያ ብገፊሕ 4 ባሮ ተዓዊታ። ኣብ ቀዳማይ ፀወታ ብሸወደን 5-1 ድሕሪ ምርትዓ ንኣሰልጣኒ ሳብሪ ኣብ ቀዳማይ ፀወታ ዘሰናበተት ናይ ፈለማ ሃገር ቱኒዝያ ናብዚ ኣንጻር ጃፓን ዘካየደቶ ግጥም ኣብ 2018 ንሞሮኮ ኣብ 2022 ድማ ንስዑድ ዓረብ ዝመርሐ ሃርቬ ሮናርዲያ ቆፂራቶም። ንጃፓንን ቱኒዝያን ዝረኸበ ግጥም መበል 1000 ፀወታ ዋንጫ ዓለም ብምንባሩ ነዚ ግጥም ዝመርሐ ማእከላይ ዳኛ ብፍሉይ ዲዛይን ዝተሰርሐ ማልያ ተኸዲኑ ኣትዩ። ጃፓን ኣብ ታሪክ ዋንጫ ዓለም ኣብ 4 ተኸታተልቲ ግጥማት ኣይተሳዕረትን። ኣብ 2 ተዓዊታ፣ ኣብ 2 ድማ ማዕረ ወፅያ። ኣብ ታሪኻ ድማ እቲ ዝነውሐ ብዘይ ስዕረት ዝኸረቶ ጉዕዞ ዋንጫ ዓለም እዩ። ጃፓን ዘመዝገበቶ 4 ሸቶታት ኣብ ታሪክ ናይ ዝውድድር ብኤስያዊት ሃገር ዝተመዝገበ እቲ ዝበዝሐ ሸቶታት እዩ። በዚ መሰረት ንምድብ 6 ሆላንድን ጃፓንን ብተመሳሳሊ 4 ነጥቢ ብፀብለታ ሸቶ ተበላሊፀን ይቕልሶ ኣለዋ። ሸወደ ብ3 ነጥቢ ሳልሲቲ፣ ቱኒዝያ ድማ ብባዶ ነጥቢ ራብዓይ ተርታ ሒዛላ። ኣብ ቀዳማይ ናይ ምድብ ፀወታ ኣንጻር ሓዳስ ተሳታፊት ሃገር ናይ ዝውድድር ኩራሳኦ ብዘመዝገበቶ 7 ሸቶታት ዛጊድ እቲ ዝገፍሐ ውፅኢት ናይ ዝውድድር ኣመዝጊባ ዘላ ጀርመን ኣንጻርታ ንኤኳዶር ረቲዓ 3 ነጥቢ ዝነበረ ኣይቮሪኮስት ያገጢማ። ኣይቮሪኮስት ኣብ መበል 30 ደቂቕ ሓለቓ ጋንታ ፍራንክ ኬሲ ብዝቁፅርላ ሸቶ ንዕረፍቲ 1 ባዶ መሪሓ ውፅያ። ኣይቮሪኮስት ንዕረፍቲ ሒዛቶ ውፅያ ዘላ መሪሕነት ክሳብ ምድብ 9 ደቂቕ ዝቕፅል እንተዳ ኮይኑ እታ ቀዳመይቲ ኣፍሪቃዊት
ሃገር ናብ ዝቕፅል ዙርያ ዝሰገረ ትገብራ እዩ። ኣንጻር ክሮሳዊ 7 ዝመዝገበ መስመር መጥቃዕቲ ጀርመን ኣብ ዝግጥም ከም ዝሓለፈ ውሕሉል ኮይኑ ይቀረበን። ኣሰልጣኒ ጀርመን ዩልያን ኔግለስመን ኣብ መበል 6 ደቂቕ ንፓቭሎቪች ብኤምሪ ንጃማል ሙስያላ ብኡንዳቭ ንሳነ ድማ ብለወሊን ቀይሩ ይትዎም። ኣብ ብራይተን ፈሺልካ ተባሂሉ ናብ ሽቱትጋር ዝተፋነወ ኡንዳቭ ኣብ መበል 28 ደቂቕ ንጀርመን ማዕረ ዝገበረ ሸቶ ኣመዝጊቡ። ምሸቱ ዝነበረት ኡንዳቭ ፀወታ ማዕረ ክዛዘም እናተቃረበ ኣብ መበል 94 ደቂቕ ልቢ ኣይቮርያዋን ዝሰበረት ካልኦት ሸቶ ወሲኹ ጅግና ናይዛ ምሸት ኮይኑ ምስዩ። ጀርመን ኣብ ልዕሊ ኣይቮሪኮስ ብዘመዝገበቶ ናይ 2-1 ዓወት ናብ ዝቕፅል ዙርያ ምሕላፋ ርጉፅ ገይራ። ጀርመን ኣብ ዝሓለፉ 2 ውርድራት ዋንጫ ዓለም ካብ ናይ ምድብ ግጥማታ ከም ዝተኣልየት ኣይርሳዕን። ብዘይካዚ ጀርመን ንቐዳሞት 2 ናይ ምድብ ግጥማታ ብዓወት ክትጅምር ድሕሪ ዋንጫ ዓለም 2006 ንመጀመርያ ግዜ እዩ። ብ3 ሸቶታት 2 ቀረብ ንብሉፃ መዝጋብ ሸቶ ናይ ዝውርድር ክመርሕ ጀሚሩ ዘሎ ኡንዳቭ ብሉፅ ተፃዋታይ ናይ ዝግጥም ተፀዊዑ። ብሊቨርፑል ዝህደን ዘሎ ናይ ክንፊ ኣጥቃዓይ ኣይቮሪኮስት እያን ዲያሞንደ ሓደ ካብቶም ንጀርመን ሕማም ርእሲ ኮይኖም ዘምሰይዋ ተፃወት እዩ። 56.1 ሚታዊት መጥቃዕቲ ኣይቮሪኮስት ብመስመር ያን ዲያሞንደ ዝተካየዱ ፈተነታት እዮም። ኣብዛ ፀወታ ወዲ 29 ዓመትን 183 መዓልታትን ዝነበረ ፍራንክ ኬሲ ኣብ 2010 ኣብ ግጥም ኣንጻር ብራዚል ኣብ 32 ዓመቱን 101 መዓልታትን ሸቶ ዘመዝገበ ዲድየር ድሮግባ ተኸቲሉ ካልኣይ ብዕድመ ዝዓበየ ኣብ ዋንጫ ዓለም ሸቶ ዘመዝገበ ኣይቮርያዊ ተፀወታይ ኮይኑ ኡንዳቭ ኣብ ግጥም ዋንጫ ዓለም ካብ ወንበር ተላዒሉ ኣብ 5 ሸቶ ኣስተዋጽኦ ገይሩ 3 ሸቶ ኣመዝጊቡ 2 ድማ ናይ ሸቶ ቀረብ ገይሩ። ኡንዳቭ ድሕሪ 2002 ሚዮዝላቭ ክሎዝ ኣብ 2 ተኸታተልቲ ቀዳሞት ናይ ዋንጫ ዓለም ግጥማቱ ሸቶ ዘመዝግበ ተፃወታይ ጀርመን ክኸውን በቂዑ። ኣባላት ምድብ 5 ኤኳዶር ኣንጻር ኩራሳኦ ኣብ ዘካይሮ ግጥም ብዘይ ሸቶ ባዶ ባዶም ፍላይን ስዒቡ እታ ዝነኣሰት ኣብ ዋንጫ ዓለም ክትሳተፍ ክኢላ ዘላ ኩራሳኦ ናይ ፈለማ ናይ ዋንጫ ዓለም ነጥቢ ረኺባ። ኩራሳኦ ኣብዚ ግጥም ታሪካዊት ሓንቲ ነጥቢ ሒዛ ክትወፅእ ዝኽኣለት ሓላዊ ርዳታ ኤሎይ ሩም ኣብ ምዕጋት ፈተነታት ተፃወቲ ኤኳዶር ብዘርኣዮ ድንቂ ብቕዓት እዩ። ኤሎይ ሩም ኣብዛ ግጥም 15 ፈተነታት ብምድሓኑ ምስቲ ኣብ ታሪክ ዋንጫ ዓለም ዝበዝሐ ምድሓን ተባሂሉ ብናይ ቅድም ሓላዊ ርዳት ሕቡራት መንግስትታት ኣሜሪካ ቲም ሃዋርድ ዝተመዝገበ ክብረ ወሰን ተመዓራርዩ። ቲም ሃዋርድ ኣብ 2014 ኣብ ግጥም ኣንጻር ቤልጅም 15 ፈተነታት ኣብ ሓደ ግጥም ከም ዘድሓነ ኣይርስዕን። ኤኳዶር ኣብዚ ግጥም ዋላ እኳ 27 ፈተነታትን 3 ነጥቢ ባዶ 5 ተኽእሎ ምምዝጋብ ሸቶ እንትነበራ ንሓላው ርዳት ኢሎን ሩም ሰጊራ ንኩዕሶ ኣብ መርበብ ኣንጻር ጋንታ ከተዕርፍ ኣይከኣለትን። ኣብ ቀዳማይ ፀወታ ብኣይቮሪኮስት ሓደ ባዶ ዝተሰዕረት ኤኳዶር መስመር መጥቃዕታ ኣብ ክልቲኡ ግጥማት ካብ ዘካየዶም 39 ፈተነታት ሸቶ ከመዝግብ ኣይከኣለን። እዚ መስመር ኣብ መጻረይ ግጥማት ካብ 18 ግጥማት 14 ሸቶ ኣመዝጊቡ ነይሩ። እዚ ግጥም ድሕሪ 1966 ብወገን 2 መጋጥምቲ ክለባት 18 ታርጌቶም ዝወቕዑ ፈተነታት ተኻይዶም ከብቅዑ ሸቶ ዘይተረኣዮ ናይ ፈለማ ግጥም ዋንጫ ዓለም እዩ። ኩራሳኦ ኣብዚ ግጥም 5-32 ልዕሊኡን ዝዕድሞም ተፃወቲ ምስ ቀዳሞት ተሰለፍቲ ኣውሪዳ። ድሕሪ 6-5 ተመሳሳሊ ዕድመ ዘለዎም ተፃወቲ ዘውረዳ ኢራንን ብራዚልን ተኸቲላ ድማ ሳልሰይቲ ሃገር ኮይና በዚ መሰረት ጀርመን ንምድባ ብ6 ነጥቢ ቀዳሚት ኮይና ትቕልሶላ። ኣይቮሪኮስ ብ3 ነጥቢ ካልአይቲ፣ ኤኳዶር ብሓንቲ ነጥቢ ሳልሰይቲ፣ ኩራሳኦ ድማ ብተመሳሳሊ ሓንቲ ነጥቢ ብፀብለልታ ሸቶ ተበሊፃ ራብዓይ ተርታሒዛላ። ባርከት ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምናሉና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ።

ሎሚ 22 ሰነ እዩ ንሎሚ ዕለት ሰዓት 9 ምሸት ዝተዳለወ ዜናታት ውሽጢ ሃገርን ወፃእን ሒዘልኩም ቀሪበ ኣለኹ ንምክትሳልኩም ብክብሪ ዝዕድም እስቲፋኖስ ግርማይ ብቐንዲ ነጥብታት ይፍልም።

0: ኣብ ማሓዳሪ ዞባ ጋሽ ባርካ ኣብ ልንኡ ዞባ ሃይኮታ ምሳል መዓልቲ መስናዊ ሕርሻ ዘትዮም ኣብ ንኡ ዞባታት መልቁን ጎልጅን 890,000 ናቕፋ ንስድራ ስዋኣት ተመቓሪሖም ኤርትራውያን ነበርቲ ስዊዘርላንድ ዓባይ ብሪጣንያን ኣየርላንድን ከምኡውን ቀጠንን ቺካጎን ንሰማእታቶም ብሓበን ዘኪሮም ሊባኖሳዊ ምንቅስቓስ ሕዝቡላሕ ንወተሃደራዊ ህላወ እስራኤል ኣብ ግዝኣት ሊባኖስ ዘይቅቡል ክብል ነጽግቦም መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዓለ ደረጅኡ ከም ዝበጽሐ ተገሊጾም ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ካብ መዝነቱ ክእለ ከም ዝወሰነ ኣፍሊጦም ዝርዝር ዜና ኣብ ንኡስ ዞባ ሃይኮታ ብመስናዊ ሕርሻ ዝለምዕ ልዕሊ 3,400 ሄክታር ኣሎም ኣብ ዝተፈላለያ ምምሕደራት ከባቢ ዝተፀንዐ 1,700 ሄክታር ድማ ንኣልማዕቲ ክዕደል ዝተጀመረ መስርሕ ኣብ መፅፋፍ ይርከብ ኣሎም ኣብ ማሓዳር ዞባ ምሳል ማዕቲ ናይቲ ንኡስ ዞባ ብዛዕባ ንጥፈታቶም ዘትዩሎ ወኪል ኤሪና ተስፋኣሎም ሰሎሙን ዘዳለዎ ፀብጻብ ሚካኤል ሓድጎ ክቕርቦ እዩ
1: ኣብ ማሓዳር ዞባ ጋሽባርክ ኣምባሳደር ማሕሙድ ዓሊ ሕሩይ ኣብ ንኡ ዞባ ሃይኮታ ምስዝርከቡ ኣልማዕቲ መስኖዊ ሕርሻ ኣብ ኣገባብ ኣጠቓቕማ መሬትን ምሕደራ ማይን ዘተኮረ ርከብ ኣካይዱ እቲ ዞባ ንክረምታውን መስኖዊን ልምዓት ምቹኡን ሰፊሕን መሬትን ካልእ ጸጋታትን ከም ዝውንን ብምጥቃስ ልዕሊ 224,760 ሄክታር ብክረምታዊ 15,700 ሄክታር ብመስኖዊ 54,000 ሄክታር ድማ ብክረምታውን ንግዳውን ኣገባብ ዝለምዕ ምዃኑ ዝጠቐሰ ኣምባሳደር ማሕሙድ ሓረስቶት እቶታውነቶም ክብ ብምባል ማሕበረ ቁጠባዊ ነባብሮኦም ንከመሓይሹ ዓቲቦም ክሰርሑ ኣተሓሳሲቦም ምስናዊ ሕርሻ ብዓብኡ ኣብ ፃዕሪ ሓረስታይ ስለ ዝምርኮስ ኣልማዕቲ ምስ ክኢላታት ክላዞቡን ንዝተዋህቦ መምርሒታት ኣብ ባይታ ብግቡእ ከተግብሩን ብምዝኻር ሳዕቤናት ኬሚካላዊ መድሃኒትን ድኩዕና መሬት ጥዕና ሰብን ኣከባብን ተገንዚቦን ከወግድዎን ውርፁፅ ምሕደራ መሬት ከዘውትሩን ፀዊዖም ኣምባሳደር ማሕሙድ ኣስዒቡ ብመስናዊ ሕርሻ ዝለምዕ ልዕሊ 3,400 ሄክታር ዘለዎኑ ዞባ ሃይኮታ ሓረስቶት ዝተፈላለዩ ኣሕምልትን ፍረታትን ብምዝራ ቁጠቦኦም ንምምሕያሽ ፀዓርታት የካይዱ እኳ እንተለዉ ንዝበለፀ ዕቤትን ለውጥን ኣብ ምምሕዳራት ከባቢ ሃደምደሚ ፌስኮ ኣለቡ ግራሻ ጉርሱብ ሓሸንኪትን ሃይኮታን ዝተፀንዐ 1,700 ሄክታር ንኣውፈርቲ ንምዕዳል ዝተጀመረ መስርሕ ኣብ ምፅፋፍ ከም ዝርከብ ኣረድዩ ኣብ መወዳእታ ድማ ሓረስቶት ኣብ ክንዲ ኣብ ኣሕምልቲ ጥራይ ዝድረቱ ኣብ ምርባሕ እንስሳታት ኣድሂቦም ውፅኢት ፀባን ስጋ ንምስሳን ንጥፈታቶም ክሕይሉ ብምዝኻር ካብ ዝረአ ብርሰት ሃብቲ ገረብ ክቕጠቡ ግብሪ ሕርሻን ጥሪትን ኣብ ግዜኡ ክኸፍሉ ሓረስቶት ኣብ ማሕበር ክጥርንፉን ብደ ዋንንካ መሬት ምግባት ከወግዱን ኣተሓሳሲቦም ተሳተፍቲ ኣብ ዝሃቦ ርእቶ ስግረ ደባዊ ኣዝርእቲ ጥቡቕ ምቁፃር ክግበረሉ ዘልምዕዎ መሬት ኣብ ቤት ፅሕፈት ካዳስተር ዝምዝገበሉ ባይታ ክፍጠረሎም መመርመሪ ጥዕና ጥሪት ላቦራቶሪ ኣብ ከባቢኦም ክዋደድ ከምኡ ውን ሽግር መሬት ሕርሻ ዘለዎም ሓረስቶት ፍታሕ ክግበረሎም ተላብዮም
0: ኣብ ዞባ ጋሽባርካ ንኡስ ዞባታት መልቁን ጎልጅን ብምክንያት 20 ሰነ ህዝብን ሰራሕተኛታት መንግስትን ዘዋፅዎ 890,000 ናቕፋ ንስድራ ስዋኣት ተመቓሪሖም በዚ መሰረት ኣብ ንኡስ ዞባ መልቂ ብ17 ሰነ ኣብ ዝተካየደ ስነ ስርዓት 90,000 ናቕፋ ንስድራ ስዋኣት ከም እተዓደለ ኣካየደ ስራሕቲ ንኡስ ዞባ ኣቶ ህንፃ ወልዱ ገሊፆም ሓላፊ ቤት ፅሕፈት ዕዩን ማሕበራዊ ድሕነትን ኣቶ ፍቕረ ስላሴ የማነ ብወገኑ እቲ ሓገዝ መርኣያ ክብርታት ህዝቢ ኤርትራ ከም ዝኾነ ብምጥቃስ እቲ ገንዘብ ካብ 19 መማሕደራት ከባቢ ንዝተለለያ ስድራ ቤታት ከም እተኸፋፈለ ሓቢሮም ኣብ ማሓዳሪ ንኡስ ዞባ መልቂ ኣቶ ዘርኣይ በርሀ ድማ ስለቲ ዝተወስደ ተበግሶ ብምምጓስ ኪንዮቲ ቅጠባዊ ሸነኽ ዝኸይድ ረዚን ትርጉም ስለ ዘለዎ ብዝተወደበ መልክዕ ክቕፅል ተላብዮም ብተመሳሳሊ ኣብ ንኡስ ዞባ ጎልጅ ህዝብን ሰራሕተኛታት መንግስትን ዘዋፀዎም 800,000 ናቕፋ ንስድራ ስዋኣት ተመቓሪሖም ኣብቲ ኣጋጣሚ ኣብ ማሓዳሪ ንኡስ ዞባ ጎልጅ ኣቶ ደሴ ገብረ ሚካኤል ኣብ ዘስምዖ ቃል ናብዮ ስድራ ስዋኣት ሓላፍነት ኩሉ ዜጋ ከም ዝኾነ ብምጥቃስ ብፍላይ ኣብ ማሕረስ ዝግበር ዘሎ ሓገዝ ንስድራ ስዋኣት ብዝለዓለ ክድፋኣሉ

0: ምዃኑ ኣረዲኦም። ኣብ ስዊዘርላንድ ዓባይ ብሪጣንያን ኣየርላንድን ከምኡውን ቀጠርን ቺጋጎን ዝነብሩ ኤርትራውያን ንሰማእታቶም ብሓበን ዘኪሮም ከካቦቱ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተወሃሂድሎ ዳናይት ተስፋ ዝግኸ ተቕርቦ እያ።
1: ኣብ ዝተፈላለያ ከተማታት ስዊዘርላንድ ዓባይ ብሪጣንያን ኣየርላንድን ከምኡውን ደውሓ ቀጠርን ሺካጎ ሕቡራት መንግስትታት ኣሜሪካን ዝነብሩ ኤርትራውያን ንሰማእታቶም ብልዑል ክብርን ሓበንን ዘኪሮም። ኤርትራውያን ነበርቲ 26 ካንቶናት ስዊዘርላንድ ዝወደብዎ መደባት ዝኽሪ ሓበን ብሰልፊ ሽምዓ ናይ እግሪ ጉዕዞን ስነ ጥበባዊ መሰናድኦታትን ዝተሰነየ ምንባሩ ካብ ኤምባሲ ኤርትራ ዝበፅሓና ሓበሬታ ኣፍሊጡ። ኣብ ጀኔቫ ኣብ ዝተኻየደ ኣምባሳደር ኤርትራ ኣብ ውድብ ሕቡራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ዝተረኽበትሉ ስነ ስርዓት ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ስዊዘርላንድን ቋሚ ልኡኽ ኣብ ውድብ ሕቡራት ሃገራትን ካልኦት ኣህጉራውያን ትካላትን ኣብ ጀኔቫ ኣቶ ሃብቶም ዘርኣይ ንታሪካዊ ፍጻሚ 20 ሰነ ድሕሪ ምግላጽ ዝኽረ ሰማእታት ንኤርትራውያን ታሪካዊ ሓላፍነትን ዕለተ ምሕዳስ መብፅዓን ምዃኑ ሓቢሩ። ኣቦ ወንበራትን ሓለፍትን ካንቶናት ብወገኖም 20 ሰነ ንዝተኸፍለ ረዚን ዋጋ ብሓበን እናዘከርና ሕድሮም ንምትግባር መብፅዓና ንውፉይ ስራሕ እነረጋግፀላ ዓለት ምዃና ብምግላጽ ስድራ ስዋኣት ምጥዋር ንመንግስቲ ጥራይ ዝግደፍ ሓላፍነት ስለ ዘይኮነ ነፍሲ ወከፍ ዜጋ እጃሙ ከበርክት ኣዘኻኺሮም። ኣብ ከተማ ለንደን ዓባይ ብሪጣንያ ኣብ ዝተኻየደ ዝኽሪ ሓበን ተሳተፍቲ ብመንእስያት ንዝተመርሐ ሰልፊ ኣሰንዮም ቀንዴል ብምብራኽ ናይ ሓባር ናይ እግሪ ጉዕዞን ናይ ሓደ ደቂቕ ናይ ሕልና ጸሎትን ኣካይዶም። ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ኣብ ዘስምዖ መደረ ህዝቢ ኤርትራ ናጽነቱ ንምርግጋጽን ንምውሓስን ንዝሓለፎ መሪርን ጽንኩርን መድረኻትን ዝኸፈሎ ረዚን ዋጋን ብምጥቃስ ኤርትራውያን ነበርቲ ዓባይ ብሪጣንያን ኣየርላንድን ሕድሪ ሰማእታት ብምኽባር ማዕከን ሕድሪ ሰማእታት ንምስሳንን ስድራ ሰማእታት ንምጥዋርን ግብራዊ ኣበርክቶ ክገብሩ ጸዊዑ። ኣብ ከተማታት ሼፊልድ፣ ሌስተር ሲቲ፣ ኒውካስል፣ ሊቨርፑል፣ ኖቲንግሃም፣ ኮቨንትሪ፣ ብሪስቶል፣ ካርዲፍ፣ ዌክፊልድ፣ ሚድልስብሮ፣ ሳውዝሃምተን፣ ሚልተን ኬይነስ፣ ግላስጎ፣ በርሚንግሃም፣ ማንቸስተር፣ ሊድስን ብራይተንን እውን 20 ሰነ መዓልቲ ሰማእታት ኤርትራ ብልዑል ሓበን ተዘኪሮም። ኣብቲ ኣጋጣሚ ብጠቕላላ 25357 ፓውንድ ንመሰሰኒ ማዕከን ሕድሪ ሰማእታት ተወፊዩ። ኤርትራውያን ነበርቲ ሃገረ ቀጠር ብ19 ሰነ ኣብ ዝወደብዎ ተመሳሳሊ ናይ ዝኽሪ መደብ ማሕበረኩም 10,000 ሪያል፣ ተሳተፍቲ ናይቲ መደብ ድማ 7200 ሪያል፣ ብድምር 17200 ሪያል ደገፍ ንስድራ ስዋኣት ኣበርኪቶም። ብድምር 17200 ሪያል ደገፍ ንስድራ ስዋኣት ኣበርኪቶም። ኣብቲ ኣምባሳደር ኤርትራ ኣቶ ዓሊ ኢብራሂም ዝርከቦም ብርክት ዝበሉ ዜጋታት ዝተሳተፍዎ ናይ ዝኽሪ መደብ ምብራህ ሽምዓ ክካየድ እንከሎ ንሰማእታት ዘመጉስን ሓላፍነት ምሕብሓብ ስድራ ቤቶም ናይ ነፍሲ ወከፍ ዜጋ ከም ዝኾነ ዘገንዝብ መደረታትን ቀሪቡ። እዚ ከምዚ ኢሉ እንከሎ ኣብ ከተማ ሺካጎ ሕቡራት መንግስታት ኣሜሪካ ዝነብሩ ኤርትራውያን ንሰማእታቶም ብሓበና ብዝዘከርሉ ኣጋጣሚ መብፅዖም ንምትግባር ሕድሪ ሰማእታት ኣረጋጊፆም። እቲ ሃገራዊ ክብርታት ናብ ህፃናት ብዘስርፅ ኣገባብ ዝተኻየደ ናይ ዝኽሪ መደብ ብናይ እግሪ ጉዕዞን ስነ ጥበባዊ ትሕዝቶን ዝተሰነየ ነይሩ። ኣብ መወዳእታ ሓላፍነት ምንባይ ተወሰኽቲ 35 ስድራ ሰማእታት ን2 ዓመት ከም ዝወሰዱ እቲ ዝበፅሓና ሓበሬታ ኣፍሊጡ።
0: ነመስግነኪ ዳናይት። ኣብ ንኡስ ዞባ ጎልጅ ኣብ ዓመተ ትምህርቲ 2025 2026 ኣብ ምሕያል ኣገልግሎት ቅድመ ትምህርቲ ዝተገብረ ወፍሪ ኣተባባዕ ውፅኢት ከም እተረኽቦ ሱፐርቫይዘር መዋእለ ህፃናት ኣብቲ ንኡስ ዞባ መምህር ታልከ መሓመድ እድሪስ ገሊፆም። ንኤሪና ኣብ ዝሃቦ ሓበሬታ መንግስቲ ኣገዳስነት ቅድመ ትምህርቲ ብምግንዛብ ቀዳምነት ሂቡ ይሰርሓሉ ከም ዘሎ ብምጥቃስ ብፍላይ ኣብ 2025 ብዝተወስደ ስጉምቲ ኣብ ኩለን ምምሕደራት ከባቢ ንተምሃሮ ብዝምችእ ብርክት ዝበላ ትካላት ከም እተሃንፃ ኣብሪሆም። ድሮ 41 መዋእለ ህፃናት ክህነፃ ንከለዋ ንልዕሊ 2390 ተምሃሮ ኣገልግሎት ክህባ ከም ዝሓገያ ዝሓበረ ምምህር ታልከም ዕድሚኦም ንቅድመ ትምህርቲ ዝኣኸለ ህፃናት ናብ ማኣዲ ትምህርቲ ንክቐርቡ ተራ መሻርክቲ ኣካላት ስድራ ቤታትን መምህራንን ክሕየላ ተሓሳሲቦም። ርእሰ መምህር መዋእለ ህፃናት መምህር ሮሜላ ገብረ ሚካኤል ብወገና ብቅድመ ትምህርቲ ዝሓለፈ ተምሃራይ ኣብ ዝቕፅል ጉዕዞ ትምህርቱ ዕወት ከም ዝኸውን ብምግላፅ ስድራ ቤታት ነዚ ብግቡእ ክግንዘብኦ ተላብያም። ኣብ ንኡዞባ ድባርባ ነበርቲ ዓዲ ገብራይን ዓዲ ከፈለትን ብተበግስኦም 15 ክፍልታት ዘለዎ መፀበይ ነፍሶ ፅራት ይሰርሑ ኣለዎም እዚ

ብርትዕና ምምሕዳር ከባቢ ዓዲ ገብራይ ዝሰላሰል ዘሎ ህንፃዊ ስራሕ ድሮ 75 ሚታዊት ከም ዝበፅሐ ነቲ ዕማም ዝከታተሉ ዘለዉ ገሊፆም። ኣካየደ ስራሕ ምምሕዳር ንኡዞብ ኣድዋ ሩባ ኣቶ ተክለ ማርያም ገብረ ኢየሱስ ኣብ ዝሃቦ ቓል መረበርትዕና ዓዲ ገብራይ ንዓድታት ዓዲ ገብራይ፣ ዓዲ ከፈለት፣ ዓዲ ከልከልቲ፣ ዓዲ ሃሎ፣ ዓዲ ሰልዳይት፣ ዛውል ጣላን ባምቆን ኣገልግሎት ከም እትህብ ብምሕባር እቲ ህንፃ ንክዛዘም እምሕዳር ንኡዞባ ካብኡ ዝሕተት ደገፍ ከም ዝገብር ሓቢሮም። ሓላፊ ጨንፈር ጥዕና ዞባ ደቡብ ዶክተር ኣማንኤል ምሕረት ሰኣብ ወገኑ ነቲ ተበግሶን ዝወሰዱ ነበርቲ የውሃንኡ ድሕር ምግላፅ ሚኒስትር ጥዕና ናይ ሞያውያንን ናውቲ ጥዕናን ጠለባት ንምምላእ ድሉ ምህላው ኣረጋጊፆም። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክትታልኩም ብክብሪ ንዕደም። ሊባኖሳዊ ምንቅስቓስ ሕዝቡላህ ንወተሃደራዊ ህላወ እስራኤል ኣብ ግዛኣት ሊባኖስ ዘይቅቡል ክብል ነፂግዎም። ዝተገልፀ ቀዳማይ ሚኒስተር እስራኤል ቤንጃሚን ናታንያሁን ሚኒስተር ምክልኻል እስራኤል ካትዝን ሰራዊት እስራኤል ንነዊሕ እዋን ኣብ መሬት ሊባኖስ ናይ ፀጥታ ዞባ ክልሉ ከም ዝፀንሕ ትማሊ 21 ሰነ ድሕሪ ምሕባሮም እዮም። መራሒ ምንቅስቓስ ሕዝቡላህ ንዒም ቃሲም ኣብ ዝሃቡ መግለፂ ሰራዊት ሊባኖስ ልኡላውነት ሃገሩ ናይ ምሕላው ሓላፍነት ዘለዎ እንኳ ኣካል ከም ዝኾነ ብምሕባር ኣብ ሊባኖስ ንወተሃደራዊ ህላወ እስራኤል ዝኸውን ቦታ ከምዘየለ ኣፍሊጦም። ደገፍ ኣሜሪካ ንእስራኤል ወተሃደራዊ ስርሒታታ ክትቅፅል የተባብዓ ከም ዘሎ ብምውቃስ ኣብ መፅኢ ዝብፃሕ ዝኾነ ይኹን ስምምዕ ሰላም ምቁራፅ ብኣየር መሬትን ባሕርን ዝካየድ መጥቃዕትታት እስራኤልን ምውፃእ ሰራዊት እስራኤልን ካብ ደቡባዊ ሊባኖስን ዘጠቓልል ክኸውን ከም ዝግባእ ኣስሚሩሎም። እስራኤል ኣብ መወዳእታ 224 ምስ ምንቅስቓስ ሕዝቡላህ ዝበፅሓቶ ስምምዕ ምቁራፅ ተኽሲ ሰራዊታ ካብ ሊባኖስ ክስሕብ ዘጠቓለለ እኳ እንተነበረ ዛጊድ ተግባራዊ ከም ዘይኮነ ጸብጻባት የረድኦም። እስራኤል ካብ መጀመርያ ወርሒ መጋቢት ኣብ ልዕሊ ሊባኖስ ከተካይዶ ብዝፀንሐት መጥቃዕትታት ልዕሊ 4,000 ሰባት ከም ዝሞቱን ልዕሊ 12,000 ከም ዝቆሰሉን ጸብጻባት ይሕብሮም። መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዓለ ደረጃ ከም ዝበፅሐ ተገሊፆም። ብመሰረት ፀብፃባት ፍርያት ነዳዲ እቲ ሃገር ዕለታዊ ኣስታት 1.5 ሚልዮን በርሚል በፂሑ ከም ዘሎ፣ እዚ ድማ ድሕሪ 2013 እቲ ዝለዓለ ምዃኑ ተፈሊጦም። ከም ውፅኢት ናይቲ ገስጋስ ሊብያ ካብ ሽያጥ ነዳዲ ወርሓዊ ብገምጋም ካብ 2 ክሳብ 4 ቢልዮን ዶላር ክትረክብ ከም ዘላ ተገሊፆም። መጠን ፍርያት ነዳዲ ሊብያ ክሳብ 2030 ዕለታዊ ናብ 2 ሚልዮን በርሚል ክበፅሕ ትፅቢት ይግበረሉ። ቀንዲ ምንጭ ቁጠባዊ እቶት ሊብያ ዝኾነ ፅላት ነዳድን ጋዝን ካብ 2013 ኣብቲ ሃገር ተኸሲቱ ብዘሎ ፀጥታውን ወተሃደራውን ቅልውላው ብከቢድ ከም እተሃሰየ ይጥቀስ። በቲ ግዳማዊ ምትእትታው ዝጠንቅ ቅልውላው ኣስታት 500,000 ሰባት ክቕተሉ ከለዉ ሚልዮናት ከም ዝተመዛበሉ ፀብጻባት የረድኦም። ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ሎሚ 22 ሰነ ካብ መዝነቱ ክእለ ከም ዝወሰነ ኣፍሊጦም። ቀዳማይ ሚኒስተር ስታርመር ነዚ ስጉምቲ ክወስድ ዝተገደደ ኣብ ብሪጣንያ ተፈጢሩ ብዘሎ ፖለቲካውን ቀጠባውን ቅልውላው ከምኡውን ካብቲ ንሱ ዝመርሖ ሰልፊ ሰራሕተኛታት ብዝመፆ ፀቕጥን ተቃውሞን ምዃኑ እዩ ዝግለፅ ዘሎም። በዚ ድማ ኬር ስታርመር ኣብ ውሽጢ ዝሓለፈ 10 ዓመታት ቅድሚ ግዜኡ ካብ ስልጣን ዝወረደ ሻርሻይ ቀዳማይ ሚኒስተር ብሪጣንያ ኮይኑ ተመዝጊብሎም። እንተኾነ ግና ክሳብ ዝመፀ ወርሒ መስከረም 2026 ተካኢኡ ዝምረፅ ካብ ስልጣኑ ክፀኒሕ እዮም። ኬር ስታርመር ኣብ ወርሒ ሓምለ 2024 እዩ ብዓብላሊ ድምፂ ቀዳማይ ሚኒስተር ብሪጣንያ ኮይኑ ተመሪፆም። ቀዳሞት ሚኒስትራት ዝነበሩ ቦሪስ ጆንሰንን ሊዝ ትራስን ቁጠባዊ ቅልውላው ኣብ ብሪጣንያ ብዝፈጠሮ ፀቕጢ ኣቐዲሞም ስልጣኖም ምግዳፎም ዝዝከር እዮም። መስርሕ ምምራፅ ሓድሽ ቀዳማይ ሚኒስተር ብሪጣንያ ዝመፅእ 9 ሓምለ ክጅምር ምዃኑ ተፈሊጡሎም። ኣብ ኢንዱስትራዊት ከተማ ራስ ላፋን ቀጠር ኣብ ዝርከብ ዓብ ትካል ባህርያዊ ጋዝ ብዘጋጠመ ሓደጋ ኖት ግንባርዕን ብውሕዱ 13 ሰባት ከም ዝሞቱን 66 ሰባት ከም ዝቆሰሉን ማዕክና ዜና ቃሊሐን። እቲ ነትጊ ሰራሕተኛታት ብሰንኪ ግጭት ኢራንን ኣሜሪካን ተቋሪፁ ዝፀንሐን ጥፈታት እቲ ትካል ዳግማይ ንምጅማር ኣብ ዝፍትንሉ ዝነበሩ እዋን ኣጋጢሞም። ሚኒስተር ውሽጣዊ ጉዳያት ቀጠር እቲ ሓደጋ ብሰንኪ ቴክኒካዊ ፀገማት ከም እትኸስተ ሓቢሩሎም። ብዘይካዚ ኣህዱታት ሲቪላዊ

ናይ መወዳእታ ስምምዕ ንምኽታም ዝኽእል መርሓ ጎደና ከም ዘዳለዋን ኣብ ውሽጢ 6ሳ መዓልታት ስምምዕ ንምኽታምን ንእቲ ዝትን እትከታተልን ሓበራዊት ኮሚተ ክቆማ ከም ዝተሰማምዓን መንጎጅናታት ናይቲ ዘተ ዝኾና ፓኪስታንን ቀጠርን ኣፍሊጠን ብዘይካዚ ድሕነት መጻብቦ ሆርሞዝ ዝካየድ ምንቅስቓስ ንግዳውያን መራኸብ ንምርግጋፅን ዘይምርጋእ ንምውጋድን ቀጥታዊ ናይ ርክብ መስመር ንምምስራት ከምኡ ውን ኣብ ልዕሊ ሊባኖስ ንዝካየድ ወተሃደራዊ ስርሒት እስራኤል ንምቁራፅ ዝኽእል ፍሉይ ኣሃዱ ንምቓም ከም እተረዳድኣ እውን ተቓሊሖም ንልኡኽ ኣሜሪካ ዝመርሐ ምክትል ፕሬዚደንት ጄዲ ቫንስ ኣብ ዝሃቦ መግለፂ እቲ ዝርርብ ናይ መወዳእታ ስምምዕ ንምኽታም ዝኽእል ጽኑዕ መሰረት ከም ዘንፀፈ ብምጥቃስ መጻብቢ ሆርሙዝ ከም እትኸፍተን ኢራን ተቆፃፀርቲ ሃገራዊ ትካል ኒክሌሳዊ ፀዓት ናብ ሃገራ ክኣትዉ ከም ዘፍቀደትን ሓቢሮም ኣብቲ ርክብ ኢራን ብኣፈኛ ባይቶ መሓመድ ባግር ቃሊፍ ባብን ሚኒስተር ጉዳያት ወፃኢ ዓባስ ዒራቅ ጅን ብዝተመርሐ ልኡኽያ ተወኪላ እዚ ከምዚ ኢሉ እንከሎ ኣብ መንጎ ኣሜሪካን ኢራንን ዝካየድ ናይ ታሕተዋይ ደረጃ ቴክኒካዊ ዝርርብ ዝመፅእ መዓልትታት ክቕፅል ምዃኑ ተፈሊጡሎም ብኻልእ ወገን ቤት ፅሕፈት ግምጃ ኣሜሪካ ንኢራን ንዝቕፅል 6ሳ መዓልትታት መሸጣ ነዳዲ ከተካይድ ግዜያዊ ፍቓድ ከም ዝሃበ ሓቢሩሎም ብዚ ብዝተኣሳሰር ዋጋ ነዳዲ ኣብ ዕዳጋታት ዓለም ንበርሚል ናብ 77 ዶላር ከም ዝነከየ እዚ ድማ ግጭት ኢራን ኣብ ዝሓለፈ ወርሒ ለካቲት ካብ ዝጅምር እቲ ዝተሓተ ከም ዝኾነ ተቓሊሕሎም ህዝባዊት ሪፓብሊክ ቻይና ን10 ኩባንያታት ኣሜሪካ ኣብ ናይ እገዳ መዝገባ ኣስፊራ እቲ ስጉምቲ መልሰ ግብሪ ናይቲ ኣሜሪካ ኣብዝሓለፈ ቀረባ እዋን ኣብ ልዕሊ ዝተወሰና ትካላት ሃገሩ ዘፅናዓቶ ንግዳዊ እገዳ ምዃኑ ሚኒስትሪ ንግዲ ቻይና ትማል 21 ሰነ ኣብ ዘውፅኦ መግለፂ ሓቢሮም እቲ እገዳ ተኣጊደን ዘለዋ ኩባንያታት ንሲቪላውን ወተሃደራውን መዓላታት ዘገልግል ፍርያት ናብ ቻይና ከይልእኻ ዝዓግድ ኮይኑ ረብሓታት ሃገሩ ንምሕላው ኣገዳሲ ከም ዝኾነ እቲ ሚኒስትሪ ብተወሳኺ ኣረዲኦም ኣሜሪካን ቻይናን ብኣንጻር እቲ ንግዳዊ ፍልልያት ንምፅባብ ዘካይድኦ ዘለዋ ዝርርብ ኣብ ሕድሕደን እገዳታት ይውስና ስለ ዘለዋ ኣብ መንጎአን ዝግበር ንግዳዊ ምልውዋጥ ብኣሉታ ይፅሎ ከም ዘሎ ይጥቀስ ኣብ 224 ኣስታት 660 ቢልዮን ዶላር ዝነበረ ንግዳዊ ምልውዋጥ ቻይናን ኣሜሪካን ኣብ 225 ናብ ኣስታት 570 ቢልዮን ዶላር ከም ዝወረደ ጸብጻባት የረድኦም ኣውስትራልያን ካናዳን ኣብ ምምዕባል ወተሃደራዊ ዝምድንአን ዘተኮረ ንያስታት 2 ቢልዮን ዶላር ውዕል ተፈራሪመን እቲ ትማሊ 21 ሰነ ዝተኸተመ ውዕል ኣውስትራልያ ንካናዳ ቴክኖሎጂ ራዳር ክትሸጠላ ዝኽእል ምዃኑ ሚኒስትሪታት ምክልኻል ክልቲአን ሃገራት ሓቢሮም እቲ ዘመናዊ ወተሃደራዊ ቴክኖሎጂ ካናዳ ፀጥታ ዞባ ኣርክቲክ ንምሕላው ኣብ እተካይዶ ሰለያዊ ንጥፈታት ሓጋዝ ምዃኑን ገሊጻ ኣላ ኣውስትራልያ ነቲ ቴክኖሎጂ ንካልኦት ሃገራት ክሸጦ ንፈለማ ምዃኒኦም ጸብጻባ ዝተቕሶም እቲ ስምምዕ ኣብ ምድንፋዕ ወተሃደራውን ፀጥታውን ዝምድና ክልቲአን ሃገራት እወንታዊ ትራህ ከም ዝህልዎ ይእመፅ ኣሎም ግብፅን ቱርክን ን10 መዓልታት ዝፀንሕ ሓበራዊ ልምምድ ሓይሊ ኣየር ኣብ ግዝኣት ግብፂ ኣካይደን ዕላማእቲ ካብ 11 ክሳብ 21 ሰነ ዝተካየደ ልምምድ ወተሃደራዊ ዝምድንአን ብቐንዱ ድማ ዝምድና ሓይሊ ኣየረን ንምድንፋዕ ምዃኑ ገሊፀን ኣብቲ ልምምድ ኤፍ16 ዝርከብአን ዝተፈላለያ ዘመናውያን ነፈርቲ ከም እተሳተፋ ተሓቢሮም ግብፅን ቱርክን ሓበራዊ ልምምድ ሓይሊ ኣየር ከካይዳ ኣብ ውሽጢ ኣስታት 20 ዓመታት ንፈለማ ምዃኑ ጸብጻባት የረድኦም ክልተን ሃገራት ካብ 2013 ብኣሉታ ተጸልዩ ዝጸንሐ ዝምድንአን ናብ ንቡር ንምምላስ ጽዑቕ ዲፕሎማስያዊ ርክባት ከካይዳ ምጽንሐን ይግለጽ ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም ኣብ ማሓዳሪ ዞባ ጋሽ ባርካ ኣብ ንእዞብ ሃይኮታ ምሳል ማዕቲ መስናኣዊ ሕርሻ ዘትዮም ኣብ ንእዞባታት መልቁን ጎልጅን 890,000 ናቕፋ ንስድራ ዝዋኣት መቓሪሖም ኤርትራውያን ነበርቲ ስዊዘርላንድ ዓባይ ብሪጣንያን ኣየርላንድን ከምኡ ውን ቀጠርን ቺካጎን ሰማእታቶም ብሓበን ዘኪሮም ሊባኖሳዊ ምንቅስቓስ ሕዝቡላሕ ንወተሃደራዊ ህላወ እስራኤል ኣብ ግዝኣት ሊባኖስ ዘይቅቡል ክብል ነጺግዎም መጠን ፍርያት ነዳዲ ሊብያ

ድሕሪ 13 ዓመታት ናብ ዝለዓለ ደረጅኡ ከም ዝበፅሐ ተገሊፆም ቀዳማይ ሚኒስተር ብሪጣንያ ኬር ስታርመር ካብ መዝነቱ ክእለ ከም ዝወሰነ ኣፍሊጦም ዜና ተዛዚሙሎ ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቕጠታት መርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ጋዜጠኛ ሱሌማን ኣሕመድ ዓይነታት ሕማም ኒሞንያ ክንደይ ምዃኖም ኣብ ዓምዲ ጥዕና ዳሲሱሎ። ኒሞንያ ኣብ ሓደ ወይ ኣብ ክልቲኡ ክፋል ናይ ሳምቡእ ብዝረአ ረክሲ ዝፍጠር ሕማም እዩ። ነድሪ ሳምቡእ ተባሂሉ ይግለጽ። ብባክተርያ ቫይረስ ወይ ዕሰ ማለት ፋንጋይ ክኽሰት ይኽእል። ብባክተርያ ዝፍጠር ሕማም ኒሞንያ ብፍላይ ኣብ ኣባፅሕ ብብዝሒ ዝረአ ዓይነት ናይቲ ሕማም እዩ። ኒሞንያ ኣብ ልቆታ ንፋስ ወይ ኣየር ናይ ሳምቡእ ማለት ኣልቪዮሊ ምቅጻል ይፈጥር። እቲ ልቆታ ኣልቪዮሊ ብፈሳሲ ወይ ምጉሊ ይመልእ፣ ንኽተስተንፍስ ድማ ከቢድ ጸገም ይፈጥር። ዓልገት ወይ ዓኽታ ዝፈጥር ሰዓል፣ ረስኒ፣ ረሃፅ፣ ቁርቁር ምባል፣ ሕጽረት ምስትንፋስ፣ ቃንዛ ኣፍ ልቢ ገለ ካብቶም ብቐዳምነት ዝጥቀሱ ምልክታት ሕማም ኒሞንያ ማለት ነድሪ ሳምቡእ እዮም። ካልኦት ምልክታት ናይቲ ሕማም ድማ ብመሰረት ጠንቅን እቲ ሕማም ዘውርዶ ጉድኣትን ይፈላለየ እዮም። ዕድመን ሓፈሻዊ ኩነታት ጥዕናን ናይቲ ግዳይ እውን ንክብደትን ጠንቅታት ናይቲ ሕማምን ዝተፈላለየ ከም ዝኸውን ይገብሮ። ኒሞንያ ብደረጃ ዓለም ካብቶም ኣብ ቅድሚት ዝስርዑ ቀተልቲ ተላባዕቲ ሕማማት ሓደ እዩ። ብመሰረት ጸብጻብ ውድብ ጥዕና ዓለም ዓመታዊ ኣስታት 2.5 ሚልዮን ግዳያት ናይዚ ሕማም ህይወቶም ክስእኑ ከለዉ ልዕሊ 700,000 ካብዚኦም ትሕቲ 5 ዓመት ህፃናት እዮም ተጠቒሱ። ግርማይ ወልደ ጊዮርጊስ መንከኒኖ ሰማእታትና ዘርእስቱ ትሕዝቶ ዝኽርሓበን ኣስፊሩ ይርከብ። ኤርትራ መሬታ፣ ኣየራ ይኹን ባሕራ፣ ሰባ ይኹን ጸጋታታ ዋናታቱ ሰማእታት እዮም። ብኣዕጽምቶምን ደሞምን ዝተነጥቀን ዝተሓፅረንካ እዩ። ሕልምናን ባህግናን እውን ከም ግራት ገደና ብተልእኾ ስውኣትናዩ ዝሕሎን ዝኽስኮስን ዝምእዘንን ጎይቶት ህላወናን ቀጻልነትናን ቀንዴልናን ብርሃናን ትሕት ፈጣሪ ንሳቶም ስውኣት እዮም። ንሳቶም ኣብ ዝጸረግዎ ሜዳ፣ ንሳቶም ኣብ ዝሓንፀፅዎ መስመር፣ ንሳቶም ኣብ ዝመድመድዎ ጽንዓት ረጊጽና ኢና ንመላለስ ዘለና። ስለዚ ኸ ኢና ዝሓለፈ ዝኽሪ ልደተና ጽነት ጽንዓትና ወሕስና ዝበልና። ብሂምሂምታ መዳፍዕን ሕጭጭታ ነፈርትን ኣብ ዝተበከለ ኣየር፣ ሰላሙ ኣብ ዝተዘርገ ቤት

ምንባርን ምንብባርን ይከኣል ዶ? ሳላ ንሳቶም ዝተኸተልዎ ሰላም፣ ሳላ ንሳቶም ዝቐንጠጥዎ ጸላም፣ ሰላም መዝሙርናን ባህልናን እምነትና ኮይኑሎ ይርከቦ። ኣብ ዓምዲ ሸባብ ንውሳ ዓምዲ ሓሳባት መንእሰይ መጻኢኻን ሕሉፍካን ሓሉ ዘርእስቱ ጽሑፍ ስምዖን ወልደ ሚካኤል ይጸናሐና። መጻእ ማለት ሎሚ እትዘርኦ ዘለኻ ፍረ እዩ። መንእሰይ ኣብ ግዜ ንእስነቱ ሓይሉን ግዚኡን ብግቡእ እንተዘይተጠቂምሉ መጻኢኡ ኣብ ሓደጋ እዩ ዝወድቕ። ኣብ ዘለናዮ ናይ ቴክኖሎጂን ፍልጠትን ዘመን ብፍልጠትን ክእለትን ዓቕምኻ ምዕባይ እቲ ዝዓበየ ውሕስነት መጻኢ እዩ። መጻኢ መንእሰይ ካብ ዘበላሽ ብዙሓት ረቑሒታት ብዘይ ዕላማ ግዜኻ ምብኻን እዩ። ብዘለዎ ዝከኣለዎ እናገበረ ዝነብር መንእሰይ መጻኢኡ ከም ዝጽብቕ ፍሉጥ እዩ። ዕድላት ክመጽዎ ከይተጸበየ ብጻዕርን ብልሓትን ዝነብር መንእሰይ ኩሩዕን መኹርዕን እዩ። መንእሰይ ኣብ መንጎቲ ዘሕብን ታሪክ ወለዱን እቲ ብሩህ ክኸውን ዝደልዮ መጻኢኡን ከም ድልድል ኮይኑ ክዝርጋሕ ኣለዎ። ሕሉፍካ ምፍላጥ መኔ ንዝብል ሕቶ እዩ ዝምልስ። መጻኢኻ ምሕላው ድማ ናበየ ዝኸይድ ዘለኹ ንዝብል ሕቶ ይምልስ። ታሪኹ ዘይፈልጥ ህዝቢ ከምቲ መንገዲ ዝጠፍኦ ገያሽ እዩ እናተባህለ ይግለጽ እዩ። ስለዚ መንእሰያት ነቲ ክቡር ዋጋ ዝተኸፍሎ ታሪክ ሃገርና ከይድወን ክንሕልዎ ሓላፍነት ኣሎና። ማዕሪ ማዕሪኡ ከዓ እቲ ብሩህ መጻኢና ፋኑስ ፍልጠትን ስነ ምግባርን ክንውልዓሉ ኣሎና። ሎሚ እንወስዶ ስጉምቲ ናይ ጽባሕ ታሪክና ምዃኑ ክንርስዕ የብልናን ይርከቦ። ብተወሳኺ ኣብ ዓምዲ ሸባብ ነብሰ ምሕደራ ኣብ ውልቃዊ ህይወትካ፣ ስድራኻ፣ ከባቢኻን ሃገርካን ዘለዎ ረብሓ ከመይ ዝበለዩ ሓሳባት ልዋም ሓጎስ ሰፊሩሎ። ብጋዜጠኛ ሃይለ ሚካኤል ዕቧ ሚካኤል ኣብ እትዳሎ ዓምዲ መዛነይ ንኽትሕጎስ ጥቕስታት መዛነይ ቅሱን ንኽትከውን ኣሉታዊ ሳዕቤናት ጻዕቂ ስራሕ ጽልዋ ውሳነን ዋግኡን ከምኡ ድማ መልሲ ዝተመሰቐለ ቓላት ቀሪቦም ኣለዉ። ብጋዜጠኛ ኤፍሬም ሃብተጽዮን ኣብ ዓምዲ ባህልን ስነ ጥበብን ኣብ ማዕባብላ ቀንዲ ጠባይ ኣብ መጽሓፍ ኒውነጀው ተዳሲሱ ይርከብ። ጋዜጣ ኤርትራያል ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ማሌዥያ ኣብ ሕብረተሰባ ንዝነበረ ዘይንቡር ጋግን ፍልሊ ቁጠባን ኣምስትኽኻልን ርትዓዊ ኣምግባርን ዝተኸተለቶ መርሓ ጎደናን ዘረጋገፀቶ ዓወትን ዝምልከት ጽሑፍ ዓብደልቃድር ሓጂ ሓምዳን ሰፊሩ ይጸንሐና። ኣብ ዓምዲ መልሓቕል ኣዳብ ዋልፍኖን ግጥምታት ኣፍቃሪ ኤርትራ ኣሕመድ መሓመድ ሰዓድ ብደራስን ተመራማርን ዶክተር ኣሕመድ ሓሰን ዳሕሊ ቀሪቡ። ብሚኒስትሪ ዕዮን ሰብኣዊ ድሕነትን ኣብ ዝቐርብ ዓምዲ ማሕበራዊ ዕቤት ኣገዳስነት ባህሊ ኣብ ማሕበራዊ ዕቤት ዝደስስ ጽሑፍ ይጸንሐና። ብጋዜጠኛ መሓመድ ዓብደላ ብኪፋሕ ኣብ ዝዳሎ ዓምዲ ስያሓ ዋእሰር ቱሪስታዊ ጸጋታት ጋሽ ባርካ ተላልዩ ይርከብ። ብጋዜጠኛ ወርዳ ገብሪ ህይወት ኣብ ዝዳሎ ዓምዲ ዕልዋሞ ቴክኖሎጂ ዝተፈላለዩ ሓደሽቲ ረኽበታትን ምዞታትን ምስ ረቑሒታቶም ሰፊሮም ኣለዉ። ህዝቢ ኤርትራ ንሰብኣዊ መሰል ረዚን መስዋእቲ ዝኸፈለ ህዝቢ። ኩሉ እዚ ተጻብኦታት ዝግና ብሓያል ጥምረትን ፍናንን ህዝቢ ኤርትራ ተመኪቱ። ኣብዚ ንልዕሊ ርብዒ ዘመን ዝኸደ በዳሂ መድረኽ ህዝቢ ኤርትራ ከምቲ ተጸባእቱ ዝሓለምዎ ብውዲታቶም መሳርዑ ኣይተዘርገን። እኳ ደኣ ውሽጣዊ ሰላሙን ቅሳነቱን ኣውሒሱ ብልዑል ፍናን ኣብ ድርብ መኸትኡ ተጸሚዱ ከይረብረበ መኪቱ። ጥምረቱ ምስ መንግስቱ ኣይላሕልሐን። እኳ ደኣ ዝያዳ ተሪሩን ሰጢሞን። ጉዕዞ ልምዓቱ ጅሆ ኣይተታሕዘን። ብኣንጻሩ ዓጸፋ ሰሪሑ ብዘሰላሰሉ ዕዮ ንቕልጡፍ ቁጠባዊ ዕቤት ድልዱል መሰረት ኣብ ምንጻፍ ጸኒሑ። ናብ ገዚፍ ዕማም ህንፀት ሃገር ኣብ ዝነቕለሉ መድረኽ በጺሑ። ኣብዚ ብዙሕ ገበናት ዝፍጸመሉ ጎነፅ ጃምላዊ በደላት ጥርንፍነት ሽበራን ዝሃወፆ ዞባ ቀርኒ ኣፍሪቃ ኤርትራ እታ እንኮ ሰላምን ርግኣትን ዝዓሰላ ኣብ መዳይ ሰብኣዊ ምዕባለ ብደረጃ ዓለም እተመስክረሉ ገስጋስ ዘመዝገበት ሃገር ክትከውን ምብቃዓ ንዓወት ህዝቢ ኤርትራን መንግስቱን ኣጉሊሑ ዘርእዩ ተጠቒሱ። ንሞት ዘይፈራሕናስ ዘርእስቱ ዛንታ ኤርምያስ ኣብርሃም ወዲ እሞ ብኣጋጣሚ ዘረሓበን ሰፊራ ትርከብ። ሃገር ምውሓስን ምሕላውን ድሕሪ ሃገር ምምጻኢ ስራዕ ክበሃል እንከሎ ግዳ
ቀሊል ማለት ኣይኮነን። ብቐንዱ ኣብ ዕላማኻ ምፅናዕ፣ ንርሑቕ ምምዕዳውን ብተስፋ ከይባትኽካ ምዕያይን ይድሊ። ካብ ንነፍስኻ ንህዝብኻ ምቕዳም ይደሊ። ከምዝን ከምትን ገይረ ዘይኮነ እንታይ ኣሎ ዝተረፈኒ ኢልካ ምትጋህ የድልዮ። ትማሊ ንሞት ስዒርካ ህይወት ኣላፋት ምልቓብን ምውሓስን ብግብሪ እንተ ደኣ ተኻዊኑ ንፅባሕን ድሕሪኡን ዝበረኸ ጫፍ ንምብፃሕ ምንቃሕ የገድስ። ንሞት ክንመውት ዘይፍራሕናስ ንኽንነብር እንታይ ይፀግመና ዝብላ ቓላት ሸገርገር እምበኣር ድሕሪ ንሞት ስዒሩ ብዓወት ምውፅኡ ነቲ ናይ ኣይ ሰላም ኣይ ኪናት ሃዋህ ምስጋሩ ከምዘይ ሽገርን ዘተንብሃ ነይረን። ሰጊርዎ ድማ መንእሰይ ወለዶ ናይ ዝሃገር ንዝኾነ እንተታት ወትሩ ምስ ተዳለወ እዩ። ምድላው ጥራሕ ዘይኮነ ድማ ኣብ ኩሉ ዓውድታት ብዓወት ፈንጢሱ ይወፅእ። ንቕሓት ኣበሪኹን ብውዳበኡ ደልዲሉን ኣብ ኩሉ ይዓጥቕ። ትማሊ ንስለ ሃገርን ህዝብን ክሳዕ ህይወቱ ምሃብ ዝተወፈየ መንእሰይ ንልምዓትን ብልፅግናን ሪሙ ከመይ ኣብ ቅድሚ ዘይስለፍ ሳላ ዝፀንዐ እንዳኣሉ ውሕስነቱ ዓቂቡ ከም ሃገርን ህዝብን ቀጻልነቱን ርግኣተ ሰላሙን ኣድሚቑ። ዛዛምን ክፋል ርክብ ምስ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ሰፊሩሎ። ዕድላት ምሸታዊ ትምህርቲ ኣብ ታሕተዋይ ደረጃ ጥራይ ዘይኮነ ክሳብ ኮሌጃትና ክህሉ ኣለዎ ይርከቦ። ብጋዜጠኛ ሙሉ ብርሃን ሃብተ ገብርኤል ኣብ እተዳሎ ዓምደ ልቦናን ፍልስፍናን መበል ሳልሳይ ክፋል ፅፈት ስራሕ ገለ ዕዮታት ብፍሉይ ኣብ ስራሕ ከም እትፅመድ ማለት ቤዚ ወርክ ዝገብሩካ ኣለው። ከምዚኣቶም ዓይነት ዕዮታት ንኩሉ ግዜኻዮም ፀሚዶም ዝሕዙኻ የግዳስ። ኣብ ፍርያት ትካልካ ብዙሕ ዘምፅዎ ለውጢ የብሎምን። ገለ ካብቶም ከምዚኦም ዓይነት ስራሓት ኣብ ዘየድልዩ ሰነዳት ክትገላበጥ ምውዓል፣ ብዘይ ዝኾነ ንፁር ኣጀንዳ ኣኼባታት ምስልሳል ክጥቀሱ ይኽእሉ። መብዛሕትአን ፅሑፋት ትካላት ዝበሃላ ነዚ ፀገም እዚ ኣቐዲመን ስለ ዝንቕሓሉ ግዜአን ብሻላማላ ክሕልፍኦ ከቶ ፍቓደኛታት ኣይኮናን እየን። ኣብ ስራሕ ነፍሲ ወከፍ ካልኢት ናታዋጋ ኣለዋ። ካልኢታት ተደሚረን ኮይን ደቃይቕ ዝኾና እትን ደቃይቕ ዘስተነዓቆ ስራሕተኛ ንሰዓታት ከስተነዓቕ ፀገም ይብሉን። ኣብ መጠረሽታ ግዳ እቲ ትካል ምስ ጠፈሸ እቲ ሰራሕተኛዩ ግዳይ ዝኸውን ተጠቒሱ። ብሱራፍኤል ተስፋ ብሩኻ ብዝዳሎ ዓምዲ ዳይሪ ኪኖቲ እምባ ሓርጎፅጎፀይ ኣብ ጉዕዞ ምልሶተይ ዕሙር ፅምዋ መባእስትኻ ለባም ይግበረልካ ዝብሉ ዛዕባታት ዳይሪ ይፀንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ። ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደለ ኣባብ ቀዳማይ ክፋል ሓዳሽ ተኸታታሊ ዛንታ ዓለለ ሓንበሬ ትፀንሐና። ኣብ ዓምዲ ተቓሪር ትርጉም ሪፖርታጅ ዑደት ክቡር ፕሬዚደንት ኢሳያስ ኣፈወርቂ ኣብ ግብፂ ብጋዜጠኛ ሳልሕ ጋማ ቀሪቡሎ። ብጋዜጠኛ መሓመድ እድሪስ ኣብ እትዳሎ ዓምዲ መንስጅል ራብዓይ ክፋል ናይ ደንጎባ ማዕረካ ተሕረር ሰፊራላ። ብጋዜጠኛ ካልሺ መሓመድ ኣብ እትዳሎ ዓምዲ ዓፍየት መግለፂ ማሕበር ወለንተኛታት ለገስቲ ደም ኤርትራ ብኣጋጣሚ 14 ሰነ ቀሪቡ። ብሚኒስትሪ ሕርሻ ኣብ ዝዳሎ ዓምዲ ፍሬካደም ውፅኢታውነት መደብ ንርቃሕ ተዳሲሱሎ። ኣብ ዓምዲ ሸባብ ካልኣይ ክፋል ቀለም ሕተት ምስ ኣብነታዊ ሓኪም እንስሳ መንእሰይ እድሪስ ዓብደላ ሰፊራላ። ኣብ ዓምዲ ሕብር በሮ ዝተፈላለዩ ልቦና ጠቀስ ኣዘናጋዕትን ትሕሶታት ይፀንሕና። ኣብ ዓምዲ ፈንዋዓዳት ቅድሚ ምዕቡል ሕክምና ኣብ ሕብረተሰብ ትግራይ ዝስርሓሎም ዝነበሩ ኣድማዕቲ መድሃኒታዊ ጥቕሚ ዘለዎም ባህላዊ ፍወሳታት ከምኡ ድማ ጣዕሚ ዜማታት ናይ ቀደም ተዳሲሶም ይፀንሑና። ኣብ ዓምዲ ምህሮ ወዓቦት ህግያ ብዶክተር ሳልሕ ማሕሙድ እትቐርብ ኩነታት ምምሃርን ምስትምሃርን ኣብ ግዜ ፌደሬሽን ተዳሲሱ ይፀንሐና። ዕቤት ቋንቋ ግድል ቃላት ኣብ ሰንጠረዥ ይፀንሑና። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ስፖትላይት ጋዜጠኛ ባና ንጉሰ ኣብ ሕክምና ዓይኒ በብእዋኑ እናማዕበለ ተረጋጊፁ ዝርከብ ውሕስነት ድሕነት ካብ ዝተፈላለየ ደረጃ ዘለዎም ፀገማት ጥዕና ዓይኒ ዳሲሳላ። ኣብ ዓምዲ ካልቸር ኤንድ ኣርትስ ኪዳነ ሽመንዲ ኣብ ታሪክ ክውንነት ሓበንን ቀጻልነት ናፃ ህዝቢ ኤርትራ
ብርሃን

ሽምዓ ዝውክሎም ረቅቕቲ ሕላግታት ዳሲሱሎም። ኣደላዊ ዓምዲ ሪፖርታጅ ጋዜጠኛ ሃብቶም ተስፋ ሚካኤል ኣብ ኤርትራ ንዝተፀንበለ መዓልቲ ኣፍሪቃ ዝምልከት ጸብጻብ ኣስፊሩሎ። ኣብ ዓምዲ ዴቨሎፕመንት መልእኽቲ ሚኒስትሪ ሕርሻ ብኣጋጣሚ ዓለምለኻዊ መዓልቲ ምምካት ምድረ በዳነትን ደርቅን ሰፊሩሎ። ኣብ ዓምዲ ኪንኤ ኤርትራ ሞዴል መሰረታዊ ክንክን ጥዕና ኣብ ትሕዚ ዝብል ምስ ፕሮፌሰር መሓመድ ያኩብ ጀነቢ ዞባዊ ዳይረክተር ውድብ ጥዕና ዓለም ዝተኸየደ ርክብ ሰፊሩሎ። ብጋዜጠኛ ተስፊት ሓጎሳ ብትደሎ ዓምዲ ቁጠባን ዋኒንን ቻይና ካብ ፍወሳ ነውፂ ከመያምለጠት ተሻዒ ክፋል ትሕዝቶ ትጸንሐና። ገለ ኣብ ጉጅለ ልምዓት ገጠር ዝነበሩ ኣብ ዋጋ ቅልጡፍን ሱርበት ትኸውን እረማ ምክያድ ይከኣል እዩ ዝብል እምነት ዝነበሮም ድማ ካብቲ ፍሹል ፈተነ እኹል ምህሮ ቀሰሙ። ሕርሻዊ እቶት ምስ ጉናብ ዝኾነሉ እዋን እውን ከይተረፈ ቁጡብ ዝኾነ ኣገባብ እረማ ካብቲ ብደረጃ ፖሊሲ ዝትግበር ነውፃዊ ናፅነት ዝበለፀ ምዃኑ ተራየ። ብተወሳኺ እቲ ብመንግስቲ ዝካየድ ዕድጊ ከም ምንጪ ፊዚካላዊ እቶት ዘገልግልን ዑደት ኣቕሓ ኣብ ዞባታት ውሑስ ዝገብርን ጥራይ ዘይኮነስ ንሸመትን ሸየጥትን እውን በብእዋኑ ካብ ዘጋጥም ነውፂ ናይ ዋጋ ለውጥታት ዝከላኸል ምዃኑ ነታ ኣብ ልምዓት ገጠር እተተኩር ጉጅለ ግልፂ ኮነላ። እቲ ምስ ምሃብ ውዕል ሕርሻን ስድራ ቤታት ዝካየድ መንግስታዊ ዕድጊ ድማ ልክዕ ከምቲ ብጥንታዊ ቻይና ዝነበረ ኣገባብ ኣብ ዋጋታት ንዝፍጠር ክብን ለጠቕን ዘህድእ ነበረ። እቲ ፈተነ እቲ ክልተ ኣንፊ ዘለዎ ስርዓተ ዋጋ ከምቲ ደገፍቲ ሓድሽ ክላሲካውነት ዝብልዎ ኣብ ከፊላዊ ሕርሻዊ እቶት ዝውሰን ልዑል ዝመጠኑ ግብሪ ጥራይ ዘይኮነስ ብተሳትፎ መንግስቲ ኣብ ዕዳጋ ዝካየድ ሕርሻዊ ምህርቲ ዘዕቢ ስሩዕ ኣገባብ ምዃኑ እውን ዘርአየ ነበረ። ብሳሙኤል ብርሃነ ካብ ክፍሊ ኢሚግሬሽንን ዜግነትን ዝተዳለወ ድምፂ ሰማዕታት ካብ እምባታት ፅንዓት ዘርእስቱ ትሕዝቶ ዝኽረሓበን ቀሪቡሎ። እዚ ካብዞም እምባታት ፅንዓት ዝመፅእ ድምፂ ሰማዕታትና ግን ናይ ተስፋ ምቁራፅ ወይ ናይ ቃንዛን ምረትን ድምፂ ይኮናን። ብኣንጻሩ ናይ ሓበንን መስተንክራዊ ፅንዓትን ናይ ዓወትን ብስራትን ድምፂ እዩ። እቶም ሰማዕታት ክወድቁ ከለዉ ንብሕታዊ ረብሖኦም ወይ ንግዜያዊ ምቾቶም ዘይኮነስ ንናፃን ክብርትን ኤርትራ ንክብሪ ናይቲ ዝፈትውዎ ህዝብን ኢሎም እዮም ነፍሶም በጅዮማ። ስለዚዩ ከዓ እቲ ሎሚ ካብቶም እምባታት ዝስማዕ ድምፂ ንሕና ክንሓልፍን ከለና ሓንቲ ናፃን ክብርቲ ኤርትራ ንምርኣዩ ነይሩ እሞ ሎሚ እታ ብደምና ዝተረኽበት ሃገር ኣብ ኢድኩም ኣላ ዝብል ሓደራ ኮይኑ ዘቃልሕ። እዚ ድምፂ እዚ ነቲ ብፅንዓትን ብፃዕርን ዝተሃንፀ መለለዪ መንነትና ከይንስሕቶ ዘጠንቅቕ ሕልናዊ መፀዋዕታ እዩ። ኣብ ነፍሲ ወከፍ ኩርናዕ ናይዞም እምባታት ብዘይፍልሊ ሃይማኖት፣ ቋንቋ፣ ብሄር ወይ ፆታ ብሓባር ዝተኸፍለ መስዋእቲ ስለ ዘሎ ንሕና ሎሚ ክንዕቅቦ ዝግብኣና ዓብዪ ናይ ሓድነት ትምህርቲ እዩ ዘመሓላልፈልና። እዞም እምባታት እዚኦም ዝነግሩና ካልእ ዓሚቕ ምስጢር እንተሃልዩ ድማ እቲ ኣብ ግዜ ቃልሲ ዝተሃንፀ ናይ ብፃይነትን ናይ ርእሰ ምርኮሳን መንፈስ እዩ። ኣብቶም ፅንኩራትን ተፃብኦ ዝመልኦምን ዓመታት እቲ ዝበለፀ መተዓያይ ተገለልቲ እቲ ኣብ መንጎኦም ዝነበረ ፍቕርን ተወፋይነትን ነይሩ። ሓደ ምእንቲ ኩሉ ዝብል መምርሒ ኣብቶም እምባታት ተጻሒፉሎ። እዞም እምባታት እዚኦም ብማይ ፈለግ ክሕፀቡ ከለዉ ነቲ ትማሊ ብዘይ ናይ ሃይማኖትን ብሄርን ፍልሊ ሓቢሩ ዝፈሰሰ ደም ጀጋኑ የዘኻኽሩና። እዚ ናይ ሓባር ደምን መስዋእትን እዩ ድማ ነዚ ሃገር ብፅኑዕ መሰረት ዝቆማ። ስለዚ እቲ ካብቶም እምባታት ዝስማዕ ድምፂ ሓድነትኩም ኣፅንዑ፣ ንሱ ጥራዩ እቲ ናይ ዓወትኩም መፍትሕ ብምባል ንመጻኢ ሃገራዊ ጉዕዞና መወዳእታ ዘይብሉ ስንቂ ይኾነና ይርከቦ። ኣብ ዓምዲ ሸባብ ንስ ዓምዲ ሓሰባት ፅላል ጎባጥ ገረብ ዝብል ጽሑፍ ሰፊሩሎ። ኣብ ሓደ እዋን ድኽመት ዝመስል ሓይሊ፣ ወፅዓ ዝመስል ጸጋ፣ መርገም ዝመስል ምርቓ ክኸውን ከም ዝኽእል ምእማን ከም መንእሰያት ንዕቤትና ሓጋዝ እዩ። ፈተና ብድሆ ጸገም እትምንዮ ነገር እኳ እንተዘይኮነ ንነብስና ካብ ፈተና ክነህድማ ግን ተመራጺ ይኮነን። ፈተና ገጢማ ዘይትፈልጥ ህይወት ከምታ መብረድ ሓሊፍዋ ዘይፈልጥ ካረያ። ህይወት ብዘይ ፈተና ሱር ኣይትሰድድን እያ። ብፈተና ዝሓለፈት ህይወት ኣብ ክረምቲ ጥራይ ዘይኮነት ኣብ ሓጋይ እውን ትለምዐያ። ጎባጥ ገረብ ተኽስለ ዘይበለት ጥራይ ክትቆረፅ ክንፈርዳ የብልናን። ብጎባጣ እውን ብዙሕ ጥቕሚ ኣለዋ። ንሰብ ከም ዘለዎ ናይ ምቕባል ክእለት ወይ ተፀዋርነት ከም ዘድሊ ትምህርቲ ንምትሕልላፍ ዝተባህለት ምስላ እውን ክትከውን ትኽእል እያ። ብልምዲ ንዝኾነ ሰብ ኣብ ናይ ባዕልና መዕቀና ኣእቲና ናይ ምፍራድ ዝምባለ ኣለና። ንዓና ክመስል
ንፈትዎ ክፈቱ ንጸልኦ ክጸልእ ማዕርና ክስጉም ንጽበእ ጫማና ንዘጽበቦ ወይ ዝገፍሖ ሰብ ምሳና ክኸይድ ዘይክእል ስግንጢር ኮይኑ ክስምዓና ይብሉን ከም መንእስያት ብፍላይ ካብ ገለልቲ ሓቆፍቲ ካብ ፈረድቲ ከዓ ተቐበልቲ ክንከውን ኣለና ንሰብ ከምታ ዘለዋ ክንቅበሎን ክንኽብሩን ኣለና ብተወሳኺ ኣብ ንኡስ ዓምዲ ሓሳባት ውርያትን ዓቕምን ኣብ ትሕቲ ዝብል ውርያት ምስ ዝተፈላለዩ ኣጋጣሚታት ዝተፈላለየ ዕቤት ክህልዎም ይኽእል እዩ መርዓ ሓደ ካብ ዝዓበይ ውራያት ኮይኑ ሕብረተሰብ ዓብ ግምት ዝህቦ ጉዳይ እዩ ውራይ መርዓ ካብ ግዜ ናብ ግዜ ብዝተፈላለዩ መድረኻት እናተጸልወን ዝተፈላለየ ናይ ኣገባብ ለውጢ እናገበረን ክኸይድ ዝጸንሐ ባህሊ እዩ ኣብ ዘለናዮ ግዜ ድማ ኣገባባት ውራይ መርዓ ብጥንቀቐ ክቕለሰሉ ዝግባእ ግዜ በፂሕና ኣሉና መብራህቶም ገብሪ ሂወት ህዝባዊ ርክባት ሚኒስትሪ ሕርሻ ዘባጋሽ ባርካ ካብ ደብሪ ናብ ገድሊ ተኸታታሊ ጽሑፍ ታሪክ ኣቕሪቡ ይጸንሐና ገብረ ኢየሱስ ገብረ ገርግስ ተፈሪ ይበሃል ብዝያዳ ግን ሃለቃ ብዝብል ሳጓየ ዝፍለጥ ብ1954 ዓመተ ምህረት የተወሊደ ቁሩብ ብዛዕባ ድሕረ ባይታይ ንምግላጽ ኣብ 1976 ዓመተ ምህረት ናብ ሜዳ ተሰሊፈ ኣብቲ ዋጋእ ሰራዊት ተመዲበ ከዓ ኣብ እተፈላለዩ ዓውደ ውግኣት ተሳቲፈ ኣብ እተፈላለዩ እዋናት እውን ፈኮስትን ከበድትን መውጋእቲ ኣጋጢሙኒ ብሰንኪ ኣብ እግረይ ዘጋጠመኒ ክብድ ዝበለ መውጋእቲ ከዓ ካብ ተዋጋኢ ሰራዊት ተሳሒበ ኣብ እተፈላለየ ውድባዊ ስራሓት ተመዲበ እጃሜ ኣበርኪተ ድሕሪ ነጽነት ኣብ እተፈላለዩ ዕማማት ተመዲበ ኣገልጊለ ኣብዚ እዋን ድማ ኣባል ምምሕዳር ዞባ ጋሽበርካየ ይርከቦ ኣብ ዓምዲ ቃለ ምሕተት ጋዜጠኛ ዓንዶም ግርማይ ወደረስ ምስ ቋሚት ኣምባሳደር ኤርትራ ኣብ ውድብ ሕቡራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ዝተኸየደ ርክብ ኣስፊሩ ብጋዜጠኛ ኣስማ ዓብደላ ሳልሕ ኣብ ዝዳሎ ዓምዲ ምን ሁና ውህናግ ከም ኣሳሳይ ኮይኑ ከገልግል ዝጸንሐ ተምሃራይ ድሮን ዘፍሪ ትካል ክምስርት በቒዑ ዝዓበየ ሌጎ ሱስ ዝሰርሐ ጀርመናዊ ኣብ መዝገብ ጊነስ ሰፊሩ ስትራቴጂካዊ ዝምድና ኤርትራን ግብፅን ዞባዊ ኣመታቱን ብዝምልከት ዶክተር ኣሕመድ ሓሰን ዳሕሊ ዝፀሓፎ ትሕዝቶ ንረክብ ብጋዜጠኛ ሓጅር ሓመድ ኣብ ዝዳሎ ዓምዲ ኣልኡስራ ኣብ ግዜ ድቃስ ወልፊ ተጠቃምነት ተንቀሳቃሲ ብልሂ ቴሌፎን ንምጉዳል ዝኽእሉ ሜላታት ጥቕምታት ቆፅሊ ናዕናዕ ኣብ ጥዕና ወዲ ሰብ ተፈጥሮዊ ኣማራፂታት ንምቕናስ ፅልዋ ፀሓይ ኣብ ቆርበት ኣብ ክሽነ ስድራ ብዝተፈላለዩ ኣሕምልቲ ዝዳሎ ምግብታት ሒዛ ቀሪባኣላ ጋዜጠኛ ሱሌማን ኣሕመድ ኣብ ዘዳለዎ ዓምዲ ጥዕና ምውስዋስ ኣካላት ኣብ ምሕያል ኣእምሮ ዘለዎ ግደ ተዳሲሱ ኣእምሮና ንምሕያል ብቐዳምነት ከነዘውትሮ ዝግባአና ልምዲ ምውስዋስ ኣካላት ምክያድ እዩ ቀጻሊ ምውስዋስ ኣካላት ምክያድ ካብ ቃዝኖት ጭንቀትን ወጥርን ነፃ ክንከውን ይገብር ምውስዋስ ኣካላት ተጎንዝባኣዊ ሓይሊ ይዕቢ ኩነተ ኣእምሮ የሐድስን ይሐይልን ንተኽሎታት ሕማም ኣእምሮኣዊ መትኒ የጉድል መጽናዕትታት ከም ዘመልክትዎ ብኽኢላታት ዝውሃበና ግዜን መጠንን ምውስዋስ ኣካላት ብግቡእ ምስ ንተግብሮ ብሕማም ቃዝኖትን ወጥርን ዝኣመሰሉ ጸገማት ኣእምሮ ክንጥቃዕ ዘለና ተኽእሎ ብልዕሊ 50 ሚታዊት የጉድሎ ይኹን እምበር ልዕሊ 20 ሚታዊት ኣባጽሕ ነቲ ዝውሃብ መጠን ምውስዋስ ኣካላት ሸለል ክብልዎ ስለ ዝረኣዩ ዝረአ ዘሎ ጥዕናዊ ጸገማት ብፍላይ ኣብ ኣእምሮኣዊ ምዝንባዕ ገኒኑ ይኸይድ ምህለው እቶም መጽናዕትታት ይሕብሩ ይርከቦ ኣብ ዓምዲ ትንታነ ዜና ጋዜጠኛ ሜርያም ኣብርሃም ዋዕላ ሃገራት ጉጅለ 7 ውፅኢቱ ናብ ትሕቲ ዝብል ካብ ፈረንሳ ብዝቐረበለን ዕድመ መሰረት መሻርክቲ ሃገራት ጉጅለ 7 ምዃነን ዝንገረለን ብራዚል ህንዲ ዩክሬን ቀጠር ሕቡራት ኢማራት ዓረብ ደቡብ ኮርያ ግብፅን ኬንያን እውን ኣብቲ ዋዕላ ከም ተዓዘብቲ ኮይነን ተሳቲፈን ነይረን ቻይና ግን ከም ሓንቲ ብቁጠባ ዝማዕበለት ሃገር መጠን ክሳብ ሕጂ ኣባል ጉጅለ 7 ዘይኮነትሉ ምክንያት ኣዘራራቢ ኮይኑ ይቕፅል ኣሎ ይኹን እምበር ምስ ናይ ዜጋታት እዘን ጉጅለ 7 ክነጻጸር ንከሎ ሓደ ውልቀ ዜጋ ቻይና ዘለዎ ኣታዊ ብተዘማዲ ትሑት ስለ ዝኾነ ብኡ መጠን ቻይና ምዕቡል ቁጠባ ከም ዘለዎ ሃገር ኣይትርአን እያ ብመሰረት ፅብጸባት ጋዜጠኛ ኣብርሃም ዘርአ ወዲ ሃለቃ የማነ ኣብ ባሕሪ ጥበባት ዘርእስቱ ጽሑፍ ብኣጋጣሚ ዝኽሪ ሓበን ኣቕሪቡሎ ብሽሞንዲ ዕባ ሚካኤል ኣብ እትዳሎ ዓምዲ ማህደር ጀጋኑ ግፍዒ 3 ዓድታት ደቂ ድግና ተኸታታሊ ዛንታ ታሪክ ፈሊማኣላ ኣቶ ወልደ ገርግስ ገብረ ሙሴ ካብታ ምስተ ተጋዳላይ ዝዛረበላ ዝነበረ ቦታ ብዙሕ ከይርሓቐ ብጢት ናይቶም ወተሃደራት ወደቐ
ኣቶ ገብርሄት ካሕሳይ ወይዘሮ ኣመተ

ሰበይቲ ኣቶ ገብረነ ማርያም ንባዕሎም ኣቶ ገብረነ ማርያም ሰብኣይን ሰበይትን ኣብ ውሽጢ ገዝኦም ብሓዊ ሓሪሮም ወይዘሮ ለተስላሴ ገብረ ስላሴ ሰይቲ ኣቶ ተክላይ ገብረ ሙሴ ኣብ ውሽጢ ገዝኣ ብሓዊ ዝሓረረት ኣቶ ወልደ ግርግስ ገብረ ሙሴ ኣብ ማእከል ዓዲ ውግእ ንኸይውላዕ ምስ ሓለፍቲ ተጋደልቲ እናተዘራረበ ወይዘሮ ማህሌት ፍስሃፄን ሰይቲ ኣቶ በየነ ቀሺ ወልደ ኪሮስ በየነ ብኻራ ኣብ ደንበ ገዝኡ መዓንጡኡ ዝተዘልዘለ ኣቶ ተላ መዘንግዕ መንእሰይ ብርሃነ መሓሪ ሓድጉ ወይዘሮ ዛይድ መሓሪ ህፃን ቆልዓ ከይቅተል ክትከላኸል ኣብ ዝፈተነትሉ ብጢት ዝተቐትለት ኣብዚ ግዜ እዚ እቲ ወይዘሮ ዛይድ በጃ ብምዃን ካብ ሞት ዘተረፈቶ ቀሺ ለኣከ ወዲ ቀሺ ደብረፂን ብሂወት ኣሎ ወይዘሮ ኣብርህት ተላ ሰይቲ ባሻይ ገረንስአ ተረኣምኒ ኣብ ጉላ ፅኒሓ ንዓዳ ተረኣምኒ ክትከይድ ተኽሲ ምስ ተኸፍተ ኣብ ቢንቶም ሳእተወት ኣብታ ቢንቶን ከላ ብጢት ዝተቐትለት እዮም ብሓፈሻ ኣብዚ ዓለት እዚኣ ኣብ ጉላ ጥራይ 11 ሰላማውያን ሰባት ተቐቲሎም መብራህቶም ግብሪ ህይወት ህዝባዊ ርክባት ሚኒስትር ሕርሻ ጋሽ ባርካስ ፀሓፎ መበል ካልኣይ ክፋል ትሕዝቶ ታሪክ ገድሊ ካብ ደብሪ ናብ ገድሊ ቀሪባ ኣላ ብፍላይ ፅባሕ ናይታ ተጋደልቲ ዝመፅሉ ዕለት ብፅንፅንታ ወይ ብገለ ኣንፋት ሓበሬታ ወይሲ ብኣጋጣሚ መፅኦም ኣይፈለጥናን ቀትሪ ፍርቂ መዓልቲ ምስለይነ ደርኮ ሸቃ ተክሊሃንስ በቕሊ ተሰቂሎም ምስ ኮማንደስ ዕጡቃት ሰራዊት ብዓዲ ጋርፋ ወሪዶም ናብ ገዳም ኣቡነ ብሩኽ ኣትዮም ፈለስቲ ኣኪቦም ኣብቲ ገዳም ተመሲሖም ድሕርዚ ምስለይነ ደርኮ ሸቃ ተክሊሃንስ ብዓዲ ጋርፋ ንመራጉዝ ተመሊሶም ሓደ ኣቦ ፈላሲ ደቀይ ብሩኻት መንገዲ ሓብርዎም ኢሎምና ኮማንድስ ማለት ኣባላት ሰራዊት ኢትዮጵያ ነበር ከዓ ንሕና መንገዲ መሪሕና ንሸኻያሙ ኣብፅሕናዮም ኣብ ዓምዲ ንቑሕ ደመና መስዋእቲ ዋጋ ሓርነት እዩ ዘርእስቱ ትሕዝቶ ፅንዓትን ዝኽርን ይፅንሓና መስዋእቲ ዋጋ ሓርነት ካብ ወገንነት መስዋእቲ ዋጋ ሓርነት ካብ ውልቃውነት መስዋእቲ ዋጋ ሓርነት ካብ ፍርሒ መስዋእቲ ዋጋ ሓርነት ካብ ትርጉም ኣልቦነት ይርከቦ ሪፖርታጅ ኣግሮ መዓልቲ ወለንታዊ ልክስደም ብጋዜጠኛ ዓረቢ መሓመድ ጌታ ቀሪቡሎ ብሚኒስትር ሕርሻ ኣብ ዝዳሎ ዓምዲ ሰምራ ጅህድ ኣብ ዝሓለፈ 35 ዓመታት ኣብ ፅላት ሕርሻ ዝተረጋገፁ ዓውታት ይፀንሑና ብጋዜጠኛ ጀማል መሓመድ ዓልያ ብትዳሎ ዓምዲ ወቕፋ ፈንያ ኣብ ንዙባ ዓሰብ ብቕዓት ስነ ጥበበኛታት ንምስልጣን ዝካየድ ዘለዉ ፃዕርታት ብደረጃ ዓለም ኣብ ዓውዲ ስነ ጥበብ ዝተሰነዱ ፍጻሜታትን ሒዛ ቀሪባ ኣላ ብጋዜጠኛ ማሕሙድ ዓብደላ ብኪፋ ሓብ ዝዳሎ ዓምዲ ሸባብያት 20 ሰነ ዝኽረሓበን ዝደስስ ትሕዝቶ ይርከብ ብኣጋጣሚ 20 ሰነ ቦርድ ክፍሊ ጋዜጣ ሃገር ኣብ ከቢድ ዝኽረሓበን ህዝቢ ኤርትራ ብሃጊ ሰማእታቱ ብምግንዛብ ሕድሮም ኣብ ምፍጻም ዛጊት ብዘርኣዮ ትግሃት እታ ዘረከብዎ መሬት ሕድሪ ቀጻልነታ ኣብ ምውሓስ ብዘርኣዮ ዳግማይ ጅግንነት እሙን ተቐባሊ ሕድሪ ምዃኑ ኣመስኪር እዩ ብሕጂ እውን ሕድሪ ሰማእታትና ፀዓት ቀጻልነትናን ዕቤትናን ውሕስ ህላውናን ልምዓትናን ስለ ዝኾነ ዕለታዊ እንውከሶ መዝገብ እዩ ሰማእታትና ዝሓለምዎ ሃገር ብግብሪ ሃኒፅና መንፈሶም ክነቕስን እንተኮይና ድማ እቲ ንሶም ዝልለይሉ ክብርታት ግድን ዘይፍለ ዕጥቅና ክንገብሮ ይግባእ እቲ ምንታይ ብዘይብኡ እቲ ዕማም ዝከኣል ኣይኮነን ካብ ውልቃዊ ጥቕሚ ረብሓ ህዝብን ሃገርን ምቕዳም ፍትወት ሓቅን ፍትሕን ተወፋይነት ጅግንነት ፃዕረኛነት ተፀዋርነት ፅንዓታ መስመር መለለይ ክብርታት ሰማእታትና እዮም እዞም ካብ ክቡራት ዙሃራት ዝምረፁ ውርሻ ሰማእታትና ከም ብሌን ዓይንና ክንሕልዎምን ክንከናኸነኖም ከዓ ብኣጋጣሚ እዛ ክብርቲ ዕለት መብፅዓና ክነሐድስ ይግባእ ከመይሲ ግብርናዩ ደበስ ሰማእታትና ይርከቦ ስእላዊ መግለፂ ሃገር ኣብ ከቢድ ዝኽረሓበን ኣብ ሚኒስትር ሕርሻ ኣብ ዓምዲ ሸባብ ንጉስ ዓምዲ ዛዕባ ሰማእታት ማሕደራ ሽሓት ዘርእስቱ ጽሑፍ ይጸንሐና እቶም ምሕደር ሽሕ ዝኾኑ ሰማእታትና ጓሎም ወዶም ዓበይቶም ንኣሽቶም ኣነ ክሓልፍ ንስኻ ጽናሕ ኢሎም ናፃ መሬትን ውሑስ መጻእን ኣረኪቦምን ኣለዉ ሰማእታትና ብደሞም ተኺሎም ዘጽደቕዎ ምሕደር ጽላል ንሕና ብፍልጠት ብስራሕ ብጽንዓት ክንዕቅቦ ግብኦና እዩ ሕድሪ ሰማእታት ዕለታዊ መብጻዕ እዩ መንእሰይ ወለዶ

ናይቲ ዝተኸፍለ ረዚን ዋጋ ክፈልጥን ክብሪ ክህብን ኣለዎ። ምሕደር ሽሕ ብምዃን ሂወታ ሽሓት ንምፅባቕ ከዓ ክንዕጠቕ ይግባእ። ሳሙኤል ገብረ ብርሃን ክፍሊ ኢሚግሬሽንን ዜግነትን ዘለኣለማዊ ዝኽሪ ንሰማዕታትና ትርጉምን ምስጢርን ዘይሃስስ ሃገራዊ ኪዳን ኣብ ትሕቲ ዝብል ዝኽሪ ትርጉም ክህልዎ ዝኽእል ግን ካብ ኣፍ ናብ ልቢ ካብ ልቢ ድማ ናብ ግብሪ ክትርጎም ከሎ ጥራዩ። ዘለኣለማዊ ዝኽሪ ንሰማዕታትና ዝብል መብፅዓ ኣብ መዓልታዊ ሂወትና ብተኣማንነትን ብትግሃትን ክንሰርሕን ከለና ኣብ ዘለና ናይ ስራሕን ትምህርትን ዓውድታት ሃገርና ንምምዕባልን ንምህናፅን ክንጋደልን ከለና እዩ ምሉእ ትርጉም ዝረከብ። ዜጋታት ኣብ መንጎኦም ዘሎ ሓድነትን ምክብባርን ብምዕቃብ ንልዑላውነትን ክብርታትን ሃገር ድልዋት ኮይኖም ክፀንሑ ከለዉ እዩ እቲ መስዋእቲ ብሓቂ ዝኸብር። ስለዚ ነቲ ዝኽሪ ኣብ ሰሌዳታት ታሪክ ጥራይ ዘይኮነስ ኣብ ውሽጢ መዓልታዊ ተግባራትና ኣብ ፍትሓዊ ኣተሓሳስባናን ንሃገርና ብምሉእ ልቢ ኣብ ምግልጋልን ክንፅሕፎ ይግባእ። ነቲ ብደሞም ዝተሃንፀ መሰረት ብርሃፅናን ብፍልጠትናን ክንውልዖን ከለና ጥራዩ እቲ መብፅዓ ብግብሪ ዝፍፀም። ንሰማዕታት ምዝካር ኣብ እዋን ፈተናን ብድሆታትን ዓብዪ ናይ መንፈሳዊ ሓይልን ተስፋን ምንጭ እዩ። ኣብ ሂወት ዝገጥሙ ቁጥባዊ ማሕበራውን ፖለቲካውን ፀገማት ንተስፋና ክፈታትንዎን ከለዉ ንድሕሪት ተመሊስና ታሪክ ሰማዕታትና ክንርኢን ከለና ግን ሓድሽ ናይ ተቐላሳይነት መንፈስ ይሓድረና። ብምርያም ዮሴፍ ኣብ ዝዳሎ ዓምዲ ደቂ ኣንስትዮ ድርብ መስዋእቲ ኢራብ ኢሎማ ታሪክ ስውእቲ ኣለም ፀጋይ ኢራብ ይፀንሐና። ብስውእ እስያስ ፀጋይ ዝተፃሕፈት ብድምፃዊት ኣበባ ሃይለ ዝተደርፈት ግጥሚ ኢራብ ኢሎማ ንእዝንና ሓዳስ ኣይኮነትን ንሓቀኛ ፍጻመ ተጋዳሊት ኣለም ዝገልጽ ግጥሚ እዩ። ተጋዳሊት ኣለም ኣባል ብርጌድ 70 ዝነበረት ቀጣን ነዋሕ ተጋዳሊት እያ ነይራ። ኣብ ሰላሕታ ውራር ነፍሰ ፀርን ከላ ናብ ኩናት ድሕሪ ምእታው ካብ ድፋዕ ክትወርድ ብተደጋጋሚ ትእዛዝ እኳ እንተተዋህባ ካብ ድፋዓ ግን ምንቕ ምባል ኣብየት። ምስ ጥንሳ ድማ መውጋእቲ ይጋጠማ። ኣብ ድሕሪኡ ዝነበረ ውጋኣት ከዓ ዳግማይ ተሃሪማ ተሰውአት። ክትዘልል ክትዋጋእ ካብ ድፋዕ ናብ ድፋዕ ክትናጠር ዝረኣይ ብፆታ ኢራብ ዝብል ሳጓ ኣጠመቕዋ። ኣብ ሰሙን ገለ ካብ ብፆታ ተገደልቲ ብዛዕባኣ ክዕልላ ምስ ተማዕኩ ሓንቲ ኣጋጣሚ ዘኪረ። ኣብ ሓደ ኣጋጣሚ ምስ ሓርበኛታት ስንኩላን ተገደልቲ ኣብ ዝነበረና መደብ ሓንቲ ብፀይትና ነታ ደርፊ ደጊማ ኣቕሪባታ ነይራ። ነተን ከም ኢራብና ዘለላ ዝሓለፋ ኣካላተን ተበሳሲዑን ከሎ ስነን ንኸይሰን ዝመረሻ ዘኪርና። ነተን ከም ኢራብ ዝነጥራ ዝነበራ ምእንተናን ምእንትናፅነትን መሓውረንን ካልእ ክፋል ኣካላተንን ዝበጀዋ ጀጋኑ ደቂ ኣንስትዮ እውን ግልፅ ኢልና ክንጥምተን ኣይደፈርናን። ካብ ንነብሰን ሓሊፉ ንዓና እውን ኣኺሉ ዝሰርፍናን ሃገራውነት ሞራል ስንቂ ግን ኣለወን። ንኹሉ ለበወአን ክንበቅዕ ነስራሕ ተጠቂሱ። ብጋዜጠኛ ሙሴ ገብረ እግዚኣብሔር ኣብ ዝዳሎ ዓምዲ ስፖርት ዝኽሪ እዞም ዝስዕቡ ፍሉጣት ስፖርታውያን ሰማዕታት ብዮናስ ሃይለ ፔፖ ጨንፈር ዜና መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ቀሪቡሎ። ተፃዋታይ ኩዕሶ እግሪ ስቡእ መርሃዊ ፅጋይ፣ ተፃዋታይ ኩዕሶ እግሪ ስቡእ ሚካኤል ተስፋይ ወዲ ባፅዕ፣ ተቐዳዳማይ ብሽክለታ ስቡእ ኤልያስ እዛዙ፣ ኣባላት ሰርክስ ኤርትራ ስቡኣት ቢንያም ኣብርሃ፣ ኣተኽልቲ ተኽለኣብን ይርከብዎም። ብጋዜጠኛ ኣስማ ዓብደላ ሳላሕ ኣብ ዝዳሎ ዓምዲ ሜን ሁናዊ ሁናክ ኣብ ቻይናዊት ከተማ ሮቦት ኣብ ልመና ተዋፊሩ ተረኺቡ። ካብ ኣልማዝን ወርቅን ዝተሰርሐ ናይ 16 ክፍለ ዘመን ጥንታዊ ካቲም ከም ዝተረኽበ ተገሊጹ። ካብ መካነ እንስሳ ዘገዳም ኣውስትራልያ ጠፊኡ ዝፀንሐ ኣራዊት ኣብ ሕማቕ ኩነታት ንከሎ ከም ዝተረኽበ ተሓቢሩ። ኣብ ብኤሌክትሪክ እትሰርሕ ብሽክለታ ተወጢሓ ኣብ ሰብ ዝበዝሖ ሞል እትሽምት ኣውስትራልያዊት ኣቓልቦ ማሕበራዊ ሚድያ ስሒባ ዝብሉ ይፀንሑና። ኣብ ዓምዲ ዝራዕ ወቕትሳድ ዓለማዊ መዓልቲ ምምካት ምድረበዳነትን ደርቅን ዝምልከት ሪፖርታጅ ቀሪቡሎ። ብጋዜጠኛ ሃጅር ሓመድ ኣብ ዝዳሎ ዓምዲ ውሓት ኣልጢፍል ፀብጻብ ዝኽረሓበን ብህፃናት ተምሃሮ ቤት ትምህርቲ መባእታ ፀብጻብ ብሃጅር ሓመድ ዓብዱራሕማን ሪፖርታጅ ገምገማዊ ኣኼባ ጨንፈር በዓል ስልጣን ኣግራብን እንስሳታት ዘገዳምን ዞባ ማእከል ብሱሌይማን መሓመድ ሰዓድ ቀሪቡሎ። ብሃዋ እስማዒል ኣብ ዝዳሎ ዓምዲ ተቓሪር ዝተፈላለዩ ጥዕና ጠቀስ መፅናዕትታትን ምኽርታትን ቀሪቦም ኣለዉ ምርምራትን ርኽበታትን። ብጋዜጠኛ ዓብደላ መሓመድ ዓልያ ብትዳሎ ዓምዲ ያልርያዳ
ዝኽረሓበን ፍሉጣት ስፖርተኛታት ነበር ሰማዕታት ተዘኪሮም ይርከቡ። ስእላዊ መግለጺ ሃገር ኣብ ዝኽረሓበን። ኣብ ዓምዲ ኦፒንን ኣብ ኤርትራ ዝተኸፍለ መስዋእትነት ኣብ ባይታን ክውነትን ኤርትራ ጥራይ ኮንካ ብርድኢት ትውሕጦን ትቕበሎን ሕላገት ምዃኑ ብጋዜጠኛ ናትናኤል ይዕብዮ ተተንቲኑ ይርከብ። 20 ሰነ ሃገር ኣብ ረዚን ዝኽረሓበን ብጋዜጠኛ ባና ንጉሰ ዝተዳለወ ጽሑፍ ይጸንሐና። ባንዴራ ኤርትራ ብንፋስ ዘይኮነስ ኣብ ምምጻእን ምዕቀባን ብዝኽፈል ትንፋስ ስዋኣትናያ እተንበልበል ዝብል ይርከቦ። ኣብ ዓምዲ ስፖትላይት ኣብ ኤርትራ ውሕስን ወለንታውን ደም ኣብ ምልጋስ ተረጋጊጹ ዝርከብ ምዕባለ ብጋዜጠኛ ልዋም ካሕሳይ ተዳሲሱሎ። ኣብ ዓምዲ ስፖትላይት መስዋእቲ ተኣምራዊ ሓወልቲ ኤርትራውነት ዘርእስቱ ጽሑፍ ዝኽሪ ሓበን ብኪዳነ ሽሙንዲ ቀሪቡሎ። ዝኸበርኩም ተዓዘብትና ንሎሚ ዝተዳለወ ትሕዝቶ መደብና ኣብዚ ተፈጺሙሎ። ሰላም።

0: ሶ ብንእሾ ምስ ጀመረ ብዙሓት ዝስዕብዎ ብድሌትካ እተዓሞ ሰናይ ተግባር እዩ። ኣብ ጉዕዘ ህይወትና ብዙሓት ወለንታውያን ሰባት ከም እንዕዘብ ዘማታ ኣይኮነን። ወለንታዊ ምዃን ንሕብረተሰብ እትኽእሎን ኣቕምኻን ብምብርካት ተዘካሪ ወይ ውፅኢታዊ ዝኾነ ነገር ምፍራይ ወይ ምዕማም ማለት እዩ። ንሎም እምበኣር ናብ ንእዘቦ ዓረዛ ብምንቅስቓስ ጐድኒ ጐድኒ ትምህርታዊ ንጥፈታቱ ሓምላይ ክለብ ብምምስራት ኣብ ዝኸደ ቤት ትምህርቲ ኣብ ምግራብ ኣግራብ ምስ ዝነጥፍ መምህር ከነላለየኩም ኢና ሰናይ ምክትታል።
1: ብዙሓት ስታይ ንደሎ ዲፓርትመንታት ማለት እዩ ሕሳብ ሕጂ እዚያ ቁፅሪ ማለት እዩ ሳይነስ እውን ኣለና ንፅሬቱ ነዚ ቤት ትምህርቲ ትከታተል ሕሳብ ካ ነቶም ተምሃሮ ትከታተል ቋንቋ እውን ኣለና ሓምላይ ክለብ ማ ሕጂ ንሒዝና ዘለና ማለት እዩ ብከምዚ ኢና ሕጂናትና ሓምላይ ክለብ እያ።
0: መምህር መድሃኒ ተስፋ ይበሃል። ኣብ ንኡዘባ ዓረዛ ተወሊዱ ኣብኡ ድማ ዓብዩ ኣብቲ ንኡዘባ ድማ ትምህርቱ ተኸታቲሉ ብድሕርዚ ናብታ ብመዲና መንእስያት እትፍለጥ ሳዋ ብምውራድ ወተሃደራውን ኣካዳማውን ስልጠና ወሰደ። ካብዚ ቐፂሉ ናይ ስነ መምህርና ስልጠና ብምውሳድ ካብ 2011 ስጋብ ሕጂ ኣብ ንኡዘባ ዓረዛ ኣብ ምምሃርን ምስምሃርን ይነጥፍ ኣሎ። ኣብ ዝተመደቦ ቤት ትምህርቲ ድማ ጐኒ ጐኒ እቲ ናይ ምምሃርን ምስምሃርን ዕይኡ ናይ ምግራብ ንጥፈታት እውን ዘካይድ መምህር ድማ እዩ።
1: ንኣብነት ሕጂ ኣብ ኩለን ቤት ትምህርትታት በፂሕን ዘለኹ ማለት እዩ። ንኣብነት ኣድራኣባ፣ ኣደቕመሾ፣ ማይ ድማ ኣብዚ ብባህረይ ተኽሊ ይፈት እየ ዋላ ማለት ክፍለ የለኒ ግን ኣብተን ቤት ትምህርትታት ዶ ደኸድክዎን ከዓ ከምዚ ናይ ክለብ ሓምላይ ክለብ ዝምድቡኒ ነይሮም ማለት እዩ ዋላ ናይ ሓምላይ ክለብ ዝተቋፃፀሩ ረገዳታት ብ ሕጂ ክቋፃፀሮም ከለኹ ብጥብቂ እያ።

0: ድጓ ዘሎ ምክንያቱ ሎምዓልቲ ማይ ከይሰተየ ዝውዕል ተኽሊ ፅባሕ ንጎ ዓመት ምሉእ እቲ ከና ንከ ሓንቲ መዓልቲ እንተዘይብልስ ናብ ምሕራር ወፅኢ ድኸይድ ሕጂ ግዜ ኣይሕልፈሉን እዩ ማለት እዩ ሕጂ ብኸም ክሳብ ሕጂ ዝፀንሐ ሕጂ እውን ከምኡ ይቕፅሉ ኣለኹ ማለት እዩ እቲ ምግራብ ማለት እዩ ሕጂ እቲ ምግራብ ሓደ ካብኡ ትረኽቦ ነገራት ንመፃኢ እንድሕር ጠሚትካዮ እዞም ክንጠቕሶም ፀንሐና እዮም ንኣብነት ዳጓሓፍ ኣለና በዚ ነቃፅሊ ኢና ሓዊ ብቐጥታ ክቕብሎም ዝኽእሉ እቶም ኣግራብ እዮም ኣብ ከባቢኡ ኣግራብ ክህልው ኣለዎ ስለዚ ባህር እዩ ማለት እቲ ፍቕርናይ ገረብ ምስታይ ባህር እዩ ብባህር እየ
1: ብተወሳኺ ኣብዚ ሕጂ ዝሰርሓሉ ዘሎ ቤት ትምህርቲ እውን ጎኒ ጎኒ ኣካዳምን ጥፈታቱ ኣካይዲ ስራሕ ናይታ ብሓምላይ ክለብ እትፍለጥ ጉጅለ ብምዃን ኣርኣያ ክኾኑ ዝኽእሉ ጉዱሳት ተምሃሮ ኣብ ጎኑ ምግባር እዩ ኣብ ምግራብ ዝነጥፍ ዘሎ
0: ፀኒሕዎ እዩ ፀኒሕና እዩ ማለት እዩ ኣብቲ ፀንሐ ኢና ንሕና ንቕፅሎ ዘለና እዚ ዓበይቲ ግራፍ ዘሎ ሕጂ ካብ ቀደም ተተኺሉ ፀንሐ እዩ ማለት እዩ ገና እውን እዚ ሕጂ ኮፍ ኢልና ዘለና ቤት ትምህርቲ ንቤት ትምህርቲ ተባሂሉ ተኣል እምበር ነይርዎ እዩ ዓበይቲ ግራፍ ዝተተኸለ ማለት እዩ ሕጂ ኣነ ካብ ማይ ድማ ናብዚ ካብ ዝቕየር ሳልሳይ ዓመት ሒዘ ዘለኹ ሳልሳይ ዓመት ክሕዝ ከለኹ መጀመርያ ምስኣተኹ እዚ ንሪኦ ዘለና ጎይሶ ዘይትን ፓፓዮ ቡን እውን ተኸልናሉ ዘለና ወላ ሓንቲ ነገር ኣይነበሮን መጀመርያ ቅርፂ ኸነትሕዞ ኢልና ቅርፂ እያ ትሒዝኒ እያ
1: ጥቕሚ ገረብ ኣቕሊልካ ዝረአ ከም ዘይኮነ መቸም ዝዝንግዖ ዘሎ ኣይመስለንን እዛ ሓምላይ ክለብከ ዕላማ ናይ ዝምግራብ ብኸመያ ትሪኦን ትርድኦን
0: ብቶም ቆልዑ ማለት እዩ ሓደ እቶም ቆልዑ ፍቕሪ ስራሕ ንክዕድሩ ምስቶም ቆልዑ ንዋስኦም ነርና ካልኣይ እቲ ቤት ትምህርቲ እውን ፅቡቕ ቅርፂ ዘለዎ ኮይኑ ፅቡቕ ኣግራብ ዘለዎ ፅሩይ ኣየር እናስነፈስካ ምስቲ ዕለታዊ ዝውሃብ ትምህርቲ እውን እንዳቃናበርካ ትምህረሉ ኣገባብ ንክፍጠር ኢልና ነጀሚር ናይ ሓፈሻዊ ማለት እዩ እ ገና ኣብ ምብግጋስ ኢና ዘለና ማለት እዩ ዋ ሕጂ
1: ገረብ ምትካል ጥራሕ ኣኻላ ኣይኮነን ዝበለ መምህር መድሃኔ እንታይ ደኣ ካብ ዓይነት ሓመድ ኩነታት ኣየር ድኽዒ ወዘተ ጀሚርካ እቶም ንዕብቲ ወሰንቲ ዝኾኑ ባእታታት ብምምላእ እስካብ መወዳእታ ክትካነኾነ ኣለካ
0: ሕጂ ሓፈሻዊ ነዚ ተኽልቲ ከምኡ ጌርና ክንቃለሶ ከለና ብዓቕምና ነዳልዎ ነቲ ጓሓፍ ወይ ናይቲ ገረብ ሕምሻሽ ቆፅሊ መፅሊ ንእክበሉ ጉድጓድ ኣለና ኣብኡ ጌርና ማይነስቲ ኢና ናብ ከምዚ ኮምፖስ ዓይነት ቀይረ ኣለና ማለት እዩ ካልእ ኣብቲ ገዛውቲ ከይድና እውን እንስሳታት ዘለዎ ገዛ ከይድና እውን እቲ ዝተባላለዐ ሓመድ ርኢና እውን ኣፅና ንገብረሉ ኢና ማለት እዩ ሕጂ ዝያዳ እሱ ይኸዮ ሰጉሞ ማለት እዩ ሓደ ምስቲ ቦታ እኳ ንኹም ኣይሆ በቃ ነቲ ቦታ ተሪሪ ትቃሎሶ ኢኻ መጀመርያ መነንኪኖ ፍራዛ ጌርካ ዕንቆት ኢኻ ትኩዕት ማለት እዩ ምእንቲ ሰራውር ክሰድድ ሽዑ ዋላኻ እዚ ድኩዒ ባህርያዊ ድኩዒ ማለት እዩ እንዳተጠቀምካ ሽዑ ትመሎ ሽዑ ተክልን ትኽሉ ብከምዚ ኢና ንከይድ ዘለና ማለት እዩ
1: ሞያውነት ኣብ ኣድማዕነት ወሳኒ ምዃኑ ዝኣመነ መምህር መድሃኔ ምስ ዝምልከቶም ኣካላት ሚኒስትር ሕርሻ ብምምኽኻር እውን ኣብ ዕብቱ ሓጋዚ ዝኾኑ ተወሳኺ ሓሳብ ከም ዝርክብ እዩ ወሲኹ ዘረድእ
0: እጂ እንታይ ኢና ንገብር ንሕና መጀመርያ ተተኺሎም ዝፀንሕና ንኣሽተ ገራብ ከምቲ ዘለዎም ቆፂ ኢሎም ማለት እዩ ብድሕሪ ግን እንታይ ከ ርባሓና ይኽእል ኢልና ምስ እንዳ ሕርሻ ማለት እዩ ተወኪስና ገለ ሓሳባት ካብ እንዳ ሕርሻ ዝወሰድ ናይ ሓሳብ ጌርና ኢና ነበግሶ ማለት እዩ ብድሕሪኡ ተጠለብ እውን ንኣብነት ካሜሮን ትርድ ባህል ኣለና ኣብዚ ነቲ ተሪር መሬት ክፀወሮ ይኽእል እዩ ፅቡቅ ክዓቢርኩም ይኽእል ኢሎም ብጠለብ ናቶም ዝመፀ ማለት እዩ እስኻ ፅቡቅ ወፂ ኣሎ እምበር ቅድሚኡ ብዙሕ ኣትክልቲ ሓሪርና እዩ ብሰንክልቲ መሬት መሬት እውን ዝፀባኣና ማለት እዩ ካውሒ ስለ ዝኾነ ከምዚ መፃወቲ ኩዕሶ ዝዓለ ዘሎ ሪኢኹም ኣሎ ከምኡ ቁርብ ተኽዒት ከያስ ኣዋይ ኣቱን ሕጂ ንሰራውር ንክሰደድ ኢልካ ኢኻ ቁሩብ ትኩዕቶ ትቃለሶ ቁሩብ ስተኸዓትከ ይሓርር ማለት እዩ ብዝኾነ ግን ኣብኡ እንተወኪስና ዘምፃናዮ ገረብ እዚ ካሜሮን ትርምለና ሕጂ ፅቡቅ ደረጃ ኣሎ ዓመት ሒዙ ዓመት ይገርዶ ኣሎ እ ንዳሪእናዮ ፅቡቅ ወፂ ኣሎሱ ስም ውፅኢታዊ ረኪብና ዘለና ማለት እዩ ሓፈሻዊ ግን ንሕና ክንተክል ደሊና ዘለና እቲ ባህርያዊ ኣግራብ ንብሎ ከም በዓል ኣውሊዕ ወይባ ጭጎኖ ዝኣመሰሉ እዚኦም ዓበይቲ እዮም ንነዊሕ እዋናት ክኸደሉና ስለ ዝኽእሉ ተሪፈናን ኣለዋ በዚኣ ቦታ ብኸምኡ ኢና ክሽፉና ንደለለልና ማለት እዩ።
1: ዝኾነ ዋዕላ ወይ ባይቶ ኣብ ትሕቲ ፅላል ኣብ ገረብ ይካየድ ከም ዝነበረን ዘሎን ኩሉ ዝፈልጦ ሓቂ እዩ። ከም ኣባህላ መምህር መድሃኔ ኣብዚ ቤት ትምህርቲ ብዘይካቶም ልሙዳት ኣግራብ ንመፅለሊ ክኾኑ ዝኽእሉ ብዙሓት ተወሳኽቲ ዓሌታት ኣግራብ ከም ዝተኽሉን ገና እውን ኣብ ምትካል ከም ዝርከቡን እዩ ዘብርህ።
0: ሓፈሻዊቶም ኣግራብ 260 ገረብ እዮም ዘለዉና። ካብዞም 260 20 ሓሪሮምና ማለት እዩ። እቶም ዓይነት ኣግራብ ጭጎኖ፣ ኒም ከረን፣ ኣውሊዕ እዚኦም ካሜሮ ንትሪ ከዓ ንሪኦም ዘለና ማለት እዩ። ካሜሮ ንትሪ ሕጂ ዕሪ ገረብ ዝኽእሉ ዘይኮነስ ቁሩብ ወፂኡ ማዕርቕ መስተሰብ ኮይኑ ድሙቕ ፅላል ዘለዎ እዩ ማለት እዩ። ሕጂ ዝያዳ ነዘን ህዝቢ ክእከበለን ዝኽእል ስተች ኢና ንዚያ ተጠቂምናለን ዘለና ሰብ ምፅ ኢሉስ ፅላል ክረክብ ካልእ እዞም ናእሹ ሓደ ኣታዊታት እንዳገበሩ ካልኣይ ከዓ ግርማ ናይቲ ቤት ትምህርቲ በቲ ሓደ ከዓ ፅላል ክኾኑ ና ኢልና እውን እዞም ፓፓዮ፣ ዘይቱን፣ ቡን፣ ጎይሶ ተኺልና ኣሎም ኣለና ማለት እዩ። ሓፈሻዊ ከዓ በተዓቅሞም ድማ ቁርብነት ቤት ትምህርቲ ኣታዊታት ማ ይገብሩ።
1: መምህር መድሃኔ ነዚ ቦሎንቲኡ ዘካይዶ ዘሎ ናይ ምግራም ንጥፈታት ምስቲ ናይ ምምሃርን ምስትምሃርን ዕይኡ ተደማሚሩ ህርኩታትን ናይ ስራሕ ባህግን ድሌትን ዘለዎም ተምሃሮ ኣብ ምፍራይ እውን ቀሊል ኣስተዋፅኦ ኣይኮነን ዘለዎ
0: ኣብ ስራሕ ክጎበት ሄልካ ብላ ሓንቲ ዝፀግም ነገር የለን። ንኣብነት ኣነ ሕጂ ቅድሚ 720 ኢና ክላስ ንጅምር 610 ክኾን ከሎ ኣነ ሕጂ ስራሕ ኣቋሪፀ ናብ ኣንፈት ናቆተብ ዝገብር ቅድሚ ሰዓ 6 ዝመፅ ማለት እዩ። ቅድሚ ሰዓ 6 ይመፅ በቶም ቀዲሞም ዝመፁ ተምሃሮ ጌርና ከዓ ንኣልዮም ማለት እዩ። እጂ ቶም ቆልዑ ንበዓሎቶም ፍቕሪ ይሕድረሎ ከይመፃ ከለካ ሰብቲ ኣፍ ደገ ይፀንሑካ መምህር ኣነ ማይ ከስቲ መምህር ኣነ ክስክስ ይብሉካ ማለት እዩ። ሕጂ ስኻ እቲ ቅድም በዓልካ ናይና ንኣልዮ ነበርና ዞም መምሃራን ማለት እዩ። ሕጂ ዳርጋቶም ቆልዑስ ዋላ ንሓሳብ ኣብ ክላስ እንዳሃለዎ ከሎ መምህር ኣነ ማይ ከስቲ ዳሕራ ይብሉካ እቲ ናቱ ክሳይሲ ፅቡቅ ፍቅሪ ይገብረሎም ኣሎ ማለት እዩ። ሕ ኩላትና ተሓጋጊዝና ኢና ንጥቀመሉ ወይ ኩላትና ተሓጋጊዝና ኢና ንሰርሖ ማለት እዩ። ሕጂ ኣባላት ኣለውኒ ሓምላይ ክለብ ማለት እዩ። ንሳቶም ከዓ ከመይ ሓሳብ ኢልና እውን ተዋሂድና ኢና ንተጉብሮት ጉዳይ ማለት እዩ።
1: ወለንታዊ ምዃን ውሕዳት ዝውንንዎ ህርኩትነት ወይ ዓቕመይ ዘፍቅዶ ክገብር እየ ዝብል ባህሊ ስራሕ ምውናን እዩ። ብወለንታኻ እተፍርዮም ነገራት ኣብ መዓላ ምስ ውዕለልካ ድማ ዕላማኻን ድኻምካን ፍረ ረኺብካሉ ኣለኻ ማለት እዩ። መምህር መድሃኔ እውን ኪኖቲ መሰረታዊ ጥቕሚ ገረብ ተምሃሮ ብቐሊሉ ዝመሃሩሉ ኣገባብ ምጥጣሕ እውን ቀዳማይ ዕላምኦም ምዃኑ እዩ ዝዛርብ።
0: ዕላምኡ ተምሃሮ ኣብ ክላስ ሓፈሻዊ ሕጂ መበገሲ ንተምሃሮ እንዲት ረብዓታት ኣብ ክላስ ብክልሲ ሓሳብ ዝተምሃርዎ ኣውፂኻ ኣውኢኻ ተሪኦም ባዕላቶም እዮም ድዋስዎ ማለት እዩ። እቲ ገረብ ካብ ፈልሲ ተኺሉ ተኺልካ ንክሳብ ዝዓቢ ማዩን ድኽዑን ክገብሩ ከለዉ ካባኻ ሓበሬታ ሕጂ ካብቲ መፅሓፍ ዳርጋ ብዙሕ በዓሎም ዝገብርዎ ስለ ዘለዉ ኣይትብልኒኻ ማለት እዩ። ንኩሉ ክፋላት ነቲ ተኽሊ ክውክለልካ ዝኽእል ሲ ብዓብኡ ተቐሪብልና ኣሎ ማለት እዩ። ብዓብኡ እውን ካብ ሕርሻ ብዙሕ እቶት ክትረክብ ትኽእል ምዃንካ እውን እዚ ጎይሶ ንስታይ ንበል ዘለና እውን የርእየና ኣለዉ። ድሮ ሕጂ ክንቁንጥቦ ጀሚርና ቀንቲምና ኣለና ማለት እዩ። በቃ ክቁንጥቡ እውን ንባዕሎም ነቲ ደዕበይዎ ክቁንጥቦ ከምዚ ፍረሪኢና ክብሉ እውን ህንጠይ ስለ ዝኾነ ኮዳ ይቀዳዶም በዓል ንዕስኩም ኣኩፋት ሓጉዝ እንታይ ኢልካ ኩሎም እዮም ንመዝኻ ምክንያቱ እቲ ክስታይ ስለ ዝኾነ ማለት እዩ። ሕጂ ሓፈሻዊ ትዕላምኡ ፍቕሪ ናይቲ ኣትክልቲ ሓዲሮም ተንቆልዑ ፅባሕ ንጎም ሰዕበይ እውን ኣብ ሕርሻ ዘለዎም ዝንባደታት ካብ ሕጂ ሒዝቦ ስለ ዘሎ ፅቡቅ ሓሳብ ሒዞም ክዓብዩ ዝብል ርዲኢት እዩ ዘለና ማለት እዩ። ብዓብዩ ካ ዝተፈላለዩ ዓይነት ኣትክልቲ ስለ ዘለዉና ካብቶም ዝተፈላለዩ ዓይነት ኣትክልቲ ዝተፈላለየ ዕንባባታት ኣሎ ክፈላት ኣሎ ብኡን እንዳተምሃሩ ይዓብዩ ዝብል ሓሳብ ኢና ሕና ነበግሶ።
1: መምህር መድሃኔ ብዘይካ ምስሳን እቲ ዝተኽሎ ዓዲኣት እዩ ዘለ ገረብ ኣብቶም ተምሃሮ ኣንጒሶሞ ዘለዉ ባህሊ ስራሕ ኣብ ሓድሕዶም ዘለዎም ፍቕርን ሰኒትን

0: ኣብ መንፈሰም ሰሪጹ ዘሎ ናይ ክገብር እየ ዝብል ሓቦን ኒሕን እውን ተወሳኺ ምህርቲ እዛ ክለብ እዩ
1: እወ ሕጂ ብዛዕባ ዝምግራብ ብፍላይ ኣብዚ ቤት ትምህርትና ማለት እዩ ኩሉ ግዜ ብዘይ ገረብ ሂወት የለን ማለት እንዲ ምክንያቱ ሓመድ ኣይቀምን እዩ እቲ ንሕና ዝተንፍሶ ፅሩ ኣየር እውን ኣብኡ ውን ዝተመርኮሰ እዩ ዝሰንኩ ህሉ ተኮይኖም ንሕና ክንህሉ ተኮይናስ እቶም ኣግራብ ኳ ክህሉ እዩ ዘለዉ እጂ ኣብ ክላስ ኮፍ ኢሎም ክምሃሩ ከለዉ ፅሩይ ኣየር የ ዝተንፍሱ ኣብኡ ውን ተፀጊዑ ዘሎ እቲ ገረብ ማለት እዩ ስለዝኾነ ሓፈሻዊ ኣብ ዝኸድክዎ ትካላት እጅን ኣብነት ኣድራባ ከለኹ ነር ንተኽሊ ባዕለ ርእሰ ስታይ ዝተወገስኮ ንኣብነት ንቤት ትምህርቲ ዓዲ ሕሳእ ተባሂሉ ተጠልዩ ብዝነበረ ገረብ ናርጋ 25-30 ይኸውን ኣውሪደ ነረና እውን ኣድራባ ከለኹ ሓንቲ ገረብ ብባህል ኣይነብሮን ኣብ ዳሲና ንምህር ነርና ካብ ዝወሲደ ተኺደ ብስመይ ወፅን ሕጂ ዓዳ ክዩ ሕጂ ኣብቲ ዝኸድካዮ ቦታ እንድሕሪ ገረብ ናይ ምትካል ልምዲ ኣለካ ኮይኑ ነቲ መፃኢ ወለዶ ተውሕሰሉ ኣለካ ማለት እዩ ባሂልዎም ደቀና ደቂ ደቀና ባሂልዎም ክምሃሩ ፅባሕ ንጎ እቲ ድምሃርዎ ኣብ ክላስ እውን ብቐጥታ ብቀረባ ረቕ ከይከዱ ከፅንዕዎ ስለዚ ዝኾነ ሰብ ማለት እዩ ተኽሊ ናይ ምትካል ፍቕሪ ክሓድሮ ትራሕ ዘሎ ማለት እዩ ብዓብዪ እኳ ዞም ተምሃሮና ዳርጋ 900ታዊት ፍቕሪ ተኽሊ ኣለዎም እየ ዝብል እጂ ንክርኢኒ ከለዉ ንዓይ ንዓይ መምህር ይብሉኒ ካብቶም ካልእ መምህራን ሕጂ ንዓይ ዝያዳ ነቲ ተኽሊ ምስይ ኮይኑ ክዋስኡ ባህ ይብሎም ማለት እዩ እጂ ፍቕሪ ኣትክልቲ ዘለዎ ዜጋ ሒዝና ክንዓቢ እተኮይንና ፍቕሪ ናይ ኣትክልቲ ከዓ ክንሪኦም ክክእል ኣለና ማለት እየ ምስ ኣትክልቲ ዘለና ፍቕሪ
0: ጥቕሚ ገረብ ኣብ ደቂ ሰባትን እንስሳታትን ኣዝዩ ኣገዳሲ እዩ ገረብ ምትካልን ምክትታልን ድማ ተበግሶ ደኣ እምበር ብዙሕ ሰዓ ቦጋቶቶ ዘየድልዮ ዝቐለለ ነገር እዩ መምህር መድሃኒ እውን ኣብ መወዳእታ ነዚ ብምርዳእ ኩሉ ሰብ ገረብ ክተክልን ክከናኸንን ካብ ተጻባዕቲ ነገራት ክከላኸልን ከም ዘለዎ እዩ መልእኽቱ ዘመሓላልፍ
1: ኣነ እኳ ሓ መጀመርያ እቲ ከምዚ ኢልኩም ኣኽቢርኩም ከምዚ ምክያድኩም እንዳመስጎን ክንዴ ሓፈሻዊ ግን እቲ ክበሃል ዘለዎ ክብሎ ዝኽእል ኣነ ዝኾነ ሰብ እንተወሓደ ሓንቲ ተኽሊ ብዋንነት ናቱ እንድሕር ክተክል ከናኸለንን ክከናኸንን ክኢሉ እሱ ትዛዕበ ዝበለፀ ዝብል ማለት እዩ ግድና ቤት ትምህርቲ ጥራሕ ዘይኮነ ኣነ ትካል ስለ ዘሎ ኮይነ ትካል እየ እምበር ግድና ቤት ትምህርቲ ጥራሕ ዘይኮነ ዋላ ኣብ ገዛኻ ድዩ ዋላ ኣብ ገለሲ እንተወሓደት ሓንቲ ተኽሊ ክትዕቢ ክትክእል ኣለካ ዝብርድኢት የለኒ ምክንያቱ ዓፀፈታ ረብሓ ትረኽበሉ ስለ ዝበዝሕ

0: ሰላም ተነዌር ቲቪ ኣብ ምክትታል ትርከቡ ክቡራትን ክቡራን ከመይ ትውዕሉ? ሎም 23 ሰነ ፍርቂ መዓልቲ ፍርቓን ስላለዎ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ልዋም ተኽለ ክትከታተሉና ብክብሩ እንዳዓደምኩ ድማ ኣርእስተ ዜና ከቐድም። ኣብ ንኡስ ዞባታት ሞልቅን ጎልጅን 890,000 ናቕፋን ስድራ ስዋት ተመቓሪሑ። ዕስራ ሰነ መዓልቲ ሰማዕታት ኤርትራውያን ኣብ ዝነብሩለን ሃገራት ብልዑል ሓበንን ክብርን ተዘኪራ። ኣብ ሳዋ ብምክንያት ዕስራ ሰነ ኣብ መቓብር ሓርበኛታት ማታዊ ስራሕ ተሰላሲሉ። ማሊ ኒጀርን ቡርኪና ፋሶን ዘባዊ ጸጥታ ንምውሓስ ምትሕግጋዘን ከስፋሓ ተረዳድአን። ብርክት ዝበላ ኣባላት ኔቶ ዝሳተፍዎ ዘለዋ ሓበራዊ ወታደራዊ ልምምድ ኣብ ሊትዌንያ ይካየድ ኣሎ። ኣብ ኤውሮጳ ኣብ ዝሓለፈ 4 ዓመታት ምስ ክቱር ዋዒ ብዝተኣሳሰር ልዕሊ 200,000 ሰባት ከም ዝሞቱ ተገሊጹ። ኣብ ዝርዝራቱ ክንሰግር፣ ኣብ ዞባ ጋሽባርካ ንኡስ ዞባታት ሞልቅን ጎልጅን ምክንያት ዕስራ ሰነ ህዝቢ ስራሕተኛታትን መንግስትን ዘዋፀዎ 890,000 ናቕፋ ንስድራ ስዋኣት ተመቓሪሑ። በዚ መሰረት ኣብ ንኡስ ዞባ ሞልቂ ብ17 ሰነ ኣብ ዝተኻየደ ስነ ስርዓት 90,000 ናቕፋ ንስድራ ስዋኣት ከም እተዓደለ ኣካየዲ ስራሕቲ ንኡስ ዞባ ኣቶ ህንፃ ኣብ ወልዱ ገሊጹ። ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ ፍቕረ ስላሴ የማነ ብወገኑ እቲ ሓገዝ መርኣያ ክብርታት ህዝቢ ኤርትራ ከም ዝኾነ ብምጥቃስ እቲ ገንዘብ ከ19 ምሕዳራት ከባቢ ንዝተለለያ ስድራ ቤታት ከም እተኸፋፈለ ሓቢሩ። ኣመሓዳሪ ንኡስ ዞባ ሞልቂ ኣቶ ዘርኣይ በርሀ ድማ ስለቲ ዝተወስደ ተበግሶ ብምጓስ ኪኖቲ ቁጠባዊ ሸነኽ ዝኸይድ ረዚን ትርጉም ስለ ዘለዎ ብዝተወደበ መልክዕ ክቕፅል ተላብዩ። ብተመሳሳሊ ኣብ ንኡስ ዞባ ጎልጅ ህዝቢ ስራሕተኛታት መንግስትን ዘዋፀዎ 800,000 ናቕፋን ስድራ ስዋኣት ተመቓሪሑ። ኣብቲ ኣጋጣሚ ኣመሓዳሪ ንኡስ ዞባ ጎልጅ ኣቶ ደሴ ገብረ ሚካኤል ኣብ ዘስምዖ ቃል ናብዮት ስድራ ስዋኣት ሓላፍነት ኩሉ ዜጋ ከም ዝኾነ ብምጥቃስ ብፍላይ ኣብ ማሕረስ ንዝግበር ዘሎ ሓገዝ ንስድራ ስዋኣት ብዝለዓለ ክድፍኣሉ ምዃኑ ኣረድዩ። ዕስራ ሰነ መዓልቲ ሰማዕታት ኤርትራውያን ኣብ ዝነብሩለን ሃገራት ሽምዓን ጥዋፍን ምምራሕ ናይ እግሪ ጉዕዞ ብምክያድ ከምኡውን ነቲ ዕለት ብዝገልጽ ነጥባዊ መሰናድኦታት ብልዑል ሓበን ተዘኪራ። ጋዜጠኛ ኣርሴም ኣስመሮም ከከቦቱን ዝበፅሓና ሓበርታ ብመልክዕ ፀብፀባ ዋሂዳ ተላ ዳናይት ተስፋ ዝጊ ከተቕርበያ።
1: ኣባላት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡኽ ኣብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ብ19 ሰነ ኣብ ቀፅሪ ኤምባሲ ኣብ ዝወደብዎ ናይ ዝኽሪ መደብ ፈጻሚ ጉዳያት ኤምባሲ ኤርትራ ኣቶ ቢንያም በርሀ ኣብ ዘስምዖ ቓል ኤርትራ ንኹሉ ተጻብኦታት ብምምካት ናጽነታን ልኡላውነታን ዓቂባ ኣብዚ ደረጃ ዝበጽሐት ሳላ ዝኸፈለቶ ረዚን መስዋእቲ ከም ዝኾነ ብምጥቃስ ኣብዛ ረዛን ዕለት ማዕረ ማዕረ ዝኽሪ ሕድሪ ሰማዕታትና ንምትግባር ዝኣተናዮ መብፅዓ ከነሐድስ ከም ዝግባእ ኣዘኻኺሩ። እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ዝተፈላለያ ከተማታት ሽወደን ኣብ ዘካየድዎ ናይ ዝኽሪ መደብ ማዕከን ሕድሪ ሰማዕታት ንምስሳን ሰላም ሃገር ንምዕቃብ ከምኡውን መደባት ልምዓትን ህንፀትን ንምዕዋት ምብፅዖም ኣሐዲሶም። ብ20 ሰነ ኣብ ከተማ ስቶክሆልም ኣብ ዝተኻየደ ስነ ስርዓት ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት ስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ስድራ ስዋኣት ምንባይ ናይ ቀዳምነታት ቀዳምነት ከም ዝኾነ ብምጥቃስ ዜጋታት ኣብ ዝሃለዉ ሃልዮም ነዚ ሃገራዊ መደብ ዝገብርዎ ኣበርክቶ ክዕዝዙ ኣዘኻኺሩ። ኣብቲ ኣጋጣሚ 106,300 ክሮነር ሽወደን ንመሰሰኒ ማዕከን ሕድሪ ሰማእታት ተወፊዩ። ኣብ ተመሳሳሊ ዕለት ኤርትራውያን ነበርቲ ከተማታት ዴንማርክ ሰማእታቶም ኣብ ዝዘከርሉ ገንዘባዊ ወፍያታት ከም ዝገበሩ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጡ። ኤርትራውያን ነበርቲ ዱበይን ኣቡዳብን ሕቡራት ኢማራት ዓረብ በብወገኖም ኣብ ዝወደብዎ ናይ ዝኽሪ መደባት ስድራ ስዋኣት ንምሕብሓብ ንዝኣተውዎ መብፅዓ ኣብ ዝሐደስሉ ኣብ ኣቡዳቢ ኣብ ዝተኻየደ ናይ ዝኽሪ መደብ 4,780 ደርሃም ንመሰሰኒ ማዕከን ሕድሪ ሰማእታት ተወፊዩ። ብኻልእ ወገን ኣብ ፈረንሳ ዝነብሩ ኤርትራውያን በብከተምኦም መዓልቲ ሰማእታት ኣብ ዝዘከርሉ ፈጻሚ ጉዳያት ኤምባሲ ኤርትራ ኣቶ በረኸት ጳውሎስ ኣብ ፓሪስ ኣብ ዝተኻየደ መደብ ኣብ ዘስምዖ ቓል እቲ ዓለት ህዝቢ ኤርትራ ናፅነትና ኣብ ምምፃእን ልኡላውነትና ኣብ ምኽባርን ሂወቶም ንዝወፈዩ ጀጋኑ ደቁ ዝዝክረላ ረዛን ዕለት ከም ዝኾነት ብምግላፅ ስድራ ቤቶም ንምንባይ ነፍሲ ወከፍ ዜጋ እጃሙ ከበርክት ተላብዩ ኣብ ሕቡራት መንግስታት ኣሜሪካ ኣብ ኮሎምበስን ሲንሲናቲን ኦሃዮ ሃሪስበርግ ፔንስልቬንያ ፊላደልፊያ ኦክላንድ ካሊፎርኒያ ፎኒክስ ሲያትልን ከባቢኣን ከምኡውን ራሊ ኖርዝ ካሮላይናን ዝነብሩ ዜጋታት በቦ

0: ወገኖም ኣብ ዝወደብዎ ስነ ስርዓት ንሰማእታቶም ብልዑል ሓበና ብዝዘከርሉ ሕድሮም ንምትግባር ብሓድነት ኣብ መብፅዖም ፀኒዖም ከም ዘለዉ ኣረጋጊፆም። ተሳተፍቲ ብድምር 44,758 ዶላር ኣሜሪካ ንመሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋእትን ክወፍዩ ከለዉ ነበርቲ ስያትል ብተወሳኺ ሓላፍነት ምንባይ 120 ስድራ ስዋኣት ወሲዶም። ኤርትራውያን ነበርቲ ምብራቕ ስዑድያ ደማምን ከባቢያን ብወገኖም ኣብ ዝወደብዎ መደባ ዝኽርሓበን ብድምር 17 ስድራ ሰማእታት ናይ ምንባይ ሓላፍነት ወሲዶም። ኣብ ካናዳ ድማ ኤርትራውያን ነበርቲ ቶሮንቶ፣ ካልጋሪ፣ ኤድመንተንን ሳስካስቱንን ሕድሪ ሰማእታት ብልምዓት ምድባስ ዘለዎም ቅሩብነት ኣረጋጊፆም። ብተመሳሳሊ ኤርትራውያን ነበርቲ ናይሮቢ ኬንያ ናይ እግሪ ጉዕዞ ብምክያድን ሽምዓ ብምብራህን ሰማእታቶም ብሓበን ዘኪሮም። እቲ ናይ ዝኽሪ መደባት ንቅያ ጀጋኑ ሰማእታት ብዝገልፅ ስነ ጥበባውን ባህላውን ዕዮታት ዝተሰነየ ነይሩ።
1: ኣባላት ማእከል ስልጠና ሃገራዊ ኣገልግሎት ሳዋ ብምክንያት 20 ሰነ መዓልቲ ሰማእታት ኤርትራ ኣብ መቓብር ሓርምኛታት ማህታዊ ንጥፈታት ኣሰላሲሎም እቲ ልዕሊ 300 ኣባላት ዝተሳተፍዎ ዕማም ምፅጋን ቀፅሪ መቓብር ሰማእታት ምኩስኳስን ጥሬትን ዘጠቓለለ ነይሩ። ሓላፊ ስታፍ ህንፃ ካፕተን ተስፋፅን ተወልደ ኣብ ዝሃቦ ሓበሬታ እቲ መደብ ኣካል ናይቲን ሰማእታትና ብሓበን ንምዝካር ኣብ ውሽጢ ሃገር ንወፃን ክካየድ ዝቐነ መሰናድኦታት ከም ዝኾነ ገሊጹ። ሓላፊ ምምሕዳር ካፕተን ኣተሽም ሃይለ ብወገኑ ዓመት መፅእ ምክንያት 20 ሰነ ዝካየድ ንጥፈታት ኣካል ናይቲ ሕድሪ ሰማእታት ንምትግባር ዝኣተናዮም መብፅዓ ከም ዝኾነ ኣረድዩ። ኣብ ንኡዘባ ድባርዋ ነበርቲ ዓዲ ገብራይን ዓዲ ከፈለትን ብተበግሶም 15 ክፍልታት ዘለዎ መፀበይ ነፍሰ ፆራት ይሰርሑ ኣለዉ። እዚ ኣብ መደበር ጥዕና ምሕዳር ከባቢ ዓዲ ገብራይ ሰላሰል ዘሎ ህንፃዊ ስራሕ ድሮ 75 ሚታዊት ከም ዝበፅሐ ነቲ ዕማም ዝከታተሉ ዘለዉ ገሊፆም። ኣካየድ ስራሕ ምምሕዳር ንኡዘባ ድባርዋ ኣቶ ተክለማርያም ገብረ ኢየሱስ ኣብ ዝሃቦ ቃል መደበር ጥዕና ዓዲ ገብራይ ንዓድታት ዓዲ ገብራይ፣ ዓዲ ከፈለት፣ ዓዲ ከልከልቲ፣ ዓዲ ሃሎ፣ ዓዲ ሰላይት፣ ዛውል፣ ጣላን፣ ባምብቆን ኣገልግሎት ከምትህብ ብምሕባር እቲ ህንፃ ንክዛዘ ምምሕዳር ንኡዘባ ካብኡ ዝሕተት ደገፍ ከም ዝገብር ሓቢሩ። ሓላፊ ጨፈር ጥዕና ዞባ ደቡብ ዶክተር ኣማኑኤል ምሕረት ኣብ ወገኑ ነቲ ተበግሶ ንዝወስዱ ነበርቲ ዮሃኖ ድሕሪ ምግላፅ ሚኒስትር ጥዕና ናይ ሞያውያንን ናወተ ጥዕናን ጠለባት ንምምላእ ድሉ ምህላው ኣረጋጊፁ። ክቡራትን ክቡራንን ቀፅሉ ዝቐሪብ ዜና ወፃኢ ንምክትታልኩም ደጊመ ብክብሪ ይዓድ። ዜና ወፃኢ ክንሰግር ማሊ፣ ኒጀርን ቡርኪና ፋሶን ዘባዊ ፀጥታ ንምውሓስ መተሓግጋዘን ከስፋሓ ተረዳድየን። ሰለስተን ሃገራት ኣብዚ ምርድዳእ ዝበፅሓ ኣብ ዝሓለፈ ሰሙን ኣብ ኒጀር ብዝተካየደ ሽበራዊ መጥቃዕቲ ሰብኣዊ ክሳራ ድሕር ምውራድ እዩ። እቲ መጥቃዕቲ ኢድ ግዳማውያን ሓይልታት ከም ዝነበሮ ዝገለፃተን ሃገራት ክፍፀም ዝኽእል ተወሳኺ መጥቃዕቲ ንምምካት ወታደራውን ፀጥታውን ጥምረተን ክሕም ዝሓይላ ኣነፂረን። ማሊ፣ ኒጀርን ቡርኪና ፋሶን ከም ኣካልቲ ሓበራዊ ሓይሊ ንምቋም ኣብ 2023 ዝኸተምዎ ስምምዕ ኣብ ዶባተን ልዕሊ 5,000 ናይ ሓባር ሰራዊት ኣዋፊረን ከም ዘለዋ ፀብጻባት የረድኡ። ሰለስተን ሃገራት ኣብ መሬተን ኣስኪሩ ንዝነበረ ሰራዊት ፈረንሳ ብምውፃእ ምስቲ ሃገር ዝነበረን ፀጥታውን ወታደራውን ውዕላት ድሕሪ ምብታኽን ኣብ ልዕሊአን ዝካየድ ግደማዊ ተፃብኦታት ከም ዝወሰኸዩ ዝግለጽ። ፈረንሳ ንሉዓላውነተን ዝፃባእ ስርለያዊ ንጥፈታት ከም እተካይድ እተን ሃገራት ብተደጋጋሚ ክኸሳ ፀኒሐን ኣለዋ። ብርክት ዝበላ ኣባላት ኔቶ ዝሳተፈኡ ዘለዋ ሓበራዊ ወታደራዊ ልምምድ ኣብ ሊትዌንያ ይካየድ ኣሎ። ኣብዚ ኣሜሪካን ጀርመንን ዝርከብን ኣባላት ክዳን ዘካየድኦ ዘለዋ ልምምድ ልዕሊ 5,000 ወታደራትን 15,000 ነፈርትን ታንክታትን ይሳተፋ ምህላዎም ተገሊጹ። ዕላማ እዚ ክሳብ መወዳእታ ናይ ዝወርሒ እዚ ዝቐፅል ልምምድ ወታደራዊ ዓቕሚ ኣባላት ንምምዛን ምዃኑ እኳ ይግለጽ እንተሎ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ክኸውን ከም ዝኽእል ግን ተንተንቲ ይእምቱ። ኔቶ ኣብ ምብራቕ ኤውሮጳ ንዝርከባ ኣባላቱ ብሓፈሻ ምስ ሩስያ ንዝዳወባ ድማ ብፍላይ ክዕጥቕ ምፅንሑ ዝፍለጥ እዩ። እቲ ስጉምቲ እቲ ኪዳን ኣብ ምብራቕ ኤውሮጳ ንዘካይዶ ዘሎ ምስፍሕፋሕ ንምስልሳል ዝሕግዝ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ። እዚ ከምዚ ኢሉ እንከሎ ሩስያ መንቀስቃስ ኔቶ ከም ዝከታተላ ዝገለፀትን ኒክሌሳዊ ኣፅዋር ዝዋደለለን ስትራቴጂካውያን ነብደ

ነፈርቲ ነፈርቲ ብክል ኣየር ባሕሪ ኣርክቲክ ከም ዘብረረት ገሊጻ። እቲ ናይ በረራ ስጉምቲ ነቲ ኪዳን መልእኽቲ ከም ዘመሓላልፍ ሚኒስትሪ ምክልኻል ሩስያ ሓቢሩሎ። ኣብ ኣህጉር ኤሮጳ ኣብ ዝሓለፈ 4 ዓመታት ምስ ቁፅሪ ውዓይ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 200,000 ሰባት ሞይቶም ዝብል ግምታት ከም ዘሎ መፅናዕታዊ ፀብፃባት ኣሚቶም። ብዘይካዚ እቲ ክስተት ልዕሊ 160 ቢልዮን ዶላር ዝግመት ቁጠባዊ ክሳራታት ከም ዘወረደ እቶም ፀብፃባት ብተወሳኺ ኣረድዮም። ፈረንሳ፣ ስጳኛ፣ ኢጣልያ፣ ፖርቱጋልን ግሪክን በቲ ሓደጋ ሕልፊ ካልኦት ከም እተሓስያ ተገሊጹሎም። እዚ ከምዚ ኢሉ እንከሎ ኣብዚ እዋን እዚ ኣብ ሰፊሕ ከባቢታት ኤውሮጳ ተኸሲቱ ብዘሎ ልዑል ዋዒ ሰብኣዊ ክሳራታት ክወርድ ከም ዝጀመረ ተቓሊሑ። ኣብ ገለ ክፋላት ፈረንሳን ስጳኛን መጠን ዋዒ 45 ዲግሪ ሰንቲግሬድ በፂሑ ከም ዘሎ ዝጠቐሱ ፀብፀባት ብሰንኩ እተን ሃገራት ዝለዓለ ናይ መጠንቀቕቲ ኣዋጅ ኣመሓላሊፈን ከም ዘለዋ ኣፍሊጦም። በቲ ዋዒ ኣብ ፈረንሳ ብውሕዱ 5 ሰባት ከም ዝሞቱ ዝገለፁ ተዓዘብቲ ሓደጋታት ባርዕ ክኸሰት ጀሚሩ ከም ዘሎ ሓቢሮም። ኣብዚ ዓመት እዚ ተርእዮታት ኤልኒኖ ክኽሰት ከም ዝኽእል ውድብ ሕቡራት ሃገራት ኣቐዲሙ ምጥንቀቆ ዝዝከር እዩ። ኤልኒኖ ኣብ 2023 2024 ኣብ ሰፊሕ ክፋል ዓለምና ኣጋጢሙ ምንባሩ ፀብፃባት የረድኡ። ህንዲ ኣብዚ ሒዝናዮ ዘሎና ወርሒ ሰነ ካብ ሩስያ ሸመተቶ መጠን ነዳዲ ምስ ናይ ቅድሚ ወርሒ ክነፃፀር ከሎ ብ14 ሚእታዊት ከም ዝዓበየ ተገሊጹ። በዚ መሰረት ኣብ ወርሒ ግንቦት መዓልታዊ 11.9 ሚልዮን በርሚል ትዕድግ ዝነበረት ህንዲ ኣብዚ ወርሒ እዚ ነቲ ኣሃዝ ናብ 2.6 ሚልዮን በርሚል ክባቢላቶላ። ሚኒስትሪ ፀዓት ህንዲ እቲ መጠን ኣብ ዝመፅእ ወርሓት ሓምለና ሓሰን እውን መሊሱ ክውስኽ ምዃኑ ሓቢሩ። ዝዓበየ ጠለብ ነዳዲኣ ካብ ዞባ ማእከላይ ምብራቕ እተማለስ ፀንሐት ህንዲ ኣብቲ ዞባ ድሕሪ ዝተኸስተ ፀጥታውን ወተሃደራውን ቅልውላው ሕፅረት ንምምላእ ጠመትኣ ናብ ካልኦት ሃገራት ከም ዝገበረት ይግለጽ። ከም ኣካል ናይዚ ህንዲ ኣብ ዝሓለፈ ቀረባ ሳምንታት ኣብ መዳይ ፀዓት ዘተኮረ ስምምዕ ምስ ቬኔዙዌላ ከም ዝኸተመት ዝዝከር እዩ። ሊባኖሳዊ ምንቅስቃስ ሕዝቡላህ ንወታደራዊ ህላወ እስራኤል ኣብ ግዛኣት ሊባኖስ ዘይቅቡል ክብል ነፂግዎ። እዚ ዝተገልፀ ቀዳማይ ሚኒስተር እስራኤል ቤንያሚን ናታንያሁ ሚኒስተር ምክልኻል እስራኤል ካትዝን ሰራዊት እስራኤል ንነዊሕ እዋን ኣብ መሬት ሊባኖስ ናይ ፀጥታ ዞባ ከሊሉ ከም ዝፀንሐ ድሕሪ ምሕባሮም እዩ። መራሒ ምንቅስቃስ ሕዝቡላህ ናዒም ቃሲም ኣብ ዝሃቦ መግለፂ ሰራዊቱ ኣብ ሊባኖስ ሉዓላውነት ሃገሩ ናይ ምውሓዝ ሓላፍነት ዘለዎ እንኮ ኣካል ከም ዝኾነ ብምሕባር ኣብ ሊባኖስ ወታደራዊ ህላወ እስራኤል ዝኸውን ቦታ ከምዘየለ ኣፍሊጡ። ደገፍ ኣሜሪካ ንእስራኤል ወታደራዊ ስርሒታታ ክትቅፅል የተባብዓ ከም ዘሎ ብምውቃስ ኣብ መፃኢ ዝብፅሕ ዝኾነ ይኹን ስምምዕ ሰላም ምቁራፅ ብኣየር መሬትን ባሕርን ዝካየድ መጥቃዕትታት እስራኤልን ምውፃእ ሰራዊት እስራኤል ካብ ደቡባዊ ሊባኖስን ዘጠቃልል ክውኸውን ከም ዝግባእ ኣስሚሩሉ። እስራኤል ኣብ መወዳእታ 2024 ምስ ምንቅስቃስ ሕዝቡላህ ዝበፅሓቶ ስምምዕ ምቁራፅ ተኹሲ ሰራዊታ ካብ ሊባኖስ ክትስሕብ ዘጠቃልል እኳ እንተነበረ ዛጊድ ተግባራዊ ከምዘይኮነ ፀብፃባት የረድኡ። እስራኤል ካብ መጀመርያ ወርሒ መጋቢት ኣብ ልዕሊ ሊባኖስ ከተካይዶ ብዝፀንሐት መጥቃዕትታት ልዕሊ 4,000 ሰባት ከም ዝሞቱን ልዕሊ 12,000 ከም ዝቆሰሉን ፀብፀባት ይሕብሩ። መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዕለ ደረጅኡ ከም ዝበፅሐ ተገሊጹ። ብመሰረት ፀብፃባት ፍርያት ነዳዲ እቲ ሃገር ዕለታዊ 11.5 ሚልዮን በርሚል በፂሑ ከም ዘሎ፣ እዚ ድማ ድሕሪ 2013 እቲ ዝለዓለ ምዃኑ ተፈሊጡ። ከም ውፅኢት ናይቲ ገስጋስ ሊብያ ካብ ሽያጥ ነዳዲ ወርሓዊ ብገምጋም ካብ 2-4 ቢልዮን ዶላር ክትረክብ ከም ዘላ ተገሊጹሎ። መጠን ፍርያት ነዳዲ ሊብያ ክሳብ 2030 ዕለታዊ ናብ 2 ሚልዮን በርሚል ክበፅሕ ትፅቢት ይግበር። ቀንዲ ምንጪ ቁጠባዊ እቶት ሊብያ ዝኾነ ፅላት ነዳድን ጋዝን ካብ 2011 ኣብቲ ሃገር ተኸሲቱ ብዘሎ ፀጥታውን ወታደራውን ቅልውላው ብከቢድ ከም እተሓስየ ይጥቀስ። በቲ ግዳማዊ ምትእትታው ዝጠንቅ ቅልውላው ኣስታት 500,000 ሰባት ክቐተሉ ከለዉ ሚሊዮናት ከም እተመዛበሉ ፀብፃባት የረድኡ። ቀዳማይ ሚኒስትር ብሪጣንያ ኬር ስታርመር ትማሊ 22 ሰነ ካብ መዝነቱ ክእለ ከም ዝወሰነ ኣፍሊጡ። ቀዳማይ ሚኒስትር ስታርመር ነሱ ጉምቲ እዚ ክወስድ ዝተገደደ ኣብ ብሪጣንያ ተፈጢሩ ብዘሎ ፖለቲካውን ቁጠባውን ቅልውላው ከምኡ ውን ካብቲ ንሱ ዝመርሖ ሰልፊ ሰራሕተኛታት ብዝመፅ ፀቕጥን ተቃውሞን ምዃኑ እዩ ዝግለጽ ዘሎ።
بزي دما كير سارمر اوفت از حلفا 10 عاماتات قدم غزيو كاب سلطان زوردة شادشاي قداماي منستر بريطانيا كوينو تمزغي بلو انت خونا جنا كساب زمت زور حمسكرم 2016 تكايو زمرت اب سلطانو كصنحيو كير سارمر اب ورح حامله 2014 ثانيو بعبلالي دمطي قداماي منستر بريطانيا كوينو تمريتو ቀዳሞት ሚኒስትራት ዘነበሩ ብሮይስ ጆንሰንን ሊስ ትራስን ቁጠባዊ ቅልውላው ብሪጣንያ ብዝፈጠሮ ጸቕጢ ኣቐዲሞም ስልጣኖም መግዳፎም ዝዝከርዩ መስርሕ ምምራፅ ሓድሽ ቀዳማይ ሚኒስትር ብሪጣንያ ዝመፅእ 9 ሓምለ ክጅምር ምዃኑ ተፈሊጡሎ ኣብ ኢንዱስትራዊት ከተማ ራስላፋን ቀፀር ኣብ ዝርከብ ዓብዪ ትካል ባህርያዊ ጋዝ ብዘጋጠመ ሓደጋ ነቲ ጉንባርዕን ብውሕሩ 13 ሰባት ከም ዝሞቱን 66 ከም ዝቆሰሉን ማዕከናት ዜና ኣቃሊሐን እቲ ነትጉ ስራሕተኛታት ብሰንኪ ግጭት ኢራንን ኣሜሪካን ተቋሪፁ ዝፀንሐ ንጥፈታት ትካል ዳግማይ ንምጅማር ኣብ ዝፍትንሉ ዝነበሩ እዋን እዩ ኣጋጢሙ ሚኒስተር ውሽጣዊ ጉዳያት ቀጠር እቲ ሓደጋ ብሰንኪ ቴክኒካዊ ፀገማት ከም እተኸስተ ሓቢሩሎ ክብራትን ክርባንን ዘናቀድን ምዛምና ኣርእስታቱ ክደግመልኩም ኣብ ነው ዘባታት መልቅን ጎልጅን ቲሞቴምትን ቴስዓን ሽሕና ኣፋን ስድራ ስዋኣት ተመቓሪሑ ዒስራ ሰነ መዓልቲ ሰማዕታት ኤርትራውያን ኣብ ዝነብሩለን ሃገራት ብልዑል ሓበንን ክብርን ተዘኪራ ኣብ ሳዋ ብምክንያት 20 ሰነ ኣብ መቓብሪ ሓርበኛታት ማታዊ ንጥፈታት ተሰላሲሉ ማሊ ኒጀርን ቡርኪና ፋሶ ዘባዊ ፀጥታ ንምውሓስ ምትሕግጋዘን ከስፋሓ ተረዳድየን ብርክት ዝበላ ኣባላት ኔቶ ዝሳተፈኦ ዘለዋ ሓበራዊ ወታደራዊ ልምምድ ኣብ ሊትዌንያ ይካየድ ኣሎ ኣብ ኤሮጳ ኣብ ዝሓለፈ 4 ዓመታት ምስ ዝተኸሰ ልዑል መጠን ውዓይ ብዝተኣሳሰር ልዕሊ 200,000 ሰባት ከም ዝሞቱ ተገሊጹ ንምክትታልኩም ይመስክር ምስ ተረፍ መደባት ኤርቲቪ ክሓድገኩም እየ ብወገነ ግን ብርኩ መዓልቲ

0: سلام كميت علوز خبركم تعزب تعلو تاو زينا سبورت انهو زينا زغرب لكم ميكيال حرقوم حورات من قصات امريكا كندا مكسيكون بحبار بومخان زنگرو زولاوان شعرم كلتشن عسران شدشن تي مالي سونين لومي سولس وقعتان بستفلالي صوتاتات قتل نيروس ترغبو تسيتو يسع ساشو منتو مشت صوتن زكاد هاگروين كانتاتات نايز حلفة وددو شامبينز غونت ارجنتينان اوسريني نيران ኣብ ናይ ቅድሚ ዕረፍቲ ፀወታ ኣርጀንቲና ኣብ ሻውኒ ትደቕና ይዛ ግጥም ሊዮነል መሲ ላውታሮ ማርቲነስ ኣብ ክልል ዳቶ ኦስትሪያ ብዝወረዶ በደል ዝረኸባ ፍፁም ቅላዕ ከመዝግባ ብዘይምኻሉ ሕማቕ ክብረ ወሰን ከፅሑፍ ክኢሉ እዩ ንብሉፅነቱ ዘመስከረ ሸቶ ግን ኣብ መበል 38 ደቕ ብምዝጋቡ ኣርጀንቲና ሓደ ባዶ መሪሓ ንዕረፍቲ ክትወፅእ ኣብቂዕዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኦስትሪያ ማዕረት ገብራ ሸቶ ንምዝጋብ ንልዳት ኣርጀንቲና ብሒደት ኩዓሳሱ ኳ ተፈተነቶ ክሰልጣ ግን ኣይከኣለን ብንጻሩ ጾታ ምዝዛሙ ኣርጀንቲና ኣብ መበል 95 ደቂ ካልኦት ሸቶ ካብ ሓለቓ ሜሲ ብምርካባ ንዓወታ ርጉፅ ጌራ ናብ ናይ ምድብ 32 ግጥማት ምሕላፍ ኣረጋጊጻ ኣላ ኣብዛ ጾታ ሊዮኔል መሲ ብልሰ ጻታይ ተባሂሉ ተሰይሙ ሜሲ ኣብ ናይ ሎም ዓመት ውድድር ብ5 ሸቶታት እውን መራሒ ኮይኑ ዝቕፅል ዘሎ እዩ እዚ ወዲ 39 ዓመታት ቃዒ ኣብዛ ጾታ ብዘመዝገበን 2 ሸቶታት ኣብ ታሪክ ዋንጫ ዓለም ብዘመዝገቦም ድምር 18 ሸቶታት ዝለዓለ መዝጋቢ ናይ ዝውድድር ተባሂሉ ታሪክ ክሰርሑ እንከሎ ነዚ ጀርመናዊ ወጥቃዒ ሚሮስሎቭ ክሎዝ ካብ ዓመት 2002 ክሳብ 2014 ዓመተ ምህረት ዘመዝገበን 16 ሸቶታት ኣብ ውሽጢ 2 ሰሙን ዘይመልእ ግዜ 5 ሸቶታት ብምዝጋብ ነቲ ክብረ ወሰን ብስሙ ከም ዝትካ ገይሩ ኣሎ ሜሲ ነዘን ሸቶ ኣብ 28 ፆታታት ዋንጫ ዓለም ተሰሊፉ ዘመዝገበን እየን ፈረንሳዊ ኪላ ምባፕ ኣብ 16 ፆታታት ተሰሊፉ 15 ሸቶታት ብምዝጋብ ዝስዕቦ ዘሎ ኣጥቃዕ እዩ ብዘካዚ ሜሲ ኣብ 6 ፆታታት ናይ ዝውድድር ኣከታቲሉ ሸቶታት ብምዝጋቡ ምስ ፈረንሳዊ ጃሴት ፎንታይን ኣብ ዓም 1958 ከምኡ ድማ ብራዚላዊ ጃርዚኒ ኣብ 1970 ዘመዝገቦ ሸቶታት ክመዓራርክ ኢሉ ኣሎ 8 ጊዜ ሽልማት ባሎን ዲኦር ዝተዓወተ ኣርጀንቲናዊ ካብ ዘመዝገበን 18 ሸቶታት ናይ ዋንጫ ዓለም እተን 12 ድሕሪ 35 ዓመት ምርጋፁ ዘመዝገበ ብምዃኑ ዕድመ ኣብ ምድራት ብቕዓት ፅልዋ ከም ዘለዎ ንዝወሃብ ትንታነ ውዱቕ ገይርዎ ኣሎ ሜሲ ኣብዛ ፀወታ ብዘመዝገበን 2 ሸቶታት ንብዝሒ ሸቱ ኣብ ሃገራዊ ውድዳት ናብ 122 ክዕብዮ ከሎ እዚ ቁፅሪ ካብ 201 ፀወታታት ተሰሊፉ ዘመዝገቦ ብምዃኑ ኣገራሚ ኮይኑ ኣሎ ኣብ ካልእ ፀወታታት ምስ ንምልከት ኣባላት ታሽዓ ምድብ ዝኾነ ሃገራዊ ጋንታታት ፈረንሳን ዒራቕን እውን ፀወተን ኣካይደን እየን ዝዕብለላ ፈረንሳ ጎሊሑ ዝተረኣየሉ ግጥም ኣብ ናይ ቅድሚ ዕረፍቲ ፀወታ ፈረንሳ ኣብ መበል 14 ደቂ ካብ ኪልያን ምባፔ ብልስቲ ሸቶ ብምርካብ መሪሕነት ብምሓዝ ንዕረፍቲ መሪሓ ወፅያ ድሕሪ ዕረፍቲ ፀወታ ካብቲ ክጅምሮ ዝግባኣሉ ግዜ ብሰንኪ ዝናብን በርቅን 2 ሰዓታት ድሕሪ ምድንጓይ እዩ ጀሚሩ ዓብላልነት ፈረንሳ ግን ኣይተዓግተን ኣብ መበል 54 ደቕ ተፃወቲ ዒራቅ ብዝፈፀሞ ጥፋኣት ንዝተረኸበት ኩዕሶ ደንበለ ከይሰስዐን ምባፐ ብምቕባል ኪላን ድማ ናብ ሸቶ ለዊጡ ፈረንሳ 2 ባዶ ክትመርሓ ኽኢሉ ኣብ መበል 66 ደቕ ዑስማን ደንበለ ሳልሴ ሸቶ ስለ ዝቕፅረ ትፀወታ ብዓወት ፈረንሳ 3 ባዶ ተዛዚሙ ምባፐ ብሉፅ ተፃታይ ነዛ ግጥም ዝተሰመየ እዩ ኣባላት ናይዚ ምድብ ዝኾነ ሃገራዊ ጋንታታት ኖርዌይን ሴኔጋልን ዘካየዱ ፀወታት ዝለዓለ ቓልቦ ዝረኸበ ግጥም እዩ ነይሩ ኣብ ናይ ቅኑ ዕረፍቲ ፀወታ መጠናዊ ብቕዓት ክልትየን ዝተፀባረቐሉ እኳ ተነበረ ኖርዌይ ግን ብተደጋጋሚ ብዘካየደቶ ፈተነታት ንሓላዊ ልዳ ሴኔጋል ሜንዲ ፈቲናቶ እያ ዕረፍቲ ቅድሚ እካሉ ግን ኣብ መበል 46 ደቂቕ ተኸላኻሊ ሴኔጋል ኩሊባሊ ብዝፈፀሞ ጌጋ ኖርዌይ ካብ ቢደርሰን ብዝረኸበታ ሸቶ መሪሕነት ብምሓዝ ንዕረፍቲ ወፅያ ድሕድ ዕረፍቲ ኣብ ዝቕፅለ ካልይ ኣብረ ግጥም ኖርዌይ ኣብ መበል 48 ደቂ ካብ ሃላንድ ንመሪሕነታ ዝደርዕቲ ሸቶ ብምርካብ ንፀወታ ክትቆፃፀሮ ክኢላ ድዕዛ ሸቶ ሴኔጋል ኣብ መበል 53 ደቂ ካብ እስማዒል ኣሳር ነቲ ውፅኢት ዘፀበ ሸቶ ብምዝጋብ ናብ ፀወታ እኳ ተተመልሰት ሃላንድ ኣብ መበል 58 ደቂ ሳልሴ ሸቶ ብምቕፃሩ ንብዝሒ ሸቶታቱ ኣብዚ ውድድር ናብ 4 ከባበሎ ሴኔጋል ኣብ መበል 96 ደቂ ካብ ሳር ካልእ ሸቶ ብምርካብ ናብ ፀወታ ደጊማ ክትምለስ ኳሓያል ፃዕሪ ተካይደት ግዜ ኣርኪብዋ እቲ ግጥም ብዓወት ኖርዌይ 3-2 ተዛዚሙ ኣብዛ ፀወታ ኖርዌጃዊ ሃላንድ እዩ ብሉፅ ተፃዋታይ ተባሂሉ ኖርዌይ ብ6 ነጥቢ ናብ ዝቕፅል ምድብ ናይ 32 ምስ ጋራ ከተፍልጥን ከላ መራሒት ኮይና ንክትሓልፍ ግን ዝመፅእ ዓርቢ ኣንጻር ፈረንሳ ወሳኒ ፀወታ ይፅብያ ሴኔጋል እውን ናብ ዝቕፅል ፀወታ ክሰግርቲ ኮይና ኣብ ተመሳሳሊ መዓልቲ ኣንጻር ዒራ ወሳኒ ግጥም ከተካይድ እያ ሎሚ ወጋሕታ እውን ኣባላት 10ይ ምድብ ዝኾነ ሃገራዊ ጋንታታት ዮርዳኖስን ኣልጀርያን ፀወተን ኣካይደን እየን እዘን ሃገራት ኣብ ቀዳማይ ናይ ምድብ ፀወተን ተሳዕረን ብምባርን ናብ ናይ ምድብ 32 ክሰግራት ኮይነን ግድን ዓወት የገድሰን ብምባሩ ከቢድ ፀወታን ኣካይደን ኣብ ናይ ቅድሚ ዕርፍቲ ፆታ ኣልጀርያ ንፀወታ ተቆፃፂራ እኳ ተነበረት ነታ ዕዱ ምክልኻላ ኣስጢማ ዝነበረት ዮርዳኖስ ግን ሸቶ ከተመዝግበላ ኣይከኣለትን። በንፃሩ ዮርዳኖስ ኣብ መበል 36 ዶ ካብ ኒዛር ኣልራሽዳን ብዝረኸታ ሸቶ መሪሕነት ሒዛ ንዕርፍቲ ምሪሓ። ድሕሪ ዕረት ኣብ ዝቐፀለ ፀወታ ኣልጀርያ መበል 68 ዶ ካብ ናድሂር ቤን ባሊ ብዝረኸበታ ሸቶ ናብ ፀወታ ተመሊሳ። ኣብ መበል 82 ዶ ኣልጀርያ ካብ ኣሚነ ገውሪ ምዕወቲ ሸቶ ክትረክብን ከላ ድሕሪ 214 ፈለማ ግዜ ተዓዊታ ብምውፃእ ድማ ኣብ ናይ ምድብ 32 ክትረያ። ዮርዳኖስ ግን ካብዚ ውድድር ተገሊፋላ።
1: Moussa for Algeria. Oh, it's a loose one and the keeper didn't get there and Algeria have come from behind to take the lead and it's Amin Gouiri. And Algeria can sense the first victory in a World Cup for 12 years.
2: Well, he's in shock. He can't believe it. They can. You get all the completions, but it's down to set pieces and a vulnerable goalkeeper.
3: Well, I might just look at this. With the header come in, they look at every goal. They look at everything that's gone on. Did he come from an offside position to get that touch? But as a

0: goalkeeper, you think, just take the lot out, come and clean it. So they'll be looking, they'll be checking. But that little touch was enough just to flick it into the back of that.
1: ሎም ሶልስ ምሸቱን ዋንጫ ዓለም 2026 ብዝተፈላለዩ ግጥማት ቀፂሉ ከምስ እዩ። በዚ መሰረት 18 ምሸት ኣባላት ምድብ 11 ዝኾነ ሃገራዊ ጋንታታት ፖርቱጋልን ኡዝበኪስታንን ፀወተን ከካይዳን። ፖርቱጋል ዝሓለፈ ፀወታ ኣንጻር ኮንጎ ነጥቢ ብምቕላ ኣብቲ ዕዝብቲ ብምታውያ ናብ ናይ ሎሚ ወሳኒ ዝኾነ ፀወታ ከተምርሕ ወዲ 41 ዓመት ሓለቓ ክርስቲያኖ ሮናልዶ ኣብ መኽፈቲ ፀወታ ብዘርኣየትሑ ዝኾነ ብቕዓት ከቢ ነቐፌታታት ክወዶ ድሕሪ ምቕናይ ሎም ሶልስ ብዓላሚ ማርቲነስ መስመር መጥቃዕቲ ፖርቱጋል ንክመርሕ እዮ ተዋሂቦ ኣሎ። ብኻል ወገን ሩበን ዲያስ ኣብ ዝሓለፈ ፀወታ ብሰንኪ ፀሮ ምጉዳእቲ ዘይተሰለፈ ክኸውን ኣብ ናይ ሎሚ ፀወታ ግን ክስለፍ ዘሎ ተኽእሎ ከም ዘሎ ይንገር ኣሎ። ሰዓት 11 ምሸት እንግሊዝን ጋናን ዘካይዶ ግጥም እውን ተሰሪዑ ኣሎ። እዘን ሃገራት ኣብ ናይ መኽፈቲ ግጥምን ዓወት ኣመዝጊበን ብምባርን መን መራሒት ብምዃን ላዕለዋኢድ ንኽትሕዝ ዘካይዶ ፀወታ ብምዃኑ ንምርኣዩ ኣፍካ ማይ ዘምዕጉ ፀወታ ክኸውን ትፅኢት ኣሎ። እዚ ናይ ሎሚ ምሸት ግጥማ ኣብ ሕብራት መንግስታት ኣሜሪካ ዝካየድ ብምዃኑ ጋናዊ ኣከፋፋሊ ቶማስ ፓርቴይ ክስለፍ ተኽእሎ ኣለዎ። እዚ ኣከፋፋሊ ኣብ እንግሊዝ ብሰንኪ ዝቐረበሉ ናይ ክሳ ዓመፅ ሃገሩ ኣብቲ ኣብ ካናዳ ኣንጻር ፓናማ ዘካየደቶ ናይ መኽፈቲ ግጥም ብሰንኪ መንግስቲ ካናዳ ዝቐመጦ እገዳ ክፃወት ኣይከኣለን። ካልእ ሓላዊ ልዳት ጋና ላውረንስ ኣቲ ዚጊ ኣንጻር ፓናማ እናተፃወተ ብዝፀሮ ፎኪስ ሞግራቲ ኣብ ናይ ሎሚ ፀወታ ንምእታው ይቃለስ ከም ዘሎ ማዕከናት ዜና ኣፍሊጠን ዘለዋ። ብወገን ሃገራዊት ጋንታ እንግሊዝ ምስ ንምልከት ቡካዮ ሳካ ብሰንኪ ፀይርዎ ዘሎ ናይ ጅማውቲ ፀገም ኣሰልጣኒ ሃገራዊት ጋንታ እንግሊዝ ቱኸል ሒደት ደቃይቕ ናብ ሜዳ ክልእኮ ከም ዝኽእል ይንገር ኣሎ። ኣብ ካልእ ፀወታታት ሃገራዊ ጋንታታት ፓናማን ክሮኤሽያን ሰዓት 2 ለይቲ፣ ሃገራዊ ጋንታታት ኮሎምብያን ዲሞክራሲያዊ ሪፓብሊክ ኮንጎ ድማ ሰዓት 5 ወጋዕታ ክራኸበን። ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክትታልኩም ኣዘየመስግን ምስ ተረፉ መርባቶ ኤርቲቪ ሓድገኩም ብወገነይ ግን ሰላም።

ኣጉራዊ መዓልቲ ኣከባቢ ካብ ዓመተ 1973 ሒዛ ወትሩ ከበድቲ ለበዋታትን መጠንቀቕታታትን መደባት ትግባረ ንድሕነት እናሕለፈት ክትበዓል ዝፀንሐት መዓልቲ እያ። ኣከባቢ ማለት ህይወት ማለት ክንዲ ዝኾነ እዛ መዓልቲ ኣብ እትበዓለሉ ወትሩ ቀጸልነት ህይወት ኣብ መሬትና ኣብ ናይ ቀረባን ርሑቕን መጻኢ ዘንጸላሉ ሓደጋታት ንምምካቱ ክትግበሩ ዝግብኦም መደባት ብደረጃ ዓለም ዝለዓሉላ ኣገዳሲት ዕለት እያ። እዛ ዕለት ጥዕና ደቂ ሰብ ኣብ ጥዕና ኣከባቢ ከም ዝምርከስ ተዘኻኽረና። ምስ ኣከባቢ ንገብሮ ውስሰ እውን ካብ ኣከባቢ ኣብ ንቐስሞ ፍልጠት ከም ዝምርኮስ እተዘኻኽረና ዕለት እያ። ምውሳኽ መጠን ሙቐት እንነብራ ዘለና ዓለም ሓደ ካብ ቀንዲ ብድሆታት ኮይኑ ይርከብ። ካብ 2015 ዓ ም ክሳብ 2026 ኣብ ዘሎ ዓመታት ኣብ መጠን ሙቐት ዓለምና ዝኾነ ለጠቕታ ዘይተረኣዩ ምዃኑ ካብቲ ኣሰካፊ ዝገብሮ እዩ። ዛጊት ሃገራት ዓለም ነቲ ዝውስኽ ዘሎ መጠን ሙቐት ዓለምና ኣብ ዘለዎ 1.1 ክሕፀር ክሳብ 2100 ዓ ም ካብ 1.5 ጥራይ ክሕፀር ዝብል እዩ። ነዚ ምውሳኽ ሙቐት ንምድራት ከዓ ሃገራት ኣብ ነፍሲ ወከፍ ፅላታት ተጠቃምነት ቅራይ ነዳዲ ከጉድላ ካብ ዝሰማምዖኦ ድሮ 11 ዓመት ኣቕፂሩ ይርከብ። መጠን ምውሳኽ ሙቐት ኣብ ዓለም ምስ ምምፃእ ኢንዱስትርያዊ ሰውራ ዝተተሓሓዘ እዩ። ኢንዱስትርያዊ ሰውራ ኣብ 1850ታት ዝጀመረ ኮይኑ እቲ ካብተን ኢንዱስትሪታት ዝተፋእ ትኪ ማለት ካርቦን ዳይኦክሳይድ ኣብ ክሊ ኣየር ንነዊሕ እዋን ናይ ምፅናሕ ዓቕሚ ኣለዎ። ትፋእ ትኪ ካርቦን ዳይኦክሳይድ ካብ ፀሓይ ናብ ምድሪ በፂሖም ከም እንደገና ኣብ ገጽ ምድሪ ዓሊቦም ናብ ህዋ ክምለሱ ዝግብኦም ጭራ

ታ ፀሓይ ንኸይወፁ ይጋርዶ እሞ በዚ መጠን ሙቐት ዓለም ልዕሊ ንቡር ክኸይድ ከም ዝተቐሰበ ተመራመርቲ ይገልጹ። ምውሳኽ ሙቐት ምድሪ ኣብ ኣከባቢ ከበድትን ተጸላለውትን ጸገማት እዩ ዘኸትል። ሓደ ኻብኦም ኣብ ንፍቀ ክብታት ዝርከብ ኩምራ በረድ ምምካኽ እዩ። ምምካኽ በረድ ብግዲኡ ኣብ ማያዊ ክፋል ዓለምና ምውሳኽ ጽፍሒ ባሕሪ ይኸትል። ከም ሳዕቤኑ ኣብ ግማግም ባሕሪ ዝርከባ ኸተማታት ግዳይ ዕለቕልቕን ምድምሳስን ይኾና። ኣብ ጨፋት ምድሪ ዝርከብ ኩምራ በረድ ብባህሪኡ ዓቢጡ ሒዝዎ ዝጸንሕ ካርቦን ዳይኦክሳይድ ምስ ምካኹ ናብ ክሊ ኣየር ይትፋእ። እዚ ኸዓ ምውሳኽ ናይ ሓምላይ ገዛ ጋዛትን ምውሳኽ ዓለማዊ ዋዕን የነሃህር። ብተመሳሳሊ እውን ምውሳኽ ናይ ጽፍሒ ባሕሪ ዝያዳ ካብ ማያዊ ክፋል ካርቦን ከም ዝትፋእ ይገብር። ውቅያኖሳትን ባሕርታትን ኣጻምእ ናይ ማያዊ ክፋል ተባሂሎም ይጥቀሱ እዮም። ምክንያቱ እቲ ዝበዝሐ ዝርግሐ ናይ ህይወታውያን ኣብ ማያዊ ክፋል ኣብ ገማግም ባሕሪ ስለ ዝርከብ። ምውሳኽ ጽፍሒ ባሕሪ ንገማግም ባሕሪ መዓሙቕ ውቅያኖስ ስለ ዝቕይሮ ኣብ ገማግም ባሕሪ ክህልዎ ዝግብኦም ህይወታውያን ይጸንቱ። ብመጠን ከዓ ካብዞም ዝሞቱ እሞ ዝመሽመሹ ህይወታውያን ዝወፅእ ካርቦን ኣብ ማያት ፋሒሉ ይዝርጋሕ። ኣብ ዑደት ማይ ከዓ ምስቲ ሃፋፊ ናብ ክሊ ኣየር ዝኸይድ ጋዝ ናብ ኣትሞስፌር ይጽምበር። ከም ጋዝ ሓምላይ ገዛ ኮይኑ ከዓ ሙቐት ምድሪ ከም ዝውስኽ ይገብር። ብኻልእ እውን ምምዝባል ናይ ኩነተ ኣየርን ናይ ስርዓተ ማሕድሮ ይኸትል። እቲ ምንታይ ሲ ህይወታውያን ንሓድሕዶም ተመላሊኦም ስለ ዝነብሩ ህይወታዊ ብዙሕነት ከም ኣምር ንኹሉ ህይወት ዘለዎ ፍጡር ማለት ኣብ ኣየር ማያትን መሬትን ዝነብሩ ብዓይንና ዘይረኣዩ ነፍሳት፣ ዓበይቲ ኣግራብን እንስሳታትን ከምኡውን ኣብ መንጎዞም ህይወታውያንን ዝነብርሉ ስርዓተ መሓደሮን ዘሎ ዝምድናታትን ዘጠቓልል እዩ። ብደረጃ ዓለም ኣስታት 8 ሚልዮን ጅራት ከም ዘለዉ ዝጥቀስ ኮይኑ ካብዚኦም እቶም ኣስታት 1 ሚልዮን ጅራት ብግቡእ ዝተጸንዑን ዝተሰነዱን ምዃኖም ዝተኻየዱ መጽናዕትታት ይሕብሩ። እዚ ይኹን ዳ እምበር ካብዞም ዝተሰነዱ ጅራት ኣስታት 25 ሚታዊት ኣብ ኣዝዩ ሓደገኛ ኩነታት ይርከቡ። ንኣብነት ንምጥቃስ ልዕሊ 40 ሚታዊት ምድሪ ማያውያን፣ 33 ሚታዊት ዕምባባታት ባሕሪ፣ 33 ሚታዊት ናይ ኣብ ባሕሪ ዝነብሩ መጥበውቲ እንስሳታት፣ ብተወሳኺ ዝተፈላለዩ ሓሸራታት ኣብ ምጽናት ከም ዝርከቡ መጽናዕትታት ይሕብሩ። ኣብዚ ሕጂ እዋን ቀንዲ ጠንቂ ምጽናት ህይወታዊ ብዙሕነት ኮይኑ ዘሎ ጽልዋ ክሊማዊ ለውጢ እዩ። ብሰንኪዚ ሙቐት ዓለም ብዝለዓለ ደረጃ እናወስኸ ይርከብ። ክሊማዊ ለውጢ ኣብ ጽላት ሕርሻ እውን ዓብ ጉድኣት የውርድ ከም ዘሎ ይፍለጥ። ልዑል መጠን ሙቐት ካብ ንቡር ወጻኢ ምዝንባል ዑደት ህይወት ክነእካል ምቅይያር ወቅቲ መጠንን ዝርግሐን ዝናብ ብብዝሒ ምጭጫሕን ምዝርግሐን ናይ ዝተፈላለዩ ባልዓት ከም ፀህያይ፣ ተህዋስያን ተጓዳእቲ ሓሸራታት ብብዝሒ ምስፍሕፋሕ ሕማማት ምጥቃስ ይከኣል። ብተወሳኺ ብሰንኪ ዕልቕልቕን ደርቅን ፍርያምነት ሓመድ ይጎደል። ብሓፈሽኡ ሕርሻዊ እቶት ብዓይነትን ብዝሕን የንቆልቆል። ጥዑይ ስርዓተ ማሓድሮ ብምፍጣር ብዝሒ ትፋእ ካርቦን ብምቕናስ ኣከባቢ ዘውሕስ ዕቀባ ህይወታዊ ብዙሕነት ሓደ ካብ ተፈጥሮኣዊ ምክልኻል ሳዕቤናት ሙቐት ምድሪ ኮይኑ ክስርሓሉ ጸኒሑሎ። ተፈጥሮኣዊ ምክልኻል ክበሃል እንከሎ ኣግራብ፣ ማያት፣ ጀቕጀቓት ወዘተ ብምዕቃብ ኣብ ምጉዳል ትፋእ ጋዛት ሓገዝቲ ምግባር ማለት እዩ። ኣብ ስርዓተ ማሓድሮ ዝተመርኮሰ ምርዓም ክሊማዊ ለውጢ ምክያድ ማለት ኣብ መሬት ይኹን ኣብ ገማግም ባሕሪ ናይ ምግራብን ዳግመ ምግራብን ምምስራት ሕዛእትታት ከም ኣብነት ምጥቃስ ይከኣል። ብውዕል ህይወታዊ ብዙሕነት ማለት ብዋዕላ ኩንሜን ሞንትሪያል 30 ሚታዊት ካብ መሬት፣ 30 ሚታዊት ካብ ባሕሪ ዝሽፍን ሕዛእትታት ክምስረት ተበግሶታት ይካይዳሎ። ተጻዋርነት ክሊማዊ ለውጢ ንምብራኽ ኣብ መንጎ መሬታዊ ስርዓተ ማሓድሮ ምትእስሳራት ብምፍጣር ጅራት ካብ ቦታ ናብ ቦታ ክንቀሳቐሱን ጀነቲካዊ ብዙሕነት ብምምሕያሽ ተጻዋርነት ንኸጥርዩ ኩነታት ምምቻእ ኣገዳሲ ምዃን እዩ መጽናዕትታት ዘረድኡ።

ኣትክልቲ ነቲ ኣብ ኣየር ዝርከብ ካርቦን ዳይኦክሳይድ ኣብ ጉንዶም ጨንፈሮም ሰራውሮምን ኣብ ሓመድን ይኽዝንዎ። ስለዚ ዱር ንክሊማዊ ለውጢ ኣብ ምቁፅፃር ዓብዪ ኣስተዋፅኦ ኣለዎ። ተወሳኺ ኣትክልቲ ንማይ ኩዕታት ይከላኸሉ፣ ፍግረ መሬት ይከላኸሉ፣ ትሕተ ማይ የህብትሙን ንእንስሳ መሮር ምቹ ባይታ ይፈጥሩን። ከምኡ ውን ብምንፅር ቀረብ መግቢ ፅላልን ቀረብ ፀዓትን ብምሃብ መነባብሮ ኣብ ምምሕያሽ ዓብዪ ተራ ይፃወት። ኤርትራ ሓንቲ ካብተን ኣብ ዓለማዊ ዋዒ ዝውስኹ ጋዛት ኣዝዩ ድሩት ዓቕን እትፍኑ እያ። ምስተን ብዙሕ ጋዝ ዝፍንዋ ካልኦት ሃገራት ክነፃፀር እንከሎ ኣዝዩ ውሑድ እዩ። እዚ ከምዚ ኢሉ እንከሎ ክሊማዊ ለውጢ ዘስዓቦ ብዙሕ ጉድኣት ግና ከምተን ካልኦት ሃገራት ብማዕርያ እትካፈሎ ዘላ ዘይስሩዕ ዝናብ፣ ተደጋጋሚ ደርቂ፣ ፍግረ መሬት፣ ምንካይ ሕርሻዊ ፍርያምነት፣ ሕፅረት ማይን ካልእን ንህይወት ብዙሕ ህዝቢ ብኣሉታ ጸሊይዎ እዩ። ብፍላይ ድማ ነቶም መነባብሮኦም ኣብ ዝናብ ዝተመርኮሰ ሕርሻን መጓሰን ዝመርሑ ክፋል ሕብረተሰብ። እዚ ኩነታት ብዓብኡ ነቲ ሰፊሕ ዓለማዊ ዘይፍትሓውነት ዘንጸባርቕ እዩ። ብዙሓት ካብተን ኣብ ክሊማዊ ለውጢ ድሩት ተራ ዘለዎን ሃገራት እተን ቀንዲ በቲ ሳዕቤን ዝተጎዳየን። እዚ ሓቂ ከምዚ ኢሉ እንከሎ ኤርትራ ከባብያዊ ምክልኻልን ዘላቒ ምሕደራ መሬት ንምውሓስ ልዑል ተወፋይነት ዘንጸባርቕ ሃገራዊ ፖሊስን ኮምስተረቱ ሰፊሕ ተበግሶን ገይራ እያ።

ኣብዚ ሓለፉ ዓመታት መንግስቲ ኤርትራ ኣንጻር ክሊማዊ ለውጢ ዘስዓቦ ጉድኣት ከም ምብሕጓግ መሬት ንዝኣመሰሉ ሳዕቤናት ንምምካት ጽዑቕ ወፍሪ ኣብ ምዕቃብ ማይን ሓመድን ከካይድ ጸኒሑ እዩ። ከም ውፅኢቱ ኣብ ብዙሕ ከባቢታት ፍግረ መሬት ንምክልኻልን ማይ ንምዕቃብን ዝተፈላለዩ ስራሕ

ሕብረተሰባት ንምምላስ ሸፈነ ኣግራብ ብሓምላይ ወፍሪ ምትካል ኣግራብ ምሕራም ሕዛእቲ መሬትን ኮምሰረቱ መደብ ምግራብን ገለ ካብቲ ዝጥቀስ ኣብነት እዩ። ብወፍሪ ክረምታዊ ማእቶት ማሕበር መንእስያት ምምሕዳር ከባብን ከም ዝሳተፍዎ ዓመታዊ ምትካል ኣግራብ ገለ ካብቲ ምድረበዳነት ንምምካትን ሕውየት ኣከባቢ ንምርግጋፅን ዝካየዱ ነጥፈታት እዮም። ሓደ ካብቲ ፍሉጥ ፖሊሲ ኣብቲ ምጉዳል ፍርያምነት ዝተረኣየሉ ኣከባቢ ንዝተወሰነ ዓመታት ሕሩም ሕዛእቲ ምትእታውን ምቑራፅ ገረብ ብፅኑዕ ዝኽልክል ሕጊ ምፅራቕ እዩ። እዚ ከዓ ባህርያዊ ሕውየት ኣብ ምርግጋፅ ዓብዪ ግደን ኣስተዋፅኦን ዘለዎ እዩ። እዚ ስጉምቲ ኣብ ብዙሕ ኣከባቢ ዕውት ምምላስ ናይ ህወታውያን ብዙሕነትን ምንካይ ፍግረ መሬትን ኣምፅኡ እዩ። እዚ ተበግሶ ዘረጋግፀ እንተሎ ኣከባብያዊ ሕውየት ክመፅእ ዝኽእል ህዝቢ ምስ ትካላት መንግስቲ ብምውሃድ ሓቢሩ ምዝሰርሕ እዩ። ፖሊሲ መንግስቲ ኤርትራ ኣብ ኣከባቢ ነቲ ኣብ መንጎ መሬት ማይ ዱርን ክሊማን ዘሎ ጥቡቕ ዝምድና ኣፍልጦ ዝህብ እዩ። ኤርትራ ኣብ ዲጋታት ምትእታው መስኖኣዊ ስርዓተ ሕርሻ ምሕደረ ማይ ኩዖን ብዝገብረቶ ወፍሪ ሳዕቤናት ድርቂ ኣብ ምንካይን ውሕስነት መግቢ ኣብ ምርግጋፅን ዝነኣድ ዓወት ኣረጋጊፀ እያ። ፍረናይ ዝተበግሶ ከዓ ኣብ ኣከባብያዊ ዘለቕነት ጥራይ ዘይኮነስ ኣብ ማሕበራውን ቁጠባውን ምዕባለ ተራ እዩ። ምክንኻን መሬትን ምግራብን ተራ ኣከባብያዊ ንጥፈታት ጥራይ ዘይኮኑስ ወሰንቲ ስጉምቲ ክሊማዊ ለውጢ እዮም። ጥዑይ ሓመድን ዱርን እቶም ቀንዲ መሳርሒ ባህራውያን መከላኸሊ ኣንጻር ክሊማዊ ለውጢ እዮም። ኣበርክቶ ናይ ነፍሲ ወከፍ ዝህነፅ ከትሪ፣ ነፍሲ ወከፍ ትትከል ገረብ፣ ነፍሲ ወከፍ ሕውየት ዝተገብረላ መሬት፣ ጥዕቲ ፕላኔትን ውሑስ ኣግባር ዘለዎን ሃገራት ካብተን ኣዝየን ተቐላዕት እየን። ኤርትራ ወላ እኳ ኣብ ዓለማዊ ልቀት ሓምላይ ጋዝ ኣዝዩ ውሑድ ኣበርክቶን ተገበረት ብሰንኪ ዘለዋ ጂኦግራፊያዊ ኣቀማምጣን ንሱ ዘኻትሎ ደርቅን ሓውሲ ደርቅን ኩነታት ኣየር ንፅልዋታት ለውጢ ክሊማ ኣዝያ ተቐላዒት ይገብራ። ካብቶም ምስ ለውጢ ክሊማ ዝተኣሳሰሩ ብዙሓት ኣከባብያዊ ብድሆታት ዘይግቡእ ምሕደራ ጓሓፍ ኣብ መላእ ዓለም እናዓበየ ዝኸይድ ዘሎ ጉዳይ ኮይኑኣሎ። ዘይግቡእ ኣተሓሕዛ ምሕደራን ጓሓፍ ብቐጥታን ብተዘዋወርን ኣብ ምድዋን ኣከባብን ልቀት ሓምላይ ጋዝ ዝጠንቁ ዓለማዊ ዋዒ ኣበርክቶ ኣለዎ። ጓሓፍ ኣብ ቃልዕ ቦታ ምድርባይ ማለት ኦፐን ዳምፒንግ ምንዳድ ከምኡውን ድኹም ምሕደራ ሓደገኛ ጓሓፍ ከም ፕላስቲክ ተጎዳእቲ ጋዛት ናብ ኣከባቢ ኣየር ይለቅቕ፣ መሬትን ሃብቲ ማይን ይብክል፣ ንጥዕና ህዝቢ ድማ ብኣሉታ ይጸልዎ። ዝምሽምሽ ወይ ድማ ኦርጋኒክ ጓሓፍ ኣብ ቃልዕ ብግቡእ ኣብ ዘይተማሓደረ ምጓሓፍ ቦታታት ክብስብስ እንከሎ ሚቴን ጋዝ የፍሪ። እዚ ድማ ሓደ ካብቶም ንዓለማዊ ዋዒ ኣበርክቶ ዝገብሩ ሓያላት ጋዛት ሓምላይ ገዛ እዩ። ብተመሳሳሊ ኣብ ክፉት ቦታታት ጓሓፍ ፕላስቲክን ካልእ ንብረትን ምንዳድ መርዛማት ጋዛት ይኹን ሓምላይ ጋዛት ከም ካርቦን ዳይኦክሳይድ ናብ ኣየር ይለቅቕ። ኣብዚ ከይተሓፅረ ድኹም ምሕደራ ጓሓፍ ንስርዓተ መትረብ ፈሳሲ ፅሩይ ወይ ረሳሕ ማይ፣ መሬት ሕርሻ፣ ንስርዓተ ማሕድሮ ባሕርን ፅሬት ከተማ ብኣሉታ ይጠልዎ። ስለዚ ብዝግባእ ዘይተማሓደረ ጓሓፍ ኣብ ስነ ማሕደሮ ዘይፅንዑነት ብምፍጣር ነቲ ባህሪ ዘፅንሖ ሚዛናውነት ብምምዝባል ክሊማዊ ለውጢ የብእስ።

ንኤርትራ ግቡእ ምሕደራ ጉሓፍ ኣከባብያዊ ሓላፍነት ጥራይ ዘይኮነስ ኣገዳሲ ኣካል ናይ ክሊማዊ ስጉምትን ዘላቒ ሃገራዊ ልምዓትን እዩ። ሓላፍነታዊ ኣሰራርሓ ምሕደራ ጉሓፍ ብከላ ከጉድል፣ ጥዕና ህዝቢ ከመሓይሽ፣ ተፈጥሮኣዊ ሃብቲ ክዕቀብ፣ ብዙሕነት ህወት ክከላኸልን ለውጢ ክሊማ ኣብ ምቅላል ኣበርክቶ ክገብርን ይኽእል። ብሃገር ደረጃ ንዕቀባ ኣከባቢ ዝምልከት ዝወፁ ኣዋጃት ይኹን ሕጋዊ መሳርሒታት ከምኡውን ብቐጥታ ናብ ምሕደራ ጉሓፍን ፌስታል ናድሂቡ ዝረቐቑ መምርሕን ሕጋዊ ምልከታን ብፖሊሲ ደረጃ ሓደ ዓብ ዓወት እዩ። ዘለዋና ፕላስቲክ ዳግማይ ዝጥቀማን ዝሕደሳን ዝምስራሓን ትካላት ከምኡውን ብንኡስ ዓቕሚ ማለት ብሚኒስትሪ ሕርሻ ይኹን ካልኦት ውልቀውያን ፅላታት ዝተበገሰ ናይ ኮምፖስት ባህርያዊ ድኹዒ ምምስራሕ ንጥፈታት ኣብ ምጉዳል ጓሓፍን ልቀት ሓምላይ ጋዝን ዘለዎ ተራ ዓብዩ። እዚ ኣብ ቦትኡ ኮይኑ ግና ዘለና ትሕቲ ቅርፂ ምሕደራ ጓሓፍ ካብ ምጥርናፍ ኣትሒዙ ክሳብ ናይ መወዳእታ መወገኒ ብመንፅረቲ ክኾኖ ዘለዎ

ካልእ ኣገዳሲ ስጉምቲ ድማ ዝተጠቀምናሉ ንዋት ኣብ ክንዲ ብቕፅበት ምድርባይ ዳግማይ ምጥቃም ወይ ዳግማይ ክጥቀሙ ንዝኽእሉ ትካላት ምሃብ እዩ። መብዛሕትኡ ግዜ ጥርሙዝ፣ ብርጭቆ፣ መዐሸጊ ሊሊ፣ ወረቓቕትን ንዝተፈላለየ ዕላማታት ዳግማይ ክንጥቀመሉ ይከኣል። እዚ ድማ ነቲ ናብ መጓሓፊ ቦታታት ዘምርሕ መጠን ጓሓፍ ይንክዮም። ከም ሳልሳይ ስጉምቲ ክጥቀስ ዝኽእል ናይ ዳግመ ምሕዳስ ዓቕሚ ምብርኽ እዩ። ከም ወረቐት፣ ፕላስቲክ፣ ብርጭቆ ዝኣመሰሉ ንብረታት ዳግማይ ተሓዲሶም ኣብ ካልእ ኣድላይ መዓላ ከም መስርሒ ቱቦ፣ ሻንኬሎን ካልኦትን ክውዕሉ ይከኣል። ስለዚ ንምንካይ ተፈጥሮኣዊ ሃብትን ምንካይ ብከላን ይሕግዝ። ከም ተረፍ ምግብን ቆፅልን ዝኣመሰሉ ኦርጋኒክ ጉሓፉን ብግቡእ ክመሓደሩ ይግባእ። ኣብ ክንዲ ንኩሉ ጉሓፍ ብሓባር ምሕዋስ እሞ ኣብ ጥቕሚ ከይውዓለ ዝበላሾ ናይ መግቢ ተረፍ ጉሓፍ ተፈላለዩ ኣብ ጀርዲናትን ሕርሻን ንኮምፖስት ወይ ተፈጥሮኣዊ ድኹዒ ወይ ንመመጨው ፀዓት ባዮጋስ ክውዕል ይኽእል። ብተወሳኺ ኣብ ሕብረተሰብ ንፅሬት ከባቢታት፣ ኣብያተ ትምህርቲ፣ ዕዳጋታት፣ ገማግም ባሕርን ህዝባዊ ቦታታትን ዝዓለመ ህዝባዊ ጎስጓሳት ብምክያድ ኣብ ፅሬት ኣከባቢ ንቕሓት ብምዕባይን ክሳተፉ ብምግባርን ኣብ ምሕደራ ጉሓፍ ዓብ ሓገዝ እዩ። ሃገራዊ ኣበርክቶ ንክሊማዊ ስጉምቲ ኤንዴሲስ ንስጉምትታት ምግታእ ማለት ሚቲጌሽን ምልዓብን ኣዳፕቴሽን ክሊማዊ ለውጢ ኣብ ዝተፈላለየ ፅላታት እንተላይ ኣብ ምሕደራ ጉሓፍ ኣጉሊሑ የርኢ። ስጉምትታት ምግታእ ክሊማዊ ለውጢ ኣብ ምንካይ ልቀት ሓምላይ ጋዝ ዘተኮረ እዩ። በዚ መንፅር ዘቤታዊ ከማኡውን ኢንዱስትራውን ግቡእ ምሕደራ ጉሓፍ ዘካተቱ ልምድታት ኣካል ምግታእ ክሊማዊ ለውጢ እዮም። ኣብ ምሕደራ ጉሓፍ ሓደ ኣገዳሲ ስጉምቲ ምግታእ ጉሓፍ ኣብ ቃልዕ ቦታ ዘይምንዳድን ዘይምጉሓፍን ክኸውን ከሎ፣ እቲ ካልኣይ ድማ ምጉዳል ጉሓፍ ዳግመ ምጥቃምን ምሕዳስን ምምስራሕን እዩ። ከም ተወሳኺ ኣብ ግቡእ ምሕደራ ጉሓፍ ዝግበሩ ንጥፈታት ኣብ ናይ ምርዓም ስጉምትታት ማዕረ ማዕሪኡ ኣገደስቲ ኮይኖም ይጥቀሱ። ኣብ እዋን ብርቱዕ ዝናብን ውሕጅን ብዝግባእ ዘይተመሓደረ ጉሓፍ መርበብ ረሳሕ ማይ ክዓፅዎን ኣብ ከተማታት ሓደጋ ውሕጅ ክውስኽን ይኽእል። ስለዚ ምሕያል ምእካብ ጉሓፍ፣ ምሕላው ትሕተ ቅርፂ ረሳሕ ፈሳሲ ኣብ ምፅዋርን ምጉዳልን ብክሊማዊ ለውጢ ንዝመፅእ ሳዕቤንን ሓደጋን ብቐሊሉ ኣብ ምርዓም ኣበርክቶ ክህልዎ ይኽእል። ብተወሳኺ ጉሓፍ ብዝግባእ ምዝመሓደር ብከላን ምብራስን ብምቕናስ ፅኑዕ ስነ ማሕድሮ ክህልዎ ይገብር። ጥዑይ ስነ ህይወት ድማ ንፅልዋታት ለውጢ ክሊማ ዝያዳ ዝፀወርን ማሕበራውን ቁጠባውን ረብሓታት ኣብ ምሃብ ይቕፅል። ኣጀንዳ ወይ ሓላፍነት መንግስቲ ጥራይ ክረአ የብሉን። ነፍሲ ወከፍ ዜጋ ብዝወስዶ ቀለልቲ መዓልታዊ ስጉምትታት እዩ ዝጅመር። ምምዕባል ዝተወደደ ስርዓተ ጉሓፍ፣ ምምሕያሽ ትሕተ ቅርፂ፣ ምትብባዕ ተሳትፎ ውልቃዊ ፅላት ኣብ ንጥፈታት ዳግማይ ምሕዳስን ምምስራሕን፣ ዘየድሊ ሃልኪ ምንካይ፣ ምትእታው ንከባቢ ዝምችኡ ቴክኖሎጂታት፣ ፅሬት ህዝባዊ ቦታታት ምሕላው ኣብ ዘለቕነት ኣከባብን ምፅዋር ክሊማን ግብራዊ ኣበርክቶ ኣለዎም። ኣብ መወዳእታ ስጉምቲ ክሊማ ኣብ ኩሉ ደረጃታት ሕብረተሰብ ዝሓየለ ህዝባዊ ንቕሓትን ግብራዊ ከባብያዊ ሓላፍነትን የድሊ። ኣብያተ ትምህርቲ፣ ትካላት መንግስቲ፣ መምሕዳራት ከባቢ፣ ትካላት ንግዲ፣ ማሕበራት መንእስያትን ደቂ ኣንስትዮን ውሑስ ምሕደራ ጉሓፍን ምሕደራ ከባብን ኣብ ምውሓስ ዓብ ተራ ክፃወቱ ይኽእሉ። ዓለማዊ መዓልቲ ኣከባቢ ቅፅበት ንኣከባቢ ናው ፎር ክላይመት ዝብል እዋናዊ ጭርሖ ሒዛ ተዘኪራ ውዒላ ኣላ። ኩሉና ከም ውልቀ ስድራ ኮምን ሕብረተሰብን ሃገርን ኣብ ቀረባና ኣብ ዝርከብ ንቕሓት ዘበግሶ ንጥዕናን ድሕነትን ኣከባቢ ዘውሕስ ስጉምቲ ብዓቕምና ንውሰድ። ነዛ እንነብራ ምድሪ ነሕውያ ተመሊሳ ንወለዶታት ህይወት ክትመጡ ዓቕምና ነበርክት። ኩነታ ኣከባቢ እንነብራ ዘለና ምድሪ ናብ ዝኸፍአ ደረጃ ከየምርሐ ቅፅበታውን ተኸታታልን ስጉምትታት ምውሳድ ኣማራፂ ዘይብሉ መፍትሒ እዩ።

0: ተን ጥራይ ዝነበሮ ውሱን ዓቕሚ ሰብን መሳለጥያን ክቕፅል ኣድማዒ ስለ ዘይነበረ ሓድሽ ኣወዳድባን ቅርፅን ክተኣታቶ ነይርዎ። በዚ መሰረት ድማ ብርክት ዝበሉ ኣባላት ካብ ዝተፈላለየ ኣሃዱታት ናብ ባሕርያ ከም ዝፅንበሩ ተገይሩ። እዞም ናብ ባሕርያ ዝተፀንበሩ ሓደስቲ ኣባላት ወላ እኳ ናይ ባሕርያ ፍልጦ እንተ ዘይነበሮም ዝተፈላለየ ሞያዊ ብቕዓት ስለ ዝነበሮም ነቲ ኣብቲ ትካል ዝነበረ ሃጓፋት ኣብ ምሽፋን ይኹን ነቲ ድሮታቲ ክብል ዝፀንሐ ናይ ባሕሪ ጉዕዞ ዘድልዮ ሓደስቲ ኣሃዱታት ኣብ መምስራትን ኣብ መስፍሑን ባይታ ፈጢሮም። ምስ ምፅምባር ናይዞም ሓደስቲ ተጋደልቲ ኸዓ ባሕርያ ቅድሚኡ ዘይነበሮ ብቐጥታ ምስቲ ናይ ባሕሪ ስራሕ ዝተኣሳሰር ኣርባዕተ ኣካላት ብምቓም ኣብ ስዋኪን ስርሑ ብዝሰፍሐን ዝማዕበለን ደረጃ ጀሚሩ።
1: ናይ 79 እዋን ዝመፀናሉ ብርክት ዝበሉ ሰባት ኢና ነርና ኣብቲ እዋን ናብ ባሕርያ ዝተፀንበርና ማለት እዩ። ከም ቁፅሪ ይኹን ወላ ከም ዓቕሚ ኣብ ሓይሊ ባሕሪ ብፍላይ ድማ ብቁፅሪ ኣባላት እንተደኢኻዮ ኣዝዩ ካብ 30 ንታሕቲ ቁፅሪ ይፀኒሕና። እቶም ኣብቲ እዋን ዝተፀንበርና ድማ ምናልባሽ 10-12 ቢልና ንበፅሕ ንኸውን። ስለዚ እቲ ዓቕሚ ሰባት ከምዚ ዝገለፅኩልካ እዩ ነይሩ። ካልእ ኣብቲ እዋን ከመይ ፀኒሕኩም ሓይሊ ባሕርን ዝብል ዓይዲ ባሕሪ ዳርጋ ከም ሓደ ኣካል ኮይኑ እዩ ዝሰርሕ ንፀኒሕና እዋን ኩሉ ዕማማቱ ማለት እዩ። ባሕርያ ተባሂሉ ጥራይ ዝፅዋዕ ነይሩ። ባሕርያ ተባሂሉ ሓደ ሓላፊ ኣለዎ፣ ምክትል ኣለዎ፣ እተን መራኸብ ናይ ገዛ ርእሰን ካፕቴናት ኣለውዎን። ካብዚ መገዲ ዕማማቶም ካይዱ ነይሮም። ምስ ምምፃእ ናህና ዝተኣሳሰረ ኣብቲ እዋን ሓድሽ ኣቃወማ ናይ ባሕርያ ተካይዱ። እቲ ሓድሽ ኣቃወማ ምክፍፋል ናይ ስራሕ ማለት እዩ። ምክፍፋል ናይ ስራሕ ማለት ድማ ባዕሉ ንገዛ እርሱ እቲ ናይ ባሕሪ ምንቅስቃስ ዝበሃል ወይ ድማ ምውፋር ናይ መራኽብ ዝበሃል ሓደ ከም ሓደ ኣካል ቆይሙ ጋራጅ ዝብል እውን ናይ ፅገና ናይ መራኽብ ከም ካልኣይ ኣካል፣ ሳልሳይ እውን ናይ ፅርበት ዕንፀይቲ ዝበሃል ሓደ ከም ኣካል ቆይሙ፣ ራብዓይ ትምህርትን መፅናዕትን ዝበሃል እውን ከም ኣካል ቆይሙ ማለት እዩ። ካልእ ኣብ ትሕቲ ቤት ፅሕፈት ዝነጥፍ ከዓኒ ናይ ፋይናንስን ናይ ቁጠባን ከዓ ኣብ ትሕቲ ቤት ፅሕፈት ዝነጥፍ ብውሕዳት ሰባት ዝቆመ እውን ነይሩና ማለት እዩ።
2: ኣነ ኣብ ሓይሊ ባህሪ 1979 ወርሒ 9 ይመፅ። ኣብ ሓይሊ ባህሪ ክንመፅእ ከለና ማለት ገለ 10 ንኸውን ሰባት ካብ ዝተፈላለየ ኣሃዱ ካብ ተፈላለየ ኣህዱ ኢና መፂና። ክንመፅእ ከለና እቲ ሓይሊ ባሕሪ ኣብ ሱዳን እዩ ነይሩ። ኣብለት ካብ የመን መፅኡ ኣብ ሱዳን ነይሩ። ኣብ ሱዳን ኣብ ዝነበረሉ ግዜ መብዛሕትኦም እቶም ኣባላት ናይ ቀደም ነባራት ዓበይቲ ኮይኖም ብዕድመ ድፍእ ዘበሉ እዮም ነይሮም። ስለዚ ንሕና ምስ መፃና እቲ ዓቕሚ ሰብ ብዝያዳ ሓይሉ እቲ ዝመፀ ሰብ እውን ተፈላለየ ሞያ ዝነበሮ ማለት ናይ ቴክኒክ ናይ ኣካዳሚ ድሕረ ባይታ ወይ ድማ ባክግራውንድ ዝነበሮ ስለ ዝነበረ ብመጠኑ እቲ ሓይሊ ባሕሪ ብደረጃ ዓቕሚ ሰብ ክብ ዝበለሉ እዩ ነይሩ። እተን ዝነበራና ትሕዝቶ ናይ መራኽብ ኩሎ ናይ ዕንፀይቲ ኮይነን በቶም ነባራት ኣባላትን ዝእለያ ነይረን። ብመጀመርያ ግዜ እቲ ኣሃዱ ክዓቢ ስለ ዝጀመረ ከም ንኣሽቱ ወርክሾፓት ከነቑም ጀሚርና። ካብዚ ንድሓር እቲ ምዕባለ ብዘገምታ እንዳማዕበለ ወይ እንዳ ዓበየ ክኸይድ ፀኒሑ ስጋብ ዘለዎ ደረጃ ድማ ክዓቢ ክኢሉ ማለት እዩ።
3: ኣብዚ ሂሞልስስ እንታይ ዓይነት ኣቃውማ እዩ ቀይሩ ባሕርያ ንዝብል መጀመርያ ኣብ ስዋኪን ከለና ምውፋርን ጋራጅን ምስ እንዳ ዕንፀይቲ ማለት እዩ ትምህርትን መፅናዕትን ዝበሃል ነይሩና። እዚኦም እቶም ቀንዲ እቲ ምውፋር ዝበሃል ነተን ጀላቡ ኣብ ምንቅስቃሳት ናታትን ኹን ኣብ ሂወት ናታትን ኹን እንዳመራሕካን እንዳመሓደርካን ወይ እንዳዋፈርካን እዩ ነይሩ። እቲ ጋራጅ ከዓ ምክንያቱ ኣብቲ መጀመርያ ግዜ ከም ዝጠቀስክዎ እቲ ባሕርያ ዝበሃል ብ15 ኣባላት ጥራሕ ስለ ዝቆመ ብድሕሪኡ ኣብ 80ያታት ግን ካብ ዝተፈላለየ ደጀን ኹን ካብ ደጀን ቦታታት ማለት እዩ ካብ መጓዓዝያ ድዩ ካብ ህንፃ ድዩ ካብ ስንቅ ድዩ ወዘተ ወዘተ ዝኣመሰለ ዝተፈላለዩ ኣባላት ክንመፅእ ክኢልና። ምስ ምምፃእ ናይዞም ክእላታት እዚኣቶም ወይ ናይዞም ኣባላት እዚኣቶም ምስ ሞያታት ዝተኣሳሰር ኮይኑ እቲ ሞያ እንታይ እዩ? ምስ ቴክኒክ ዝተኣ

0: ዛሰር ናይ ጋራጃት ድዩ ናይ እንዳ ዕንጨይትን ከምኡ ከዓ ምስ ዝተፈላለየ ምስ ደረጃታት ናይ ዓቕሚ ሰባት ናይ ምልዋጥ ተባሂሉ ከዓ እቲ ትምህርቲ መፅናዕትን እውን ኣቑምና ኣብዙ ጌርና ማለት እዩ።
1: ኣብ 1980 ብዘይካቶም ኣቐዲሞም ካብ ዝተፈላለየ ኣኻዶታት ዝመፁ ሰብ ሞያ ብዕድመ ንኣሽቱ ግን ከዓ ንሓዋሩ ንባሕርያት ስረት ክኾኑ ዝኽእሉ ተምሃሮ ቤት ትምህርቲ ሶራ ዝኾኑ ፊተውራሪ ናብቲ ኣኻዱ ተጸንቢሮም። እዞም ተምሃሮ ናብ ባሕሪ ኣብ ዝተጸንበረሉ ግዜ ኣይሽንኳይ ድዋ ፍልጦ ናይ ባሕሪ ክነብሮምስ ብዓይኖም እውን ባሕሪ ርኦም ዘይፈልጡ ዝነበሩ እዮም። ኣካዳምያዊ ትምህርቲ እውን ገና ዘይጸገቡ ብምንባሮም እቲ ናይ ባሕርን ኣካዳምያውን ትምህርቲ ብሓደ ክቐስምዎ ብቐንዲ እውን ካብ ተመክሮ ዝዓቢ ትምህርቲ ስለ ዘየለ ኣብ ተመክሮኦም እናበሰሉ ከም ዝኸዱ ስለ ዝተኣምነሎም ኪንኡ ዝኸይድ ናይ ምምሃር ዓቕሚ እውን ስለ ዘይነበረ ብቐጥታ ግብራውን ክልሲ ሓሳባውን ትምህርቲ እናተዋህቦም ናብ ስራሕ ከም ዝዋፈሩ ተገይሩ።
2: እቲ ዓቕሚ ሰብ ብመጠኑ ካብቶም ዓበይቲ እንብሎም ዝነበረና እቶም ዓበይቲ ዝያዳ እቲ ናቶም ኣፍልጦ ናይ ባሕሪ ልዑል እዩ ነይሩ፣ ግን ናይ ተመክሮ ስለ ዝነበረ ምስኡ ተዋሂዱ ክኸይድ ዝግብኦ ድማ ናይ ኣካዳምያዊ ድዩ ናይ ክለስ ሓሳባዊ ትምህርቲ ንምጅማር መደብ ተሓንጢፁ ኣብ 80 ገፅና ማለት እዩ መጀመርያ 80 ኣካዳምያዊ ትምህርቲ ክንህብ ጀሚርና ብፍላይ ፊተውራሪ ሽዑ ስለ ዝመፁና ገ 10 ዝኾኑ ካብ ቤት ትምህርቲ ሰውራ ነዚኦም ኣብተን መራኸብ ቅድሚ ምስካል ዝተፈላለየ ናይ ሞያ ናይ ኣካዳሚ ኣማዕቢልካ ወይ ፍልጠቶም ክብ ከም ዝብል ጌርካ እትን ጃላቡ ምስቃል እዩ ነይሩ። ኣብ ጃላቡ ድማ እቲ ፕራክቲካል ወይ ድማ እቲ ግብራዊ ትምህርቲ ካብቶም ዓበይቲ እንዳሰነቑ ንምኻት ዝብል እዩ ነይሩ።
3: ኣብ ሓይሊ ባሕሪ ብቕጥታ ዝመፃ ኩሉ ድሕሪ ተዕሊመ ውደይ ማለት እዩ 1980 ቅድሚኡ እኳ ፊተውራሪ ኮይንና ኣብ ዝተፈላለየ ቦታታት ተዕሊምና ካዲ እንተነብርና ንዕለም ተነብና ድሕሪ እዩ ብመጨረሻ ኣብ ዓራግ ተዓለምናሉ ግን ናይ መጨረሻ ናይ መወዘ ነ ኣብቲ እዋን ተወዲ 14 ዓመት እየ ነረ። ካብኡ ንሓይሊ ባሕሪ ምስ ተመደብና ኣነን ክንዳይ ድኾኑ ቅድሚትን ድሕሪትን ናይ ክልተ ዋርሕ ፍልልይ ዝነበረና መጀመርታ 10 ፊተውራሪ ዳሓር ከዓ 5 ስዒብና ማለት እዩ ናይ ዋርሕ ፍልልይ ጥራይ እዩ። ኣብ መንጎ ክልተ ወርሒ ኢና ተደሚርና እዞም ኩሎም ትምህርቲ ኣቲና ማለት እዩ ክንምሃር እቲ ሞያ ብቐንዱ ብክልተ ከፊልና ክንሪኦ ንኽእል፣ እቲ ክልስ ሓሳቡ መዳይን እቲ ግብራዊ መዳይን። ኣብዚ ከምቲ ዝገለፅኩልካ መጀመርታ ትምህርትን መፅናዕትን ብኣናያ ቆይማ ማለት እዩ። እዚ ሕጂ መሰልጠን ባሕሪ ሓይሊ ባሕሪ ደንጎሎ ዝበሃል ዘሎ ሰረቱ ካብኡ እዩ ማለት እዩ። ኣባ ብኣና ጀሚራታ ትምህርቲ በዓል ኩማንደር ዓንዶም ሃብቲ ኣብ ዓንዲ ማርያም ዓንደ ፅን ሃይሌ እድሪስ ኣብርሆም ያሲን ፋግር ዘለዎም ኮይኖም እዚኦም ናይ ክልስ ሓሳብ መምሃራና ነይሮም። ትምህርቲ ባሕሪ ናይ ክልስ ሓሳብ መምሃራና ነይሮም። መሓመድ ኣሕመድ ናኹዳ፣ ፋርሕ እብራሂም፣ ኣሕመድ ሳይቅ፣ ባስኮ ኣባድር ዓብደላ እዚኣቶም በዓል ዓብዲ ፋግር እዚኦም ከዓ ናይ ግብሪ መምሃራና ነይሮም። ልክዕ እቲ ትምህርቲ እቲ ግብራዊ ትምህርቲ ካብዞም ሰባት እዚኦም ቀሲምና ክብለካ ክእል እየ። ምክንያቱ ዳሓረይ ኣብ ስራሕ ምስ ወፈርና እውን ዝያዳ ዘሃብተምናዮ ካብ በዓል ባስኮ፣ ፋርሕ፣ ኣባድር ዓብደላ ዝወሰድና እዩ ማለት እዩ።
1: እቶም ካብ ኣሃዱታት ዝመፁ ሰብ ሞያ ድሒሮም ዝመፁ ተምሃሮ ቤት ትምህርቲ ሰውራ ምስ ተፀንበርዎም ቅድሚኡ ባሕርያ ተባሂሉ ዝፅዋዕ ዝነበረ ካብ 15 ዘይበዝሕ ቁፅር ዝነበሮ ኣሃዱ ናብ ዝተዓፃፀፈ ዓቕሚ ሰብ ክብ ኢሉ እተን ብቐጥታ ምስ ጉዕዞ ባሕርን ጀላቡን ዝተኣሳሰር ስራሓት ዘካይዳ ዝነበራ ከም ጋራጅን ዳዕንፀይትን ዝበሃል ኣካላት እውን ዋላ እኳ ኣብቲ ግዜ እቲ መሳርሒ ዝበሃል እንተዘይነበረን ነቲ ዘጋጥም ዝነበረ ብልሽት ናይ ጀላቡ ብዓቕመን እናተበላሓታ ጽገና ብምክያድ ነተን ሽዑ ዝነበረ 5 ጀላቡ ጉዕዘአን ብዘተኣማምን መንገዲ ከም ዝቕጽላ ኣብ ርእሲ ምግባር እቲ ቅድሚቲ እዋንቲ ብናይ ጎረባበቲ ክኢላታት ዝፍጸም ዝነበረ ጽገናዊ ስራሓት ብዓቕምን ክእለትን ሓደስቲ ትካላት ባሕርያ ክዕመም ኣብ ዝኽእለሉ ደረጃ ተበጺሑ።
4: ዳርጋ ንሕና ምፅእ ምስ በልና እንዲቲ ኣወዳድባ ተኻይዱ ኣነ ሸዑብቲ እዋን ሓደ መገሻ ከይደ ነይረ ድሕሪ መምላሰይ እቲ ምቓም ናይ ተታሽሙ መፅ ማለት እዩ። ሕዚ እቲ ጋራጅ ዝበሃል ንዓቕሚ ሰብ ኣዝዩ ውሕድ እዩ ነይሩ። ዳርጋ ምናልባሽ ስጋብ 7-8 ኣባላት ኢና ነርና መጀመርያ ክቆም ከሎ ዝኾነ ይኹን መበገሲ ኣይነበረናን መበገሲ ነይሩ። እንድሕር ዳ ባህል ኮይኑ ከዓ እቲ ኣብተን መራኽብ ዝነበረ መፋትሕ መፈከፍ መርከብ ናይ ገዛ እርሳ መሳርሒ ትውንን እያ። ቅድሚኡ ኣብ ሓንቲ መርከብ ሓደ ሞተሪስታ ዝበሃል ኣሎ። እቲ ሞተሪስታ ናይ ገዛ እርሱ መሳርሒ ኣለዎ ማለት እዩ። ስለዚ መፈከፍ እንተን ዝነበራና ናይቲ እዋን ጃላቡ ድማ ናይ ገዛ እርስን ሞተሪስታ ስለ ዝነበርዎን ምስም ኣብ ትሕቲ ቁፅፅሮም ዘካይድዎ መሳርሒ ነይርዎ ማለት እዩ። በዚ መሳርሒ እዚ ኢና ተበጊስና። ምናልባሽ ሽዑ ገለ መሳርሕታት ካብ ፖርስዛን እውን ተወሲኹ ቀለልቲ መሳርሕታት ማለት እዩ ብኢድካ ትጥቀመሉ ከም ኪያቤ፣ ፊሳ፣ ስቴላ፣ ከቸቢቴ ገለ መለ ዝኣመሰለ ከምኡ ምስኡ ኸማን ሓደሓደ ናይ መናኻኸሊ ናይ ትራፓኖ ፀረብቲ ከም ሞላዲስኮ ገለ መሳሊ ከዓኒ ኣብቲ እዋን ወኒና ማለት እዩ። ካብዚ ንላዕሊ ዝኸይድ ዓቕሚ ግን ኣይነበረናን።
0: ብድሕሩ እንታይ ኮይኑ መፅኡ እቲ ምቑም ናይቲ ጋራጃት ምስ መፀአ ቴክኒካል ብሙሉእ ባዕልና ክነማፀና። ምክንያቱ ሜካኒክስ ኤሌክትሪሽያንስ ነይሮም ናይ ዕንፀይቲ ፅገናታት ዝገብሩ ነይሮም። እዚኦም ኩሎም ሕጂ ኣብ ስዋኪን እቲ ጋራጅ ቆይሙ እዚ ተንጀላቡና ምስ መፃ ኣብ ገምገም ባሕሪ ውፅኢኻ ዘድሊ ናይ ፅገና ናይ ዕንጨይቲ ይካየድ ነይሩ። ናይ ሞተርታት ፅገና ካየድ፣ ናይ ኤሌክትሪክ ፅገና ካየድ ነይሩ ማለት እዩ። ስለዚ እንታይ ኮይኑ ማለት እዩ እቲ ቀደም ብካልእ ጉልበት ዝስራሕ ዝነበረ ባዕልና ነብስና ክኢልና ክንሰርሕ ክኢልና ማለት እዩ። ስለዚ ሓደ ዓብ ባይታ ሓደ ለውጢ ሕጂ እንታይ መፅኡ እቲ ለውጢ ኣባላት ምብዛሕ ናይ ናይ ባሕርያ ማለት እዩ። እቲ ለውጢ ከዓ ምስ ግብራዊ ትምህርቲ ናይ ባሕሪ እንታይ ክመፅእ ምክኢሉ ማለት እዩ ዝያዳ ለውጢ ናይ ምዕባሌ ናይ ባሕሪ ወይ ድማ ኣብቲ ባሕርስ ዝያዳ ለውጥታት ክመፅእ ክኢሉ ማለት እዩ።
5: ኣነ መጀመርያ ኣብ ሓይሊ ባሕሪ መወዳእታ 79 እየ። ኣብ 79 መወዳእታ ኣብ ሓይሊ ባሕሪ ተወዚዐ ማለት እዩ። ሕጂ እቲ መጀመርያ ዝነበር ኩሉ ዓመት ኣብ እዚ ናይ ቴንጀላቦ ምውፋር ይበሃል። ኣብዚ ግዜ እቲ ኣብኣተን ነይረ እየ። ኣብኣተን ክነብር ከለኹ ባሕሪ እናተመላለስና ዕንጨቲ፣ ዝተፈላለየ ዕንጨቲ ኣብ ባሕሪ ካብ ደሴታት ከና ኣሪና ዝረኸብናዮ ነተን ንዓና ዝኸውን ንዓና ንገብሮ፣ እቲ ዝበዝሐ ግን ናብ ኢደ ስራሓት ናብ መራፊጥ ንሰዶ ነርና ማለት እዩ። ብድሕሪ እዚ 81 ናብ እና ዕንጨቲ ኣካል ዕንጨቲ ይበሃል ነይሩ ሽዑ ናብ እና ዕንጨቲ ይምደብ ማለት እዩ። ኣብኡ ምስ ንመደብኩ ሕጂ ናይተን ዝነበራ ጀላቡ እዛ ዓራፋት ነራ ሸዑላ፣ ፍትሒ፣ ቀይሕ ባሕሪ ዝበሃላ ነይረን እታ ሓርቡን ሰዓበት ድሒራ ዘኣላ እምበር ደረ ሰላም ትበሃል ነይራ። እጂ ነዚአን መጀመርያ ካብ ባሕሪ ንውፅአን፣ ምክንያቱ ይረስሓ ካብ ባሕሪ ኣውጢእና ፀሪግና ቦያ ለኺና እስትኮ ዝግበር እስትኮ ዝተሰብረ ዕንጨይቲ ፀጊና ንእትወን። ምክንያቱ ፀገና ክበሃል ከሎ ሓደ ማይ ከይእቱ ጡጥ ትውትፎ ጡብ ምስ ተወተፈ ከዓ እዚ ስትኮ ተገብረሉ ብድሕሪ ሽዑ ናይ ባሕሪ ፍሉይ ያሎ ቦያ ንሱ ንለኽየን ንሱ ለኺና ሽዑ ናብ ሓቂ ከተውፅአንን ከተእትወንን ከለካ ሓያል እዩ። ምክንያቱ ክሽዋ ትበሃል ኣላ ሓንቲ ኣብቲ ጎድኒ ተኣቱ ንሳ ሓመድ ከይተክብታ ጀልባ ዝከላኸል ማለት እዩ። መጀመርያ ብድሕሪት ማለት ወይ ብድሕሪት ወይ ብቕድሚት ብዝጣዕመካ ማለት እዩ ብጉልቦት እናደፋእካ እየን ዝወፃ ነረን። ሽዑ ክወፃ ከለዋ ናይ ምስባር ክሳይምን የጋጥም እዩ ካብቲ ዕንጨቲ ካብኡ የጋጥም እዩ። ግን ኣውጢና ብከምኡ ገርና ፀጊና ከምቲ ዓንተ ወይ ተቆስኮ ነቲ ዝድለ ናይ ፀገና መልክዕ ፀጊና ከዓ ከምታ ዝወፅህላ ገርና ከዓ ንባሕር ትወር ማለት እዩ።
1: እተን ንዝለዓለ ዕማም ዝድለያ ዝነበራ ብዕንፀይቲ ዝተሰርሓ ጀላቡ ነቲ ክዓምኦ ዝግባኣት ስራሓት ብዘይ ዕንቅፋት ንምስላጥ ንመፀገኒ ይኹን መሐደሲ ምስቲ ውስን ዓቕሚ ናይቲ ውድብ ካብ ዕዳጋታት ገዚእካ ክተማልኣለን ዘይከኣል እዩ ነይሩ። እተን ጀላቡ ብዕንፀይቲ ስለ ዝተሰርሓ ኣብ ቀጻሊ ናይ ባሕሪ ጉዕዞ ብዘጋጥመን ናይ ባሕሪ ሓጐፅጎፅን ማዕበልን ዝስዕበለን ዝነበረ መስበርትን ጉድኣትን ድሌትን ምብልሓትን ባሕርያ ተሓዊስዎ ካብ ስራሕ ጠጠው ኣይበላን።
5: ኣውላ ካብ ፖርሱዳን ንገዝእ ንሕጠዋሉ ሰይረን

0: እቲ ቀንዲ ንሕና ንጥቀመሉ ዝነበርና ግን ሸልማን ዝበሃል እዩ። ንሱ ከዓኒ ከምቲ ቅርፂ ናይታ ጃልባ ትኽ ዝበለ ዘይኮነስ ከምዚ ኢሉ ከምዚ ዝበለ እዩ ነተን ጀላቡ ዝኸውን። ካብ በዓል ዒታሮ ካብ በዓል እዚ ዛራ ካብ ዝበዓል ሓወልዕ ክሳብ እዚ ኣግራዕ ናይ መትሕቲ መሓመድ ዲባላይ ዘሎ ክሳብኡ ከድና ኮታ እቲ ሩባታት ብኡ ዘሎ ብምሉኡ ካብኡ ከድና ንበትኽ ነርና ንበትኮ ነበርና ከዓኒ ብፋስ እዩ ብፋስ በቲኹና ዓበይቲ ጉንድታት እዩ ብመኻይን ገናፅዕና ንስዋኪናትዋ ነርና
1: ኣብቲ እዋን ዳርጋ 5-6 ዝኾና ጀላብ እየን ነረናና ካብዚኣተን ዛዕቤት ዓረፋት ትበሃል ነራህና ዓረፋት ሮልስ ሮይስ ትበሃል ሞተር ሒዛ እያ ትኸይድ ነራ ብድሕሪኣ ትስራዕ ሽዑላ ትበሃል ነራሃና ሽዑላ ከዓ ካተርፒላር ነይርዋ ሞተር ብድሕሪኣ ዝነበራ ድማ ቀይሕ ባሕሪ ትበሃል ነራ መንሱር ትበሃል ፈትሕ እዚኣተን ነረናና እዚኣተን ከዓ ጋርድነር ትበሃል ናይ ዓዲ እንግሊዝ ሞተር ነይርዎን ማለት እዩ ስለዚ እቲ ቀንዲ ስራሕና ነዚ ሞተር ናይ ብመካኒካል ፓርቲ ይኹን ብኤሌትሪካል ካልእ ንሓፂናዊ ነገራት ዘድሊ ኢና ንማልእ ነርና ዝኾነ ይኹን ንዓታተን ዘድልየን እዚ ብናይ ጋራጅ በቲ ንሕና ጋራጅ ዝነበረ እዩ ምስ ካብኡ ተፈልዩ ዘይከይድካ እቲ ናይ እንዳ ዕንፀይቲ ዝበሃል ኣሎ እንዳ ዕንፀይቲ እውን ከም ኣካል ቆይሙ ስለ ዝነበረፍቲ እዋን ከም ብቁፅሪ እውን ካብቲ ናይ ጋራጅ ዝዋሕደ ኣባላት እዮም ነሮ ሞ በዚኣቶም ከዓ እቲ ናይ ሓፂን ይኹን ናይ ዕንጨይቲ ስራሓት ኣብቲ ቦታ ቅድሚ ምብጋሰን ቅድሚ ምጓዓዘን ምርከብ እንታይ መስለካ ኩሉ ግዜ ጠጠው ኢላ ከላ እውን ብድሽታት ትገብር እያ ኣብ ባሕር ስለ ዘላ ዝኾነ ነገር የጓንፍ እዩ ጠጠው ምስ ምባል ውን ዘጓንፍ ብድሽታት ኣሎ ተንቀሳቂሳ ፀኒሓ ምስ ተመልሰት እውን ኩሉ ግዜ ሓደሓደ ለውጥታት ኣሎ ስለዚ ዝኾነ ይኹን ፀገማት ከጓንፍ ከሎ ኣብተን መራኽብ ኣብ እን ብምኻሊ ኢና ንሰርሕ ነርና
0: ኣብ ባሕሪ ንሕ ተሰይራ እዚ ናይ ዘይቲ ታኒካ ምሻ ኣሎ ናይ ዘይቲ ታኒካ ዝቐጢም ታኒካ ንዕኡ ኣቲና ኣብ ውሽጢ ባሕሪ ንግዜኡ ብጡጡን ብገለ ጨርቅን ገርና ወቲፍና ንሰዳ ማለት እዩ ሕጂ እዚ ግዜያዊ መብፅሒ ማለት እዩ እምበር ምስ ወፀት እያ ትፀገም እቲ ናይ ባሕሪ ግን ንግዜኡ ንዓዱ መእተው ኢና ንጥቀማሉ ብዛዕ ንሓያል ምክንያቱ ሓደ ገለገለ ኢኻ ባይታ ትረግጠሉ እበር ገለገለ ባይታ ዘይትረግጠሉ ኣሎ ሕጂ ኣብ ገሊኡ ከምዚ ገልካ ባሕሪ መስማር ክሳርም ትረአ ኮይኑ ኣንሳፊፍካ ዋ መቸም ድልየት ስራሕ ነይሩ ተወፋይነት ነይሩ እንታይ ሞ ኣብቲ ግዜቲ መዐቀን ይነበረን ንሱ ስለ ዝኾነ እምበር ኣብ ውሽጢ ባሕሪ ኮንካ መርከብ ክፅግን እሞ ከዓኒ ብዘይ መሳርሒ ምክንያቱ ከምዚ ሕጂ ንሪኦ ዘለና ዘበናዊ እዚ ናይ ጥለቕቲ ዝሕዝዎ ከምኡ የለን ብካ ማስኬራ ካልእ የለን ማስኬራ ጥራ ማስኬራ ጌርካ ማርቸሎ ጌርካ ኣብኡ መስማር ነታ እንታይ ሽሙ ክጥቃዓሲ ብጣዕ ንክቢድ እዩ ዝግበር ነገር ግን የለን
2: እወ እዚ ዝሓለፈ ተመክሮ ሕጂ ብቐሊሉ ብቓላት ክትገልጾ ዝከኣል ኣይኮነን እቲ ከምሁብ ዝውሰድ ጉዕዞ ሶራን ኣብኡ ዝተሓልፈ ህይወትን ኣብ ኩሉ ትካላትን ኣሃዱታትን ህዝባዊ ግንባር ዝተፈጸመን ዝተተግበረን ክትኣምኖ ዘጸግም መስተንክራት ተሪፉ እቲ ብቐሊሉ ክስራሕን ክግለጽን ዝከኣል ጥራይ ተሰሪሑ እንተዝኸውን ምናልባት ዓወት ሶራ መመጸዶ ነይሩ ኢልካ ክሕሰብ ዝከኣል እዩ እንተኾነ ግን እቲ ክግለጽ ዘይከኣል ወይ ዘይተገልጸ ግን ከዓ ብዘደንቕ ተወፋይነት ዝተፈጸመ ስለ ዝነበረ እዩ ኣብዚ ደረጃ ዝበጺሕና ዘለና መስርሕ ባሕርያ እውን ካብዚ ፈሊኻ ዝረአ ኣይኮነን ካብ መወዳእታት 70ታት ክሳብ መፋርቕ 80ታት ዝነበረ ዓመታት ባሕርያ ዳርጋ ድልዱል ሰረት እናሓዘ ዝመጸሉ መድረኽ ክበሃል ይከኣል እቶም ንባሕሪ ከማጻብዕቶም ዝፈልጥዎ ውፍያት ናይ ተመክሮ ሰብ ሞያ ገዳይም ኣባላት ባሕረኛታት በቲ ሓደ እቶም ድሒሮም ዝመፁ ሰብ ሞያን ተምሃሮን ድማ በቲ ኻልእ ዓቕሞም ኣወሃሂዶም ሓደ ድልዱል ሓይሊ ኣቒሞም እቶም ገዳይም ባሕረኛታት ኣብዚ ግዜ እዚ ኩሉ እቲ ብተመክሮ ዘጽረይዎ ፍልጠትን ክእለትን ብዘይተጉላባ ናብቶም

0: ኣሽቱ ፊትወራሪ ከመሓላልፍዎን ከለዉ ምፅምባር ናይቶም ፊትወራሪ ድማ ነቶም ዓበይቲ ቦታት ዓብዪ ርፍታን ሓገዝን ኮይንዎም እቲ ኣብ ጉዕዞ ይኹን ድሕሪ ጉዕዞ ዝካየድ ዝነበረ ናይ ጉልበት ስራሓት ዋርድያ ምውፃእ ጀላቡ ምፅጋን ኩሉ በዞም ፊትወራሪ ክዕመም ስለ ዝጀመረ ነቶም ናይ ተመክሮ ሰብ ጸጋ ገዳይም እፎይታ ዝረኽብሉ ባይታ ፈጢሩ
1: ኣብዚ ክረአ ዘሎ እንታይ እዩ እቲ ዓቕሚ ድኣሉ መፂ እምበር እቲ ሞያ ናይ ባሕሪ ሒዙ ዝመፀ ሰብ የለን ኣብቲ ግዜ እቲ ኩሉ ሰብ ንባሕሪ ጋሻ እዩ ነይሩ ኩሉ ሰብ ንባሕሪ ኣይፈልጦኒ እንተበልና ዝጋና ይኮነ ምክንያቱ መብዛሕትና ኣይንፈልጦን ነርና ማለት እዩ ግን እንታይ ፅቡቅ ኣጋጣሚ ፀኒሑ ማለት እዩ እቶም ናይ ቀደም ባሕርያ ወይ ቶም ገዳዮም ባሕርያ ነዚ ሂወት ንሕና ምስ መፃናዮም ብፅቡቅ ክቅበሉና ክኢሎም እቲ ምቕባል እንታይ እዩ ግብራዊ ዝኾነ ትምህርትታት ክምህሩና ክኢሎም ግብራዊ ዝኾነ ትምህርትታት ከዓ ምስ ጀላቡ እንዳተንቀሳቀስካ ኣብ ምፅዓን ድዩ ኣብ ምርጋፍ ድዩ ኣብ ምምራሕ ድዩ ኣብ ተፈላለየ ናታትን ዝምልከት ፅገናታት ድዩ እዚ ኩሉ ሕጂ ባዕላቶም የማልእዎ ስለ ዝነበሩ ትቅድም ብፍልቲ ናይ ማሕሪ ጉዕዞ ማለት እየ እዚ እቶም ሓደስቲ ኣባላት ኣብዚ ምስ ተፀንበርና ዝኾነ ባይታ ክፉት ኮይኑ ትግብራዊ ትምህርቲ ማለት እዩ
2: እዞም ሰባ እዚኦም እቲ ሞያ ናቶም ከሰጋግርዎ ብምክኣሎም ስምዓኒ ገሊኦም ናይ 64 እዮም ተጋደልቲ እዮም ብዕድመ እውን ደፉእ እዮም ነዊሕ ግዜ ብቲ ባሕሪ ዝሰርሑ እዮም ሕጂ ክወርዱ ኣረኪቦምና ንዓና ክኸዱ ዘይኮነ ቲ ዕላማኦም ብሂወት ከለዉስ ተረከብቲ ወይ ከዓ እቲ ሞይኦም ዘሰጋገሩ ዝርከብዎም ሰባት ምህላዎም ዓብይ ሓገዝ ነይሩ በዚ ክብለካ ዝኽእል ምናልባሽ እንደ ኣብ ምሉእ ውድብ ህዝባዊ ግንባር ክብለካ ክእል ክንዲ ናቶም ሰባት ዝመሃረ ኣሎ ኢለ ኣይኣምንን እየ ንፁሃት እዮም ቁኑዓት እዮም ደፋራት እዮም ክኢላታት እዮም ናይ ብሓቂ ፍትዋት ሰባት እዮም እዚኣቶም ክነግረካ ስለዚ
3: ዝመርሑ ዘነበሩ እቶም ሽዑ ግዜ ምሳኦም ዘነበረ ፊተውራሪ ናይ ብሓቂ መሂሮም እዮም ኣንፋታት ሒዞም እዮም ንሶም ብከሞታት ስለ ዘምህርዎም እቶም ቆልዑት ከማ ክጠቐሙና ክኢሎም ክንሰርሕ ክኢልና ማለት እዩ ናቶም ተራሲ ገሊል ተራ ይኮንቲ ናብቲ ናይ ምቕያር ናይ ወዲሰብ ብፍላይ እቶም ናይ ቤት ትምህርቲ ወራ ዝበሉ ኣንኣሽቶ ቆልዑት ገለ መለ ናባነት ዝምድቡ ዝነበሩ ከም ባሕርያታት ምሩፃት ባሕርታት ክገይሮም ዝገድፎም በዓል በስኩዮም
0: ክእለትን ተወፋይነትን ናይዞም ገዳይን ባሕርኛታት በዚ ዝተጠቕሰ ጥራይ ዝውድእ ኣይኮነን ክንድቲ ኣብ ባሕሪ ዝተጓዓዝዎ ዓመታት ኣብ ነፍሲ ወከፍ ጉዕዞ ዘጋጥሞም ሽግር ብዙሕ እዩ ነይሩ ግን ሽግር ኣብ ቅድሚኦም ግምት ዝወሃቦ ይነበረን ሓደ ዕላማ ሒዞም ስለ ዝተጓዓዙ ተስፋ ይቆረፁን ጉዕዞኦም ቀፂሎም ባሕሪ ናቱ ባህርይን ጠባይን ኣለዎ ኣብ ዝተወሰነ ኣዋርሒ ብፍላይ ብባሕሪ ክትጓዓዝ ዘይሕሰብ እዩ ንኣባላት ባሕርያ ግን ውሱን ግዜን ኣዋርሕን ክፈልዩ እቲ ኩነታት ዕድል ዝህብ ኣይነበረን ኣብ ፅቡቕ ይኹን ሕማቅ ኩነታት ኩሉ ግዜ ይጓዓዙ እቲ ኣብ ሜዳ ዝነበረ ወተሃደራዊ ኩነታት ብቐፃሊ ንክጓዓዙ ዓብዪ ረቑሒ ብምንባሩ
4: ግዜ ንሕና ንካየደሉ ገባድ ኣይካየደሉን እቲ ባሕሪ ባሕሪ ኣዋርሒ 6 ፈጠላላ ኣዋርሒ 6 ባሕሪ ዝካየድ የለን ኣይከየድን ሕማቕ እዩ እቲ ማዕበል ላኪን ንሕና ናይ ግድን ክንከይድ ኣለና ንምንታይ ዕድና እዩ እቲ ግዜ ወበፅሕካ ኣብ ሽግር ረኪቡካ ንምንታይ ዕድና እዩ እታ ግዜ ፀላኢ ቀሳቀሰላ ፈጠ ገባር የቀሳቀሰላ እታ ባሕሪ ባይና እያ ምንታይ ግዜ ንፋስ እዩ ፍቕና ንበገስ ተዝገደሎ መንገዲ 24 ሰዓት ንኸይዳ ፈጥቀላ ንኸይዳ 6 ሰዓት ትወስድ እወ 24 ሰዓት ንኸይዳ 6 ሰዓት ማዕበል ንኸይድ እቲ ማዕበል ይመልሰና ንመለስ ኣባ ካልኣይ ግዜ ብወይነ ከም ሽግር ጋር እሞ እቲ ግዜ ትቆርፅ ካላስ ኣነ ክመውት እዩ ትብል ላኪን ኖ ድሕር ኣነ ተበግስሉ ዘለኹ እቲ ነገር ክበፅሕ ኣለውኒ ብእንጂ እቲ ነገር እመኩም ተስፋ መቆርፁ ከምዞም ይበፅሓትኒ ፍጥቀለ ሰውራ ከምዚ ይበፅሓትኒ ተስፋ መፅና ብትቆርፁ ነይሩ ኖ ናይ ግዲ

0: ካብቶም ኣለዉ ዝበሃሉ መራሕቲ መራኽብ ኣብ ባሕርያ ዝነበሩ እዩ። ኣብ 7 ዓመት 68 ዓመት ተሰሊፉ ካብ 75 ህዝባዊ ግንባር ቀፂሉ ማለት እዩ። እዚ ዋላ እውን ኣብ ምምዕባል ናይቶም ኣብ ሓይሊ ባሕሪ ዝነበሩ ካፕቴናት ዳሕሮት ዝመፁ እውን ዓብ ግደ ዝነበሩ ባስኮ ነይሩ፣ ኣባድር ዓብደላ ዝበሃል ነይሩ፣ ፈርሕ እብራሂም ግዒደር ዝበሃል ነይሩ። እዚኣቶም ቶም ቀንዲ ዋላ እብራሂም ሂላል ዝበሃል እውን ከም ሲቪል ኮይኑ ግን ምትሕባር ዝነበሩ ነይሩ። እዚኣቶም ዓብ ግደ ነይርዎም እቲ ምምዕባል ናይ ሰባት። ድሕሪኡ ብዙሓት ካፕቴናት ተርዮም እዮም። ካልኦት እውን ደይዘክርክቦም ኩሉ ይኽእሉ። ባስኮ ሓደ እዋን ሲ ጢድ ዝበሃል ተሳኢኑ ኣብ ሜዳ ኣብ 73 74 ኣብ ቤቲ ኩናት ኣትሕድ ርሱን ዝነበረሉ ግዜ ማለት እዩ። ናይ ግድን ጃልባ ክትውልስ ነርካብ ሓደ ሰሜናዊ ሳሕል ኣብቲ እዋን ኣብ ፅገራ ጃልባ ጃላቡ ናይ ዕንጨይቲ ሱስ ገብራ ዝሓሰኻ ገብራ ንደገ ውፅኢኻ ፀሪካ ብጡጥ ጌርካ ናታተን ንውኻላት ዓፂኻ ዘድሊ መከላኸሊ ናይ ሓሰኻን ገለን ጌርካ ኣንቴራስቲ ገለ ጌርካ ኣብ ባሕሪ ትእትወን ማለት እዩ። እዚ ዳርጋ ናይ ሓደ ክልተ ሰሙን ገለ ስራሕ ዝፍፀም መብዝሕቱ ኣባላትቶም ባሕረኛታት እዩ ዝፍፀም ኩሉ ግዜ ቀፃሊ ስራሕ ኣለዎን ማለት ተመራኸብ ኣብ ከምኡን ከላንሳ እዩ መፅ እቲ ትእዛዝ። እዚ ትእዛዝ እዚ ምስ መፀ ኣብቲ እዋን ናይ ኣዝዩ ናይ ማዕበል ግዜ እዩ ነይሩ። ዝኸፍአ ግዜ ናይ ማዕበል እዩ ነይሩ። ከመይ ድኣ ክኸውን እዩ ዝብል ኣዋጣሪ ሕቶ መፅ ሕጂ ኣኼባ ገይሮም ከምዚ ይበሃል ኣሎ እንታይ ክንገብር ኢሎም ሓሳባቶም ንክውነቶም ኣባላት ባሕርያ በዓል ባዱሪ ገለ ዝበሃሉ እዮም ኣኪቦሞ ሽዑሱ ተዛረባ ዘረባ እንታይ ኣላ ሕጂ ንሕና ብፆትና ጥይት ወዲኦም ተቐቲሎም ሞይቶም ወይ ተሰዊኦም ካብ ዝበሃል ንብፆትናስ ጥይት ከነብፅሕ ከብፅሑ ተሰዊኦም ክበሃል ሓይሽ። ስለዚ ኣማራፂ የለን ክንብገስ ኣለና። ከምዚ ነይሩ እቲ መንፈስ። እዚ እቲ ከም ኣብነት ዝትገልፆ ዘለኹ እንተዘይኮይኑ ኤኒታይም ዋላ እውን ኣብቲ ዝሓረዋይ እዋን ኣብቲ እዋን እቲ ከምኡ ነይሩ እዚ መንፈስን እዚ ናታቶም ታሽሙን ከዓ ተወሪሱ እዩ።
1: ሓደ ግዜ ኣነ ዝከር ተደላ ኣብዚያ ኣብ ሜዳ መሳርፊ ነበረን ኣይነበረን። እቲ ነገር ወርሒ 6 ነይሩ መሳሪፍ ኣይነበረን። ሕጂ እንታይ ገይርና መስለከ ንክ ዝኸውን ይኸውን ገንዘብ ነይረ ምሳ ገንዘብ ሒዝና ደላ ገንዘብ ሒዝና ምሳና ብገንዘብ እዋን ኣብዚ ዶብ ዶብ ናትና
2: መፅና
1: ዶም ናትና መፅና ዶም ናትና መፅና እቲ ገንዘብ ምሳና ሒዝና ናይ መሳርፍ ስረድጋ ሕጂ እታ ነገር ምእታው ኣቲና ዓጊግ ትበሃል ኣለ ትክ ናይ ሱዳን ኣብ ኣቲና ሕጂ ኣብ ኣቲና እዚ ይኮን መርከብ ናይ ውጊእ ናይ ሱዳን መፁ ሕጂ እንታይ ጌርና እቲ ውጊእ ናይ ሱዳን ኣትዩ ሕጂ ማዕዘብ ሓንቲ እዩ እቲ ናይ ምእታው ናይ መውፃእ ናይ ምእታው ሓደ እዩ ደላ ኣይራይ ርኢናሁ እጂ እንታይ ጌርና ሃንከር ናትና ብለይቲ ሃንከር ኣውፅናው እንደገና ንዓ ኣውፅና ሰቑኢና ኣብ በገስና እቲ ሞቶር ናይ ምስሙ ነይሩና ናይ ሶጥ ተዓፅወሉ ብኣ ጌርና ኣዋል ጋዒዝና ካብተ ቦታ ኣብ ሓደ ደሴት ተፀጊዕ ኣብ ውሽጢ ከላስ ሕጂ ብፆት ነይሮም ከም ኒኤው መልእክቲ ጌርና ኣሎም ብኣ ገይሮም ብካሊእ መንገዲ መፅኦምና ገንዘቦም ወሲዶም ከይዶም ንሕና ሕጂ ኣብኣ ኮፍና
3: ኣነ ሓንቲ ኣብነት ናይ ቅድሚ ወልሒ ሓደ ኣብዚኣ 10 ጀራፋ ዓበይቲ ንሶማል ኣስግር ኣሎ ኮይኑ ና ሓደ ባሕሪ ትፈልጦ ዝሃል እዮ ሓደ ነጋዳ ኤርትራዊ ባሕሪ ፈልጦ ኢሉኒ ባሕሪ ትፈልጦ እንተኮንካ ወርሒ 7 ንሶማል ሙስ ጀራፋ በዓል ራስ ሓፉን ዋላ ዓበይቲ መራከቢ ጠራጥራያ ኢለዮ ኣንቀሳቀሳለን ውሱናት ኣዋርሕ ኣለዉ ውሱናት ንፋስ ኣሎ ሕጂ ባና ብዛ ተነፍስ ንሕና ኣዝያብ ንብሎ ብዘ ዝመፅእ ሽማል ንብሎ ንዓነ ዘይሃርም ንፋስ ንጀቡቲን ንሶማል ዝተንክፍ ንፋስ ኣለዉ ሰብ እዮም ዝብሎ ንሰው እቲ ንፋስ ከምዚ ናይ ወረቀት ከባብሎ ተወስዶ ሰቢ ከመይ ወስድ ካብ ላዓሊ ጀልበቲ ንፋስ ኣብታ ንሰለስተ ወርሒ ሰለስተ ርሒ ንፈረጋ ክሳብ ኣርባዕተ ርሒ ዝኸውን ግዜ ኣብቲ ከባቢ ጀላቢ ኩሉ ካብ ባሕሪ ደገ ተወፅ እምበር ኣይሰርሕን እያ ሕጂ ኣብዚ ኩሉ ዝግበር ምንቅስቃሳት መዓስ ከም ተኸይድን ኣይ ናይ ንፋስ ከም ዘሎ ሲ እቶም ዓበይቲ ናይ ሓይሊ ባሕሪ ንብሎም በዓል በስኮ በዓል ኣሚፋርሒን ገለመለ ምስሊ ተመክሮኦም እቲ ከባቢ ብቡም ይኹን ብጀልባ ይኹን ዝኽዙ ስለ ዝነበሩ ካብቶም ንፈልጥ ዝብሉ ሰባት ንላዕሊ ኣብ ሓንጎሎ ሒዙ ሰዓት ክንደይ ከም ዝሃርምቲ ንፋስ ከይተርፈ ዝፈልጡ ሰባት እዮም።
2: እዞም ዓበይቲ ገዳይን ባሕርኛታት ህዝባዊ ግንባር ንልዕሊ 20 ዓመታት ኣብ ባሕሪ ኣብ ዝተጓዓዘሉ ግዜ ነፍሲ ወከፎም ናይ ነፍሲ ወከፍ መዓልቲ ናይ ባሕሪ ጉዕዝዖም ፍሉይ ተዘክሮን ጠውላሕታን ኣለዎም። ሓንቲ ንእሽቶ ጃልባ ሒዝካ ዝዓበየ ሓላፍነት ተሰኪምካ ንማኤት ኪሎ ሜትራት ኣብ ባሕሪ ኣብ ከምቲ ኣቐዲሙ ክትካ ትጸንሐ ብዘይካ ዝገላበጥ ማዕበልን ዝሸብብ ንፋስን ካልእ ተወዝት ትብል መርከብ ትኾን ጃልባ ዘይትርእየሉ ሞት ኣብ ልዕሊኻ እናንጸላለወ ረዳእ ዘይትረኽበሉ ላዕሊ ጠሚትካ ሰማይ ታሕቲ ጠሚትካ ዝህንደድ ንፋስን ማዕበልን ጥራይ ትርእየሉ ኩነታት ኣባላት ባሕርያ ሰጊሮሞ። ገዲም ባሕረኛ ዓብዱሳልሕ ዓብድልቃድር ካብቲ ብዙሕ ተመክሮ ሓንቲ ኣብነት ኣዕሊሉና።
4: ኣብ ባሕሪ ምስራሕ ቀሊል ድዩ?
1: ዘፈልጦ ቀሊል ይብሎ ላኪ ዝፈልጦ ሲ ያዕኒ ንስኻ ዓመት ምሉእ ፅቡቕ ትበልዕ ሰቲ ሓንቲ ማዓልቲ ና ባሕሪ ዓመት ላ ዝተከረካ እቲ ናተ ሽግር ምስርዕኻ እቲ ንፋስ ዘጋርፈካ ብ እቲ ሽግር ኣነ ባሕሪ ከምዝበፀል ከሎ ኣዋ ሃላ ከባን እታ ማርካ ደረሰላም ካብ ሶማልያ ክንፅ ከልና ኣቑሑት ምሳ ነይሩ ሰብ ቁልዑት ስኻርካ እንታ ናደርካ ምሽ ዓርፍ ማካንሽ ባጀረካ ፅዕና መፅና ከብልያው ኣብዚ ግዜ እዚ ግዛሩር እዩ ሕጂ እታ ኒኦ በርቲ ሱዳን ሕማቅ እዩ ናቲ ማዕበል በርቲ ሓሉ መፀካ እቲ ማዕበል ካ ክንገበ እዩ ሕጂ ሳ ስዒና ከ ኣፅዋር ኩሉ ኣፅዋር እዩ ኩሉ ናካላሽናት ናብ ብሬናት እዚ እዩ ሕጂ ዘመርከብ ፅቡቕቲ እያ ሓፍ ትብልካ ነፍሰ ትልዕል እየ ምስ ተበገስና ማዕበል ዓባብዚ ሪሕ ብዘ ንፋስ ከምዚ ሽፍ ዓብ የለን ሽፍ ሞጃሃዲ ፊ ሪሕ እዛ ማዕበል ዘልኒ ዓብድልኒ ንፋስ ኣለዋ ኣሕሰን ንምለስ ወላ ንክብ ያ ክበስኒ ክኢል ፈቅር ዓላላ ተበጊስና ምሉእ ለይ ዝኸድና ወጋሕታ ምስ ቀረብና እዛ ሃሩር መፅእና ሃሩር ወበል ጃልባ ሓፍ ከፍ ሓፍ ክንሃት ከም ኣይኸልናን ሕዚ እቲ መቶረ ኣሪሕ ሒዙ ጥስ ኢሉ ጠፊዩ ከፍ ጠላዕ ተርማን ላ ኢለዮ ተርማ ላ ጠሊ ኢለዮ በስ ንስኡ ካብያ ለዮ ኣሲርካያ ከምዚ ብዝፍሻ ሲርና ንዘክትሓዙ ካብያ ላለ ሃ ጠሊ ኢለዮ ወልጨይቲ ከምዚ ኣፅኦማ ክልተ ትስራ እዚ ወዲ መንግስቲ ክረ ወዲ መንግስቲ ሳ ነይሩ ጥቁ ሓሊፋ ሰርኩም ነርኩም ሽዓምላ ሰርኩም ነርኩም ኣቤት ስመልካ ብለ እዮም ስበዓቢኹም ሃባጂ መስ ስራዕ ሻ ስሪ ካብያ ገርና ከብ ኢለ ሕጊ ሳልናዮ እቲ ሞቶሪስታ ኣባቡ ኣባቡ ይበልዓል ሳ ሞቶሪስታ ንስኻ ኣርያ ውፅ ሓነበስ እያበይ ንምለስ ኣሎና ንስዕሪ እያ ብዚ ማዕበል ከምቶሪ ሰዳካ ከመቶ ፉፍ ደፋ ከሎ ከም ክንቶ ጨበሰ ዝተርሰስኻ
4: ተከታተልፅዒንኩም ነርኩም ሽዑ ኣቑሑት ፅዒንኩም ነርኩም ዶ
1: ተፅዕና እበ ኣፅዋር ኩሉ
4: መንታኹም ዘይጓሓፍኩም ትፅዋር
1: ባሕሪ ኖ ኢና ንሳዕ ንርኢ ክሳብ መጣረሽታ ክሳብ መጣረሽታ ኢና ሰንዱቅ ሓንቲ ከንድርሚ ክሳብ መጣረሽታ ክንርኢና ክጠለቕ ምስ ደልየ ሽዑ ክንርኢ ኢልና ንሕና ከዓ ብቲ ዝተርሶ ምስሊ ማዕበል
4: ኣብቲ ኣፅዋር ዳዓቢ ካብቲ ሂወትኩም ሂወትኩም ዘይተድሕዙ እንተኾን
1: ሸጣ ሃሎ ላዞም ሸጣ

0: ከውሒ ዝረ ገፃ ኣሰር የብሉ ማይ ሰተየ ጨናው
1: ንዕኡ ዘምሰስል መገዲ ዝሓልፍ ማያስቲኒ ወይ መስንሕ ዘበኖ ዝብል ካብ ኢና ዘምክትስእል
0: ሓድሽ ኣሰር 13 ዓመት ዝገበረ ጥፋእቶ ወላ ሓሊፍ እንተነበረ ከመቢሉ ዝኮኑ
1: እቲ ርኢናዮ ዝተባህለ ደኣ መኮነ
0: ማለት ጥ ጋሻ እዩ
1: እሞነቶም ዓድኸ ሃይለ ዝበሃል ወዲ ባሻ ገብረ ናዊ ቀይሕ ቅዱስ ምክኤል ዝመስል ፍሩይ ዓይ ኣገር ክልተ ዓይ ትግርና ዘለዉ ኣሓናክደብካዮ
0: ካል መልክዕ ሃወይ ባ ክጠፍኣን ይልክዮም
1: ኣይጠፍኣካል ቁሩብ ዶኾም ካቁመት ይውስድ ዘብለካ እምበር

0: ዘይሓደ ይኹም ትመስሉ? ነቲ ማል ዘጥፍአ ኸገላ ረእኻ ይበልካዮ።
1: ኣደ ድጋም ዘረባን ድጋም ዓውድን ውሑድ እዩተቱ
0: ከምቲ ድጋም ዓውዲ ቁሩ ጉርድኸ
1: ዋላ ደኺመ መፅ
0: ፈለማ ዝጠፍኣሉስ እምበር ወየ ፍሳብ ዝደክም ሕጂ ግና ገሊ ከም ዝሰምዑ ዝን ኣለዎ ዓራት ከም ትኸይድ እግር ኣለዎ እኒኦ ኸይኑ
1: ተኣምኖል ያኽካ እንታይ ገሪፍሊ ይበሃል ውላድ ጠፊ ብውላድ ክጠፊ ካብ ላዓል እንታይ
0: ንዝጠፍአ ሰብ ከመይ ለሓደና ድዮ ከም ዝተወለትኩም እባ ንበይንኩም ትደኹም ኣለኹም ኣየየ ኣቦኹም ኣበቕሎም ሓወቦታት ክልቲኦም ዓሚ ተስፋ መስቀል ሓወኹ እኳ ኣብታ ጥዕና ዘይብላዓን ዘርኢ ኢሉ ባህሊ በዓልቲ ፈኻ ክሳብ ሕጂ ይደክም ኣሎ ዓድና ክንብሸሕትኹም ፃማ ድኣ ተሳኢንዎም ብዙሓት ሓደ ብሮፊሮማና ድዮም እዮም
2: ኩሎም ይደኹም ዶሞ ትደ ሰባት ከኸስቡማ ስበሃል ክሳብታ ሞት ወህየት ሓደ እዩ ትርከብ ዝተወልደ ድኣ ክደክም እምበር
1: ትርሓስ ካብ ሰብ ዝተረፈ የለ 13 ዓመትና ሃይለ ዝመስ ርኢና ናብ ዝተባህለ ቦታ ዓንዘር ኢልና ንስኽና ድን ዝሞተ ምራኽ ፈኑ እናገበርኩንኦ እምበር ሓወያ ምድሪ ዓለም የለ
0: ኩሉ ኸደ ገገዲፍና ኣነ እህህን ተረፍና ኣበላሓዘንተ ኢሉ እቲ ፈለማ ዝጠፍኣሉ ብዙሓት ተናዲዎ ወፊሮም እዮ ዳሕራይ ግን ግዜ ምስ ነውሐ ጠፊ ኢሎ ወሲዖም ንሕና ኸ ከምቲ ሰብ ንረሳዓዮ ድኻ ትብል ዘለኻ ይህሉ እባ ይኸውን ወደይ ኣብ ገለ ክሳብ ንቐልፍ ከዓ
1: ኣት ደ ዘረባርኸሚል ክድብ እንተ ዝህሉ እንታይ ሒዝወት እዩ ካብ ናይ ሓይሊ ሓወይናት ካሕፅንቁንኮ ኸፊ ኢና
0: ዓቅሃወሽ እሱ ኮይና ዓቕመ እዩ ኣቦኸመይቶም ዶንታይ ጌርና ኢና ብኺናን ዓንገረን ኢልና ዓሱር ተስካር ጌርና ረሲዕና እዮም ከዓ ንሃይለ ወደይከ ብምንታይ ንክወፆ
2: ዕጨ ናተይ ናተይ ባ
0: ንስም ስንበርትኹም ብኸይራይ ዕዝር ኢሎም ኮይዶ ኣቲ ብዘረባ ተቐቢልና እዩ ኣየስከንዕና ምስ ቀዶም ተወስከንዕና
1: ናሕረ
3: ነጋሽ ሓዳር ዓዲ ሃገር እናቕናኣኻሲ ነዛ ጓልካ ምዃንሲ ኢንካንታ
4: በዓል ንሳኩምሞ ዘይተጋብሩ
3: ኣነዳ እዛ ጓልካ ሓስና ኣሎ ካብ መባል ዳዓዲ ውዕልልካኒ
4: ብቐዳማይ ንግርማፅአ ንጓሌ ሓዳር ኣውፃያ ኣምስ በልክዎ ውሓስ ምስ ዓገትኩ ዋ ንዓባ ተለምን ናይ ሓዊ ሓዲኡ ዘይፍል እጢልካ ታሪፍካኒ
3: እሞ ዋሓስ ገ ክሳዕ ንብረካ ካክትበተለልካ
4: እንታይ ኢኻ ትብሎ
1: ኣታዶም ናዶ ገናይ ሓደ ወይ
3: እንቋ ዳሓን መጻእኹ
4: ግርማፅዮ
1: ሆይ
4: ክሳብ መዓስያ ሓዳርካ ኸይገበርካ ክትነብእ
1: ክሳብ መዋልቆ ሓይል ሓዊ ንፍል
4: ንሱ ደኣ ንብሱ ጠፍ እምበር ሓዳርካ ይትግበር ዘይሉ እኳ እዩ 13 ዓመት ከተማኻኒ ኣተ ፃዕዳ ዘረባ ሓኒቐ ዘይትብ
1: ኦይ ኣብ ኩና ዘይዋዓለ በሊ ንዓይ ዝኣብል በይነይ ተናዊ ሓሲ
4: ኣንታ ንስኻትም ምባፃኒኹም እምበር እንተዝህሉ ደኣ ዕንቁድ እዩ ዝስወ
1: እንታይ ዘይገበርና
4: እዋ ኣብያት ጌርኩም ትቃበፁ
3: ኣታ ግርማፅ እየ ክሳዕ ክንዲዚ መዓስ ምስተሰወረ መሰለ ኣነ ግን እንታይ መልኩ ማሓንዳ ኸረስር ብልካሲ ኣብያት ጌርካ መቃባጫ ምቋል መሓሸ ብሰ
1: ሓደ ንጋባመቃፅሲ ሓቃ ያ
4: እሞ ለንድም ጓለይ ገረድ ሓማታን ሰይቲ ሓሙታን ኮይና ክትበሊ
1: ንዓይ ከይተሓሊለ ዩ ሓወያ ብስ ኣደይ ሰይቲ ሓወይ ምስ ወዳን ክሰጉ
4: ስጉጎ ይወፀኒ ሰብኣይኩን ሓዳር ግበር ይብለካ ኣለኹ ድሓር ከዓ ስማዐስ ልብሲ እኽለማይቀይደ እያ ተጥሪ ንብረት ተባህለ ተዕር ብሒድካ ዝፍፅ ማዕተ ግባ ኮይኑ ንዓይ ከተዛር ደሪኻ ንበሪ
1: ንሱስወ ኣየርከብኩሉን ሓቁ ኹን
4: ኣደይ ሰይተሓወይ ክትብላበይ ከተርክበሉ ዋላ እንተ ዘይተዛረበ ከፊኡዋ ከም ዘሎ ሙሉ ዓዲ ይፈልጦ ኣሎ።
1: ግርማ ኣለኹም ጨንቅና ሰዓዲ ሙሉእ ይፈልጦ
4: እሞ ጓል ኣይተለከመት ግዲ
1: ሓቁኹም
4: እሞ ካብ መዓሳ እመ
1: ኣምላኽ ይዕረቐና ግዲ
4: ኣምላኽ ጎጆ ከፍኣልካ ኣታ እዛ ቁልዓ ግደፊ ዓቕሊ ግበሪ ንሱ ዝተሰኮመይ ዓዲ እናበልና ገፅና እናርአይ ተሸቁሪራ ክሳብ ሕጂ ተቓቂረ ፅኒ ንስሓ ግን ኣይመሰለካን ንስሓ ከይትፅላእ ዓዴኻ ሰይትኻኸዋ ምስ ወዳ ሰበይትኻ ምስተተ ኣብ ሓደ ገዛ ተናብረና ኣለኻ ንሕና ከዓ ኣብ ቦታታ ሓሚቖማ ንበሃል ኣለና
1: ፅቡቕ ኣለኹ ሳላኹም እምበር ሓማትን ዘይተወልን መዓስ ብሓደ ንብራ
4: አንተ ናይ ሓማታይ መሓሰመን ንመን ክትባ ናይታ ሰይቲ ሓወይ ትብላ ዘለካ ምስ ወዳ ተሰኪማ ተዘላ ዘራዕኸ
3: ስማ እሞ ግርማት
1: እየ
3: ትርሃ ሰይቲ ሓውኻ ጥቅውቱ ከይትመስለካ ባህልቢ ወይ ዓርኪ ርእሱ ኮይኑ ሽሙ ኣዲ ሃውነ ንሕል ስለተኣመሉ ንስኻ ምስ ገሻ የለ ኮይኑዎ ተኸቲቱ ሓባርን ዋኒሙን ገዲፉ ኣብ ገዛኹም ይመዓል ምስራሓስ ከምታ እዋል ሕፁረት ጨፈረ ዘበይቱ እነዚ ፈሊጠ ሓቃ ኣፋትሑ ንኽ እወል ይቋጠሩ ሽማግላ ዓጥቆት ተመልሾም ኣብታድሮ ጠርሾም ከም ሰባይ ሰበይትና ኣይተፋለጡ ለብሎም ሰበይትኻ እንተኾነት ነዚ ግ ዝተሰኪና ትኸይ ስማዕ ንሕና ብሄና ኢና ዘለ ገዛ ዋሻይ ገብረ መዋሻ ዋሻ ክ ሰምዕ ዘለኻ
1: እዎ ሰማዕኩም ኣሎ
3: እዎ ሞ ታይ ባህል እዩ
4: ሚያ ዘይብሉ ሓቅኻ እንታይ ክዓብስ እዩ ኣታ ዓዲ ከም ዝፀበበኩም ሲ ሰለስተ ሓዳር ኣብ ሓደ ገዛ ንስኻትኩም ሓዳርኩም ከይወፃኹም ዝወለድኩም መንቆምዑ ንሓዳርን ንመርዓ ንኣኽሎ እንታይ ሞ መውዒትካይ ንስኒ ምዒትካይ ንልቢ ኮይንካኒ
1: ካብ ኩሉ ንነዊት ጨነቆ ብቕድሚት ብራን ሓነቆ ብድሕሪት ዕርፊ ጠበቆ ሓረሳይ ቃትሉ ንጠወቆ ኮይኒ ኣቦይ ነጋሽ
4: ኣነ ጠውዮካ ኣነ ሕሲለካ
3: ስበል
4: ኣ እንታይ ገርብያ ክትዛረብ ዘለኻ ክንዲዘኮነስኩስ ኢደይ ተነኸሱ ኮይኑ መሳይ
1: ሓቅኻ
4: ንስኻ ሓወይ ከናድየ እንዳበልካ ፍቐዱ ክትዘውር ፀጊምዎ እዩ ዘለኒ ሓረስታይካ ተቐይረ መበሰሊ ጌርካኒ
1: ብኩሉ ተቓቂነ ዝንቃፍ እንዳቀ
4: እሞ ኣነ ይቓቕር እዩ
1: ኣነስ ሽግር በዚሕኒ ጠቢቡኒ ምኻርሲ ነንገድ ይብሉ ኣሎ
4: ንሱ ኣነ ይቓቕርየ
1: ስለዚ ኣሪና ክግደፉ
3: ነጋሽ ስበል ስለዚ ጌር ጠቢብኒ እናለ ሓድካ ዝበልናዮ ደ ውሕድ ኢልካ ኣኽሎ
4: ሒና ሓዳርካ ግበርሲ
1: ብሂኹ ኣነ ከዓ ባህይ ደፊኒ በር ኩሎ ተብሮ ፅቡቕ ኣሎ
4: ኣነ ባምሄር ለሚነ ከምዚ ምስ ረኸበ ንዲ ደኣ እኪትካ ዘይርአ ስኒትካ እየ ኣምር ዝበለ ትግረታ ይበሮ ሕጂ ድማ ንፋዕ ስርዕ ዕፀ መስዕ ዓዲ ከይንኸውን እንተዘየሎ
1: ተዘየሎ
4: ወታ
1: መለዋባሕዘለ
4: ሕጂ ደሞ ፈሪሕና ከብ ዘይክምለስ ኮይነ ዓዲ ኮይነ ዝተሰኮምኩኻ ይኣክል
1: ኣነ ካጠይቂ ኮይነ ሸሊቆ
4: ዋ ሕማቅ ሕማም ካብ ሞት ናይሓሊ ሰቆር ዋሃስካ ዓጊት የለ
1: ሕጂ ሕጂ መዚኣ
3: ስከስከታ ንዓታ ስ
5: ኣንቲ ናደ

0: ኣፍሲር ድልዕ ልዕል ኣብቲ ሕቅለት ክንበረዘለባ ከይነብር ኣፍሲር ድልዕ ነሮ ከስሓቐን ክንፃወት ንክእል እያ እሞ እንታይ ወሪዱ ወዳኣዩ ንሃይለ ቅደይ ዘቐይምሲ እንታይ ተርፍ እዩ ደብ ፍጥረት ተፃወታ ይትናደእ ግና ሓደ ምሸት ኣብቲ ኣገር ድቃስና መርዓት እንተደለካ ደርአ መርዓዊ እንተደለካ ዓግአ እቲ ብዘረባ ደጋ ብሉዝ ኢሎምን እዩ ወይስ በዓል ነብዙ እዩ ዓርክረ ስና ባህልብን ካልኦት ዓርክትን ዝተመሳሕና ስዋዲዑ ኖም ንፃወት ነሮ ዓርክረ ስና ክፃወቱ ግን ኣ መቸም ትፈ ዘረባ ክጥቂ ዓርክፎ
1: ሕጂ ኸ ባህሊ ክ ዘለዋ ኮይኑ ኣይወባዕ ፈተ በል ዘረባ ክዳእኻየ
0: ስዋ ፀጊቦም እዮም ጨፈራ ጀሚሮ
1: ባህሊ
0: ኣ ነፀልኦም ተዓጥቦም በትረን ሒዞ ጨፊሮም እንታይ ወሪድ ወደኣ ድሕርቲ ኩሉ ፀወታ ከም ዝበለ እቲ ኩሉ ዕርፍ ክፃወት ከለዉ ሓሙያይ ግርማፅን ኣቦይ ነዳሽ ኣቦይ በረምራስ ኣቦይ ስቓር ኣብ ገበላ ኮይኖም ዝዋስቲ ነይሮ ዓርከይ ባህሊ ብክጭፍሩ ከለዉ ተበላለት ዘይሓረስዎ ዝበለ ንበጣ ትፍንዮማ ገዛ መርዓት እንተደለካ ደርአ መርዓዊ እንተደለካ ዓርክረአ እናተባህለ መርዓ ጭራ ዝበርከታ ጓለትንክየ ጓልትወደብ

0: ሽነር ናይ መጓዓዝያ ኮይና ምስ መፃኹ ትቐንዲ ዕላማ ነተን ጀላቡ ኣብኡ ዝመፃ መታን ክንቋፅረን ብካልእ መዳይ ድማ ጀላቡ ካብኡ ናይ ገባር ኣዚዝና ንሱዳን ክንሰድድ ድማ ክነዋፍር ክንእዝዝ ኣብኡ ተመዲቡ። ስለዚ ብ85 በርጋብ 86 መጀመርያ ማለት እዩ እዚ ናይ ድሕሪ መስመር ፀላኢ ናይ ሓይሊ ባሕሪ ቆይሙ ማለት እዩ።
1: ኣብ መንጎ ፀላኢ ተቐርቂርካ ይኹም ነርኩ ማለት ንዕር እቲ ሂወ ዳ ከመይ ሰሊጥ ነይሩ ፀላኢ በዚ ኹም ፀላኢ ባሕሪ እውን ፀላኢ እንታይ ሰልጠኩም ነይሩ ከመይስ ብዛዕባ ቁር ወይ ዘጋጥመኩም ሽግራት
0: እቲ ሂወት ብጣዕሚ ዛሽሙ ሕማቅ ዓዳሽሙ ነርና ለሚድና እምበር ዳርጋ ጀማሂር እውን ሓደ መብዛሕትኡ ግዜ ፀላኢ ብእንገላ ቢሉ መፅእ ወላ ብጢዑ ወፍር ኣብኡ ኣሎ ቀረባ በዓል ኣንደዳይ ብደዳ ትብለሽ ቦታ ኣብኡታት መፅእ ዳርጋ እንዳሃደምካ እንዳቀበርካ ንብረት ገሌካ ትኸይድ። ስለዚ ዳርጋ ነበር ኣይኮኑ ነይሩ ንቋፅሮ ነርና ብዝኾነ ኣብ መዓስ ምንቅስቃስ ናቱ ትቋፅሮ ስለዝኾንካ ብየን ክመፅእ መዓስ ክመፅእ ገለትኩም ሕሉፍ ሓሊፉና ኣብ ዲሴታት እውን ንቐብር ነርና ዶኩመንታት እውን ብዙሕታ ሽሙ ይባላሸወካ ንብረት ይባላሸወካ። ስለዚ ብመጠኑስ ስጋዕ 88 ድሓን ነይሩ ካብ 88 ድሓር ግን እናኸፍአ ኸይዱ
2: እናኸፍአ ስለ ዝኸደ ግን እቲ ዕማም ኣይቋረፀን። ባሕርያ ኣብቲ ቦታ ምህላውን መስመር ምኽፋቱን ብቐጥታ ምስላዊ ኣብቲ ከባቢ ዘሎ ምንቅስቃስ ውድብን ምስ ብምሉእ ኣብ ከበሳታት ዝነበረ ናይ ተጋድልትን ህዝብን ካብን ናብን ሰሓል ምንቅስቃስን በዚ መንገዲ ዝፅራይ ስለ ዝነበረ
0: እቲ ናይ ድሕሪ መስመር ዳርጋ መትኒ ናይ ውድብ ነሩ ወይ መትኒ ናይ ድሕሪ መስመር ነሩ እተተባሃለ እዚ ናይ ሓይሊ ባሕሪ ምግናን ኣይመስለኒን። ምክንያቱ ቀንዲ መተሓላለፊ ናይ መሬት ነበረ ኩሉ ተታሒዙ ስለነበረ ፀላእ እውን ስለዝፈለጦ ብንውሓት ናይ ግዜ ንሕና ናይ ባሕሪ መስመር ኢና ተመሪፅና ማለት እዩ። እዚ ናይ ባሕሪ መስመር ድማ ከምዝበለካ ካሪካረ ጃሪካን ብሰማይን ብመሬትን ኩሉ ከ ንገብር ኣብ መሬት ፅበየካ ፀላኢ ኣብ ነፋሪት ከይትመፀካ ብቀትሪ ትፈር ኣብ ባሕሪ እውን በዕላጠሽሙ መርከብ ኣላ። ስለዚ እዚ ኩሉ መሰናክላት ሓሊፍካ ምስ ናይ ባህሪ ሽግራት ማለት እዩ ናብኡ ንክትመፅእ ቀሊል ኣይነበረን ግን ይፃወሮ ነርና ድሓር ቀንዲ ድማ ስራሓትና ትናስት ስለ ዝነበረ ብትዕግስን ብቆራፅነትን ንውዳእ ነር
3: ውሕጂ መብዛሕትኡ ንሕና ንየመንን ጀዛን ከይድ ተኮይና ሲ መጀመርያ ኣቑሑት ደንከልያ ነብፅሕ ካብ ደንከልያ ዳሕራይ ብዚ በዓል ገልዓሎ ንረኣዩ ካብ ገልዓሎ ከ ሽዑት ናይ ንግዲ ኣቑሑት ንገዝእ ፊሽቲ ገርና ብየመን ማለት እዩ ናይ ሰሜን ምን ኣካባቢ ፊሽቲ ንመፅእ ነርና። ሕጂ ናይ ግድን እቲ ኣብቲ ከባቢ ዘሎ ድምገቦ ሰራዊት ሲ ኩሉስ ኣብ ሕቆ ባሕር እዩ ነይሩ ኣብ ገልዓሎ ዝነበረ ኣሕርትባት ኣብ ገልዓሎ ዝነበረ ሰራዊት ስለበር ግድነት ትግደድ ኢኻ ካልኣይ ከዓ ንርእሱስ እቲ ሚሽን ሲ ኣብቲ ናይ ማዕበል ዘለዎ ግዜ ማዕበል ኣሎ ኢልካ እንዳሕር ትዳናጎ ኩንካ እንዳሕር ተብልኩንካስ እቲ ሽትኻ ክውቃዕ ይክእል እዩ። ስለዚ ልክዕ ከምቲ ኣብ ሜዳ ዘሎ ኣብ ሓደ ኩና ዝኣቶ ንስኻ ኩሉ ግዜ ኣብ ኩናት ቁርብ ኢኻ ማለት እዩ ነቲ ጉዕዞ ኩሉ ክተሳለጥ ላዕሊ ታሕተ እንትብል ካብ መጠን ላዕለ በርቲዑ እንተዘይኮይኑ እዚ ደሓኒ ትብሎ ማዕበል ስጠጦ ትብሎ ዶይኮንካን ኩሉ ግዜ ኣብ ጉዕዞ እዩ ኣብ ዲሲታት ገለገለ ግዜ ሰብዓታት ትብሎ ኣለዉ ኣርብዒናት ዝብሎ ኣለዉ ንፋሳት ክመፅ ከሎ ብርቱዓት ኣብ ደሴታት ነዊሕ ንገብር ኢና።
2: እቲ ካብ በዓል በሪጠን ዓጊግን ናብ ድሕሪ መስመር ብናይቲ እዋናት ፀዋውዓ ዞባ ምብራቕ ዝፍለጥ ገልዓሎን እንገልን ዝኣመሰለ ማርሳታት ንምብፃሕ እቲ ጉዕዞ በቲ ዓለምለኻዊ መስመር ተኸቲልካ ድሕሪ ምኻድ ናብዘን ማርሳታት ንምብፃሕ ንደሴታት ዳህላት ተጎዝጊዝካ ስለ ዝሐለፍ ደሴታት ዳህላክ ድማ ኣብቲ ግዜ እቲ ቀንዲ መደበር ሕቤት ሶቨት ነበር ብምንባረን እቲ ንበዓል ገልዓሎ ዝእቱ ማያት ቀጻሊ ኣብ ትሕቲ ጽኑዕ ሓለዋ ሓይሊ ባሕሪ ኢትዮጵያ ስለ ዝነበረን ጀላቡ ህዝባዊ ግንባር ብዘይካት ዘጋጥመን ዝነበረ ናይ ባህሪ ማለት ናይ ማዕበል ሽግራት ነተን ከክንዲገቦ ዝኾና ዘመናውያን መረኸብ ኩናት ጸላኢ ፈንጢሰን ይኹን ኣደናጊረን ምሕላፍተ ዘይኮይኑ ካልእ ዝኾነ ኣማራጺ ኣይነበረንን። ጸላኢ ይኻሉ ንድሕሪት ምምላስ ይኹን ካብ ጉዕዞ ምጉንዳብ ዘይሕሰብ እዩ ነይሩ። ኣብቲ ዓለምለኻዊ መስመር እውን እንተኾነ ናይ ሓንቲ ዘየላ ሃገር ጀላቡ ሒዝካ ፍሉይ መለለይ ይኹን ባንዴራ ዘይብልካ መኒኻ ተባሂልካ ኣብ ዘይትምልሰሉ እዋን ምስ ዓበይቲ ናይ ዝተፈላለያ ሃገራት መረኸብ እናተጓነፅካዩ ምጓዓዝ እቲ እንኮ ዝነበረ ምርጫ
3: ሕጂቲ ዝያዳ እኳ እቲ ሽግር ነበረ እንታይ እዩ ኣነ ኣብዚ ንበርበራ ንምኻድን ኣብ መውፃኢ ናይ ኮን ሽግር ዘሎ ንደንከልያ ክትኣቶ ከለካክትኣትኮናብ ናይ ሓዋክል እዩ ነሩቶ ዝዓበየ ሽግር ኢና ንወርፆ ኣብዚ ዝብለካ ዘለኹ ምስ ባስኮም ንመፅሉ ግዜ ንሕና ሕጂ ምሳና ኣሎ ምስ ባሓይላ ባሕር ለዎቶም ኣባላት ኣብ ፍርጌት ዝነበሩ ካብ ዱበይ

0: ንሕና ብገስ ከም ዘለና ስለ ዝፈለጡ ንነዊሕ ግዜ ትፀበዮም ኢና። ኣጋጣሚ ግን ንሳቶም ንሕና ብማዕበል ምክንያት ኣብቲ ዝፅበዩና ዝነበረ ግዜ ስለ ዘይበፅሕና ንሶም ትፅቢቶም በርቲዕዎም ሓሊፎም ማለት እዩ። ሕቶ ሕጂ ናይ ኣጋጣሚታት ጉዳይ ሕጂ ኮፍ ምስ በልካ ኣብቲ ናይ ስላይ ወረቀት ምስ ረኣኻ መን ተበጊሶ ይበፂሕ ነይሩ ግን ማለት ዶኩሜንታት ርኢ ኣብዚ ናይ በዓል ንደንከላ ንምእታዊ ዝነበረ ግዜ ምሸት ምሸት ባበር ከይረኣየካ ከይተተኮሰካ ተሓርፈሉ ግዜ ውን ብዙሕ ኣይነበረን። ግን እንታይ እቲ ሕቶ እቶም ምሳና ዝነበሩ መራሕቲ ናይ ተመላከ በዓል ፋርሕ፣ በዓል ኣበይ ፋርሕ፣ በዓል ባስኮ፣ በዓል ኣሊብላ፣ በዓል ኣባድር ነቲ ቦታ ትፈልጡ ወይ ነቲ ቦታ ስለ ዝፈልጥዎ ትሕቶ ኣበይናይ ክትፅጋዕ ከም ትኽእል፣ ኣበይናይ ክትሓደፍ ከም ትኽእል፣ ኣበይናይ እንትኾንካ ሓደጋ ክጓንፈካ ከምዘይክእል ስለ ዝፈልጡ ዝነበሩ ናይቲ ባቡር ኣብ ኣፍ ደገ ምፅባይ ሲ ብዙሕ ዘምፀት ለውጢ ይነበረን።
1: ብፍላይ ንበዓል ገልዓሎ ወይ ድማ ከዓ ኣብዚ ሓራ ቦታታት ዞባ ምብራቅ ንክመፅ ንድሕር ኮይኑ ኣብዚ ኩሉ ግዜ ግጭት ኣሎ። ምክንያቱ ፀላኢ ዝመስመር እዚ ሓራ ቦታታትና ስለ ዝፈልጦ ትጉዕዞ ብቀትሪ ኣብዚ ቀንዲ ማይ ኣቲኻ ብለይቲ ኢኻ ነዚ ትቆርፅ ምብራቅ ናይ ዳህላክ ሒዝካ ብለይቲ ክትቆርፅ እውን ኣብ ዝተፈላለየ ንኣሽቱ ደሴታት ኣለዋ። ሓደ ኣብኡ ከይትኣቱ ብጣዕሚ ጥንቃቂ የድሊ ማለት እዩ። ካልኣይ ናይ ፀላኢ ሕቶ ኣሎ። ሳልሳይ እውን እዞም ናይ ደቡብ ንፋሳት ኣብ ዝመፅሉ ግዜ ንጎድኒ ንሰሜን ወይ ንደቡብ ትኸይድ ስለ ዘለካ ብጎድኒ ስለ ዝሃርመዎ ነተንጀላዊ ከዓኒ ብጣዕሚ የጥቃዕካ ካ ትማዕበል ከዓኒ። ስለዚ ኣብ ሓደጋ ከይትወድቕ ነዚኦም ኩሎም ሰንጢቕካ ኢኻ ብዝተኣቱ ኣብቲ ግዜ እቲ ፀላኢ ብዙሕ ኣድማዕ ዝኾነ እንታኣሽሙ ዝፍፅሞ ነገራት ኣይነበረን። ኩሉ ግዜ ምግጫዊ መፅ እዩ ምትኩኳሳት መፅእ ግብረ መልሲ ንቦ ንሕና ንስ እውን ንድሕሪ ድምፂ ሰሚዑ እውን ቀልጢፉ ንዕኡ ንምዕቐብ ዝኣልየሉ እምበር ዝውድሃሉ ኩነታት ኣይነበረን ኣብቲ መጀመርያ ግዜ ማለት እዩ። ስለዚ ኣብዚ ብዙሓት መሰናክላት ሓሊፍ ከዓኻ ናብዚ ትመፅእ ማለት እዩ። ልክዕ ቀትሪ እውን ናይ ነፈርቲ ሕቶታት ንገለን ኣለዩ። ስለዚ ኣብዚ እውን ቀልጢፍካ ኣራጊፍካስ ኣልጊስካ ካብቲ ህዝቢ ዘለዎ ናብ ተፈላለየ ደሴታት ምስ ናይ ገባር ጀላቡ ተማሳሲልካ ትውዕለሉ ደረጃታት እውን ነይሩ እዩ ማለት እዩ። ስለዚ ነዚአን ከዓ ብለይቲ ሰንጢቕካ እንደገና ኣብዚ ብቀትሪ ናብዚ ማዓስከራ ዝትመፅእ ማለት እዩ።
2: እጅስ መብዛሕትኡ እዋን እዚ ኣብ ማያት ናህና ዘጓንፈና ነብረ ሕጂ ጭርጭር እዩ ክነግረካ ትሪኦ መንቀደመ ናይ ዓይኒ መንቀደመ ንሳተን ሕጂ መብራህቲ ጥፍአን እየን ስቕ ዝብላ ተንባቡራት ምክንያቱ ቅድም መብራህቲ ወሊዖም ድምፂ እንዳገብሩ ክኸዱ ነይሮም ከሎ ጌና ንሪኦም። ሕጂ ግን ኣብታ ማዕፁናህ ናብታ ንኣት ወላ ይሕዙ ሞ መብራህቲ ጥፊኦም ንሰሙ ምፅንፃን ጀምሩ። ሕጂ ንሕና ከንታይ ንገብር? ስፒድ ኣጉዲልና ኣብታ ጃልባ በጥ ኢልና ካብቲ ፅፍሒ ባሕሪ እንታይ ብርክ ዝበለ ኣሎ እቲ ደሴታት ኣፅኒዕና ኢና። ካብቲ ደሴት ወፅእ ኣብ ማእኸል ባሕሪ እንታይ ኣሎ ንርኢ ሳተን ሕጂ ዓበይቲ ስለ ዝኾነ ክንድርሻ ነየኖ ሕጂ እንታይ ከተለልየን ግዜ ይብልካ ግዜ ወስተልካ ኒ መሰለ ኣለካ በየና ኣላ ምስ ፈለጥካ ናበይ ገፅካ ክትከይድ ኢኻ ፀገም የብሉን። በዚ ብጣዕሚ ክኢላ ነበረ ስውዕ እብራሂም ፋርሕ እብራሂም እዩ። ብጣዕሚ ብጣዕሚ ማለት እዚ ምሽካዕ ብትምክሕቲ ተሽኩዕም ነይሩ።
0: እጂ ትሕቶ ኩሉ ግዜ ክትተኮሶ ዝሓለፈ ዝነበረ ይመስለና ነትሕቶን ዝሓለፍኩም ኩለን ጉዕዞታት ኩሉ ግዜ ኣሎ ባቡር ፀንሐና ይትኩስ ሓንሳብ ዓዚ ፀንሐና ብላዕሊ ምስ ዓፀወ ኣክንዲ ናብቲ ዝሓሰብና ንኢንገል ናኣቱ ንኮር ሑማር ንኸይድ ኣብ ኮር ሑማር ዓፂ ፀኒሕና ንኢንገል ንምለስ ከምዚታት ብዙሕ ግዜ ስለዝነበረ ኣብ ሓደጋስ ኣጓኒፍና ይፈልጥን እዩ። ሓንቲ ግዜ ሓደጋ ጓኒፋትና ነብላ ኣብ ኮር ሑማር ውዒልና ቦታ ናብ ንምለሰሉ ግዜ ነፈርቲ መፂናና ነይረን እቲ ነፈርቲ ብቲ ቀላጥ ባሕሪ ነፋሪት መፅያ ክድብድበካ ከላ ኣነ ቀሊል ነገር ኣይኮነ ትሕተኩም ወላ ሓንቲ ክረክበና ኣይካለት። ኣብ ካልኣይ ንሳተን ካብቲ ዝመፅ በፂሒ ንክመለሳ ከለዋ ግን ኩላ ወጋጊና ፀኒሕና የን
3: ዋላ ፀላይ ስንታይ መሳካ ፀላይ ብፍላይ ናይ ኢትዮጵያ ሰራዊት ንዛረብ እንተኾነ ውሱም መስመር ስለዝኸዱ ከምዚ ንሕነ ንተዓፀፅፉ ክትዓፅፍሉ ሲ ጎጃም ኣይኮነን ቀይሕ ባሕሪ እዩ ኢትዮጵያ ኣይኮነ መለትና እዘ ሓደ ሰብ ክኸወል እንተበለ መረት ይፈልጥ እንተኾኑ ወዲ ዓዲ እንተኾኑ ከምዚላዩ ክትዓፀፍ ይኽእል እዮም። ምስቶም ብፍላይ ምስቶም ጀላቡ ዝኸዱ ዘነበሩ ሓለፍቲ ደቂቲ ከባቢ ሰብ ዝኾኑ በዓል በስኮ ይኮኑ በዓል ኣባድር ይኮኑ በዓል ኣሚፋርሒ ይኮኑ ክንደይ ሰዓት ይጓዓዙ ኣበይ ናይ ከባቢ ከምዝኣቱ ኣበይ ናይ ደሴት ከምዝኣቱ ስለዝፈልጡ ናይ ፀላይሲ ክንዲዚያ ኣይነቆፅሮ ነርና ብኡ ዝመፀታና ሓደጋ ከባን የለን።
4: መትከር ርእስኻ ምኽኣል ኣብ ኩለን ትካላትን ኣሃዱታትን ህዝባዊ ግንባር ቀንዲ መበገሲ ንጥፈታትን ተበግሶታት እዩ ነይሩ። ባሕርያ ነዚ መትከል እዚ ብዝለዓለ ደረጃ ተጠቒሞምሉን ሰሪሖምሉን ካብቲ እግሪ ዝተኸለሉ ዝነበሩ እዋን ጀሚሮም በተን ዝነበሮም ጀላቡ ምስ ክሉቲ ዝነበሮም ተጽዕኖ ስራሓት ውድብ ሓደ ናይ ንግዲ ኣካል ብምቓም ፈለማ

0: ኣኻዱ ነብሶም ንምሕያል ኪንኡ ሓሊፉ ድማ ንውድብ ዘድሊ ነገራት ኣብ ምቕራብ ዘይተሓለለ ፃዕሪ ኣካይዶም።
1: እቲ መበገሶ ካብ ቅድም ኣብ ስዋኪን ከሎ እቲ ምቅስቃስ ዝገብሮ ዝነበረ ባሕርያ ንናይ መጓዓዝያ ስራሕትን ንናይ ትራንስፖርት ስራሕትን ዘምፅኦም ዝነበረ ኣቑሑት ንስ መበገሲ ገይሩ ናይ ባሕቂ እቲ ኣሃዱ ወፊሩስ ገንዘብ ከምፅእ ይኽእል ዝበሃሉ ባይታ እሲ መጀመርያ ከም ፕራክቲስ ዝወሰዶ ንናይ መጓዓዝያ ኣቑሑት ምምፃ እዩ ስፔር ፓርት ብምግዛእ ካብ የመን እዩ ነይሩ ቀዳማይ እግራ ይከድኩ ናብ ካልኣይ እግሪ እውን ተኻፊለ ነራ ነትሕቶ ሽዑ ፅቡቅ ውፅኢት ተራኺቡ ካብኡ ተበጊሱ ከዓ ምስሊ ሽዑ ዝነበረ ናይ ፖለቲካ ቤት ፅሕፈት ብምረዳ ባሕርያ ገላ ገንዘብ ወሲዱ ነብሱ ዝኽእለሉ ባይታ ክፈጥር ይኽእል እዩ ብዝብል እዩ ምንቅስቃስ ጀሚሩ። እቲ ምንቅስቃስ ካብ ግዜ ናብ ግዜ እንዳሓየለ እንዳተወደበ ኣሰራርሑ እንዳፅፈፈ ስለዝኸደ ኣብ ሜዳ ዓብ ለውጢ ምፅኢ ማለት እዩ።
2: ጀሚርና እቲ ንግዲ ፅቡቅ ከድና ፅቡቅ ሰሪሕና ከባቢልና ትሕጂ እቲ ሰጋም ትበሃል ትካል ናይ ሓይሊ ባሕርያ ነይራ ክሳብ ሳልሳይ ጉባኤ ኣብ ሳልሳይ ጉባኤ ቅድሚ ሕጂ ዝነበረ ገንዘብ ናይ ህዝባዊ ግንባር እዩ ስለተባህለ ሰገን ወፅያ እቲ ናይ ንግዲ ትካል ዝነበረት ከባና እቲ ንነገደሉ ዝነበርና ከባቢ ካብ ከባቢ የመን ካሊእ ዘድልየካ ጠለባት ኣምፅኢኻ ፈለማ ብምን ትብሎ ጀሚርና ብዱካኪ ናይ ቁራ ጀሚርና ዋላ ከማ ነዚ ዘረባት ኣምፅኦ እንትኾን ካብ ቴሌቭዥን መንእሰይ ምንቲ ክስሕቆ ንመንእሰይ ፈለማ ክሌብ ምክፋት ኣነ ጀሚር እዩ ንማሕበር መንእሰይ ኣብ ቁሩራ ገዛውቲ ከይተረፈ ተረቤዛታት ዘሎ ምን ትብሎ መበገሲ ሂብና ፈለማ ኣነበግሰ ማሕበር መንእሰይ ኣብ ቁሩራ ኣብ ዋን ሰውራ ወይ ሕዚ ካብቲ ንግዲ ካብ ዱካኪን ጉሩብ ሓሊፍና እንቶም ዱካኪን እቲ ህዝቢ እንዳሃብካ ዘድልዮም ጠለባት ንኦም እንዳሃብና ንሕና ካብ ዱካኪን ዓብና ክሳብ ከባቢ ግሬማይካ ዝበሃል ከባቢ ፈለማ ከማ ዱካኪንን በዳ ኣቑሑት ንሕና ከፊትና ሕጂ እቲ ንግዲ ናቶ ኣበርክቶን ነቲ መንግስትን ዋላ እቲ መሳለጥያታት ናቶም ናይቲ ውድብ ዋላ መካይን ከይተረፈ ብባሓደ እንዳገዛና መንስእንሳት ነፍሱ ከም ዝኽእል ገርና
1: እቲ ናይ ንግዲ ትካላት እንታይ ይነግድ ነይሩ ንዝብል መብዛሕትኡ ኣብቲ ሓለክቲ ኣቑሑት ናይ መናበሮ ንዘን ዝነበረ ህዝባዊ ድኳናት ኣብ ምሕያል ጥራ ነይርዎ ከምኡ ውን ኣብ ናይ ትራንስፖርት እውን ብፍላይ እዞም ኣብ ሱዳን ዘሸግርና ነበሩ ኣቑሑት እውን ብምፃእ እውን ኣብ ኣበርክቶ ነይርዎ
3: መቀየር ማዲ
1: መቀየቅሪቲ ጎማታት ባተርያታት ምፅእ ነይሩ ኣብ ሓደ እዋን እውን ብፍላይ ኣብዚ ናይ ሰላሕት ኣወራር እውን መብዛሕትኡ ግዜ ነቲ ኩሉ ዝፀገም ዝነበረና ናይ ባተርያ ናይ ሬድዮ ርክብ ፍታሕ ይገብር ነይሩ ከምኡ ውን ናይ ታንክታት ባተርያ እውን ብዝሓሰረ ካብ በዓል ጀዛንን ካብ በዓል የመን ዓደን ካብ ሑዴዳ ማለት እዩ ካብኡ ነምፅእ ነርና።
0: ባሕርያ በቲ ዘካይዶ ዝነበረ ንጥፈታት ንግዲ ነብሱ ኽኢሉ ነተን ዝነበሮ ናይ ጽገና ትካላትን ዓውደ ስራሓትን ካብ ኣታዊታቱ ሓደስቲ ከም ቶርኒዮ ዝኣመሰላ ማሽናት ብምግዛእ ከም ዝድልድላ ገይርወን። ግን እቲ ንጥፈታት ንግዲ ከምቲ ዝድለ ክሰርሕ ዝኽኣለ ጽፉፍ ውዳበን ተበግሶን ኣባላት ባሕርያ ስለ ዝነበረ ጥራዩ።
1: ኣብቲ እዋን እቲ ኣብ ባሕሪ እንተለና ኣብ ጀልባ ኣለና ማለት እዩ ኣብ መሬት እንተለና ካብ ትዩታ ኣለና ማለት እዩ እታ ግዜ እታ
3: ጓዕዞመጓዓዚ
1: ኩሉ ግዜ ሲቲ ርክብ ኩሉ ግዜ ብመገዲ ፖርሳንስ ዝነበረ ካብ ዓጊግ ዳርጋ ወጋሕታት ተበጊስካ ሰዓት 4 ሰዓት 5 ካብ ፖርሱዳን ተኣቱ 3-4 ርክብ ጌርካ ከዓ ሽዑካ ንቦታካ ትመለስ ካብኡ ከዓ እንደገና ንባሕር ትወፍር። እቲ ግዜ እቲ ኣድካሚ ጉዕዞታት እዩ ነይሩ ግን ናይ ሓድነት ናይቲ ሰብ ተወፋይነት ናይቲ ሰብ ግን ኩሉ እዩ ዝምክቶ ነይሩ።
3: ራይ ንግዲ ተካይዱ ነርኩም ጀላቡ እውን ውስናት ነርናኹም ኣታዊ ነይሩዎ ዲቲ ንግዲ ማስእ ሕጂ ዋላ ብኣሃስተ ዝዛረብና ሲ ስዓ ክንደይ መክሰብ ነይርዎ ስዓ ክንደይ ኣታዊ ነቲ ውድብ ሕግዝ ነይሩ ወይነት ባሕርያ
1: ኣነ ኣታዊታቱ ብጣዕሚ ልዑል እዩ ነይሩ ኣታዊታቱ እዚ ናይ ሕጂ ኩባ ነፃ ሰገን መበገስ ኮይኑዎ ዘለዉ ናቱ ኣታዊታት እዩ መበገስ ንሕተ መፅሓ ዛርከሎ ስለምንታይ ርቡሕ ኣታዊታት ነይርዎ ተልካ ተወፋይነት ነቶም ሰባት ኣብቲ ዝካፈሉ ዝነበረ ሰብስ እንዳሓር ተወፊዩ ብትጋህ ተሰሪሑ ነቲ ኩሉ ዝነበረ ሲ ነተተወቱ ሕጂ ብኣዝ ዝኽብለይክል በልዕሉ ኣታውታት እዩ ነይሩና ንምንታይ እቲ ጉልበት ናይቲ ድሳተፍ ዝነበረ እቲ ንብረት ንጀላቡ ናይቲ ትካል ስለ ዝነበራ ኣብ ዕዳጋ ከትካ ሸጡ ክላስ ብ3-4 ተዕዛፀፈካ ሸጡ ነርካ ግን ዕዳጋታትና 2 ዕዳጋታት ነይርዎና ኣብቲ ዶሜስቲክ ዝኾነ ዕዳጋ ፈትሓዊ ዝኾነ ዋጋ ነርና ኣብቲ ናይ በዓል ግርማይካ ማርኬት ናብ ካልእ ዝኸይድ ከዓ ምስ ከተማታት ዝወዳደሪ ዕዳጋ ነይሩ ሕጂ እቲ ዋጋ ክትሪኦ ከላ ብጣዕሚ ልዑል ዋጋ እዩ ነይሩ ልዑል ካፒታል እውን ነርና ኣብቲ ግዜ እቲ ኣነ ሕጂ ክሪኦ ከሎ በዚ ሕጂ እቲ ኩሉ መተስካፋት እንት ኩሉ ካልእ ዝገዛእን ዝነበረስ ገንዘብ ስቅሪን ኣይኮነ ምሽ መተስካፋት መኻይን እውን ንገዘ ነርና
3: ብሓደ ዝኾነ
1: ነቲ ኣቑሑት ምንቅስቃስ ዝኾኑ ምናልባት ሕጂ ኣብቲ ውድባብ ዝነበረሉ ፀገም ንሕና ኣቑሑት ነምፅእ ኣብ ወደብ ይእከብ ኣብ ወደብ ምስ ተኣከበ ናይ ትራንስፖርቴሽን እውን ፀገም የጓንፈና ምስ መጓዓዝያውን ብዙሕ ግዜ ስለዝና እውን ኣይርከብ ነይሩ እስካብ ኣርባዕተ ዝኾነ ማርቼት ስከቲና ነርና ኣብቲ ግዜ እቲ
3: ታዊታት
1: ናይቲ ባህርያ ማለት ዝሕቶ ማስካፋት እውን ንልዕሊ 30 ከባቢ ውስጥ ገዚአና ንሕጂ ዝዝክረን ብሓደ ግዜ 10 ገዚእና ፀገም ዘጓነፋና ወሲካ ሲ ልዕሊ 30 ዝኾነ ማስካፋት እውን ኣብቲ ግዜ እቲ ተጠረየን ማለት እዩ ጀላቦ እውን ገዚእና ኢና ነርና ጀላቦ በቢግዜኡ ነታ ናይ መጀመርያ ሲንዲባል ትበሃል መርከብ ገዚእና ነርና ከምኡውን ናቕፋ ትበሃል መርከብ ገዚእና ነርና ብድሕሪ እውን ነቲ ኩሉ ናይ ትራንስፖርቴሽን ዓቕምና ንምህያል ተባሂሉ እውን ስጋብ ዱበይ ቦምበይ ቫርባል ዜርና ኣልመርዝኡን ኣልወስን ትበሃል ዓበይቲ ጀላቦ ክንገዝ ክኢልና ማለት እዩ ናይ 1000 ኩንታል ናይ 600 ኩንታል ክፅዕና ዝኽእላ እተናይ ቀደም ናህና ዝነበራ ካብ 300-400 ኣይብላን ኢን
0: ባሕርያ ኣብቲ ኩሉ ዘካይዶ ዝነበረ ኣማያት ኤርትራ ይኹን ናብ ናይ ካልኦት ሃገራት ጉዕዞ ብዘይካቲ ኣቐዲሙ ዝተጠቐሰ ርኡይ ዝኾነ ናይ ጸላእን ናይ ማዕበልን ሽግራት ኣብ ዝተፈላለየ እዋን ናይ ዝተፈላለየ ኣገረባብቲ ሃገራት ተጻብኦ እውን የጋጥሞ ነይሩ እዩ እዚ ተጻብኦታት እዚ ዋላ እኳ ክብን ለጠቐ እንተነበሮ ኣብ ጉዕዞ ጀላቡ ዕንቅፋት ምፍጣርን ምጉድዳብን ጥራይ ከይተሓፅረ ኣባላት ናይ ምእሳርን ኣጽዋሪኹን ካልእ ንብረት ምህጋርን ዝኣመሰሉ ተጽዕኖታት እውን የስዕብሉ ነይሮም እዮም
3: ኣብዚ እንታይ መስለካ ብዙሕ ዘጋጥመና ማዕበል ናይ ማዕበል ነገር ነይሩ ምክንያቱ ርሓቅ ናይ በዓል ሶማል ኣሎ እንዲያን ኦሻኒ ኣብዚ ብዙሕ ማዕበል የጋፍዓካ እዩ ንኡ ክትብል ሕጂ ብናይ ጎረባብቲ ተፃውኦታት እውን ነይሩ ናይ ምእሳር ስጋብ ማእሰርትን ገለን ዘጋጥመና ነይሩ ምክንያቱ ካብ ፀላእ ክትርሕቕ ክትብል ንበዓል ገምገም ስዑድያ የመን ገማግም ናይ የመን ጌርካ ንበዓል ሶማል ኢካ ትቆርፅ ሕጂ ኣብዚ እዋን እዚ የመን ተኣስረካ ስዑድያ ተኣስረካ ዝኽሉ እውን ተፃውኦ ነይሩ ከምኡ ናይ ማዕበል ነይሩ ፀላእ ከይረክበካ ክትብል ከዓኒ ናይ ግድን ክትቆርፅ ኣለካ ብግዜኡ እቲ ባሕሪ ነዚ ክትብል ከዓ ማዕበልን እዚ ሴካ ገ ዒራ ማለት እዩ
1: ከምኡስኮም ንመፅሉ ግዜ ንሕና ሕጂ ምሳና ሎምስባሓይላ ባሕሪ ለዎቶም ኣባላት ኣብ ፍርጌት ዝነበሩ ካብ ዱበይ ንሕና ንብገስ ከም ዘለና ስለዝፈለጡ ንነዊሕ ግዜ ትፀቢዮምና ኣጋጣሚ ግን ንሳቶም ንሕና ብማዕበል ምክንያት ኣብቲ ዝፅበዩና ዝነበረ ግዜ ስለዘይበፅሕና ንሶም ትፅቢቶም በርቲዕዎም ሓሊፎም ማለት ዩ ሕቶ ሕጂ ናይ ኣጋጣሚታት ጉዳይ ሕጂ ኮፍ ምስ በልካ ኣብቲ ናይ ስላይ ወረቃት ምስ ረኣኻዮካ መን ተበጊሱ ይበፅሒ ነይሩ ግርማት ዶኩሜንታት ርኢ ኣብዚ ናይ በዓል ንደንከዳ ንምእታዊ ዝነበረ ግዜ ምሸት ምሸት ባበር ከይረኣየካ ከይተተኮሰካ ትሓልፈሉ ግዜ ውን ብዙሕ ኣይነበረን ግን እንታይ ትሕቶ እቶም ምሳና ዝነበሩ መራሕቲ ናይ ተመራከብ በዓል ፋርሕ በዓል ኣበይፋርሕ በዓል ባስኮ በዓል ኣሊብላ በዓል ኣባድር ነቲ ቦታ ትፈልጡዎ እዮም ንስ ቦታ ስለዝፈልጥዎ ትሕቶ ኣበይናይ ክትፅጋዕ ከም ትኽእል ኣበይናይ ክትሓደፍ ከም ትኽእል ኣበይናይ እንትኾንካ ሓደጋ ክጓንፈካ ከምዘይክእል ስለዝፈልጡ ዝነበሩ ናይቲ ባቡር ኣብታ ኣፍ ደገ ምፅባይ ሲ ብዙሕ ዘምፀት ለውጢ ይነበረን
4: ብፍላይ ንበዓል ገልዓሎ ወይ ድማ ከዓኒ ኣብዚ ሓራ ቦታታት ዞባ ምብራቅ ንክትመፅእ ንሕር ኮይኑ ኣብዚ ኩሉ ግዜ ግጭት ኣሎ ምክንያቱ ፀላኢ ዝመስመር እዚ ሓራ ቦታታትና ስለዝፈልጦ ትጉዕዞ ብቀትሪ ኣብዚ ቀንዲ ማይ ኣቲኻ ብለይቲ ኢኻ ነዚ ትቆርፅ ምብራቅ ናይ ዳህላ ክሒዝካ ብለይቲ ክትቆርፅ እውን ኣብ ዝተፈላለየ ንኣሽቱ ደሴታት ኣለዋ ሓደ ኣብኡ ከይቲ ኣቱ ብጣዕሚ ጥንቃቅ የድሊ ማለት እዩ ካልኣይ ናይ ፀላእ ሕቶ ኣሎ ሳልሳይ እውን እዞም ናይ ደቡብ ንፋሳት ኣብ ዝመፅሉ ግዜ ንጎድኒ ንሰሜን ወይ ንደቡብ ትኸይድ ስለ ዘለካ ብጎድኒ ስለ ዝሃርሞዎ ነተ ንጀላቡ ከዓኒ ብጣዕሚ የጥቃዓካ ካ ትማዕበል ከዓኒ ስለዚ ኣብ ሓደጋ ከይትወድቕ ነዚኦም ኩሎም ሰንጢቕካ ኢኻ ዝተኣቱ ኣብቲ ግዜ እቲ ፀላኢ ብዙሕ ኣድማዕ ዝኾነ እንታሽሙ ዝፍፅሞ ነገራት ኣይነበረን ኩሉ ግዜ ምግጫዊ መፅእዩ ምትኩኳሳት መፅእ ግብረ መልሲ ንቦ ንሕና ንስ እውን ንድሕሪ ድምፂ ሰሚዑ እውን ቀልጢፉ ንዕኡን ምዕቐብ ዝኣልየሉ እምበር ዝውድሃሉ ኩነታት ኣይነበረን ኣብቲ መጀመርያ ግዜ ማለት እዩ ስለዚ ኣብዚ ብዙሓት መሰናክላት ሓሊፍ ከዓኻ ናብዚ ትመፅእ ማለት እዩ ልክዕ ቀትሪ እውን ናይ ንፈርቲ ሕቶታት ንገለና ኣለዩ ስለዚ ኣብዚ እውን ቀልጢፍካ ኣራጊፍካስ ኣልጊስካ ካብቲ

0: ህዝቢ ዘሎ ናብ ተፈላለየ ደሴታት ምስ ናይ ገባር ጀላቡ ተማሳሲልካ ትውዕለሉ ደረጃታት እውን ነይሩ እዩ ማለት እዩ። ስለዚ ነዚአን ከዓ ብለይቲ ሰንጢቕካ እንደገና ዚ ብቀትሪ ናብዚ ማዓስከራ ትመፅእ ማለት እዩ።
1: እጅስ መብዛሕትኡ እዋን እዚ ኣብ ማያት ናህና ዘጓንፈና ነብረ ሕጂ ጭርጭር እዩ ክነግረካ ትሪኦ መንቀደመ ናይ ዓይኒ መንቀደመ ንሳተን ሕጂ መብራህቲ ጥፍአን እየን ስቕ ዝብላ ተንባቡራት ምክንያቱ ቅድም መብራህቲ ወሊዖም ድምፂ እንዳገብሩ ክኸዱ ነይሮም ከሎ ገና ንሪኦም። ሕጂ ግን ኣብታ ማዕፁናህ ናብታ ንኣትወላ ይሕዙ እሞ መብራህቲ ጥፍኦም ንሰሙ ምፅንፃን ጀምሩ። ሕጂ ንሕና ከንታይ ንገብር? ስፒድ ኣጉዲልና ኣብታ ጃልባ በጥ ኢልና ካብቲ ፅፍሒ ባሕሪ እንታይ ብርክ ዝበለሎ እቲ ደሴታት ኣፅኒዕና ኢና። ካብቲ ደሴት ወፅእ ኣብ ማእኸል ባሕሪ እንታይ ኣሎ ንርኢ? ንሳተን ሕጂ ዓበይቲ ስለ ዝኾነ ክንድርሻ ነየኖ ሕጂ እንታይ ከተለልየን ግዜ ይብልካ ግዜ ወስተልካ ኒ መሰለ ለኻ በየና ኣላ ምስ ፈለጥካ ናበይ ገፅካ ክትከይዲኻ ፀገም የብሉን። በዚ ብጣዕሚ ክኢላ ነበረ ስውዕ ኣብራሂም ፋርሕ እብራሂም እዩ ብጣዕሚ ብጣዕሚ ማለት እዚ ምሽካዕ ብትምክሕቲ ተሽኩዕም ነይሩ።
2: ሕጂ ትሕቶ ኩሉ ግዜ ክተተኮሱ ዝሓለፈ ዝነበረ ይመስለና ትሕቶ ዝሓለፍኩም ኩለን ጉዕዞታት ኩሉ ግዜ ኣሎ ባቡር ፀንሐና ይትኩስ ሓንሳብ ዓዚ ፀንሐና ብዓሊ ምስ ዓፀወ ኣክንዲ ናብቲ ዝሓሰብና ንእንገል ናቱ ንኮር ሑማር ንኸይድ ኣብ ኮር ሑማር ዓፅ ፀኒሕና ንእንገል ንምለስ ከምዚታት ብዙሕ ግዜ ስለዝነበረ ኣብ ሓደጋስ ኣጓኒፍና ይፈለጥኒ እዩ። ሓንቲ ግዜ ሓደጋ ጓኒፋትና ነብላ ኣብ ኮር ሑማር ውሒልና ቦታ ናብ ንምለሶ ወደ ግዜ ነፈርቲ መፅእናና ነይረን እቲ ነፈርቲ ብቲ ቀላጥ ባሕሪ ነፋሪት መፅያ ክድብድበካ ከላ ኣነ ቀሊል ነገር ኣይኮነ ትሕተኩም ወላ ሓንቲ ክረክበና ኣይካለት። ኣብ ካልኣይ ንሳተን ካብቲ ዝመፅ በፂሒ ንክመለሳ ከለ ኩላና ወጋጊና ፀኒሕና የን
3: ዋላ ፀላይ ስንታይ መሳካ ፀላይ ብፍላይ ናይ ኢትዮጵያ ሰራዊት ንዛረብ እንተኾነ ውሱን መስመር ስለዘኸዱ ከምዚ ንሕነ ንጣዓፀፉ ክትዓፅፍሉ ሲ ጎጃም ኣይኮነን ቀይሕ ባሕሪ እዩ ኢትዮጵያ ኣይኮነ መለትና የዘ ሓደ ሰብ ክኸወል እንተበለ መረት ይፈልጥ እንተኾኑ ወዲ ዓዲ እንተኾኑ ከምዚላዩ ክትዓፀፍ ይኽእል እዮ ምስቶም ብፍላይ ምስቶም ጀላቡ ዝኸዱ ዘነበሩ ሓለፍቲ ደቂቲ ከባቢ ሰብ ዝኾኑ በዓል በስኮ ይኮኑ በዓል ኣባድሪ ይኮኑ በዓል ኣሚፋርሒ ይኮኑ ክንደይ ሰዓት ይጓዓዙ ኣበይ ናይ ከባቢ ከምዝኣቱ ኣበይ ናይ ደሴት ከምዝኣቱ ስለዝፈልጡ ናይ ፀላይሲ ክንዲዚ ኣይነቆፅሮ ነርና ብኡ ዝመፀታና ሓደጋ ከባን የለን።
4: መትከር ርእስኻ ምኽኣል ኣብ ኩለን ትካላትን ኣሃዱታትን ህዝባዊ ግንባር ቀንዲ መመገሲ ንጥፈታትን ተበክሶታት እዩ ነይሩ። ባሕርያ ነዚ መትከል እዚ ብዝለዓለ ደረጃ ተጠቒሞምሉን ሰሪሖምሉን ካብቲ እግሪ ዝተኸለሉ ዝነበሩ እዋን ጀሚሮም በተን ዝነበሮኦም ጀላቡ ምስ ክሉቲ ዝነበሮም ተፅዕኖ ስራሓት ውድብ ሓደ ናይ ንግዲ ኣካል ብምቓም ፈለማ ከም ኣኻዱ ነብሶም ንምሕያል ኪንኡ ሓሊፉ ድማ ንውድብ ዘድሊ ነገራት ኣብ ምቕራብ ዘይተሓለለ ፃዕሪ ኣካይዶም።
2: እቲ መበገሶ ካ ቅድም ኣብ ስዋኪን ከሉ እቲ ምንቅስቃስ ዝገብሮ ዝነበረ ባሕርያ ንናይ መጓዓዝያ ስራሕትን ንናይ ትራንስፖርት ስራሕትን ዘምፅኦም ነበረ ኣቑሑት ንስ መበገሲ ገይሩ ናይ ባሕቂ እቲ ኣሃዱ ወፊሩስ ገንዘብ ከምፅእ ይኽእል ዝበሃሉ ባይታ ሲ መጀመርያ ከም ፕራክቲስ ዝወሰዶ ንናይ መጓዓዝያ ኣቑሑት ምምፃ እዩ ስፔር ፓርት ብምግዛእ ካብ የመን እዩ ነይሩ ቀዳማይ እግራ ይከድኮ ናብ ካልኣይ እግሪ እውን ተኻፊል እዩ ነራ ነትሕቶ ሽዑ ፅቡቅ ውፅኢት ተራኺቡ ካብኡ ተበቂሱ ከዓ ምስሊ ሽዑ ዝነበረ ናይ ፖለቲካ ቤት ፅሕፈት ብምረዳ ባሕርያ ገላ ገንዘብ ወሲዱ ነብሱ ዝኽእለሉ ባይታ ክፈጥር ይኽእል እዩ ብዝብል እዩ ምንቅስቃስ ጀሚሩ። እቲ ምንቅስቃስ ካብ ግዜ ናብ ግዜ እንዳሓየለ እንዳተወደበ ኣሰራርሑ እንዳፅፈፈ ስለዝኸደ ኣብ ሜዳ ዓብ ለውጢ ምፅኢ ማለት እዩ
3: ጀሚርና እቲ ንግዲ ፅቡቅ ከድና ፅቡቅ ሰሪሕና ከባቢነት ሕጂ እቲ ሰጋም ትበሃል ትካል ናይ ሓይሊ ባሕርያ ነይራ ክሳብ ሳልሳይ ጉባኤ ኣብ ሳልሳይ ጉባኤ ቅድሚ ሕጂ ዝነበረ ገንዘብ ናይ ህዝባዊ ግንባር እዩ ስለተባህለ ሰጋን ወፅያ እቲ ናይ ንግዲ ትካል ዝነበረት ከባና እቲ ንነገደሉ ዝነበርና ከባቢ ካብ ከባቢ የመን ካሊእ ዘድልየካ ጠለባት ኣምፅኢኻ ፈለማ ብምን ትብሎ ጀሚርና ብዱካኪ ናይ ቁራ ጀሚርና ዋላ ከማ ነዚ ዘረባ ተምፅ እንትኾን ካብ ቴሌቭዥን መንእሰይ ምንቲ ክስሕቆ ንመንእሰይ ፈለማ ክሌብ ምክፋት ኣነ ጀሚር እዩ ንማሕበር መንእሰይ ኣብ ቁሩራ ገዛውቲ ከይተረፈ ተረቤዛታት ዘሎ ምን ትብሎ መበገሲ ሂብና ፈለማ ኣነ በግሰ ማሕበር መንእሰይ ኣብ ቁሩራ ኣብ ዋን ሰውራ ወይ ሕጂ ካብቲ ንግዲ

0: ኣባላት ናይ ምእሳርን ኣፅዋሪኹን ካልእ ንብረት ምህጋርን ዝኣመሰሉ ተፅዕኖታት እውን የስዕብሉ ነይሮም እዮም።
1: ኣብዚ እንታይ መስለካ ብዙሕ ዘጋጥመና ናይ ማዕበል ነገር ነይሩ። ምክንያቱ ርሓቅ ናይ በዓል ሶማል ኣሎ እንዲያን ኦሻኒ ኣብዚ ብዙሕ ማዕበል የጋፍዓካ እዩ ንኡ ክትብል ሕጂ ብናይ ጎረባብቲ ተፃውቕታት እውን ነይሩ ናይ ምእሳር ስጋ ማእሰርትን ገለን ዘጋጥመና ነይሩ። ምክንያቱ ካብ ፀላእ ክትርሕቕ ክትብል ንበዓል ገምገም ስዑድያ የመን ገማግም ናይ የመን ጌርካ ንበዓል ሶማል ኢካ ትቆርፅ ሕጂ ኣብዚ እዋን እዚ የመን ተኣስረካ ስዑድያ ተኣስርሕካ ዝኽሉ እውን ተፃውዑ ነይሩ ከምኡ ናይ ማዕበል ነይሩ። ፀላእ ከይረክበካ ክትብል ከዓኒ ናይ ግድን ክትቆርፅ ኣለካ ብግዜኡ እቲ ባሕሪ ነዚ ክትብል ከዓ ማዕበልን እዚ ሴካ ገ ዒራ ማለት እዩ ከምኡካ ስለ ዝኽእል ማዓፀገሚ ነይሩ ኣብቲ ዋንቲ
2: ኣብ ጉዕዞ ባሕሪ ሓደ እቲ ኣዝዩ ሽግር ነበረ ካብ 82 ነዳሓር 82 ነዳሓር ካብቲ ንሕና ዝርከብናሉ እየ ዝብለካ እቲ ቅድሚኡ ነበረ ነይሮም እዮም ሳቶም ኣብ 82 ነዳሓር ግን ንባዕሉ እተን ኣከባቢና ዘለዋ ጎረባብቲ ሃገራት እውን ከም ጥፉኣት ዓይነት እየን ዝወስዳና ነይረን። ሱዳን ንባዕሉ ሽዑ ጃዕፈር እኒመሪ ነይሩ መራሒ ናይ ተዓዲ ማለት እዩ ንኩሉ ካብ ቤት ፅሕፈትና ጀሚሩ ክሳብ ጀላቡና ኣለኩትዎ ሓደ ጀላቡ ክወፍራ ይክእላኒ ገልምለ እንደገና ምስኡ ሻሻይ ወራር ብገሳ ኣሎ ኣብዚ ሕጂ ትዝኸፍአ እዋን ነይሩ ማለት እዩ ጀላቡና ብምሉእን ካብ ሰዋኪ ናምፂና ኣብ ሓደ ናይ ሱዳን ገምገም ባሕሪ ሽዩኽ ዝበሃል ብሽም ፅገና ምክንያት ገይርና ኣብኡ ሓቢእናዮን ምክንያቱ ኣብ ኣገዳሲ እዋን ከምጢት ተበጊሰ ምእንቲ ክኸዳ ኣብቲ ማእከል ዓዲ ንድሕር ኮይነ ግን ምውፃእ ክኸልእዎን እዮም ይፅገና ኣለዋ ገለ ኣለዋ ዓሳገፋ ኣለዋ እንዳበልና ነንቀሳቅሰን ማለት እዩ። ሓደ ሕጂ ፀላእ ክብል ከለኹ እንኮላይ ጎርባብቲ ሃገራት እውን ፀላእት እየን የኣስራኻ ነዋርሒ ትእሰር ከምኡ ውን ምንቅስቃስ ናትካ ተፈሊጡ ፀላእ ይሰምዕ።
3: ኣብዚ ከባቢ ግን ተፈላለዩ ንኣብነት ኣብ ሳዑዲ ዓረብያ ይኹን ኣብ በዓል የመን ተፈላለየ ግዜ ኣባላት ናይ እሰሩ ነሮም ጀላቡ ናይ እሰራ ነረን ማለት እዩ። ብፍላይ ንኣብነት ኣብዚ ናይ 83 ዝነበረ ዓራፋት ትበሃል ጃልባና ኣጋጣሚ ምስ ናይ ሱዳን ኔቪ ኣብዚ ደሴታት ናይ ትሪንካታት ዝበሃል ደሴታት ናይ ሱዳን ማለት እዩ ኣንጀሎስ ትበሃል መርከብና ንሳ ኣፅዋር ሒዛ ምስ መፀት ንሕና ገሊኡ ብቲ ደሴታት ንፋሕ እንዳበልና ነራግፎ ገሊኡ ከዓ ንቐብሮ ስለ ዝነበርና ኣጋጣሚቲ ሓበሬታ ኔቪ ናይ ሱዳን ስለ ዝፈለጡ ሶም ናብኡ መፂኦም ገለ ደሴታት እውን ዝነበሩ ኣፅዋር ሒዞምልና ማለት እዩ። ብድሕሪኡ ከም ምምፅኦም ይመፁና ከም ዘለዎ ምስ ፈለጥና ኣጋጣሚ ናይ ኣብ ምውዳእ ምርጋፍ ስለ ዝነበርና ንኣንጀሎስ ኣራጊፍና ወዲእና ሰዲድናያ ማለት እዩ። እተን ካልኦት ጀላቡ ከዓ ንመራገፍ ንጥቀመለን ስለዝነበርና ኣብቲ ደሴታት ኣብቲ ደሴታት ተራጊፉ ማለት እዩ ጥርሐን ነረን። ዓራፋት ግን ፍርቂ ፅዕነት ዝኾኑ ስለዝነበራ ንሳ ብሬድዮ ኣብዚ ደሴታት እዚ ክትከውን ከም ዘለዋ ዳሕራይ ኔቪ ናይ ሱዳን ምስ መፁ ግን ናብዚ ደሴታት ፍርሳን ዝበሃል ናይ በዓል ሳውዲ ዓረብያ ኣብዚ ክትግዕዝ ከም ዘለዋ ሓቢርናዮ ማለት እዩ። ብድሕሪኡ ኣብዚ ከይዳ ምስ ጋዓዘት እውን ናይ ሳውዲ ኔቪ እውን ክሕዝዋ ክኢሎም ማለት እዩ። ድሕሪኡ ኣባላትና ሒዞም ተፅዋር ወሲዶም ብከምዚ ኣጋጢሙ ማለት እዩ። ኔቪ ናይ ሱዳን እውን ንዓና ሒዞምና ድሕሪኡ ግን ተሓኒቲ ኩነታት ተሓን ስለ ዝነበረ በቲ ዝለዕለ ደረጃታት ኣፅዋርና ንገለን ክውሃበና ክኢሉ እቲ ኩነታት ካ ክፍትሕ ክኢሉ ማለት እዩ። ከምዚኦም ዝኣመሰሉ ብዙሓት ሕለላኻት እውን ነይሮም እዮም ከም ኣብነት ክጥቀስ ዝከኣል ማለት እዩ። ብዙሕ ነገር ግን ገለ ካብኣቶም ማለት እየ ዝጠቅስ ዘለኹ
1: ንኣብነት ተፃብዖ ናይ ከባቢ ዝነበረ ኣብዚ ናይ ስዑድያ ነይሩ ኣፅዋር ክንደራግፍ ከለና መርከብ ተባላሽሕና ኣብ መሬቶም ተረኺብና ማለት እዩ። ኣብዚ እዋን 11 ሰባት ኢና 11 ሰባት ነርና ኣሲሮም ና ስዑድያ ምስ ኣፅዋርና ምስ መርከብና ኣሲሮም ፈርሳን ዝበሃላት እዮምና ካብ ፈርሳን ጀዛን ቀይሮም ኣብኡ ተኣሲርና ኣፅዋርና ሕዲጎምና ሰለስተ ወርሒ ተኣሲርና ምስቲ ሱዱ ሰብ ማንም ሰብ ዝእሰሮ ማለት እዩ። ኣብኡ በብዓይነቱ ሕቶታት እንዳሓተቱ መስቀላዊ ሕቶታት እንዳሓተቱ ነዊሕ ኣፅኒሖምና ድሕሪ ክንደይ እዚ ሓለፍቲ ናይ ውድብ ማለት እዩ እንዳተመላለሱ ምርዳእ ድሕሪ ምርዳእ ፈኒዮምና እታ ጃልባ ክንረክባ ክኢልና እተ ኣፅዋርና ግን ኣይረኸብናየ ናብቲ ዋንቲ ካል እውን ከምኡታት ተፀዋቕታት ነይሩ እዩ። ኣብ በዓል የመን ናይ 24 ሰዓትታት ገለ ምእሳር ነይሩ እጂ ቀልጢፍካ በዓል ሶማል ክትኣትወሉ ዝግባእካ ዕንቅፋት ናይቲ

ሰላም ሰላም ሰላም ሰላም ሰላም ኩልኹም ደቀይ ኣብ ውሽጥን ኣብ ወፃእን ትርከቡ ኩልኹም ስድራ ቤታት ከመይ ኣለኹም? ከመይ ቀኒኹም? ከመይ ኣሎ ምቅርራባት ናይ መርመራ? ተፅንዑ ዶ ኣለኹም? ዝሓለፈ ቀዳም ሓቢረኩም ነይረ ኣይትሕመቕ እዞም ደቀይ ኩሉ ግዜ ንመፅሓፍኩም እንተቐሪብኩምሞ ነቲ ዝወሃበኩም ዕዮ ገዛን ናይ ክላስን እንተቐሪብኩምሞ እሱ ከዓ ቅርበኩም እዩ መልሱ ቀሊል እዩ። እንድሕር ዝኾነ ነገር ዘይረአኻ ግና ክፅግመካ ክእሉ ኣብኡ ኮሎካ ጋ ንኾነ ካብ ተኮፊልካ የ ደለካ ሰደቃ ሽዑ ንየማን ንፀጋም ሽዑት መምህርታ ይብለካ መርመራ ነገሩ ስራሕ ባ እንታይ ዳ ኮንካ ወይ ከዓ እታ መምህር ማለት እዩ። ስለዚ እዞም ደቀ እንተፅኒዕኩም ብግቡእ ቀሲ ኢልኩም ኣብ ገዛኹም ከይተረበሽኩም ተፅኒዕኹም ኣብ ክላስ ምስኣተኹም ክፈክሰኩም እዩ። ሽዑኡ ኣብኡ ካለኹም ጣጣጣጣ ተብልዎ ኢኹም መምህር ካ ርኢ መሰበሎ ፍሽኽ እናበለ ሰብ ሰብ ክብላ እዩ። ስለዚ ኣይትሕመቁ እዞም ደቀይ እምበኣር ሕጂ እታ ምጭውቲ መደብና መደብ ሃለው ቆልዑ ልክዓ ኣብ ግዜኣ ኣብ ሰዓታ ደበኺላ መፅያ ኣላ ከምቲ ኩሉ ግዜ ድጋብዘኩም ሓንቲ ሙዚቃ ንዓኹም እዞም ደቀይ

ናይዞም ደቀይ ቁሩብ ተፈሲኹም ዶ ማለት ማክፈቲ ሸውሃት ሸውሃት ናይ ስነ ጥበብ ወይ ከዓ እቲ ብዝንእትዎ ማለት እንዳዛናጋዕካ ከመይ ጌርካ ናብ ቆልዑ ዝሓልፍ ኩሉ ሃሎ ቆልዑ ትገብሮ መደባት ኩሉ ግዜ ተድንቕዎ ኢኹም ኩሉ ግዜ ደው ኢልኩም የቀኒልና ትብሉ ኢኹም ንሕና ካ በዚ ጋጣሚ የቀኒልና ንብለኩም ግን ሓደ ወላዲ ቅድሚ ሕጂ ሓቢሩኒ ነይሩ ካልኣይ ክደግመኩም ገለ ቆልዑ ክትሓልፉ ከለኹም ካብ ትምህርቲ ድዩ ተለኣይኩም ዲኹም ማለት ክትሓልፉ ከለኹም ማኪና ከምዝገበርኩም ትንክፍ ተብሉ ኣሎ ሕጂ ገሊአን የእውያተን ማኪና ውውው ይብላ ምክንያቱ ኣይተሓዙና ንዘይትስቀሉና እንድብላኹም ዘለዋ ማለት እዩ ስለዚ ዘይትስቀላ ማኪና ኣይትሕዛን ኢከዓ ክነግረኩም ካልኣይ ነገር እንተ ሓንፂፅካያ ከዓ ስድራኻ ዕዳ እዩ ምክንያቱ እታ ማኪና ንድሕሪ ሓንፅፃ ዋና መፅኡ ታ ታምካ ሓንፂፅካ እንደ ኣይፈለጥኩም ዘለ ከምኣይ ትኸይድን እያ ሽዑ ናብ ባባ ናብ ማማ ይድውል ዳሓራይ ዘየድሊ ካልእ መፅ ማለት እዩዞም ደቀይ ማኪና እንዳማትካ ምሕንፃፅ ማኪና እንዳማትካ ምትንካፍ ኣብ ቅድሚት ከትካፍቲ ኮፎኖ ኮፍ ምባል ጭብልቕ ተብሎ ከምኡ ጌጋ እዩ ብፍላይ ኣብዚ ዓድና ብሩኽ ኮይኑ እምበሪ ኣብ ካልእ ሃገር ከምኡ ተገይርካ የእስረካ እዩ ስለዚዞም ደቀይ ከምኡ ኣይትግበሩ ንስኹም ቆልዑ ስለ ዝኾንኩም ዋላ ሓደ ዳእስረኩም የለን ግን ስድራ ሕቶት እየ እቶም ዓበይቲ ስለ ዝሕተቱ ንስድራ ኣይተሸጉሩ እዞም ደቀይ ሕጂ ናብ ንኡስ መደብ ዲሞይ ዳዲሞይ እንታይ ኮን ክርኢና ብሓባር

0: ነበረ እያ ነበረ። ካብ መዓልትታት ሓደ መዓልቲ ሓንቲ ወላድ ደርሆ እንቋቁሖ ከተወድቕ እናቃቀወት መውደቂ እንቋቁሖ ዝኾና ቦታ ሃሰው ክትብል ከላ ዋናኣ ረኣየታ እሞ ሓንቲ ኣረጊት ጀንቢል ቀረበትላ። ደርሆ ኣብታ ጀንቢል ዝል ኢላ ኣተወት እሞ ኮፍ ብምባል ሓንቲ ቀያሕ ፍሪቲ እንቋቁሖ ኤሕ ኢላ ወለደት እሞ ሓቆፈታ። ንፅቢሒቱ ክልተ ዘተላገባ መናቱ ፀዓዱ እንቋቁሖታት ወለደት። ብድሕሪ እዚ ደርሆ ኣከታቲላ ብድምር 11 እንቋቁሖ ወሊዳ ን21 መዓልቲ ሓቆፈቶም። ድሕሪ 21 መዓልቲ እቶም መናቱ እንቋቁሖ ነቲ ድርዒ ሽፋን እንቋቁሖ ብኣፎም ተኺቦም ተኺቦም በስዕዎሞ ተቐልቀሉ። ኣዲኦም ድማ ብቐሊሉ ንኽነቕሑ ተሓጋገዘት። ክልተ ፅቡቓት ብጫ ሕብሮም ጨቃዊት ድማ ነቕሑ። ብድሕሪ እዚ ሓደ ድሕሪ ሓደ 11 ጨቃዊት ተር ኢሎም ከካብ እንቋቁሖኦም ነቒሖም ኣዲኦም ተሓጎሳ ዓለለት። ዕልልልልልልልልልል በለት ደርሆ ኣብ ጀንቢላ ኮይና እሞ ንኩሎም ደቃ ኣብ ሕቁፋ ይእትያ ኣማመቆቶም። ብድሕሪ እዚ ኣደ እቶም ጨቃዊት ካብቲ ጀንቢል ዝል ኢላ ብምውፃእ ደቃ ከተዛውሮም ክትምግቦምን ኩትኩትኩትኩት እናበለት ፀዋዓቶም። ጨቃዊት ጀንቢል ኣዝዩ ስለ ዝነውሖም ክወፁ ኣይከኣሉን። ብድሕሪ እዚ እታ ዋና ነቶም ጨቃዊት ሓደ ድሕሪ ሓደ ካብ ጀንቢል ኣውፃኣቶም። ኣደ እቶም ጨቃዊት ንዋናኣ የቐኒለይ ጎይታይ በለታ እሞ ዋና ድማ ገንዘብኪ መዓረይ በለታ። ደርሆ ጨቃዊታ መሪሓ ኩትኩትኩትኩት እናበለት ኣብ ሓደ ድኹዒ ዘለዎ ቦታ ጠለበጊዕ ከደት እሞ እናፃሕተረት ጨቃዊታ ዝተፈላለየ ሓሳኹ ደንበ ክትምግቦም ጀመረት። ሽዑ ሓደ ካብቶም ጨቃዊታ ኣደ ኣደ ካብዚ ድኹዒ ፃሕቲር ዘብላዕክና ሓሳኹ ደንበ ክጥዕሙ ጉዳም እዮም ኣደ ወስኽና እባ በላ። ማምኡ ድማ ሕራይ ሕራይ ዞም ደቀይ ብምባል ብፅፍራ ፃሕቲራ ፃሕቲራ ብዙሓት ሓሰኻ ደንበ ኣውፅኣ ንኩሎም ደቃ ብማዕረ መገበቶም። ጨቃዊት ተሓጒሶም የቐኒልና ኣደ ንኩላህና ዝኸውን ምቁር መግቢ ጋቢስክና ዋይ ክጥዕም እናበሉ እናተኸቡ በልዕዎም። ሽዑ ኣዲኦም ጥዑም ዶ ዞም ደቀይ በለቶም። ኩሎም ጨቃዊት ደቂ ቃቃዊት ደርሆ ብሓደ ድምፂ ጥዑም ጥዑም ጥዑም ጥዑም ጥዑም ጥዑም ጥዑም ጥዑም በሊዕና በልዋ። ጥዑም ይሃብኩም ዞም ደቀይ ካብ ጥቃይ ጥራይ ኣይትርሓቁ ሽላ ከይወስደኩም በለቶም። ሽዑ ሓደ ጨቃዊት ኣደ ኣደ ሽላ ማለት እንታይ እዩ በላ። ሽዑ ቃቃዊት ደርሆ ከምዚ ኢላ መለሰትሉ ዞም ደቀይ ሽላ ማለት ሰማይ ሰማይ ዝበርር ኮይኑ ጨራሩን ጨቃዊትን ዝምገብ በላዕ ስጋ ዑፍ እዩ በለቶም። እሞ ዘረባኣ ከይወደአት ሓደ ሽላ ሰማይ ሰማይ እናበረረ ደበኽ በለ። ቃቃዊት ደርሆ ናይ ተጠንቀቕ ደወል መንገብገባ እናንገብገበት ነቀወት። ኩሎም ደቃ ኣብ ውሽጢ ሕቁፋ ተሸጎጡ። ሽላ ዕድል ስኢኑ ኣብታ ካንሸሎ ዝነበረት ገረብ ዓለበ። ሽዑ ቃቃዊት ደርሆ ንላዕሊ እናንቃዓረረት ዞም ደቀይ እዚ እዩ ሽላ ተጠንቂቕኩም ተተቐልቂልኩም ረኣይዎ በለቶም። እሞ ጨቃዊት ድማ መንገብገብ ኣዲኦም እናገልሁ ተተቐልቂሎም ረኣይዎ። ፍትዋት ቆልዑ ካብዛ ነበረያ ነበረ እንታይ ንምሃር? ኣደ ንደቃ ከመይ ገራ ሓብሒባ ተኸናኺና ከም ትዕብን ካብ ፀላእትን ዓመፅትን ከመይ ገራ ከም ትከላኸልን ንምሃር። ከይበልዐት መጀመርታ ንደቃ ከም ተብልዕ ከዓ ንምሃር ማለት እዩ።
1: ሕራይ ኣባሊቆታ ኢሉና ብዛዕባ ሓንቲ ቃቃዊት ደርሆ ፅቡቅ ዝኮነ ማለት ነበራ ነበረ ክንብሎ

0: ክእል ፅፅዋይ ክንብሉ ደለኹሞ ግን እቲ ናብ ፅፅዋይ ዝኸደ ሓደ ፅቡቅ ዛንታ ነጊሩና እታ ደሮ ሪኢኹማዶ ንደቂ ከመይ ገራ ትሕብሕብ ኩሉ ፍጡር ኣብ ዓለም ዘሎ ከዓኒ ንደቁ ብፍላይ ወላዲ ይሕብሕብ እንድዩ እዞም ደቂ ከምቲ ቀድም ኣቢለ ብዛዕባ ማኪና ምሽ ክዛረበኩም ፀኒሐ ስድራኻ እንዳሓብሓቡካ ከለዉ ንስኻ ክትፅይቀ ይብልካን ተንጨቃዊት ኩሉ ሰሚዐን ሪኢኹሞ ዶ እቲ ሊላ ምስ መፀ ስኒ ቋቋቋ ደትብልታ ደሮ ሽዑተን ጨቃዊት እቱ ኢለን ኣብቲ መንገብገባ ከምዚ ገይራ ሕስ ሽዑኡ ኣቐዲሙ ሓደ ጫቂት እንታይ ኢልሓት ሊላ ማለት ወይ ከዓ ሽላስ እንታይ እዩ ምስ በላ ነዲኡ ነጊራቶ ብግብሪ ከተሪዮ ሽዑ ሓደ ሽላ መፅኡ ኣብ ገረብ ምስ ዓለበ ረኣይዎ ሸሸለኩም ረኣይዎ ሽዑብ ተተቐልቂሎም ርኦሞ ሽላ እንታይ ምዃኑ ፈሊጦሞ ብድሕሪኡ እንታይ ክገብሩ እዮም ካብኡ ርሕቁ ንስኻትኩም ከዓኒ ንድሕሪ ድና ከስከልብሎ በቲ ጥቃ ገዛውቱ ኣይትሕለፉ መፂኡ ክነክሰኩም ይኽእል ወይ ከዓ ምስ ዓበይቲ ተሓልፉ ንከልቢ ከዓ ንከም ዝገርኩም ዕድርቢ ኢሉ ክሓርቕ ይኽእል እዩ ክመፀኩም ስለዚ ኩሉ ግዜ ካብ ድፃባኣካ ትርሕቕ ማለት እዩ ኣደ ከዓ ከምኣ ገይራ እትሕብሕብ ሕጂ ናበይ ከብለኩም የስከ ናብዚኣ ተይለ ትፈልጥ ኢኹም እታ ንኡስ መደብ መን ዝያዳ ዘከረ ኩልኹም ትሕጎስላ ንእሽተይን ቅጭን ዝኾነት መደብ ናብኣ ከብለኩም እየ ተወዳደሩ እዛ መደብ እዚኣ ምስተወዳደርኩም ከዓ ምስተወዳእካ ክድውለልኩም ኢና መፂኹም ብግብሪ ክትወዳደሩ ኢኹም እዚኣ ንዓኹም ዞም ደቀ እዩ
1: ዳዕሮ ኣብ ኣፍሪካ ሓዚ ዛጓለ ቁጥሪ ዓዊሽ ተራያ ጫጫ ዓሳ ቃ ሓዚ ሓዊሽ ራይ ኣሙሽ ጫጫ ዓሳ ሽዱሽተ ጎቦታት ናቕፋ ታሪኻዊ ቦታ ናቕፋ ቁጥሪ ሸውዓተ ሓወልቲ ኣባፀ በዓል ጃዋር ራየ ኣብ ቁጥሪ 8 ኮራን ሕራይ ሰሓቢ ሕጂ ሓደ ቁፅሪ ደስ ዝበለክ ብቁፅሪ 8 ጀሚርክ ንቅድሚ ክግበር እዮ ከይሕወስ ብራዎ እንታይ ነራ 8
2: ኮራን
1: ቁፅሪ 8 ኮራን እ ክሪአ ኢና ኮራን ኮይና ብድሕሪ ታ ጀሚራ ዘሎ ክራዎ ራ መን ዝያዳ ዘከረ እስኺ ዘኪርክ ኣለኺ ቴላ ታ ዝበለት ቃጭል ያ ኮራር ኣንፂኽያ ዓሰርተ ሰሓቢ ከዓ ሕጂ ሓደ ታ ዓብል ሰሓቢ ቁፅሪ ሓደ ኣብ ቁፅሪ ሓደ ከዓ ኣንፂኽያ ኣለኺ እስከ ኣብ ቁፅሪ ሓደ እንታይ ነራ
2: ጃልባ
1: ብጃልባ ጌርካ ኮራናት ትሒድካ ሽዑ ኣብቲ ምስቶም ኮራናት ትዕልል ማለት እዩ እቶም ኮራር እንታይ ምኳኑ ዝፍለጥዎ ዕምባባታት ባሕሪ ማለት እዩ ፍጥረታት እዮም ኮራር ኣብ ባሕሪ ዝርከቡ ኣደናቕቲ ፍጥረታት ናይ ዛጓለ ዳዛ ጃልባ ኣንፂኽያ ሰሓቢ ሳልሰይቲ ቁፅሪ ክልተ ቁፅሪ ክልተ ኢላ ኣላ
2: ሓምላይ ደሴ
1: ፃዕዳ ዝኾነ ፅቡቅ ሕፅ ኣለዎ ኣብኡ ድሕሪ ተቐቢርካ ማሕማሕ ቆርበትካ እስከ ሓምላይ ደሴ ኣዕዋፍ ኣብኡ ኣለዋ ብማይ ዝተኸበበት ሓምላይ ደሴ ሓምላይ ደስ እየ ብራዎ ጠጓለ 30 30 ብጥልያን ነጊረክ ሓሙሽተ ክንርኢ ሓሙሽተ

ዛንታ ሓመማን ንህብን ሓደ ሓረስታይ 15 ቆፎታት ንህቢ ዝነበሮ ህርኩት ፃዕረኛ ሓረስታይ ነበረ። እቲ ሓረስታይ ነናህቡ መዓልታዊ ፃፀታት ወይ ዕኮታት ናብ ቆፎ ኣትዮም ከየጥቅዕዎም ለይትን ቀትርን ይከታተሎም ነበረ። ካብ መዓልታት ሓደ ንግሆ ሓረስታይ ኣብ ኩለን ቆፎታት ኣናህቡ እናዘረ ነቲ ቆፎታት ክውልውሎን ኣናህቡ ፀሓይ ከየጥቅዖም ቆፎታት ክሻታት ክኸድኖን ከሎ ሃመማ ነቲ ሓረስታይ ቀው ኢሉ ይርኦ ነበረ። ኣናህብ እቲ ሓረስታይ ኣብ ዝተመደብዎ መደባት ስርሖም ገሊኦም ዕምበባታት ካብ ኣግራብን ኣቁፅልትን ናብ ቆፎኦም ከመላልሱ ከለዉ ገሊኦም ድማ ማይ ሒዞም ናብ ቆፎኦም እቲ ውፅእ ክብሉ ከለዉ ሃመማ ኣብ ሓንቲ ጓሓፍ ዝመልአት ሸንኬሎ ኮይኑ ቀው ኢሉ ይርኦም ነበረ። ብፍላይ እቲ ዋና ኣናህብ ሓረስታይ ነቶም ኣናህቡ ማይ ክቕርበሎም ንዕንበባታት ዝኸውን ዝተኸሎም ኣግራብን ኣታክልትን ክኩስኩሶም ምስ ረአየ ሃመማ ብቕንኢ ዝኣኽሎ ጭጭ ኢሉ በኸየ። ወይ ኣነ ሃመማ ኩሉ ግዜ ንበይነይ ነዚ ሓፃር ዕድመይ ዝፈትወኒ ዘኽብረኒ እኳ ዘይብለይ ኣደይን ኣቦይን ወሊዶምኒ ዳኣ እምበር ኣበይ ከም ዘለኹ ዘይፈልጡ ንሶም እውን እንተኾነ ብዛዕባ ውልቆም እምበር ብዛዕባ ውላዶም ዘይሓስቡ መሕደሪኦምን መውዓሊኦምን ዘይፍለጥ ከም ንህቢ ገዛን ቤትን መነባብሮን ዘይብሎም

ቁሉዓት ግዳም ሓደር ፍንፉናት ፍጥረት ዋይ ኣነ ንሃመማታት ሓደ ዝፈትወናን ዘኽብረናን ዝከናኸነናን ዘይብልና ፍንፉናት ፍጥረት ኮይና ክንነብር እናበለ ብኸይ ሽዑ ሓንቲ ሽማግለ ንህቢ ፀሓይ ክትፅሎ ካብ ቆፉዓ ለመም ለመመመመመመም

እቲ ኣዳም ከሰርሓ ቆላ ጀራቱ ለህጁም እደ ቁዋት ካርጅ ክምሰልዓለ ዲቡ ላሻርሓ ለድወል እብኣዘ እግሊ ጅሬላ ቃድር ህጁማት እግሊ ትከራዕ ውሕዳተን ወመስኩበተን ክምሰላ ደቂ ባሄ ዋትሓያ ማሊ ኒጀር ወብርኪና ፋሶ ከም ክፋል ናይላ ናይ ሕበር ቅዋት እግሊ ትተእሰስ እቲ ሰነት 2023 ለፈርማያ እቶ እትፋቅ እቲ ሕዱደን ዝያድ 5000 ናይ ሕበር ደሽ ፋራት ከምሰለለየ ተቃሪር ለፍም ሰልሲተን ለድወል እቲ ኣራድየን ዕስኩር ላዕላ ደሽ ፈረንሳ እንደ ኣፍጋራያ ምስላዓድ ላዕለ እለን እትፋቅ እቲ መጃላት ዓስከሬት ወእምን ሓቆላ ባትካያ እተን ለትገብ ፃብኢት ናይ ካርጂ እትትማክራ ትመፅእ ከምሰለለየ ትልሻራሕ ፈረንሳ ስያደተን ለትከምህ ፃብኢት ክምሰል ትወዴ ለድወል ብትሉሉይ ሻክያ ጣንሓተን ብዙሓት ኣንፋር ኔቶ ሻርካ እትልህለያ ናይ ሕበር መትላማት ዓስከርየት እቲ ሊትዌንያ ገብህላ እትሊ ኣምሪካ ወጀርመን ለብተን ኣንፋርላ ሕልፊ ወዲሁ ልህለያ መትላማት ዓስከርየት ዝያደ 5000 ዓስከሪ ዋሓደ 500 ጣይራት ወደባባት ሻርካ ክምሰለለያ ትሻርሐ ሃደፍ ናይለ እስክ ደንጎባ ናይ እልዋርሕ ጁን ለኣተላለ መትላማት መቅደረት ዓስከሬት ኣንፋር እግል ጌማም ክምሰልቱ ልሸራሕ ምን ምህለ እቲ ሩስያ ጫቅጥ እግል ትኸልቕ እንደትባሃላ ክምሰልቱ መሓልሊን ወግምል ሂቦ ኔቶ እቲ ምፍጋር ፀሓይ ኣውሮጳ ለልትረከብ ኣንፋሩ እብ ዓመት ምስል ሩስያ ለልትሓደደ ህየ እፉንቲ ልህጅም ክምሰልዓላ ለልትኣመርቱ እልክናትሃለ ሩስያ ሓረከት ኔቶ ክምታብዓ ለሸርሓቱ ኣስላሕናዊ ውለብቱ እስትራቴጂያ ጣይራት ጁም እብ ግንጀው ባሕር ኣርክቲ ክምሰል ከስአት ሻርሓት እላ ንስእት ለሌት ምስዳር እግላ ሕልፍ ልእከት ክምሰልባ ውዛረት ድፋዕ ሩስያ ሕብሪ ተለየት እቲ ቃረት ኣውሮጳ እተሓልፈ 4 ሰነት ምስሊ ሓፋነት ዛይደት እባል ዝፃበጥ ተየልል ዝያድ 200,000 ነፈር ክምሰል ሞተው

سلام كميت علوز خبركم تعزب تعلو تاو زينا سبورت انهو زينا زغرب لكم ميكيال حرقوم حورات من قصات امريكا كندا مكسيكون بحبار بومخان زنگرو زولاوان شعرم كلتشن عسران شدشن تي مالي سونين لومي سولس وقحتان بستفلالي صوتاتات قتل نيروز ترغبو تسيتو يسع ساشو منتو مشت صوتن زكرا هقران كانتاتات نايز حالفة وددو شامبينز غونت ارجنتينان اوسريني نيران ኣብ ናይ ቅድሚ ዕረፍቲ ፀወታ ኣርጀንቲና ብሻውኒ ትደቕ ናይ ዛ ግጥም ሊዮነል መሲ ላውታሮ ማርቲነስ ኣብ ክልል ዳቶ ኦስትሪያ ብዝወረዶ በደል ዝረኸባ ፍፁም ቅላዕ ከመዝግባ ብዘይምኻሉ ሕማቕ ክብረ ወሰን ከፅሑፍ ክኢሉ እዩ ንብሉፅነቱ ዘመስከረ ሸቶ ግና መበል 38 ደቕ ብምዝጋቡ ኣርጀንቲና ሓደ ባዶ መሪሓ ንዕረፍቲ ክትወፅእ ኣብቂዕዋ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኦስትሪያ ማዕረት ገብራ ሸቶ ንምዝጋብ ንልዳት ኣርጀንቲና ብሒደት ኩዓሳሱ እኳ ተፈተነቶ ክሰልጣ ግን ኣይከኣለን ብንጻሩ ጾታ ምዝዛሙ ኣርጀንቲና ኣብ መበል 95 ደቂ ካልኦት ሸቶ ካብ ሓለቓ ሜሲ ብምርካባ ንዓወታ ርጉፅ ጌራ ናብ ናይ ምድብ 32 ግጥማት ምሕላፍ ኣረጋጊጻ ኣላ ኣብዛ ጾታ ሊዮኔል መሲ ብልሰ ጻታይ ተባሂሉ ተሰይሙ ሜሲ ኣብ ናይ ሎም ዓመት ውድድር ብ5 ሸቶታት እውን መራሒ ኮይኑ ዝቕፅል ዘሎ እዩ እዚ ወዲ 39 ዓመታት ቃዒ ኣብዛ ጾታ ብዘመዝገበን 2 ሸቶታት ኣብ ታሪክ ዋንጫ ዓለም ብዘመዝገቦም ድምር 18 ሸቶታት ዝለዓለ መዝጋቢ ናይ ዝውድድር ተባሂሉ ታሪክ ክሰርሑ እንከሎ ነዚ ጀርመናዊ ወጥቃዒ ሚሮስሎቭ ክሎዝ ካብ ዓመት 2002 ክሳብ 2014 ዓ.ም ዘመዝገበን 16 ሸቶታት ኣብ ውሽጢ 2 ሰሙን ዘይመልእ ግዜ 5 ሸቶታት ብምዝጋብ ነቲ ክብረ ወሰን ብስሙ ከም ዝትካ ገይሩ ኣሎ ሜሲ ነዘን ሸቶ ኣብ 28 ፆታታት ዋንጫ ዓለም ተሰሊፉ ዘመዝገበን እየን ፈረንሳዊ ኪላ ምባፕ ኣብ 16 ፆታታት ተሰሊፉ 15 ሸቶታት ብምዝጋብ ዝስዕቦ ዘሎ ኣጥቃዕ እዩ ብዘይካዚ ሜሲ ኣብ 6 ፆታታት ናይ ዝውድድር ኣከታቲሉ ሸቶታት ብምዝጋቦ ምስ ፈረንሳዊ ጃሴት ፎንታይን ኣብ ዓመ 1958 ከምኡ ድማ ብራዚላዊ ጃርዚኒ ኣብ 1970 ዘመዝገቦ ሸቶታት ክመዓራርክ ኢሉ ኣሎ 8 ጊዜ ሽልማት ባሎን ዲኦር ዝተዓወተ ዝ ኣርጀንቲናዊ ካብ ዘመዝገበን 18 ሸቶታት ናይ ዋንጫ ዓለም እተን 10

0: 2002 ድሕሪ 35 ዓመት ምርጋፁ ዘመዝገበ ብምዃኑ ዕድመ ኣብ ምድራት ብቕዓት ጽልዋ ከም ዘለዎ ንዝወሃብ ትንታነ ውዱቕ ገይርዎ ኣሎ። ሜሲ ኣብዛ ፀወታ ብዘመዝገበን 2 ሸቱታት ንብዙሕ ሸቱ ኣብ ሃገራዊ ውድዳት ናብ 122 ክዕብዮ ከሎ እዚ ቁፅሪ ካብ 201 ፀወታታት ተሰሊፉ ዘመዝገቦ ብምዃኑ ኣገራሚ ኮይኑሎ። ኣብ ካልእ ፀወታታት ምስ ንምልከት ኣባላት ታሽዓ ምድብ ዝኾነ ሃገራዊ ጋንታታት ፈረንሳን ዒራቅን እውን ፀወተን ኣካይደን እየን። ዝዕብለላ ፈረንሳ ጎሊሑ ዝተረኣየሉ ግጥሞ ኣብ ናይ ቅድሚ ዕረፍቲ ፀወታ ፈረንሳ ኣብ መበል 14 ደቂ ካብ ኪልያን ምባፔ ብልስቲ ሸቶ ብምርካብ መሪሕነት ብምሓዝ ንዕረፍቲ መሪሓ ወፅያ። ድሕሪ ዕረፍቲ ፀወታ ካብቲ ክጅምሮ ዝግበኣሉ ግዜ ብሰንኪ ዝናብን ብርቅን 2 ሰዓታት ድሕሪ ምድንጓይ ጀሚሩ። ዓብላልነት ፈረንሳ ግን ኣይተዓግተን ኣብ መበል 54 ደቂ ተፃወቲ ዒራቅ ብዝፈፀሞ ጥፋኣት ንዝተረኸበት ኩዕሶ ደንበለ ከይሰስዐን ምባፔ ብምቕባል ኪልያን ድማ ናብ ሸቶ ለዊጡ ፈረንሳ 2 ባዶ ክትመርሓ ኽኢሉ። ኣብ መበል 66 ደቂ ዑስማን ደንበለ ሳልሴ ሸቶ ስለ ዝቕፅረ እቲ ፀወታ ብዓወት ፈረንሳ 3 ባዶ ተዛዚሙ። ምባፔ ብሉፅ ተፃዋታይ ነዛ ግጥም ዝተሰመየ እዩ። ኣባላት ናይዚ ምድብ ዝኾነ ሃገራዊ ጋንታታት ኖርዌይን ሴኔጋልን ዘካየዱ ፀወታት ዝለዓለ ቃልቦ ዝረኸበ ግጥም እዩ ነይሩ። ኣብ ናይ ቅኑ ዕረፍቲ ፀወታ መጠናዊ ብቕዓት ክልትየን ዝተፀባረቐሉ እኳ ተነበረ፣ ኖርዌይ ግን ብተደጋጋሚ ብዘካየደቶ ፈተነታት ንሓላዊ ልዳ ሴኔጋል ሜንዲ ፈቲናቶ እያ። ዕረፍቲ ቅድሚ እካሉ ግን ኣብ መበል 46 ደቂቕ ተኸላኸሊ ሴኔጋል ኩሊባሊ ብዝፈፀሞ ጌጋ ኖርዌይ ካብ ቢደርሰን ብዝረኸበታ ሸቶ መሪሕነት ብምሓዝ ንዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቕፅለ ካልይ ኣብ ረግጥም ኖርዌይ ኣብ መበል 48 ደቂ ካብ ሃላንድ ንመሪሕነታ ዝደርዕት ሸቶ ብምርካብ ንፀወታ ክትቆፃፀሮ ክኢላ። ድዕርዛ ሸቶ ሴኔጋል ኣብ መበል 53 ደቂ ካብ ኢስማዒል ኣሳር ነቲ ውፅኢት ዘፀበ ሸቶ ብምዝጋብ ናብ ፀወታ ኳ ተተመልሰት። ሃላንድ ኣብ መበል 58 ደቂ ሳልሴ ሸቶ ብምቕፃሩ ንብዝሒ ሸቶታቱ ኣብዚ ውድድር ናብ 4 ከባበሎ። ሴኔጋል ኣብ መበል 96 ደቂ ካብ ሳር ካልእ ሸቶ ብምርካብ ናብ ፀወታ ደጊማ ክትምለስ ኳ ሓያል ፃዕሪ ተካይደት ግዜ ኣርኪብዋ እቲ ግጥም ብዓወት ኖርዌይ 3-2 ተዛዚሙ። ኣብዛ ፀወታ ኖርዌጃዊ ሃላንድ እዩ ብሉፅ ተፃዋታይ ተባሂሉ። ኖርዌይ ብ6 ነጥቢ ናብ ዝቕፅል ምድብ ናይ 32 ምስ ጋራ ከተፍልጥን ከላ መራሒት ኮይና ንኽትሓልፍ ግን ዝመፅእ ዓርቢ ኣንጻር ፈረንሳ ወሳኒ ፀወታ ይፅበያ። ሴኔጋል እውን ናብ ዝቕፅል ፀወታ ክሰግርቲ ኮይና ኣብ ተመሳሳሊ መዓልቲ ኣንጻር ዒራቅ ወሳኒ ግጥም ከተካይድ እያ። ሎሚ ወጋሕታ እውን ኣባላት 10 ምድብ ዝኾነ ሃገራዊ ጋንታታት ዮርዳኖስን ኣልጀርያን ፀወተን ኣካይደን እየን። እዘን ሃገራት ኣብ ቀዳማይ ናይ ምድብ ፀወተን ተሳዒረን ብምባርን ናብ ናይ ምድብ 32 ክሰግራት ኮይነን ግድን ዓወት የገድሰን ብምባሩ ከቢድ ፀወታን ኣካይደን። ኣብ ናይ ቅድሚ ዕረፍቲ ፀወታ ኣልጀርያን ፀወታ ተቆፃፂራ እኳ ተነበረት፣ ነታ ዕዱ ምክልኻላ ኣስጢማ ዝነበረት ዮርዳኖስ ግን ሸቶ ከተመዝግበላይ ካልትን። በንጻሩ ዮርዳኖስ ኣብ መበል 36 ዶ ካብ ኒዛር ኣልራሽዳን ብዝረኸታ ሸቶ መሪሕነት ሒዛ ንዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣልጀርያ ኣብ መበል 68 ዶ ካብ ናድሂር ቤን ባሊ ብዝረኸበታ ሸቶ ናብ ፀወታ ተመሊሳ። ኣብ መበል 82 ዶቕ ኣልጀርያ ካብ ኣሚነ ጎውሪ ምዕወቲ ሸቶ ክትረክብን ከላ ድሕሪ 214 ፈለማ ግዜ ተዓዊታ ብምውፃእ ድማ ኣብ ናይ ምድብ 32 ክትረያ። ዮርዳኖስ ግን ካብዚ ውድድር ተገሊፋላ።
1: Oh, it's a loose one, and the keeper didn't get there, and Algeria have come from behind to take the lead. And it's Amin Gouiri. And Algeria can sense the first victory on a World Cup. 12 years.
2: He's in shock. He can't believe it. They can. You can all the completions, but it's down to set pieces and a vulnerable goalkeeper.
3: Well, I might just look at this. With the header come in, they look at every goal. They look at everything that's gone on. Did he come from an offside position to get that touch? But as a goalkeeper, you think, just take the lot out, come and clean it. So they'll be looking, they'll be checking. But that little touch was enough just to flick it into the back of net.
0: ሎም ሶልስ ምሸት እውን ዋንጫ ዓለም 2026 ብዝተፈላለዩ ግጥማት ቀፂሉ ከምስ እዩ። በዚ መሰረት 18 ምሸት ኣባላት ምድብ 11 ዝኾነ ሃገራዊ ጋንታታት ፖርቱጋልን ኡዝበኪስታንን ፀወተን ከካይዳን። ፖርቱጋል ዝሓለፈ ፀወታ ኣንጻር ኮንጎ ነጥቢ ብምቕላ ኣብ ትዕዝብቲ ብምእታውያ ናብ ናይ ሎሚ ወሳኒ ዝኾነ ፀወታ ከተምርሕ። ወዲ 41 ዓመት ሓለቓ ክርስቲያኖ ሮናልዶ ኣብ መኽፈቲ ጾታ ብዘርኣዮ ትሕዙ ኾነ በዓት ከቢ ነቐፌታታት ክወርዶ ድሕሪ ምቕናይ ሎም ሶሉስ ብዓላሚ ማርቲነስ መስመር መጥቃዕቲ ፖርቱጋል ንክመርሕ እዮ ተዋሂቦ ኣሎ። ብኻል ወገን ሩበን ዲያስ ኣብ ዝሓለፈ ጾታ ብሰንኪ ጾሮ መጉዳእቲ ዘይተሰለፈ ክኸውን ኣብ ናይ ሎሚ ጾታ ግን ክስለፍ ዘሎ ተኽእሎ ከም ዘሎ ይንገር ኣሎ። ሰዓት 11 ምሸት እንግሊዝን ጋናን ዘካይዶ ግጥም እውን ተሰሪዑሎ። እዘን ሃገራት ኣብ ናይ መኽፈቲ ግጥምን ዓወት ኣመዝጊበን ብምባርን መን መራሒት ብምዃን ላዕለዋኢድ ንኽትሕዝ ዘካይዶ ጾታ ብምዃኑ ንምርኣዩ ኣፍካ ማይ ዘምዕጉ ጾታ ክኸውን ትፅኢት ኣሎ። እዚ ናይ ሎሚ ምሸት ግጥም ኣብ ሕብራት መንግስታት ኣሜሪካ ዝካየድ ብምዃኑ ጋናዊ ኣከፋፋሊ ቶማስ ፓርቴይ ክስለፍ ተኽእሎ ኣለዎ። እዚ ኣከፋፋሊ ኣብ እንግሊዝ ብሰንኪ ዝቐረበሉ ናይ ክሳ ዓመፅ ሃገሩ ኣብቲ ኣብ ካናዳ ኣንጻር ፓናማ ዘካየደቶ ናይ መኽፈቲ ግጥም ብሰንኪ መንግስቲ ካናዳ ዝቐመጦ እገዳ ክጻወት ኣይከኣለን። ካልእ ሓላዊ ልዳት ጋና ላውረንስ ኣቲ ዚጊ ኣንጻር ፓናማ እናተጻወተ ብዝጸሮ ፎኪስ መጉዳእቲ ኣብ ናይ ሎሚ ጸወታ ንምእታው ይቃለስ ከም ዘሎ ንማዕከናት ዜና ኣፍሊጦን ዘለዋ። ብወገን ሃገራዊት ጋንታ እንግሊዝ ምስ ንምልከት ቡካዮ ሳካ ብሰንኪ ጸይርዎ ዘሎ ናይ ጅማውቲ ጸገም ኣሰልጣኒ ሃገራዊት ጋንታ እንግሊዝ ቱኸል ሒደ ደቓይቕ ናብ ሜዳ ክልእኮ ከም ዝኽእል ይንገር ኣሎ። ኣብ ካልእ ጾታታት ሃገራውያን ጋንታታት ፓናማን ክሮኤሽያን ሰዓት 2 ለይቲ፣ ሃገራውያን ጋንታታት ኮሎምብያን ዲሞክራሲያዊ ሪፓብሊክ ኮንጎ ድማ ሰዓት 5 ወጋሕታ ክራኸበን ዝኸብር
4: looked like a corner, didn't it? I thought the goalkeeper definitely got a hand on it.
5: Yeah. Could dive hurt.
4: Yeah, he's got his...
5: Bannister has to go across. He hasn't dealt with it. Ball in towards Gregoric. It was under challenge. It wasn't a free header.
4: No, it was Medina actually, Martin, did well. He got really close to Gregoric there. But lovely work from Sabitzer on the far side. Stands that cross up with his left foot.
5: If they need a second goal to settle it, they'll get one. Maybe Messi assist. Oh, it could well have been. It really could well have been.
4: Oh.
5: Exercising concentration for Austria not to ship a second. Yeah, up to the test. It's Chukwuemeka. It was Arnautovic who scored the very, very late goal. Chukwuemeka's goal. Danso. Oof. Wow. Those are the margins you're dealing with in there. You've been talking about Danso getting up for set pieces.
4: Been saying it all game, Martin. Knock it up to Kevin Danso and let him attack it. And that's exactly what they do. And then their Bimmer's just got to recognise.
5: For a loitering Leo Messi, who's got bags of options coming from the opposite flank. A great stop by Schlager, but is Messi going to crown it all himself? He has to. Well, this truth is stranger than fiction. Astonishing.
4: Yeah, great switch of play to Alvarez. Goalkeeper does terrific there. Then the follow-up parade is, then they give it to him, and now all of a sudden he's got four or five to go through. And yet, look, through one pair of legs, skips past Danso on the line, in the back of the net. Just amazing. It's just meant to be when this guy is here, Martin, isn't it? It's just meant to be.
5: He is truly magnetic. And that's the last kick of the game from the man of the game, from the footballer on the planet. Just when you think he's done everything, he does more.
6: Leads the line.
7: Argentina's Messi, now it's back to business.
6: And a free kick for Jordan. Oh, and it's whipped in! Brilliantly!
7: Take it.
0: ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ፍፀም ስለምክታልኩም ኣዘየመስግን ምስ ተረፉ መርባቶ ኤርቲቪ ሓድገኩም ብወገነይ ግን ሰላም።

ኣዳር ወላ ካራዩ ስጋት ገደቦ ትሳሕል ኢተማት ምዕልባዩ ወራር ለእስኩስ ሄነጋ ምን ረአያ ምክራዩ ሳሕል ሳሕል ታሪክቱ እሩክ ለገፋትሩ ሳሕል ኤማንቱ ኢትበጭበጨት ምርወቱ ሳሕል ጽንዕቱ ትክምት ሚተ ከላቱ ሳሕል ሓዳርቱ ሕሩብ ጋሾታቱ ሳሕል ሓጥርቱ ባትክል ሃያብሶቱ ሳሕል ባስፈቴ ድርቡይ ዋትማካቱ ማይ ሳሕል ለሰቴ ኢል ትርኤት ርሓቱ ብርጅ ወላ ሳቅር እንደ ከረ ልእሳቱ ኢትሓለፈለ ሰብኡ ዊትካፈለት ቢኣቱ ዲብ ሳሕል ለልተንከብ ኢትተንቀልቅል ዔጣቱ ሳሕል ምንመ ትትሐሌ ትክብ ምነፈካቱ ታሪክ ብዙሕ ሻቂቱ እሊ ሓጥር መዓስከር እዛ ልዓለም እንጥሓይ ውሕጊ ዓለ ወሳትር ስሙ ማዕለ ግልኣባይ ኩከት ቀበት መሳጥር ዕሉም ትሳሕል ለኩፍ ሳሚዕ ወታክር ለሸባብ እታት ውሕዝ ዓለት ወተንክር ዓጀቲ በምን እስትዕማር ግልፍግር ሳሕል ፈካ ግልትትፈዴ ለሃባነ ጡር ዕምር ሳሕል ፈካ ግልትትፈዴ ለሃባነ ጡር ዕምር

ሳሕል ማያ ሓምቃት ሻዕባ እትብራ ጋድሞታታ ወጫያ እከል ሕድ ማጠውርላ እገል ሕርየት ኩሉ ምስተቕብሎም እንዳሓትገው ኣስካ ገይሶ ላዕለው ሙናድሪን እከል ሕድ ኣስፈተቶም ኣስመደቶም ምርወት ከህሌብ ሰብር ኤማን ሓጣጣት ወምስተቕበል ኣስደደቶም እፍንቲት ሻዕብ ሳሕል ዶሩ እብ ከሊማት እግልት ወሰፍ ወሜዛን እግልት መዘን ሰበት ይቀድር ልኢል ሸራሕ ፈኩ ዲብ ሰኔት ዝረክቦ ሌጣ እንደቤና መናሓልፎ ልሃይስ

ጀማሂር እግዳታኪያት ናይ ዕላት ሰውራት ላዕላ ፈረቱ ጀማሂር ምግባይ ምፍጋር ፀሓይ ምን ሓልሓል እሱ ቅሩራ ጀማሂር ጃኒፎም ምን ኣስማት ዲ ፎርቶሳዋ ሞግራይብ ወደዋይሑ ጀማሂር ግብለት መንደፈረ ማይ ምኔ ማይ ድማ ወደዋይሓ እሱ ቆሓይን ላዕላ ደዋየሕ ጀማሂር ምፍጋር ፀሓይ ምን ኣደቃይሕ እስክ ፍሮ ወባፄ ዝውላ ወድሃላክ ላዕላ ጀማሂር ደንከል ሄኒ እስክ እትጃሕ ዓሰብ ላዓል ላዕላ ዲብ ገቢ ጀማሂር ሳሒል ሄኒ እታ ሰውረት ላዕለ ዲቡ ደዋይሕ ሳሒል ኣላ ከዮም ጀማሂር ሳሒል እግንትናወልቱ

0: ساحل ساحل
1: التفات حزينه وزيارته ساحل ساحل
0: هدي وقلب على كل صورته
1: ساحل ساحل
0: التفات
2: حزينه ابزبوت هذه نمنصع بتكسبيلنا ب شبابي نارو تبعت بوبيلنا مش مصانا زي ودع غولغول رينا اني رئيت اللتن كمزي عزي سفيح ዘይውዳእ ኣበይና ክንኣቱ ኣበይ ዳዓሎት ህዝቢ እንዳልካ ኢካ ትኸይድ ምክንያቱ ብቲ ግዜ እቲ ብምክንያት ናይ ፀላኢ ኩሉ ፋሒሉ ህዝቢ ኣፈቐዶ ሩባ ኣፈቐዶ ስንጭሮ እዩ ነይሩ ኩሉ ካብ ህዝብና እዩ ነዚ ህዝቢ እዚ ክንረክብ ግን ሰለስተ ዝኾነ ኣጉዶ በዚ ኣርባዕተ ዝኾነ ኣጉዶ በቲ ፍልል ዝበለ እዩ እዋይ ሎም መዓልቲ ሓሙሽተ ንስተ ኣኪብና ተሓጒስና ኢና ንውዕል ዋይ ሎ መዓልቲ ዓሰርተ እንበር በፂሖምና እንዳበልና ኢና ንኸይድ ከምዚ ሕጂ እዚ ጅግና ህዝቢ እዚ ካብኣ ተወሊዱ ነዚ ሃገር እዚ ደው ደበለ ብሓደ ክልተ ኢልካ ዝፍቀድ ህዝቢ እዩ ካፈቐዱ እንእክቦ ነርና
3: ተኒ ኢላ ክማል ሸራሕ ዓላ ለኣውላይ መርሓለት ክማ ቀደሚያ ዓለው ጀማዓቸ ለሸርሑ ዓለው እሊ መራሕል እሊ ኩሉ እንደተሓለፈ ፀንሐና ሕና ለመፀነ ዲብውክት ክማ ማልእ ቤሉ እሊ ሸዓብሊ እንደትነዘማ እሊ መራሕል እሊ እንደተሓለፈ መዳርስ ኣጀኒት መዳርስ እንደደርስ እማት ማሕበር እንደትከወነያ ደረጀት መጃምዐት ለበፅሓየ ዲቡ ደረጀት እቲ ሓደ ሸባብ እተኩምሰሉ ሓርስተው ትተኩምሰሉ ዓባይ ጃምዓተ እብል እግሊ ኣነኻስ ዲባው ክትለሃይ ከዋድር ፀንሐውና ኩሉ ለልፍሙ ወኩሉ ለለርኡ ሕነ ዲባው ክትለሃይ ጠለበትናዮም ዓነ ለኣኑ እብዕምር ለናእስና ዓነምኖም ዲብትማዓት እንሻርክ

0: ኣሰናይ ዲብ 35 ሰነት ሕርየት ኣብፅሕና ዲብ እምብል ናይ ዮም ኣጃ ናይ ፈጅር ምስተቕበል ክምሰልቶም እንደ ኣእምረው እግል ውረሶ ምናድል ምና ናይ ጀማሂር ሳሕል እንደ ደርሰው እግል እጀኒቶም ዲብ መሳክብ ንእሽነቶም እግል ኣብፅሖ ወልኦ ድርሶ ጀማሂር ሳሕል መሰር ሰኔት ጋብእ ግናሃላ
1: ኣማነስክና ተለሽት ጥደነ ከረያ ዕላመትና ተመንደረት ልብደሙ ወተያ ሰነተስ ኣውሓተ ለትምነየቱ ረክበያ ሑር ምስተቅል ምን መግዘም ባልሓያ ብሕተወትና ተከዱረት ንትደም እተብንየት ንብነ እተወንዓምርላ ቃልት ኣርድየት ሕብረ ኢኮንሊ ወግርመተ ከዱረት ኢንስከብ ተረትና ተሕፃን ወለወለት
2: ቡንቦልወን መንደር ከፋ ሕልፈልንዳል ኣብልፈንቀ ወደምደም ኣብልቀበን ለብራር ንወሻ ሓድር ያረሰን ዓንክዋብ ኣክባር ንምድር ደቡብ ከለይ ወለሰመጥያር ጀፈልሲ ዓብየት በዲርማ ሕፍን ጠምር ወመራር ጀእስና ዝሰቀይ ጠምር ፈጅረ መዓል ከውራር
3: ንቲ ጀባዕላ ምድወስ ኣቢያ በኪተው ካሎ ምስልግልማ ንረይን ትትበረጊ ይባናኪ ብጥረት ኣስላያት እንተ ዝርኪ ገዚ ባክ መሕርበት እንቲ ቅልቀት እንቲ ጀላላ ዓድና ምስላሊ ተሪ ምስና ተመኮይ ትበረይ ምንደገሰት እብራታት ተፈግር ሴፋ እንተዘውረት ሕሽመት እንቲ ባቡር ናይለከተን እንሳና እንሳና ኣላ

0: سلام عليكم سي غومز خبركم انت عزبتنا الساعة 9 اخيرا اللومي سوريس 23 سنة دالو هاجراون هاجراون زينات تحيز لكم قريبا لهم نمكتالكم بغبر زعدم صخاتكم تصنح ميكايل حرقو فالماك مكانت وتاتو افلم ابنو زوب عدغي حمد بنوس ربع قاطعون مصفح يسرح كم زلو كيلاتات قليتو ዒስራ ሰነ መዓልቲ ሰማዕታት ኤርትራ ኣብ ዝተፈላለየ ሃገራት ብልዑል ሓበንን ክብርን ተዘኪራ ኣብ መደበር ፈልሲ ዕላ በርዒድ መደባት ምግራብ ንምዕዋት እኹል ፈልስታት ከም ተዳለወ ተሓቢሩ ኣብ ዜናታት ወፃኢ ሰሜን ኮርያ ከም ወናኒት ኒክሌሳዊ ኣፅዋር መጠን ግቡ ቦታ ብመሓዝ ኣበርክቶ ክትገብር ከም ትደሊ ኣፍሊጣ ህንድን ቻይናን ኣብ ምምዕባል ክልታዊ ዝምድናታት ዘተኮረ ሰፊሕ ዝርርብ ኣካይደን ሩስያ ኒክሌሳዊ ኣፅዋር ዝስከማ እስትራቴጂያውያን ደብደብቲ ነፈርቲ ኣብ ክልል ኣየር ባሕሪ ባረንትስ ኣብሪራ ዝርዝር ዜና ብመደብ ንኡስ ረቡዕ ቃፅዖ ሕርሻ ዝሕረስ መሬት ውፅኢቱ ኣተባብዓ ስለ ዝኾነ ሓረሶት ብግቡእ ክጥቀምሉ ኪላታት ተሓሳሲቦም ኪላ ንኡስ ረቡዕ ቃፅዖ ሕርሻ ንኡስ ዞባ ዓደቂ ሓቶ ተስፉ ጣዕመ ሎም ዓመት ኣብ ምምሕዳራት ከባቢ ኣውህነ ደርዓ መንደፈራ ሓይነባ ተኾንዳዕን ማእለውያን 120 ሄክታር ብመደብ ንኡስ ረቡዕ ቃፅዖ ሕርሻ ክዝራእ ከም ተዳለወ ገሊፆም እዚ ስጉምቲ ዝተወስደ ዝሓለፈ ዓመት ኣብ 64 ሄክታር ተፈቲኑ ውፅኢቱ ኣዕጋቢ ስለ ዝነበረ ከም ዝኾነ ድማ ኣብሪሁ ሓላፊ ንቁጣብ ምምሕዳራት ከባቢ ማእለውያን ተኾንዳዕን ኣቶ ተዓገዝ ተኽለ በጎኑ ኣብቲ ዝከታተሎ ንቁጣ 25 ሄክታር ምልማዕ መደብ ከም ዝወፀን ከም እተተግበረን ሓቢሩ ኪላ ልምዓት በቕሊ ኣቶ ኣብርሃም በየነ ብግድዩ ሓርስቶት ረብሓ ብመስመር ምዝራ ብፈተነ ተገንዚቦሞ ስለ ዘለዉ ብርኩት እቶት ክሓፍሱ ትፅቢት ከም ዝግበር ገሊፆም ብመደብ ንኡስ ረቡዕ ቃፅዖ ሕርሻ ኣብ ዓመት 3 ግዜ ከም ዝዝራ ዝጠቐሱቶም ኪላታት ኣብ ቀዳማይ እብረ ስርናይ ዕፉንን መሸላን ኣብ ካልይ እብረ ጥረታት ኣብ ሳልሳይ እብረ ድማ ናይ ቅብኣ ዝርእቲ ከም ዝለምዕን ፅቡቅ እቶት ከም ዝህብን ይገልፁ ናብ ካል ዜና ብዝንሰግር 20 ሰነ መዓልቲ ሰማዕታት ኤርትራውያን ኣብ ዝነብሩለን ሃገራት ሽምዓን ጥዋፍን ብምብራህ ናይ እግሪ ጉዕዞ ብምክያድ ከምኡ ውን ነታ ዕለት ብዝገልፅ ስነ ጥበባዊ መሰናዶታት ብልዑል ሓበን ተዘኪራ ጋዜጠኛ ርስዮም ኣስመሮም ከካቦቱን ዝበፅሓና ሓበሬታ ኣብ ሓደ ፀብፃባዊ ዋይዳቶላ ዳናይ ተስፋዝጊ ከተቕርቡ እያ
1: ኣባላት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡኽ ኣብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ብ19 ሰነ ኣብ ቀፅሪ ኤምባሲ ኣብ ዝወደብዎ ናይ ዝኽሪ መደብ ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ ቢንያም በርሀ ኣብ ዘስምዖ ቓል ኤርትራ ንኹሉ ተጻብኦታት ብምምካት ናጽነታን ልኡላውነታን ዓቂባ ኣብዚ ደረጃ ዝበጽሐት ሳላ ዝኸፈለቶ ረዚን መስዋእቲ ከም ዝኾነ ብምጥቃስ ኣብዛ ረዛን ዕለት ማዕረ ማዕረ ዝኽሪ ሕድሪ ሰማዕታትና ንምትግባር ዝኣተናዮ መብፅዓ ከነሐድስ ከም ዝግባእ ኣዘኻኺሩ እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ዝተፈላለያ ከተማታት ሽወደን ኣብ ዘካየድዎ ናይ ዝኽሪ መደብ ማዕከን ሕድሪ ሰማእታት ንምስሳን ሰላም ሃገር ንምዕቃብ ከምኡውን መደባት ልምዓትን ህንፀትን ንምዕዋት ምብፅዖም ኣሐዲሶም ብ20 ሰነ ኣብ ከተማ ስቶክሆልም ኣብ ዝተኻየደ ስነ ስርዓት ፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት ስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒድ ስድራ ስዋኣት ምንባይ ናይ ቀዳምነታት ቀዳምነት ከም ዝኾነ ብምጥቃስ ዜጋታት ኣብ ዝሃለዉ ሃልዮም ነዚ ሃገራዊ መደብ ዝገብርዎ ኣበርክቶ ክዕዝዙ

0: ኣዘኻኺሮም ኣብቲ ኣጋጣሚ 106,300 ክሮነር ሽወደን ንመሰሰኒ ማዕከን ሕድሪ ሰማእታት ተወፊዩ ኣብ ተመሳሳሊ ዕለት ኤርትራውያን ነበርቲ ከተማታት ዴንማርክ ሰማእታቶም ኣብ ዝዘከርሉ ገንዘባዊ ወፍያታት ከም ዝገበሩ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጡ ኤርትራውያን ነበርቲ ዱበይን ኣቡዳብን ሕቡራት ኢማራት ዓረብ በብወገኖም ኣብ ዝወደብዎ ናይ ዝኽሪ መደባት ስድራ ስዋኣት ንምሕብሓብ ንዝኣተውዎ መብፅዓ ኣብ ዝሐደስሉ ኣብ ኣቡዳቢ ኣብ ዝተኻየደ ናይ ዝኽሪ መደብ 4780 ደርሃም ንመሰሰኒ ማዕከን ሕድሪ ሰማእታት ተወፊዩ ብካልእ ወገን ኣብ ፈረንሳ ዝነብሩ ኤርትራውያን በብከተማኦም መዓልቲ ሰማእታት ኣብ ዝዘከርሉ ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ በረኸት ጳውሎስ ኣብ ፓሪስ ኣብ ዝተኻየደ መደብ ኣብ ዘስምዖ ቓል እቲ ዕለት ህዝቢ ኤርትራ ናፅነትና ኣብ ምምፃእን ልኡላውነትና ኣብ ምኽባርን ሂወቶም ንዝወፈዩ ጀጋኑ ደቁ ዝዝክረላ ረዛን ዕለት ከም ዝኾነት ብምግላፅ ስድራ ቤቶም ንምንባይ ነፍሲ ወከፍ ዜጋ እጃሙ ከበርክት ተላብዩ ኣብ ሕቡራት መንግስታት ኣሜሪካ ኣብ ኮሎምበስን ሲንሲናቲን ኦሃዮ ሃሪስበርግ ፔንስልቬንያ ፊላደልፊያ ኦክላንድ ካሊፎርኒያ ፎኒክስ ሲያትልን ከባቢኣን ከምኡውን ራሊ ኖርዝ ካሮላይናን ዝነብሩ ዜጋታት በብወገኖም ኣብ ዝወደብዎ ስነ ስርዓት ንሰማእታቶም ብልዑል ሓበና ኣብ ዝዘከርሉ ሕድሮም ንምትግባር ብሓድነት ኣብ መብፅዖም ፀኒዖም ከም ዘለዉ ኣረጋጊፆም ተሳተፍቲ ብድምር $44,758 ኣሜሪካ ንመሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ክወፍዩ ከለዉ ነበርቲ ሲያትል ብተወሳኺ ሓላፍነት ምንባይ 120 ስድራ ስዋኣት ወሲዶም ኤርትራውያን ነበርቲ ምብራቅ ስዑድያ ደማምን ከባቢኣን ብወገኖም ኣብ ዝወደብዎ መደባ ዝኽሪ ሓበን ብድምር 17 ስድራ ሰማእታት ናይ ምንባይ ሓላፍነት ወሲዶም ኣብ ካናዳ ድማ ኤርትራውያን ነበርቲ ቶሮንቶ ካልጋሪ ኤድመንተንን ሳስካስቱንን ሕድሪ ሰማእታት ብልምዓት ምድባስ ዘለዎም ቅሩብነት ኣረጋጊፆም ብተመሳሳሊ ኤርትራውያን ነበርቲ ናይሮቢ ኬንያ ናይ እግሪ ጉዕዞ ብምክያድን ሽምዓ ብምብራህን ሰማእታቶም ብሓበን ዘኪሮም እቲ ናይ ዝኽሪ መደባት ንቅያ ጀጋኑ ሰማእታት ብዝገልፅ ስነጥበባውን ባህላውን ዕዮታት ዝተሰነየ ነይሩ
1: ኣብ ንእዞ ባዒላ ብርዒ ተሮኪና ትርከብ መነበር ፈልሲ ሮብዓን ሰባ ኣብ ወቅቲ ክራማት ንዝካየደ መረባት ምግራብ ኣስታት 193,000 ፈልስታት ከም ዘዳለወት ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ሃብተ ስላሰ ገብረትንሳይ ገሊፆም እታ መደበር ፈልሲ ፀቂጣት ሰርሓሎም ቁፅሮም እናዋሓደ ዝመፅእ ዘሎ መበቆላዊ ኣግራብ ከም ዝኾኑ ብምሕባር ኣስታት 150,000 ካብቲ ተዳልዩ ዘሎ ፈልስታት ናይ መበቆላውያን ኣግራብ ከም ዝኾነ ኣረድዩ እታ መደበር እተዳልዎ ፈልስታት ኣብ ዞባታት ዓንሰባ ሰሜናዊ ቀሕ ባሕርን ዘሎ ጠለባት ንምምላእ ከም ዝውዕል ጠቂሱ ድማ እዚ ናይ ምትካል መረባት ኣብቶም ንጥፈታት ምዕቃብ ሓመድን ማይን ዝተካየደሎም ማይኩዕታትን ስንጨሮታትን ጥራይ ከይተሓፅረ ኣብ ኣቤት ትምህርቲ ትካላት ጥዕና ኣቤት ፅሕፈት መንግስትን ናይ እምነት ቦታታትን ከም ዝካየዳ ነፂሮ ኣቶ ሃይለ ስላሰ ኣብ መወዳእታ ሓለዋን ቁፅፅርን ሃብቲ ገረብ ንሚኒስትሪ ሕርሻ በዓል ስልጣን ኣግራብን እንስሳ ዘግዳምን ከምኡ ውን ንምምሕዳር ጥራይ ዝግደፍ ዕማም ስለ ዘይኮነ ነፍሲ ወከፍ ዜጋን ትካልን ዕቱብ ኣቓልቦ ናተሓሕዛን ክገብር ተላብዩ ኣብ ንዞባ ጊንዳዕ ብምኽንያት 20 መዓልቲ ሰማእታት ንስድራ ስዋኣት ገንዘባዊ ሓገዝ ተበርኪቱ ብመሰረት ዝበፅሓና ሓበሬታ ብስራሕተኛታት መንግስቲ ዝተዋፀ 288,000 ናቕፋ ን48 ስድራ ቤታት ነፍሲ ወከፈን 6,000 ናቕፋ ተዓዲሉ ምንባይ ስድራ ስዋኣት መንግስቲ ጥራይ ዝግደፍ ከምዘይኮነ ብምግንዛብ ሰራሕተኛታት ተወዲቦም ዘካይድዎ ንጥፈታት ሕልናዊ ዕረፍቲ ዝህብ ምዃኑ ዝጠቐሰ ኣካየዲ ስራሕ መምሕዳር ንዞባ ጊንዳዕ ኣቶ የሓይሽ ገብረ ስላሰ ኣብ ቀረባ ግዜ ኣባይቲ ስድራ ስዋኣት ምፅጋን መደብ ከም ዘሎ ሓቢሩ እዚ ከምዚ ኢሉ እንከሎ ኣብ ንዞባ ናቕፋ ብህዝብን ሰራሕተኛታት መንግስትን ዝተዋፀአ 84,000 ናቕፋ ን14 ስድራ ስዋኣት ተመቓሪሑ ኣመሓዳሪ ንዞባ ናቕፋ ኣቶ ያቆብ ኤድሪስ ኣብ ዘስምዖ ቃል ምሕጋዝ ስድራ ስዋኣት ሓላፍነት ናይ ነፍሲ ወከፍ ዜጋ ምዃኑ ብምዝኻር እቲ መደብ ቀፃልነት ንክህልዎ ብዝለዓለ መልክዑ ክስራሓሉ ተላብዩ ኣብ ንዞባ ሓልሓል ብዝግበር ዘሎ ቀፃሊ ጎስጓሳትን ምክታልን ቁፅሪ ኣብቲ ካልእ ጥዕና ዝሓርሳ ኣዴታት እናበረኸ ከም ዝመፀ ተገሊፆም ሓላፊ ማእከል ጥዕና ሓልሓል ነርስ ሃሽም ሑመድ ኣብ ውሽጢ ቀዳሞት 5 ወርሒ ናይዚ ዓመት ክትትል ቅድሚ ሕርሲ ካብ ዝጀመራ 159 ኣዴታት እተን 153 ናብታ ማእከል ጥዕና ከም ተገላግላ 6 ድማ ንላዕለዋ ሕክምና ናብ ሆስፒታል ከረን ከም እተላእካ ኣብሪሁ ኣብታ ትካል ጥዕና ምክታል ሕርስን ጥንስን ናብዮት ህፃናት ኣከባብያዊ ጥዕና ኣገልግሎት ላቦራቶሪ ምንፃር ሕማም ቲቪን ከምኡ ውን ካልእ

ህንዲን ቻይናን ትማል 22 ሰነ ኣብ ምምዕባል ክልታዊ ዝምድናታት ዘተኮረ ሰፊሕ ዝርርብ ኣካይደን እዚ ዝተገልጸ ሚኒስተር ጉዳያት ወፃኢ ቻይና ዋንግዩ ኣመኻሪ ሃገራዊ ድሕነት ህንዲ ኣጂት ዶቫልን ጎንጎኑት ኣብ ከተማ ኒው ደልሂ ህንዲ ዝተቓንዐ መበል 16 ኣኼባ ኣመኽርቲ ሃገራዊ ድሕነት ኣባል ሃገራት ብሪክስ ኣብ ዘካየዶ ርክብ እዩ ክልቲኦም ወገናት ኣብ ዝምድና ሃገራቶም ንዝተረየ ምዕባለታትን ዶባዊ ወጥሪ ብሰላማዊ መገዲ ንምፍታሕ ንዝግበር ዘሎ ፃዕርታትን ገምጊሞም ሚኒስትር ጉዳያት ወፃኢ ቻይና ዋንግዩ ኣብ ዝሃቦ መግለፂ ኣብ መንጎ ሃገሩን ህንድን ተቓሪፁ ዘሎ ናይ ዘተ መድረኻት ዳግማይ ክጅምር ከምኡ ውን ኣብ ፅላታት ንግዲ ፋይናንስ ሕግን ካልኦት መድያትን ዝካየድ ምትሕባር ክሰፍሕ ፀዊዑ ብዘይካዚ ክልቴን ሃገራት ንረብሓታት ሓድሕደን ከኽብራን ተኣፈፍትቲ ጉዳያት ብጥንቃቐ ክሕዛናት ተሓሳሲቦ መራሕቲ ህዝባዊት ሪፓብሊክ ቻይናን ህንድን ኣብ ወርሒ ጥቅምቲ 224 ኣብ ዘካየዶ ርክብ ኣብ መንጎ ሃገራቶም ዘሎ ዶባዊ ምስሰሓብ ንምፍታሕ ከም እተረዳድኡ ዝዝከር እዩ ሩስያ ኒኩሌሳዊ ኣፅዋር ዝስከማ እስትራቴጂያውያን ደብደብቲ ነፈርቲ ኣብ ክሊ ኣየር ባሕሪ ባረንትስ ኣብሪራ ሚኒስትር ምክልኻል ሩስያ ኣብ ዘውፅኦ መግለፂ እተን ደብደብቲ ነፈርቲ ብናይ ኩናት ነፈርቲ ተዓጅበን ንልዕሊ 16 ሰዓታት ከም ዝበረራን ኣብ እዋን በረራ ነዳዲ ናይ ምምላ ልምምድ ከም ዘካየዳን ሓቢሩ እቲ በረራ ብመሰረት ኣህጉራዊ ሕግታት ከም እተኻይደን ንካልኦት ሃገራት ባኣሉታት ከም ዘይጸሉን እቲ ሚኒስትሪ ብተወሳኺ ኣነጺሩ ሩስያ ኣብ ክሊ ኣየር ኣርክቲካዊ ውቅያኖስ ኣትላንቲካዊ ውቅያኖስ ሰላማዊ ውቅያኖስ ጸሊም ባሕርን ባሕሪ ባልቲክን ተመሳሳሊ በረራታት ከተካይድ ምጽናሓ ጸብጻባት የረድዉ ሩስያ ጥራይ ዘይኮነት ኣሜሪካ ትርከበን ካልኦት ሃገራት እውን ተመሳሳሊ በረራታት ከም ዘካይዳ ይጥቀስ መንግስቲ ካናዳ ኒኩሌሳዊ ፀዓት ሃገሩ ንምዕባይ ዝዓለመ ሓድሽ እስትራቴጂ ከም ዘውፅእ 22 ሰነ ብወግዕ ኣፍሊጡ እዚ ብሚኒስተር ፀዓትን ባህርያዊ ፀጋታትን ቲም ሆጅሰን ዝወፀ መደብ ኣብ ውሽጢ 15 ዓመታት ክሳብ 10 ዓበይቲ ኒኩሌሳዊ መመንጨዊ መደበራት ምህናፅ ዝዓለመ እዩ ክልተ ካብቶም መመንጨዊታት ክሳብ 230 ዝተረፉ ድማ ክሳብ 240 ክህነፁ መደብ ተታሒዙ ኣሎ እቲ መደብ ልዕሊ 100 ቢልዮን ዶላር ወፃኢታት ክሓትት ከም ዝኽእል ተኣሚቱ ኣሎ ኣብዚ እዋን እዚ ኒኩሌሳዊ ፀዓት ኣሳት 13 ሚታዊት ካብ ቀረብ ሓይሊ ኤሌክትሪክ ካናዳ ከም ዝሽፍን ፀብጻባት ይሕብሩ ማሊ ኒጀርን ቡርኪና ፋሶን ዞባዊ ፀጥታ ንምውሓስ ምትሕጋዝን ከስፋሓ ተረዳድየን ሰለስትየን ሃገራት ኣብዚ ምርዳእ ዝበፅሓ ኣብዝሓለፈ ሰሙን ኣብ ኒጀር ብዝተኻይደ ሽበራዊ መጥቃዕቲ ሰብዊ ክሳራ ድሕሪ ምውራድ እዩ እቲ መጥቃዕቲ ኢድ ግዳማውያን ሓይልታት ከም ዝነበሮ ዝገለፃተን ሃገራት ክፍፀም ዝኽእል ተወሳኺ መጥቃዕቲ ንምምካት ወተሃደራውን ፀጥታውን ጥምረትን ከም ዘሕይላ ነፂረን ማሊ ኒጀርን ቡርኪና ፋሶን ከም ኣካልቲ ሓበራዊ ሓይሊ ንምቋም ኣብ 223 ዝኸተሞ ስምዕ ኣብ ዶባተን ልዕሊ 5,000 ናይ ሓባር ሰራዊት ኣዋፊረን ከም ዘለዋ ፀብጻባት የረድዉ ሰለስትን ሃገራት ኣብ መሬተን ዓስኪሩ ንዝነበረ ሰራዊት ፈረንሳ ብምውፃእ ምስቲ ሃገር ዝነበረን ፀጥታውን ወተሃደራዊን ውዕላት ድሕሪ ምብታኽን ኣብ ልዕሊኦን ዝካየድ ግዳማዊ ተፃብኦታት ከም ዝወስኸ እዩ ዝግለጽ ፈረንሳ ንልኡላውነተን ዝፃባእ ስልያዊ ንጥፈታት ከም እተካይድ እተን ሃገራት ብተደጋጋሚ ክኸሳ ጸኒሐን ኣለዋ ብርክት ዝበላ ኣባላት ኔቶ ዝተሳትፎኦ ይቕሬታ ብርክት ዝበላ ኣባላት ኔቶ ዝሳተፎኦ ዘሎ ሓበራዊ ወተሃደራዊ ልምምድ ኣብ ሊትዌና ይካየድ ኣለዎ ኣብዚ ኣሜሪካን ጀርመንን ዝርከበን ኣባላት ኪዳን ዘካየዶ ዘለዋ ልምምድ ልዕሊ 5,000 ወተሃደራትን ኣስታት 500 ነፈርትን ታንክታትን ይሳተፉ ምህላዎም ተገሊጾ ዕላማ እዚ ክሳብ መወዳእታ ናይ ዝወርሒ ዝቕፅል ልምምድ ወተሃደራዊ ዓቕሚ ኣባላት ንምምዛን ምዃኑ እኳ ይግለጽ እንተሎ ኣብ ልዕሊ ሩስያ ፀቕጥን ምፍጣር ክኸውን ከም ዝኽእል ግን ተንተንቲ ይእምቱ ኔቶ ኣብ ምብራቕ ኤውሮጳ ንዝርከባ ኣባላቱ ብሓፈሻ ምስ ሩስያ ንዝዳወባ ድማ ብፍላይ ክዕጠቕ ምፅንሑ ዝፍለጥ እዩ እቲ ስጉምቲ እቲ ኪዳን ኣብ ምብራቕ ኤውሮጳ ንዘካይዶ ዘሎ ምስ ፍሕፋሕ ንምስልሳል ዝሕግዝ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ እዚ ከምዚ ኢሉ እንከሎ ሩስያ ምንቅስቓስ ኔቶ ከም ዝከታተላ ዝገለፀተን ኒኩሌሳዊ ኣፅዋር ዝዋደደለን እስትራቴጂያውያን ደብደብቲ ነፈርቲ ብክሊ ኣየር ባሕሪ ኣርክቲክ ከም ዘብረረት ገሊፃ እቲ ናይ በረራ ስጉምቲ ነቲ ኪዳን መልእኽቲ ከም ዘመሓላልፍ ሚኒስትሪ ምክልኻል ሩስያ ሓቢሩ ኣሎ
ኣባ ኣህጉር ኤሮጳ ኣብ ዝሓለፈ 4 ዓመታት ምስ ቁትሩ ዋዒ ዝተኣሳሰር ጥዕናዊ ፀገማት ልዕሊ 200,000 ሰባት መይቶም ዝብል ግምታት ከም ዘሎ መፅናዕታዊ ፀብፃባት ኣሚቶም ብዘይካ ዝበቲ ክስተት ልዕሊ 160 ቢልዮን ዶላር ዝግመት ቅጠባዊ ክሳራታት ከም ዝወረደ እቶም ፀብፃባት ብተወሳኺ ኣረድዮም ፈረንሳ ስጳኛ ኢጣልያ ፖርቱጋልን ግሪክን በቲ ሓደጋ ሕልፊ ካልኦት ከምቲ ሃስያ ተገሊጹ ኣሎ እዚ ከምዚ ኢሉ እንከሎ ኣብዚ እዋን እዚ ኣብ ሰፊሕ ከባቢታት ኤሮጳ ተኸሲቱ ብዘሎ ቁትሩ ዋዒ ሰብኣዊ ክሳራታት ክወርድ ከም ጀመረ ተቓሊሑ ኣብ ገለ ክፋላት ፈረንሳን ስጳኛን መጠን ዋዒ 45 ዲግሪ ሴንቲግሬድ በፂሑ ከም ዘሎ ዝጠቐሱ ፀብጻባት ብሰንኩ እተን ሃገራት ዝለዓለ ናይ መጠንቀቕታ ኣዋጅ ኣመሓላለፈን ከም ዘለዎ ኣፍሊጦም በቲ ዋዒ ኣብ ፈረንሳ ብውሕዱ 5 ሰባት ከም ዝመቱ ዝገለፁ ተዓዘብቲ ሓደጋታት ባርዕ ክኽሰት ጀሚሩ ከም ዘሎ ሓቢሮም ኣብዚ ዓመት እዚ ተርእዮታት ኤልኒኖ ክኽሰት ከም ዝኽእል ውድብ ሕብራት ሃገራት ኣቐዲሙ ምጥንቃቑ ዝዝከር እዩ ኤልኒኖ ኣብ 2023 ከም ድማ 2024 ኣብ ሰፊሕ ክፋል ዓለምና ኣጋጢሞ ምንባሩ ፀብጻባት የረድቡ ህንዲ ኣብዚ ሒዝንያ ዘለና ወርሒ ሰነ ካብ ሩስያ ዝሸመተቶ መጠን ነዳዲ ምስቲ ናይ ቅድሚ ወርሒ ክነፃፀር ከሉ በስታት 40 ሚታት ከም ዝዓበየ ተገሊጹ በዚ መሰረት ኣብ ወርሒ ግንቦት መዓልታዊ ኣስታት 1.9 ሚልዮን በርሚል ትዕደግ ዝነበረት ህንዲ ኣብዚ ወርሒ እዚ ነቲ ኣሃዝ ናብ 2.66 ሚልዮን በርሚል ከባቢላቶ ኣላ ሚኒስትሪ ፀዓት ህንዲ እቲ መጠን ካብ ዝመፅ ወርሓት ሓምለናሓሰን እውን መሊሱ ክውስኽ ምዃኑ ሓቢሩ ዝዓበየ ጠለብ ነዳድኣ ካብ ዞባ ማእከላይ ምብራቕ ተማልእ ፀንሐት ህንዲ ኣብቲ ዞባ ድሕር ዝተኸስተ ፀጥታውን ወታደራውን ቅሉላው ሕፅረት ንምምላእ ጠመትኣ ናብ ካልኦት ሃገራት ከም ዝገበረት ይግለጽ ከም ኣካል ናይዚ ህንዲ ኣብ ዝሓለፈ ቀረባ ሳምንታት ኣብ መዳይ ፀዓት ዘተኮረ ስምምዕ ምስ ቬኔዙዌላ ከም ዝኸተመት ዝዝከር እዩ ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም ኣብ ንኡስ ዞባ ዓዲ ቀይሕ መደብ ንኡስ ርቡሕ ቃፅዖ ንምስፋሕ ይስራሕ ከም ዘሎ ክኢላታት ገሊፆም ዒስራ ሰነ መዓልቲ ሰማታት ኤርትራ ኣብ ዝተፈላለዩ ሃገራት ብልዑል ሓበንን ክብርን ተዘኪራ ኣብ መደበር ፈልሲ ዒላ ብርዒድ መደባት ምግራብ ንምዕዋት እኹል ፈልስታት ከም ተዳለወ ተሓቢሩ ኣብ ዜናታት ወፃኢ ሰሜን ኮርያ ከም ወናኒት ኒክሌሳዊ ኣፅዋር መጠን ቡ ቦታ ብመሓዝ ኣበርክቶ ክትገብር ከምቲ ድላ ኣፍሊጣ ህንድን ቻይናን ኣብ ምምዕባል ክልታዊ ዝምድናታት ዘተኮረ ሰፊሕ ዝርርብ ኣካይደን

ሩስያ ንክለሳዊ ኣፅዋር ዝስከማ ስትራቴጂያውያን ደብደብቲ ነፈርቲ ኣብ ክልል ኣየር ባሕሪ ባረንትስ ኣብሪራ። ዝኸበርኩም ተዓዘብትን ሎ ምሸ ዝተዳለዉ ዜናዊ ምስናዶ ኣብዚ ፍፀም ስለምክታልኩም ኣዘየመስክን ሲትኮም እንዳዝማም ስዒባ ክትቀርብያ ብወገነ ግም ሰላም

0: መንእሰይ ድማ ውዑይ ሓይሊ ናይ ሓደ ሕብረተሰብ እዩ። ከውሒ ይፍንቅል እምባ ድማ ይምድምድ።
1: ብሓደ ገፅ ማይ ትረኣዮ ኩዕኑን ክፅይቕን ንድሕር ደልዩ ከዓኒ ምድረሰ ማይ ዕምብረ የገብረካ ወስኽ
2: ንፅቡቅ እንድዩ ንዕና ዘድልየና ዘሎ ግን ፀፅቡቅ እዩ ለለ እንተኮይኑ ዩ ኣኸ ዕለት ወለዶት ዘይዓደመና
3: ና ኳ ዘይዝክርናዮ የዕሩኽቲኦም ጥርታ ሒዞም ንገዛ መፂኦም ሳርፕራይዝ ገይሮሞ
1: ያለማለም ኣዛሚት ዘይመልክድምኩ ዝብል ዘላ ያዕኒ እቲ ዕለተ ልደሲ ናይ ዓርክ መዘናኽ ምኾኑስ ኣይተረዳእን ዘኹ
2: ንዓኳ ዕለተ ልደትኩ ሕምባሻ ብሕቆ እዩ ዝቑረስ ሕምባሻ ቁረስ ከሉ ከዓ ኣቦ ሓጎን ንሓጎን እተዘይሃልዮም ከዓ ወለዲ ኣቦና ደ
0: ዋ ብካልእ ኣዘራርባሲ ብዘይተሳትፎ ዓብዪ ዕለተ ልደት ሽል እዩ ዝብል እንዲ ክትብ ዘለኹ
2: ትኽክል የሉ ማዕሪ ንዓኸ ዝሃበ ምልክ ንባብ ኮ ጉድ እዩ ወረ ንባብ ጥራይ ዲኸ ብምህራዊ ቋንቋ ስፍሓትን ዕምቆትን ምትንታንን
4: ከኣምበይኸየይ ንወድስየ ንወዳድስየ ናይ ሓሶት ምኩሕሓል
1: እዚ መንሄሉ ኣበይ ጠፍኣ ከምዚ ትኽስ ድሙ መዘንግዓን ጭዋኩ ማኸኑ ኮይ
0: ሰላመሳሲ መጣቆሲ ተፈሊጥካ ኢኻ ናተይ ናይ ኣዚተይን ፍቕሪ ብፍላይ ንዓኻ ከም ዕራ ዓንዴልያ ትምርካ
1: ያ ከንስኺ ትደልዩ ይኽ መላኪን ኣይኮነልክን እዩ ኣይሰርሓልክን እዩ ምክንያቱ ሲ እቲ ባህሪኽን ክልተ ጫፋት ምዃኑ እዩ ኣይራኸብን እዩ
3: ንምዃኑ ሲ ከም መሳርሒቲ መጠን ኣብ ከተማ ብሓደ ሻሸት ከምዘ ትፈልጣ
1: ለማልም ያ ለማልም ባለት ያ ሽማን ከማን ቅምሶምን እየን ትፋሊጥን

0: እንታይ ደኣ እንታይ ጌርካ ኣቲ ናይ መሳርሒ ሙዚቃ?
1: ንዓኻ እንደ ክፅበይካ ፀኒሐ ብሓደ ባክንከዶ ቅድሞ ማይስተይ
0: ሞኹ ኩሉ ተኻወይን ኢልካ
1: ዋ ሳላ ፀሎትካ ሓንጣል ዓርገይ ሳላ ፀሎትካ ኩሉ ስጥምጥም ግጥምጥም ኢልለይ ሕጂ ተናቑሑት ናይ ሙዚቃ ምከራይ ጥራይ እንተሪበናላ ዘሎ
0: እንታይ ደኣ ሳላ ፀሎትካ ትብል ደኣ ሳላ ዘለቃሕኻኒ ሳላ ብትሕቲ ፈጣሪ ዝሓገዝካ ንዘይትውስኸላ
1: ይ ካብ ሰይጣን ዝልቃሕ ይንጋሕ ድዮም ብሉ ኣታ ድሕሪ ክንደይ ዓመት ዘ ሓሙሽተ ሽሕ ኣለቂሕካንስ ከምዚ ብዙሕ ቆፂርካ
0: ንስኻ ተዘይቆፅርካየ ኣነቆፅሮ ንዓኻ ፅቡቕ ምግባር ኮ ዚኢትርፉ እንታ ምስጋና ኣድጊ ርጊሕ ዝብልዎ ከምዚ ናትካ
1: ዋይ እታ ናትካ ሳይረኸብ እዩ ጨውግሩ
0: ወይ ጨውግሩ ካኢልካኒ ዘይወግሕ መሲል ዋሲ ኣቦኹራ ኣድ ዝበሃል እንታ ንስኻ ብርከይ ተሳሊምካ ካለቃሕኒ ኢልካ ንለቀያ
1: መን ኣነ
0: ንስኻ ወይ
1: ትቀንጣ ሓሙሽተ ሽሕ ውደካ ነረ ዕዳኻ መሊስካ
0: ወይ እንታ ኣልኹ ትብለኒ ጥራይ ከይትኸውን እሞ ነዚ መዲድ ርእስኻ ሪኢኻ ጠፋጢፈ ጠፋጢፈ ከምዚ ናይ ብልያርዶ እምኒ ኣብኡ ከቢብ ለማፅካ ይገብሮ
1: ንመን እዛ ትብላ ዘለካ ይትረፍ ብክትገብራ ዚ ክትፍትና ኸማን
0: ማሓንጣትሓንጣንተናይ
1: ባዓቁቀመሲልካ ኸ
0: ቅጥላባ ቅጥላባ እንታይ ዳ ዘለሓ ትብል
1: ዋ ምስከዋን እየ እታይ ኣምሲለ ፅልሎ ኮይነ ከፈርከብ
0: ኣብ ኣባ ዘይትቕፅል እያ ነበር ቅድ ድኽድኽ
1: ከብለኪእንተስኻኮይትገድምን ኢኻ ኣነ ዓሻዶ እሞ ድማ ምሳኻ ምስ ደጀን ምስ ኩዓና ዘይሕሰብ
0: ዳ ንኸለካ ሸሓሕጦ
1: ምሻሓጦ ኣይኮነ ሓንጣል ከለኒ ሓሲሙ ነይ ሓስመኒ ከም ዝባህለልካ ትፈልጥ ሓንጣል ኣቦድኻ ሓንጣል ኣባድኻ ትሕቲ ባጅጎ መና ኣሎ ክንዳኻ ንዘንተእለት ትባረኽ ማህፀና ዲኻ
0: እንታ ግደፋይ ትፈታትነ ንግደፍና ኢደይን እግረይ ከይተንግፈኒ
1: ናበይ ከይድካ ሓንጣል ወለሎ ኢድካ ሰሊዕካ ምሃብ ከመኻ መን ይኽእሎ
0: እንታ ግደፋይ ተዋናውን እንብለካ ኣሎ
1: ሓንጣል ስውንዋኖ ሓንጣል ስውንዋኖ እንተተበርህዎ እንተተዋናውኖ ምዝዝ ሳቢሉ ጥቃዕ ምባል እንዲ ዝቕድሞ በል ክደግመካ ሓንጣል ጎሚዳ ዓደትም ከነዓኻ ወሊዳ
0: መስብል ክልተ ግዜ ምርሳን የለን ጣክለ ንብለካ እስኻ ናይ ኢደይ ና እግረይ ተግፈ
1: ምስሓቅኻ ዲኻ ግን ዝሃረመ ይደግም እንዲ ከም ዝበሃል ሪኢኻ ለካ ምህታን ክፍለጠንስ ሓንቲ ድገመኒ
0: ተወድሰኸመይደ
1: ኣነ ዳ እንዳሕረሲ
0: ነ ክውስኸልካ ክውስኸ ናዓበል ክውስኸ

0: ሰተ ታሴራ ብዝሕተተሉ ኣገልግሎት ኣብ ዝህቡ ትካላት ታሴራካ ተሪኦም ከለካስ ትሸማቀቅዶ ኣብ ፅፍርካ ትኣቱስ ቁርቢ ተርፈካ ዶ መሬት ውሕጥ ከተብለካስ ትምነ ዶ
1: ወይ ብስማኣም ኣትኳለይ ወይ ትመልሓስ ክድ ኣኸመይ ዝበሉ ውዕረ እዩ
0: ንምንታይ ከምኡ ኢለ የተት ነግረ ክማማ ድሃበይ ፀጉሪ ክደው ምበላ ነ
2: ፀጉራ ዶ ተሻ ከምዚ ዘይበለየሉ ናይ ቀር ዕዋላ ትመስል
1: ንስኽ ኸ ፀጉሪ ክንተተጎትን እዮም ቅምጥ ኢልኪ ደማ ስርኤል ቀትሪ መሰል ስከ
3: ይማ ንሃብ እዚ ዕሙር ፀጉሪ ርእሳ ከም ዝፋረም በሳ መፀበቐላ መምሓረላ መገረማ ኮይኑ ይመስለኒ
1: እሰይ ዕስማን ወዳይ ኣታወለላ መልሓሱ ንስኻ ድኣ ከም ልበይ ዲኻ
0: ማማ ድሃብ ካሓተክንዶ ታሴራ ክሳቀይር ክዶ
1: ዋ እንታይ መፂእ እኒአ ዝቐይሮ ኣይ ብሓዳሳ እንዳ ግድብ ዘለ ኢዳ ትስሕቃ
0: ማማ ድሃበይ ግህነት ከይስሕቕና ታሴራ ይቕየር ከም ዘለዎ ፈሊጥክዶ
1: እንታይ ምቕያሩ ኣትኻይ ኣረገ ዶቕየር እዩ
4: ቕየርዎ ኣብ ክንዲቲ ሰሚያዊ ናይ ቀደም ወረቐት መንነት እዚኣ
1: ስክልክ ወይ እንታይ ዳ ኣላ እዚኣ ጭራ
3: ማማ ድሃብ ትርኢታ ዩ ጭራ ምጋ እምበር ቁም ነገራ እምባ እዩ ዓበዩ ነዚኣ ከዓ ሕቁፍ እተብለልካ ፅብቕ ተሰፈርካ ትዕድግላ
1: ዶ ኣታበይ ከድካ ኢ ክትቕየር
2: ኣብ ቤት ፅሕፈት ኢሚግሬሽን ዜግነት ከድካ ኢድሃዳስ
1: ኣብያ ክትመጋረሽን ንደግነትን
0: ማማ ድሃበይ መግረሽን ደይኮነስ ኢሚግሬሽን ዜግነት እዩ ዝበሃል
1: ዋ ደሓን ዋላ ስኻትኩም ትመርሑና ትክተዳ

0: ዛሚ ኣበየ ንኸ ሓንቲ ቀኒ ኸ
1: ከመይ ቀኒ
0: ዛነ ኣበየ ምስ ፀናሕ ክኢ ኸ
1: ባንክ ፀኒሐ
2: ሞ ባንክ ድኣ ትርንዕ ዝበለ ደስና ኣቢሎም ኸ
1: ዘበኑ ትርንዕ ዝበለ ኩላሶ የሓንቕ እዩ መጠንኩም ከሉ ሲ ኣዛሚተ
3: ምጥን ዝበለ ኮሊስና ድኣ ምኸመዲድሃብ ስታይና ተተረኣየኻ
4: ያ ሄሎ ፅባቐ ናይ ህትራን ቀደም ይሓሊፉ ሕጂ ናይ ሎም ዘመን ፅባቐ ሸጥቀጥ እዩ ከምዚ ናእተይ ማለት ካብ ኳ ሸጥቀጥ
0: ስተወዲኣታሕቱት ንስኩ ድኣ ዩ ተጓሂፁ ድተወዲ ዓፅምንቲ ካ መስፍዳለኻ
2: ኣቲ ማዕረይ ትርዳእክ ንዲ ስሒቃትኩኮ ይ ማለታ
1: ብዝኾነ ኣሞይ ለንቀነ ባንክ ገዝክ ተንቀሳቂስክ ነርክ ደ
0: ኣነ ዋ ባንክ እኳ በየን ከም ደላ ይፈልጣ
1: ኣሞ ስኽሲ ገንዘብ ክተእትዉ ወይ ክተውፅ ባንክ ሕድኪ ትፈልጥን ኢኹ ማለት
0: ኣንቲ ጓል ኣነ ድኣሞ ትፈልጥ እንዲኺ ካብዛ ኢደይ ናብ ኣፈይ እንዳታ ድራሪ ናብራይ እንታይ ድረብሕ ዶመዝሃልኒ ኢ ድኣ ባንክታት ከዓ ክቐምጥ
5: ዋ ብኣም ወይ ዶ ገብረ ብርሃን ሓወይ ዝሰደደለዩ ፍቐደለይ ኢልክኒ 8,000 ይቆፀርሉ እዚ ረሲዕክዮ
0: ኣነስ ንዓኻ ገንዘብ ፍቕደለይ ደካ ተሓልም ዳኣ ኸይኩም ተቐልዓ
3: ይታይ ባሕላኹ ኣነ ምስ መፅኹ ዝምንጥለክ መሲሊ ክዶ ተቓልኣ ድም ክብዚ ኣሸጎጥኪ እ
1: ብዝኾነ ታሴራኺ ኣብ ባንኪ ወዲኦ ተረኺቡ ሒዘን ክመፅ ኣሎ
0: ወይ ባንኪ ድኣ መን ወሲድ ኣለ ኣቲ በዕሉ ዘእግሩ ውፅኢ ኸይዱ ስክንደ ወተይ ድኻ ወይሳወ
4: ኣይፋሉን ሓዚርክ ዮ ምስከትክ ከይፈለጥክ ካብቲ ማሕዘልክ ባዕሉ ሙሉቕ ኢሉ
2: ስምዕስከ ተሲራኻ ተጠፊኡ ድኣ ኣምታ ፖሊስ ዘይኮነን ክርከብ ዘለዎ ከመይ ኣብ ባንኪ
3: ንሱ ድኣ ባንኪ ወዲኦ ፀኒሕኹም
4: ሓቃ ላ ኣዛሚት ወዲቑ ዝተረኽብ ተሲራ ናምዳ ፖሊስ ይርከብ እንዳ ፖሊስ ድማ ናብ ክፍሊ ዜግነትን ኢሚግሬሽንን ይመልስዎም ወባዕዴን ክመስራሕ ከምዚ ዝመስል
5: ስምዑንዶ ክሓተኩም ሕጂ ኣነሲ ንደይ ንሃብ ኣብ ባንኪ ክንደየ ሕሳብ ኣለዋስ ክፈልጥ ኽእሎ
4: ኣይትኽእልን ይትረፍያ ናይ ማድሃብ ነትናካ ውን ፈለማ ታሴራኻ እዮም ዝሓቱኻ
0: በሉ ረኣይ ስምዑ ረኣይ ስምዑ ዳሃብ ተኸቲራ እንተሰሚዕኩም ከታሪ ዝቆልዓ ዝጥርሕ
3: ዳ ባዕላ ተኣሚ ኣብ ምኽታር ተበፂሕክ ዝቕመጥ ገንዘብ ኣለኪ ማለት እዩ
1: ከምሞይ ገንዘብ ደሎ ሰብ ከሎ ድ
2: ሞ ንባዓስ ዳ ኣለኾና
1: ምስ ሞተት ንመቓብራን ንመተስከርያ ንኾነ
0: ኣትዕራፋ ኣብ
4: ኣፅባ
6: እንታይ ደኣ ነገር ተረኪቡ ተላይ ተላይ ኢልካ ልበት ጋዕ ንህወፅ ሃውፅ ከምትሕል
5: ኣንታ ከምዛ ንዓኻ ልብኻ ዝሃወፅኩኻሲ ኤልሳ ጓደይ ከዓ ካብ ደገ ደው ኢና ተላይ ኢላ ስለዝለኣከትኒ ከዓ ንሳ ካ ንዓይ ልበይ ሞቂልካትኒ
6: ኤልሳ ልኢኻትኒ
5: ወ
6: ኣንታ ጥንቀል ከም ዘለኒ ናይ ጓደይ ነጊርካ ኢያ እሞ ገንዘብ ዘዳህለ ያለ ማለት
5: እዩ ወይ ነዳ ናይ ልቦ ይሓለ ዝበሃል ስ ከምዛ ናትካ
7: ስማዕ ንደመስ ንምንታይ ታሴራ ናይ ሓወ ባያ ትሕዝከያ
6: ንምንታይ ትሕዝከያ ታሴራ ስለዝጠበአ ታሴራ ስለዝበለና ከ ኣትሒዝናት ንብረት ወሲድና
7: እሞ ታሴራ ዘድልዮ ህፁፅ ጉዳይ ኣጋጢሙ ስለ ዘሎ ሕጂ ናይ ግድን ታሴሮ ክርከብ ኣለዎ
6: እዚ ኣጋጥራይ ተቆልሓ ማለት

0: ክሳብ ዳይ
1: መስፍን ሓዋት የልሲ ሓይምን ስለዘሎ ኣብ መንገዲ ሓወይ ገንዘብ ተላኢክለን ኣሎ።
2: ስለዚ
1: እሞት ገንዘብ ከውፅኦት ኮይኑ ናይ ግድን ታሲረ ክሕተት እዩ።
2: እሞ እዚ እንታይ ዝርቡ ከሎ እቲ ንብረት ምስ መለስናሎ ታሲርካ ምለዘጋይ
1: ዋ መስፍን ሓማት ኤልሳ ሓይመን ንመሐከሚእየን ንመድሃኒት ገንዘብ
2: ወይ ሓንጣ ናትካ ሳይርኽብ እንታይ ዳ ኮንካ ሕማቅ ትዛርብ ግሪ ኢደ ደይሃብኳ
1: ስምዑ ባ ነቲ ንብረት ገንዘብ ኣትሒዝኩም ድሕር ትወስዶ ኣለኹምዚ ታሴራ እንታይ ኣድለየ ታሴራ ምትሓዝኮ ዘይሕጋዊ እዩ።
2: እንታይ ኢና መንግ
3: ዋ እዛ ትብለካ ዘላ ሓቀ ንድሕር ንብረት ትወስድ ተሃሊና ዚ ትሕጃ ኣተትሕዝ እምበር ወረቐት መንነት ዓግ
2: እንታይ እዩ መሲሉ ምስ ተለቁሑ ስለ ዘይመልሱለምኳ ታሴራ እንተትሒዝካ ግን እታ ታሴራ ግን ስለ ዘድልዮም ፈትዮም ኣይፈትዮም ክመልስዎን እዩ እወ እምበር ከም ብላ ሓቂ ደኣ እኳ ታሴራስ ካብ ነብስኻ ክትል የብላ
1: ዋ ነዚ ሓቂ እዚ እንዳፈለጥከ ይሃሞ ነዚ ገርካ ውብያሽ ክልክዮ
2: ኣንተ ኣነን ሓንጣኣነ እኳ ክልተ ገፅ ናይ ሓንቲ ሳንቲም ኢና እቲ ናተይ ናቱ እቲ ናቱ ከዓ ናተይ ሓቀይ እንዲሕንጥልጥለ
3: ከምዚኣ እንዳበልካ እንዲካልበይ ትሸርዋ ዘለካ እንታ ካቲቦ

0: ты залетательный.
1: Сам, хорошо. Давай.

0: ሓሚፀኒኩም
1: ዘሊና ቶማስታ ሰይሮ ሒዝዋ ዶ
0: ሒዝዋ ከመይዲ ሕጉስ ኢሉ
2: ኣትለለ እዚ ወዲ ክስሑ ይግ ብታሴራ እስክንዲዘ ይሕጎስ እዚ ታሴራ ክሳብ ክንዶ ይገዳሲ
1: ኣገዳሲ ጥራይ ሰተ ክሳብ ክንደይ ኣገዳሲ ምዃኑ ስለዘይተረዳእካ እንዲኻ ከመተሓዛ ጥራስ ሕማቕ ተምሃራይ እንታሰይርካ መናኒሕካ ንብራ ዝኸላእኻያ
2: ኣታ ንሕና ኮ ኣባር ገሎ ክንጨርም ከለና ምስ ጀምዓና ታሴራና ተሒዝና ኮይና ንጨር
3: ኣንታ ኸይ ሓፈርካ ካደግመ ኣለኻ ንመስተ ኢልካስ ታሴራካ ተሓዝ
4: ወይኣነ ንስኻ ኮ ነብስኻ ትሒዝካ ከይትጨርም ኢና ንፈርሕ ዘለና
1: ብቐዳማይ መርዓ ናይ ሰናይት መሓዛይሲ ባድላታትን ዙርያታትን ተኻሪና ነርና ታሴራካ ትሒዝና
2: ኣብ ከምኡ ተመፂኻ ኣዋላዞም ስፒከር ገለ ደካርዩኮ ታሴራካ እዮም ዶትሕዙ
0: እዚ ክኸውን ዘይግብኦ ዘይሕጋዊ ዋላ ንክብርና ታሴራውን ዘይምጥን እዩ ታሴራስ ብክዳን ብጨርቂ ክሽነን ነውሪ ታሴራ ወይ ከዓ መንነት ማለት እኮ ሃገራውነትካ ሰነት ዜግነትካ ማለት እዩ
3: ካላም ይክሳሕ ኣብ ታሴራ ስምካ ኣሎ ስም ወለድካ ኣሎ ብዓብኡ ከዓ ስም መንግስትን ሃገርን ኣሎ
1: እቲ ፀገም ኮኑ ነገራት ብዕምቀት ካብ ዘይምጥማት እዩ
4: እወ ብካልእ ኣዘራርባሲ በዓል ሰተ ካብ ድቃስኩም ተባራበሩ ንቑሑ እዩቲ መልእኽቲ እዩ
2: ያ ኣደይ መዓሪ ሳክት ንሕና ኮ ናይ ከይፋት ኢና ምሻለኩም ከምዚ ክንጭና ገለ ንደሊና ምስ ጀምዓ ምስ ትራኽብ ናይ ብርኪ ማሕበር ወስወስ ኢልካ ናብዛ ጨርሙ ድሓብ ትስሕብ ንስሕብ ሞድ ሞድ ምስ ግርማ መጎሱ ዱብ ፋካ ኸ ፋካ ጭሩኡ ደጊሉ ሃርባ መሬት ናይ ኦሮን ሳርሒ ደርፊ ላንጋ ላንጋ ትኸቡ ኣማራፂ የለ ታሴራና ነመስግ
1: ሰተ ንመስተ ሕጂ ከም ምሕብአን ምዕቆብን ጭቀትካ ጥቀመ ኣለኻ ፅባሕ ንግሆ ግን ነብስኻ ደኺሙ ንንፋስ ከበካ እዩ ሽዓሕ ክትብል ኢኻ ኣሕ ድማ መርፅ እያ
0: ሰተ ንስጋኻ ክትዕግብሲ ንክብርካ ንቁልቁል ተወርዶ ኣለኻ
3: ያ ሰተ ካብዚ ዝበሃል ዘሎ እንታይ ተረዲእካ
2: እንታይ ተረድአ ዶ ሰብ ክምዕደካ ከሎ ኣመና ፍላጥ ኮይኑ ዝስምዖ እቲ ነገራት ደይስምዖ ኮይኑ ከዓ ነቲ ድነግረካ ዘሎ ነገር ሕጂ ከምዝኾነ ገይሩ እዩ ዝነግረካ ዳሓር ምሻለካ ብዘይ ሓላፍነት ከም በዓል መርዚ ከም በዓል ኣሕ ኣፉ ደድ መፀሉ ይደርጎ ሓፍ ሰገጥ የለ ዋላ ዝ
4: ሰተ ዘይስንኻ ሕጣ ቆርጥመሉ ክበሃል ኣይሰማዕካ እንዲ
3: ያ ጀማዓ ትርክር

0: ዝተረፈ ነገር የለን፣ ግን ሓንጠልታ ታሴራስ ግድን ግድን ግድን ግድን ኣድልያቶ ግድን ጥራይ ዘይኮነ ህዝ ጉዳይ ኣጋር
1: እሞ ናይ መን ታሴራ ዳ ኣቶ ትሕዘኒ ኢኹ
0: ድሓን ዋላ ናይ መርዕቲ ድ ትሕዘካ
1: ከም ዝበሃል የለን ናይ ሰብ ታሴራ ኣይንሕዝና እዚ ኸማን ምሳኻ ስለ ዝመፁ ሶም እምበር ናይ ሰብ ታሴራ ዝበሃል ኣይንሕዝና
0: እንታ በጃኻ በጃኻ ትሽጊር ኮይኑ ኮይ
1: እንታይ በጃኻ ደልየሉ እዚ ኣሰራርሕ ናይ ዝገዛ ኸም እዩ የድለካ ኣለ
0: ሄሎ ታኻንታ ትብል ተወፅአን በቃ በቃ መፃኹ መፃኹ መፃኹ መፃኹ መፃኹ እንታ ወደ በጃኸ ኢለካ ንስኻትኩም ተለያ ዘዋሃባታ ታሴራ በጃኸ ኢለካ
1: እሞ ከመይ ከመይ ይኸውን
0: ሃባሃባ ዝውሃቦ ሃባዝ ዋይ ዋይ ዋይ እንታይ ይበሃል እዚ በቃ ስኻ ከዓ ስሊጥካ በለምፅ
2: ሸራ ይደ
1: ታሴራ ከለኩም ይኹን ንዓርብኩም ታሴራ ትሒስምፀ
0: ታሴራካ ድሕሊብካ ውሃብ እዩ
1: ድሕሊብካ ዘይዋሃብቲ ኮይኑ ከመይ ጌርኩም ንዓርብኩም ኣትሒስኩም
0: ዓሻ ተረኪብካ ትላገጠሉ እትረከ ሓንጣል ዓሻ በልክ ትፈልጥ ኣይሓመመት ኣይጠመመን

0: ኣብዚ ሰሙን እዚ ልቢ ኣፍቅርቲ ፊልም ብሓዱሽ መንፈስ ክቕስቀስ እዩ። ፊልም ኣብ ኣዳራሽ ሲነማታት ክንፀባረቐ እዩ። ኣብቲ ብፅሩይ ቅዲ ስነ ህንፃዊ ክብሪ ዝረኽብ ኣብያተ ሲነማታት ንተዓዘብቲ ክእንግዳ የን፣ ታሪካውያን ፊልምታት ታሪክ ክትርኸ የን፣ ብትዝታ ንምስትምቓርን ናብ ቅድሚት ከሰጋግራ እውን የን። እቲ ካብ 21 ክሳዕ 29 መጋቢት 2026 ዝቕፅል ናይ መጀመርታ ፌስቲቫል ፊልም ኣስመራ ብዙሕ ቁም ነገር ዘለዎ እዩ። ንትንሳኤ ፊልም ኤርትራ እዚ ፌስቲቫል እዚ ንሕሉፍ ውርሻዊ ጥበብ ንምዝካር ጥራሕ ዘይኮነ ንመጻኢ ማዕርግ ሃገራዊ ኢንዱስትሪ ፊልም ክድርኽ እዮም። ኤርትራ ሓንቲ ካብተን ኣብ ኣፍሪቃ ቀዳማዊት ባህሊ ሲነማ ዝነበረን ሃገራት እያ። ገና ኣብ 1923 ፈለስቲ ካፕቹን ምስ ማሕበረሰብ ኮሎኒ ብምትሕባር ሚስዮናዊ ፊልም ተሰናድዩ። ኣብ 1937 እቲ ኣብ ዓለማዊ ባህላዊ ውርሻ ዝተመዝገበ ሲነማ ኣስመራ ካብ ምርኢት ኦፔራ ናብ ቲያትርን ሲነማን ዝተቀየረ። 1938 ኣስመራ ብኩሉ ዘመናዊት ከተማ ዝተቀየረትሉ እዋን እውን ሓያሎ ኣዳራሻት ሲነማታት ወኒና። እቲ ኣብ 1937 ብማሪዮ መሲና ዝተሃንፀ ሲነማ ኢምፔሮ ክሳብ ሎሚ ከዓ ብናይ መጀመርታ መሳርሒታቱን መንበራቱን ዘገልግል ህያው ውርሻ እዮም። ተኸታተልቲ መግዛእቲ ኣብ ልዕሊ ኩልንትና ህዝቢ ኤርትራ ዘውረድዎ ደራዕ ንጥበባዊ ስራሕ እውን ግዳይ ካብ ምግባር ኣይንሓፎን። ትካላትን ጠብያትን ምዕባለ ዘራሴ መምሕዳር ብሪጣንያ ስዒቡ ዝተረኣየ ዓለቕ እውን መዳርግቲ ዘይብሉ ሃስያ ኣውሪዱ። ጥበብን ባህልን ሕብረተሰብ ኤርትራ ግን ኣይተሰብረን። ሓያሎ ኤርትራውያን ፈርዮም እቲ ኣብ ሜዳ ኤርትራ ዝተበገሰ ዕዮታት ሰነዳዊ ፊልም ናብ ቤት ቪድዮ ክሰግር ዓብ ድርኺት ይፈጢሩ። ኣብ ሜዳ ኤርትራ ካብ ናይ መድረኽ ውፅእ ዝበለ ስራሕ ክቕረፅ ተራእዩ።
1: شقي هبوني اجت بيوني ما هوني اجت بيوني شقي هبوني اجت بيوني كم هبنا اجت بينا
2: اركوا هبنا
3: نا يسو
2: ኣዝ ምስሓራ ድአን ማይ ሰትያ ትብል ነራ መንግስተ ሰማይ ዋርሳ እሞይ መብራት እዛ ለዋህ መሬት ክሳብ ማዓስያ ብጓኖት እናተረግፀትን እናተራከትን ትነብር እንታይ ይበደላ ወረ እንታይ ኣቢሳ
4: ኣተ ናንካና ውጣ ከዚህ ቤት እሺ ንትናናበት
2: ውጣ ኣንጭዋ ግዳም ስነ ኣንጭዋ ገዛ ተውፃ እንዲ ተባሂሉ ሕጂ ካንዓይ ውፃእ ኢልካኒ መኒ መኒ እታ ዘውፆ
4: እብዱ ነው እንደ እኔ ሸገ
2: ጽልል ይብለክሎም እሺ ጽልል ይብለክሎ አንቱም ሰባት ስለምንታይ ኹም ናይ ጽልል ይትብሉኒ ጽልል ማለት ከንታ ማለት አምሩ ዘይሰርሕ ጽልል ማለት እንታይ ትርጉሙ ሓቂ ዝዛረብ ሰባት በተሓሳስባ ካብኦም ንዝበለጠ ሰብ ሞራል ክትንክፉ ዘይሽሙ ይህቦ እስኪ ሕራይ ካባኻትኩም ኩላትኩም ኣብ ዝገዛ ዘለኹም ኣነ ጥዑየ ጽልል ኣይኮንኩን ዝብል ሰብ እንተሎ እስከ ኢዶ ሓፍ የብል እሞ ኩላትኩም ጽሉላት ይኹም።

0: ኣቶ እያሱ ገዛኻ ዘይትኸይድ ኢኻ
1: ገዛኻ ዘይትኸይድ እዚ ኸ ገዛይ ዶይኮነኒ ካብ ገዛይ ስናብ ገዛይ ክኸይድ ኣነ ኣብ ገዛ እየ ዘለኹ ኩልና ኤርትራውያን ሓንቲ ስድራ ስለ ዝኾና ገዛኹም ገዛይ ገዛይ ከዓ ገዛኹም እዩ ሰባት ነዚ ዝበፃሕክዎ ደረጃ ዘይምብፅሖም ንዓይ ጭሉሉ ይብሉኒ ይብሉ እንተኾነ ግን እዚ ኩሉ ኣብዚ ገዛ ዘሎ ፅባሕ ንጎ ነዚ ኣነ ዝበፃሕክዎ ደረጃ ክበፅሖ እዩ እቲ ፍልልና ቅድሚትን ድሕሪትን ምዃን እዩ ብዝኾነ ሎምቅነ ካብ በረኻ ጥዑም ንፋስ ትመፅኣላ እሞ መባልዕትና ትኹን ቻው ከይደ
2: ድሕሪ ሓርነት መላእ ሃገር ከም ኩሉ መደባት ዳግሚ ህንፀትን ሕውየትን ስነ ጥበቡን ከም ገላ ብፈረስ ብዝተፈላለየ መልክዓት ክግዝዝ ተርኣዩ ምቋሚ ማሕበራት ትያትርን ምዕምባብ ተዋስኦታትን መርያ ናይ ትድብራኸዩ ነይሩ ክንዮ ኣብ መድረኻት ትያትር ዝተፈላለየ ኮሜድያዊ ቪድዮታት ክቕረፅ ደሪኹ እቶም ብቐጥታ ኣብ መድረኽ ዝቕረፁ ዝነበሩ ተዋስኦታት ጥራይ ዘይኮነ ናብ ቤት ብምስግጋር ብዝነበረ ዓቕምን ብቕዓትን እቲ ስራሕ ተበጊሱ እዚ ተበግሶታት ኣተባብዒ ውፅኢት ስለ ዝተረኽቦ ከዓ ናብ ዝማዕበለን ብኩሉ መስፈርታት ዕዮ ሲነማ ዘካተ ተስራሕ ክፈሪ ዓብ ድርኺት ፈጢሩ ቋንቋ ሲነማ እናተፀንዐ ኣማተራዊ ጉዕዞ ንቅድሚት ቀፀለ
1: ኣራንሺ ትበለ ትበለ ኩሉ ከመይ ዓቢርካ ኪሎ ናብራካ ማይ ማሚ ሕጂ ድማ ደልዩ ኣራንሺ ተኣብሲሉ እማ እስኪ ካብ ሽህ ግዜ ናብዚ ትመራረሲ ማሚ እሱ ኣብ ፍርጅ ኣት ደይበለ መግቢ
3: ኣብዚ ሕሸኒ
1: ኣብ ፍርጅ መሃሸካ ኣብኡ ኮንካ ድናይ ከትብል
3: ኣብ ፍርጅ እቶ ኣብዚ ሕሸኒ
2: ኣብ 1996 ቀዳማይ ገጽ ምቕልቃል ኢንዱስትሪ ፊልም ዝተኸስተሉ እዩ ነይሩ ፊልማዊ ምንቅስቓስ ዝነበራ ታሪካዊት ፊልም ፍቕርን ኩናትን ኣብቲ ዓመት እቲ ኣፈርያ ኣብ 1997 እቲ ካብ መፅሓፍ ዳሓንኩኒ እንዳፍራስ ዝተርዓመት ባሩድ 77 ዘርእስታ ፊልም ናብ ህዝቢ ቀረበት ንፈለማ እዋን መበቆላዊ ዕዮ ፊልም ኣብ ኣዳራሻት ሲነማታት ኤርትራ ቀረበት ባሩድ 77 ንሓይሎ ዓየይቲ ፊልም ዓብ ብርሃን ኮይኑ ነቲ ዓውዲ ክትቅልሶ ተረአየት
4: ሰላም ማሚ ከመይ ውዒሎም
5: ድሓንዶኢልኩም
4: ክዳነስ ባህቱ ኣብ ዝገዝኡ ሙሽ
5: ገዝኡ
4: ዳህና ፀውልና
5: ኩም
4: ዳህና ግዲ የለን በስራሕ ስለ ዝጠለና ይ
6: ዋት ከነዚ ጋ መለማመጣ ኣይትፈልግም
7: ሞባና ሽጉጥ የታል
5: ድኸተሪና ዝወደይ
2: ድሕርዘን ክልተ ሲነማታት ዝፈርያ ስራሓት ዝሓሽ ተመክሮ ዝተደለቦ ስራሕ እዩ ክፈርኽ ኢሎም ማሕበራትን ሚኒስትርታት እውን ኣብ ምወላ ብምውሳእ ነቲ ዓውዲ ዝዕቢ ስራሕ ተሰላሲሎም እቲ ቁፅሪ ወሲኹም ታሪክ ቃልሲ ህዝቢ ኤርትራ ዘጉልሓ ተፈተውቲ ዕዮታት ፈርያ እቲ ቁፅሪ እውን ሰሰነ ናብቲ ዓውዲ ዝዋሳእ ሙያተኛታት ዋሓዘ ከም ሕድሪ ባህሪ እታ ኣደ ፅንዓትን ካልኦትን ውን ሰሰና እቲ ፍርያት ብዓይነት ወሰኸ ምሉእ ምንቅስቓስን ተግባራዊ ምንቅስቓሳትን ዘለዎ ዕዮታት በዝሐ እሱ እውን ሚኒስተር ዘርእስታ ፊልም ትርጉማዊ ፅሑፍ ተነፂፍዋ ኣብ ዓለማዊ ፌስቲቫል ተሳተፈት
8: ከበልስ ኸዳ ንጓል ክፍለ ቐጣን መዓንጣ እንታይ ከተውፅለ ካብ ጨጉሪ ድዩ ካብ ፍርጫ ድዩ ካብ ስኒ ድዩ ካብ ዓይን እንታይ ጎድላ ጓል ክፍለ
9: ብዓፂሩ ዝሞናሊዝ
8: እታ ሰብ ጠፍጢፍ ዝሰርሓ ትንፋስ ዘይብላ ሞናሊዛ ንጓል ክፍለ በይ ክትብላ ትኮርሚኒ ክንዲኣ ጉባ እዚኦም ነዛን ዓይና ክንሪእዋ ኣብ ደገጎዝኦም ተሰጢሖም ከምበቕሉ ዝውዕሉ ነይሮም ክንደያ ጓብዝ ኣሰር ጓል ክፍለ እናሳዕቡ ኣብ ፈቆዶ ጓይላ ጣቂዒት ክሳብ ጠ ኣፎም ሃቢሎም ኩም ዝሓድር ነይሮ
10: ድሓርካ በዓል ኣዛሚት ከምኡ ተበላስ ድሓን መዓለሽ ኢልካ ትሓልፎ ስኸዳ ሳላሰ ወራተ ሰቲርክ እምበር ዓዲ ነርክተትኾኒ ሓደ ወተባዕታዮን ብመላዓለክ ኣባ ኸለኺ

0: እንታይ ሓጢኣት ዳ ኣባህል ወደይ ኣነ እኳ ዝኣፈይ ልጓም ዝበሃል የብሉ ሓንቲ ሳብ ተተኸፊተ ዱብ ጥራይ እየ ዝበፅቕ ኢለ በቃ እንታይ ዘለ ሓንኳል መዓልቲ ወደይ እዩ በዓል ሰባ ኮይኖም ዝኩሉ ገይርኩም ዘለኹም እዚ ኸ እንተ ዘይቲ ጅምር ኣብ ዝኩሉ ንበይ ተባፅሕና እንታይ መዓልቲ ወደይ እዩ ገለ ድኣ ንዓይ ዝኸውን ጠፎም ፃ እምበሪ ኣብ ዝመፅእ ዘሎ ኣኼባ ኣብ መንጎይ ናብ መንጎ ትርሓዝ እንታ ሓወይ ውግእሳሊ ኢና ኣፋተ ዘይበለ ገፃ ተዛሪቡ ኒ ተሳፍስ ኣስርዑና ጥራይ
1: ኤርትራዊ ፊልም ካብ ግዜ ናብ ግዜ ሞያን ሞያተኛታትን ብምስሳን ዋሕዚ ንቁፅሪ ተዓዘብቲ ናብ ዝለዕለ ደረጃ ስቂሉ ከም ምቁር መርዚ ባሕሪ ፅንዓት ደሞትራ መድሕን ሳምራዊት ክልተ ገጽ ፈትሒ ዶኽ መርዓውኪ ምንያ መንገኛ ትራሓስ መትኒ መትከል ዳግማዊ ህይወት መዝገብ ሞት ቀላይ ስቕታ ሰማይ መርመራ ድቢ እታ መርፍእ ዕግበት ሕልና ኣድማስ ሕልና ሕቡእ ምስክር ባሕፈሻ ገምጋም ኣብ ዓመተ 60 ፊልምታት ፈርየን ኤርትራዊ ሽልማት ስነጥበቡን ንዓውደ ፊልም ራይ ሞክ ዕድል ጀሚሩ እቲ ምትብባዕ ዓብዩ
2: ሎም መዓልቲ ምሳ ባንድላ ኢና
3: ዝቐሊል እንድራር ከማን ፈቓደኛ
2: ድህርድራር ዘሎ ግዜስ
3: ኣጆኸን ዝኾን ነገር ድልውት እየ
2: ወመሽጠመኪ
3: ብሓንሳ ኣለና ኖም ክነግረካ እየ

0: ሄደን ናይ እስኪ
1: ናይ ድሓን
0: ድሓን እዩ ስራ ደልየ ክሎ
2: ከመይ ኣዲርክ ሄደ
1: ከመይ ኣዲርክ ማታለካ
2: እግዚኣብሔር ይመስገን እንታይ ዳ ሎሚ ምሳይ እስኪ መዚጊ
1: ካብ 19 ገዛ ዝኸይደ ኢለስ ኣብዚ ክውዕል
2: እስኪ ብዛባ ምሳት ኣስፍለኪ ንና ደሞ ካብ ዘወጋ ይቆረስና
1: ክሳብ
2: ወ ሕጂ ሞ ብሃንሳብ ዘይንቆርስ ኣይደን
1: ማታለካ ንስኹም ዝበልዖ ኣይኮነትን ስምኳ ዝሕላ ዝለመድኩም ዳእሞ ካብዛ ገርርኹም እያ ክትምለስ
2: ስም ሄደን እነይ ግርም የሚለኝ ኣብ ማእከል ሃገር ዝርከብ ህዝቢ ብፍላይ ኣባል ኣዲስ ኣበባ እንብላ እንስተይ ህዝቢ ኤርትራውያን ግን ካብ ምንታይ ከም ዝተፈጠርኩም ኣይፈልጥን
1: ተለቀ ከምኡ ዘይኮነ በርበረ ምርር ኢላታ ንዓኹም ትበቂዕ ኣይኮነትን ኢለ እምበር ሓራ
2: ዳን ካብቲ ሜታ ይሽን

0: ብልዕና ስከብየና ክንብለ ርፍ ድማ ይበለና ዳርጋ ሻይ ብልዕ ክፅዋዕኩም ሓሰ ለ
1: ኩማ ይሽልኪ
0: ኣባልዕትካ ትቀንበል ሕጂ በሊዐስ ብሉ መዓልቲ ከመይ ኢሎም ክውዕል
1: እሺ
2: ገስጋስ ዕዮታት ፊልም ምስ ምምዕባል ሓበሬታን ቴክኖሎጅን ብድሆታት እኳ እንተዘይተፈልዮ እቲ ፍርያት ግን ድዋ ይበለን ሓፀርቲ ፊልምታት ኣብ ሃጉራዊ ፌስቲቫላት ብምሽላም ኣፍልጦን ክብረን ክረኽባ ፀኒሐን እየን። እቲ ሓንቲ ካብ ቀዳሞት ባህሊ ሲነማ ዝውንና ሃገራት ኣፍሪቃ ዝኾነት ኤርትራ ኣብተን ግሩማት ኣዳራሽ ንትንሳኤ ስነጥበብ ፊልም ፌስቲቫል 2026 ክትእንግድያ

0: ሰላምታ ነዌር ቲቪ ኣብ ምክትል ትርከቡ ክብራትን ክቡራን ከመይ ትውዕሉ? ሎም 23 ሰነ ፍርቂ መዓልቲ ፍርቓን ዝተላለወ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ልዋም ተኽለ ክትከታተሉና ብኸብሩ እንዳዓደምኩ ድማ ኣርእስተ ዜና ከቐድም። ኣብ ንኡስ ዞባታት ሞልቅን ጎልጅን 890,000 ናቕፋን ስድራ ስዋት ተመቓሪሑ። ዕስራ ሰነ መዓልቲ ሰማዕታት ኤርትራውያን ኣብ ዝነብሩለን ሃገራት ብልዑል ሓበንን ክብርን ተዘኪራ። ኣብ ሳዋ ብምክንያት ዕስራ ሰነ ኣብ መቓብር ሓርኛታት ማታዊ ስራሕ ተሰላሲሉ። ማሊ ኒጀርን ቡርኪና ፋሶን ዘባዊ ፀጥታ ንምውሓስ ምትሕግጋዘን ከስፋሓ ተረዳድአን። ብርክት ዝበላ ኣባላት ኔቶ ዝሳተፍዎ ዘለዋ ሓበራዊ ወታደራዊ ልምምድ ኣብ ሊትዌንያ ይካየድ ኣሎ። ኣብ ኤውሮጳ ኣብ ዝሓለፈ 4 ዓመታት ምስ ክቱር ዋዒ ብዝተኣሳሰር ልዕሊ 200,000 ሰባት ከም ዝሞቱ ተገሊጹ። ኣብ ዝርዝራቱ ክንሰግር፣ ኣብ ዞባ ጋሽባርካ ንኡስ ዞባታት ሞልቅን ጎልጅን ምክንያት ዕስራ ሰነ ህዝቢ ስራሕተኛታትን መንግስትን ዘዋፀዎ 890,000 ናቕፋ ንስድራ ስዋኣት ተመቓሪሑ። በዚ መሰረት ኣብ ንኡስ ዞባ ሞልቂ ብ17 ሰነ ኣብ ዝተኻየደ ስነ ስርዓት 90,000 ናቕፋ ንስድራ ስዋኣት ከም እተዓደለ ኣካየዲ ስራሕቲ ንኡስ ዞባ ኣቶ ህንፃ ኣብ ወልዱ ገሊጹ። ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ ፍቕረ ስላሴ የማነ ብወገኑ እቲ ሓገዝ መርኣያ ክብርታት ሕብዚ ህዝቢ ኤርትራ ከም ዝኾነ ብምጥቃስ እቲ ገንዘብ ከ19 ምሕዳራት ከባቢ ንዝተለለያ ስድራ ቤታት ከም እተኸፋፈለ ሓቢሩ። ኣመሓዳሪ ንኡስ ዞባ ሞልቂ ኣቶ ዘርኣይ በርሀ ድማ ስለቲ ዝተወስደ ተበግሶ ብምጓስ ኪኖቲ ቁጠባዊ ሸነኽ ዝኸይድ ረዚን ትርጉም ስለ ዘለዎ ብዝተወደበ መልክዕ ክቕፅል ተላብዩ። ብተመሳሳሊ ኣብ ንኡስ ዞባ ጎልጅ ህዝቢ ስራሕተኛታት መንግስትን ዘዋፀዎ 800,000 ናቕፋን ስድራ ስዋኣት ተመቓሪሑ። ኣብቲ ኣጋጣሚ ኣመሓዳሪ ንኡስ ዞባ ጎልጅ ኣቶ ደሴ ገብረ ሚካኤል ኣብ ዘስምዖ ቃል ናብዮት ስድራ ስዋኣት ሓላፍነት ኩሉ ዜጋ ከም ዝኾነ ብምጥቃስ ብፍላይ ኣብ ማሕረስ ንዝግበር ዘሎ ሓገዝ ንስድራ ስዋኣት ብዝለዓለ ክድፍኣሉ ምዃኑ ኣረዲዩ። ዕስራ ሰነ መዓልቲ ሰማዕታት ኤርትራውያን ኣብ ዝነብሩለን ሃገራት ሽምዓን ጥዋፍን ምምራሕ ናይ እግሪ ጉዕዞ ብምክያድ ከምኡውን ነቲ ዕለት ብዝገልጽ ነጥባዊ መሰናድኦታት ብልዑል ሓበን ተዘኪራ። ካጠኛ ኣርሴማ ኣስመሮም ከከቦቱን ዝበፅሓና ሓበርታ መልክዕ ፀብፀበ ዋሂዳ ቶላ ዳናይት ተስፋ ዝጊ ከተቕርበያ።
1: ኣባላት ኤምባሲ ኤርትራ ኣብ ኢትዮጵያን ቀዋሚ ልኡኽ ኣብ ሕብረት ኣፍሪቃን ቁጠባዊ ኮሚሽን ኣፍሪቃን ብ19 ሰነ ኣብ ቀፅሪ ኤምባሲ ኣብ ዝወደብዎ ናይ ዝኽሪ መደብ ፈጻሚ ጉዳያት ኤምባሲ ኤርትራ ኣቶ ቢንያም በርሀ ኣብ ዘስምዖ ቓል ኤርትራ ንኹሉ ተጻብኦታት ብምምካት ናጽነታን ልኡላውነታን ዓቂባ ኣብዚ ደረጃ ዝበጽሐት ሳላ ዝኸፈለቶ ረዚን መስዋእቲ ከም ዝኾነ ብምጥቃስ ኣብዛ ረዛን ዕለት ማዕረ ዝኽሪ ሕድሪ ሰማዕታትና ንምትግባር ዝኣተናዮ መብፅዓ ከነሐድስ ከም ዝግባእ ኣዘኻኺሩ። እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ዝተፈላለያ ከተማታት ሽወደን ኣብ ዘካየድዎ ናይ ዝኽሪ መደብ ማዕከን ሕድሪ ሰማዕታት ንምስሳን ሰላም ሃገር ንምዕቃብ ከምኡውን መደባት ልምዓትን ህንፀትን ንምዕዋት ምብፅዖም ኣሐዲሶም። ብ20 ሰነ ኣብ ከተማ ስቶክሆልም ኣብ ዝተኻየደ ስነ ስርዓት ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ሃገራት ስካንዲኔቪያ ኣቶ መሓመድ ዓሊ መሓመድ ስዒ

0: ስድራ ስዋኣት ምንባይ ናይ ቀዳምነታት ቀዳምነት ከም ዝኾነ ብምጥቃስ ዜጋታት ኣብ ዝሃለዉ ሃልዮም ነዚ ሃገራዊ መደብ ዝገብርዎ ኣበርክቶ ክዕዝዙ ኣዘኻኺሩ ኣብቲ ኣጋጣሚ 106,300 ክሮነር ሽወደን ንመሰሰኒ ማዕከን ሕድሪ ሰማእታት ተወፊዩ ኣብ ተመሳሳሊ ዕለት ኤርትራውያን ነበርቲ ከተማታት ዴንማርክ ሰማእታቶም ኣብ ዝዘከርሉ ገንዘባዊ ወፍያታት ከም ዝገበሩ ካብቲ ቦታ ዝበፅሓና ሓበሬታ ኣፍሊጡ ኤርትራውያን ነበርቲ ዱበይን ኣቡዳብን ሕቡራት ኢማራት ዓረብ በብወገኖም ኣብ ዝወደብዎ ናይ ዝኽሪ መደባት ስድራ ስዋኣት ንምሕብሓብ ንዝኣተውዎ መብፅዓ ኣብ ዝሐደስሉ ኣብ ኣቡዳቢ ኣብ ዝተኻየደ ናይ ዝኽሪ መደብ 4780 ደርሃም ንመሰሰኒ ማዕከን ሕድሪ ሰማእታት ተወፊዩ ብካልእ ወገን ኣብ ፈረንሳ ዝነብሩ ኤርትራውያን በብከተማኦም መዓልቲ ሰማእታት ኣብ ዝዘከርሉ ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ በረኸት ጳውሎስ ኣብ ፓሪስ ኣብ ዝተኻየደ መደብ ኣብ ዘስምዖ ቓል እቲ ዕለት ህዝቢ ኤርትራ ናፅነትና ኣብ ምምፃእን ልኡላውነትና ኣብ ምኽባርን ሂወቶም ንዝወፈዩ ጀጋኑ ደቁ ዝዝክረላ ረዛን ዕለት ከም ዝኾነት ብምግላፅ ስድራ ቤቶም ንምንባይ ነፍሲ ወከፍ ዜጋ እጃሙ ከበርክት ተላብዩ ኣብ ሕቡራት መንግስታት ኣሜሪካ ኣብ ኮሎምበስን ሲንሲናቲን ኦሃዮ ሃሪስበርግ ፔንስልቬንያ ፊላደልፊያ ኦክላንድ ካሊፎርኒያ ፎኒክስ ሲያትልን ከባቢኣን ከምኡውን ራሊ ኖርዝ ካሮላይናን ዝነብሩ ዜጋታት በብወገኖም ኣብ ዝወደብዎ ስነ ስርዓት ንሰማእታቶም ብልዑል ሓበን ኣብ ዝዘከርሉ ሕድሮም ንምትግባር ብሓድነት ኣብ መብፅዖም ፀኒዖም ከም ዘለዉ ኣረጋጊፆም ተሳተፍቲ ብድምር 44,758 ዶላር ኣሜሪካ ንመሰሰኒ ማዕከን ሕድሪ ሰማእታትን ምንባይ ስድራ ስዋኣትን ክወፍዩ ከለዉ ነበርቲ ስያትል ብተወሳኺ ሓላፍነት ምንባይ 120 ስድራ ስዋኣት ወሲዶም ኤርትራውያን ነበርቲ ምብራቅ ስዑድያ ደማምን ከባቢያን ብወገኖም ኣብ ዝወደብዎ መደባት ዝኽሪ ሓበን ብድምር 17 ስድራ ሰማእታት ናይ ምንባይ ሓላፍነት ወሲዶም ኣብ ካናዳ ድማ ኤርትራውያን ነበርቲ ቶሮንቶ ካልጋሪ ኤድመንተንን ሳስካስቱንን ሕድሪ ሰማእታት ብልምዓት ምድባስ ዘለዎም ቅሩብነት ኣረጋጊፆም ብተመሳሳሊ ኤርትራውያን ነበርቲ ናይሮቢ ኬንያ ናይ እግሪ ጉዕዞ ብምክያድን ሽምዓ ብምብራህን ሰማእታቶም ብሓበን ዘኪሮም እቲ ናይ ዝኽሪ መደባት ንቅያ ጀጋኑ ሰማእታት ብዝገልፅ ስነጥበባውን ባህላውን ዕዮታት ዝተሰነየ ነይሩ
1: ኣባላት ማእከል ስልጠና ሃገራዊ ኣገልግሎት ሳዋ ብምክንያት 20 ሰነ መዓልቲ ሰማእታት ኤርትራ ኣብ መቓብር ሓርምኛታት ማህታዊ ንጥፈታት ኣሰላሲሎም እቲ ልዕሊ 300 ኣባላት ዝተሳተፍዎ ዕማም ምፅጋን ቀጥሪ መቓብር ሰማእታት ምኩስኳስን ጥሬትን ዘጠቓለለ ነይሩ ሓላፊ ስታፍ ህንፃ ካፕተን ተስፋፅን ተወልደ ኣብ ዝሃቦ ሓበሬታ እቲ መደብ ኣካል ናይቲን ሰማእታትና ብሓበን ንምዝካር ኣብ ውሽጢ ሃገር ንወፃን ክካየድ ዝቐነ መሰናድኦታት ከም ዝኾነ ገሊጹ ሓላፊ ምምሕዳር ካፕተን ኣተሽም ሃይለ ብወገኑ ዓመት መፅእ ምክንያት 20 ሰነ ዝካየድ ንጥፈታት ኣካል ናይቲ ሕድሪ ሰማእታት ንምትግባር ዝኣተናዮ መብፅዓ ከም ዝኾነ ኣረድዩ ኣብ ንኡዘባ ድባርዋ ነበርቲ ዓዲ ገብራይን ዓዲ ከፈለትን ብተበግሶም 15 ክፍልታት ዘለዎ መፀበይ ነፍሰ ፆራት ይሰርሑ ኣለዉ እዚ ኣብ መደበር ጥዕና ምሕዳር ከባቢ ዓዲ ገብራይ ሰላሰል ዘሎ ህንፃዊ ስራሕ ድሮ 75 ሜታዊት ከም ዝበፅሐ ነቲ ዕማም ዝከታተሉ ዘለዉ ገሊፆም ኣካየድ ስራሕ ምምሕዳር ንኡዘባ ድባርዋ ኣቶ ተክለማርያም ገብረ ኢየሱስ ኣብ ዝሃቦ ቃል መደበር ጥዕና ዓዲ ገብራይ ንዓድታት ዓዲ ገብራይ ዓዲ ከፈለት ዓዲ ከልከልቲ ዓዲ ሃሎ ዓዲ ሰላይት ዛውል ጣላን ባምብቆን ኣገልግሎት ከምትህብ ብምሕባር እቲ ህንፃ ንክዛዘ ምምሕዳር ንኡዘባ ካብኡ ዝሕተት ደገፍ ከም ዝገብር ሓቢሩ ሓላፊ ጨንፈር ጥዕና ዞባ ደቡብ ዶክተር ኣማኑኤል ምሕረት ኣብ ወገኑ ነቲ ተበግሶ ንዝወስዱ ነበርቲ ዮሃኖ ድሕሪ ምግላፅ ሚኒስትር ጥዕና ናይ ሞያውያንን ናወተ ጥዕናን ጠለባት ንምምላእ ድሉ ምህላው ኣረጋጊፁ ክቡራትን ክቡራን ቀፅሉ ዝቐርብ ዜና ወፃኢ ንምክትታልኩም ደጊመ ብክብሪ ዕድ ኣብ ዜና ወፃኢ ክንሰግር ማሊ ኒጀርን ቡርኪና ፋሶን ዘባዊ ፀጥታ ንምውሓስ መተሓግጋዘን ከስፋሓ ተረዳድየን ሰለስተን ሃገራት ኣብዚ ምርዳእ ዝበፅሓ ኣብ ዝሓለፈ ሰሙን ኣብ ኒጀር ብዝተኻየደ ሽበራዊ መጥቃዕቲ ሰብኣዊ ክሳራ ድሕሪ ምውራድ እዩ እቲ መጥቃዕቲ ኢድ ግዳማውያን ሓይልታት ከም ዝነበሮ ዝገለፃተን ሃገራት ክፍፀም ዝኽእል ተወሳኺ መጥቃዕቲ ንምምካት ወታደራውን ፀጥታውን ጥምረተን ክሕምዝሓይላ ኣነፂረን ማሊ ኒጀርን ቡርኪና ፋሶን ከም ኣካልቲ ሓበራዊ ሓይሊ ንምቋም ኣብ 2023 ዝኸተሙ

ስምምዕ ኣብ ዶባተን ልዕሊ 5,000 ናይ ሓባር ሰራዊት ኣዋፊረን ከም ዘለዋ ፀብጻባት የረዱ። ሰለስተን ሃገራት ኣብ መሬተን ኣስኪሩ ንዝነበረ ሰራዊት ፈረንሳ ብምውፃእ ምስቲ ሃገር ዝነበረን ፀጥታውን ወተሃደራውን ውዕላት ድሕሪ ምብታኸን ኣብ ልዕሊአን ዝካየድ ግደማዊ ተፃብኦታት ከም ዝወሰኸ እዩ ዝግለጽ። ፈረንሳ ንሉዓላውነተን ዝፃባእ ስርለያዊ ንጥፈታት ከም እተካየድ እተን ሃገራት ብተደጋጋሚ ክኸሳ ጸኒሐን ኣለዋ። ብርክት ዝበላ ኣባላት ኔቶ ዝሳተፈኦ ዘለዋ ሓበራዊ ወተሃደራዊ ልምምድ ኣብ ሊትዌንያ ይካየድ ኣሎ። ኣብዚ ኣሜሪካን ጀርመንን ዝርከብን ኣባላት ኪዳን ዘካየድኦ ዘለዋ ልምምድ ልዕሊ 5,000 ወተሃደራትን 15,000 ነፈርትን ታንክታትን ይሳተፋ ምህላዎም ተገሊጹ። ዕላማ እዚ ክሳብ መወዳእታ ናይ ዝወርሒ እዚ ዝቐፅል ልምምድ ወተሃደራዊ ዓቕሚ ኣባላት ንምምዛን ምዃኑ እኳ ይግለጽ እንተሎ ኣብ ልዕሊ ሩስያ ጸቕጢ ንምፍጣር ክኸውን ከም ዝኽእል ግን ተንተንቲ ይእምቱ። ኔቶ ኣብ ምብራቅ ኤውሮጳ ንዝርከባ ኣባላቱ ብሓፈሻ ምስ ሩስያ ንዝዳወባ ድማ ብፍላይ ክዕጥቕ ምፅንሑ ዝፍለጥ እዩ። እቲ ስጉምቲ እቲ ኪዳን ኣብ ምብራቅ ኤውሮጳ ንዘካይዶ ዘሎ ምስፍሕፋሕ ንምስልሳል ዝሕግዝ ምዃኑ ናይ ቀረባ ተዓዘብቲ ይጠቕሱ። እዚ ከምዚ ኢሉ እንከሎ ሩስያ ምንቅስቓስ ኔቶ ከም ዝከታተላ ዝገለጸተን ንክሎሳዊ ኣፅዋር ዝዋደለለን ስትራቴጂካውያን ነብደብቲ ነፈርቲ ብክሊ ኣየር ባሕሪ ኣርክቲክ ከም ዘብረረት ገሊጻ። እቲ ናይ በረራ ስጉምቲ ነቲ ኪዳን መልእኽቲ ከም ዘመሓላልፍ ሚኒስትሪ ምክልኻል ሩስያ ሓቢሩሎ። ኣብ ኣህጉር ኤውሮጳ ኣብ ዝሓለፈ 4 ዓመታት ምስ ቁፅሪ ውዓይ ብዝተኣሳሰር ጥዕናዊ ፀገማት ልዕሊ 200,000 ሰባት ሞይቶም ዝብል ግምታት ከም ዘሎ መፅናዕታዊ ፀብጻባት ኣሚቶም። ብዘይካዚ እቲ ክስተት ልዕሊ 160 ቢልዮን ዶላር ዝግመት ቁጠባዊ ክሳራታት ከም ዘወረደ እቶም ፀብጻባት ብተወሳኺ ኣረድዮም። ፈረንሳ፣ ስጳኛ፣ ኢጣልያ፣ ፖርቱጋልን ግሪክን በቲ ሓደጋ ሕልፊ ካልኦት ከም እተሓስያ ተገሊጹሎም። እዚ ከምዚ ኢሉ እንከሎ ኣብዚ እዋን እዚ ኣብ ሰፊሕ ከባቢታት ኤውሮጳ ተኸሴቱ ብዘሎ ልዑል ዋዒ ሰብኣዊ ክሳራታት ክወርድ ከም ዝጀመረ ተቓሊሑ። ኣብ ገለ ክፋላት ፈረንሳን ስጳኛን መጠን ውዒ 45 ዲግሪ ሰንቲግሬድ በፂሑ ከም ዘሎ ዝጠቐሱ ፀብጻባት ብሰንኩ እተን ሃገራት ዝለዓለ ናይ መጠንቀቕቲ ኣዋጅ ኣመሓላሊፈን ከም ዘለዋ ኣፍሊጦም። በቲ ዋዒ ኣብ ፈረንሳ ብውሕዱ 5 ሰባት ከም ዝሞቱ ዝገለጹ ተዓዘብቲ ሓደጋታት ባርዕ ክኸሰት ጀሚሩ ከም ዘሎ ሓቢሮም። ኣብዚ ዓመት እዚ ተርእዮታት ኤልኒኖ ክኽሰት ከም ዝኽእል ውድብ ሕቡራት ሃገራት ኣቐዲሙ ምጥንቀቆ ዝዝከር እዩ። ኤልኒኖ ኣብ 2023 2024 ኣብ ሰፊሕ ክፋል ዓለምና ኣጋጢሙ ምንባሩ ፀብጻባት የረድኡ። ህንዲ ኣብዚ ሒዝናዮ ዘለና ወርሒ ሰነ ካብ ሩስያ ሸመተቶ መጠን ነዳዲ ምስ ናይ ቅድሚ ወርሒ ክነጣፀር እንከሎ ብ40% ከም ዝዓበየ ተገሊጹ። በዚ መሰረት ኣብ ወርሒ ግንቦት መዓልታዊ 11.9 ሚልዮን በርሜል ትዕድግ ዝነበረት ህንዲ ኣብዚ ወርሒ እዚ ነቲ ኣሃዝ ናብ 2.6 ሚልዮን በርሜል ክባቢላቶላ። ሚኒስትሪ ፀዓት ህንዲ እቲ መጠን ኣብ ዝመፅእ ወርሓት ሓምለና ሓሰን እውን መሊሱ ክውስኽ ምዃኑ ሓቢሩ። ዝዓበየ ጠለብ ነዳዲኣ ካብ ዞባ ማእከላይ ምብራቕ እተማለስ ፀንሐት ህንዲ ኣብቲ ዞባ ድሕሪ ዝተኸስተ ፀጥታውን ወተሃደራውን ቅልውላው ሕፅረት ንምምላእ ጠመትኣ ናብ ካልኦት ሃገራት ከም ዝገበረት ይግለጽ። ከም ኣካል ናይዚ ህንዲ ኣብ ዝሓለፈ ቀረባ ሳምንታት ኣብ መዳይ ፀዓት ዘተኮረ ስምምዕ ምስ ቬንዙዌላ ከም ዝኸተመት ዝዝከር እዩ። ሊባኖሳዊ ምንቅስቓስ ሕዝቡላህ ንወተሃደራዊ ህላወ እስራኤል ኣብ ግዝኣት ሊባኖስ ዘይቅቡል ክብል ነጺግዎ። እዚ ዝተገልጸ ቀዳማይ ሚኒስተር እስራኤል ቤንያሚን ነታንያሁ ሚኒስተር ምክልኻል እስራኤል ካትዝን ሰራዊት እስራኤል ንነዊሕ እዋን ኣብ መሬት ሊባኖስ ናይ ጸጥታ ዞባ ከሊሉ ከም ዝጸንሐ ድሕሪ ምሕባሮም እዩ። መራሒ ምንቅስቓስ ሕዝቡላህ ናዒም ቃሲም ኣብ ዝሃቦ መግለጺ ሰራዊቱ ኣብ ሊባኖስ ሉዓላውነት ሃገሩ ናይ ምውሓዝ ሓላፍነት ዘለዎ እንኮ ኣካል ከም ዝኾነ ብምሕባር ኣብ ሊባኖስ ወታደራዊ ህላወ እስራኤል ዝኸውን ቦታ ከምዘየለ ኣፍሊጡ። ደገፍ ኣሜሪካ ንእስራኤል ወታደራዊ ስርሒታታ ክትቅፅል የተባብዓ ከም ዘሎ ብምውቃስ ኣብ መጻኢ ዝብፅሕ ዝኾነ ይኹን ስምምዕ ሰላም ምቁራፅ ብኣየር መሬትን ባሕርን ዝካየድ መጥቃዕትታት እስራኤልን ምውፃእ ሰራዊት እስራኤል ካብ ደቡባዊ ሊባኖስን ዘጠቓልል ክውኸውን ከም ዝግባእ ኣስሚሩሉ። እስራኤል ኣብ መወዳእታ 2024 ምስ ምንቅስቓስ ሕዝቡላህ ዝበፅሓቶ ስምምዕ ምቁራፅ ተኹሲ ሰራዊታ ካብ ሊባኖስ ክትስሕብ ዘጠቓልል እኳ እንተነበረ ዛጊት ተግባራዊ ከም ዘይኮነ ፀብጻባት የረድኡ። እስራኤል ካብ መጀመርያ ወርሒ መጋቢት ኣብ ልዕሊ ሊባኖስ ከተካይዶ ብዝፀንሐት መጥቃዕትታት ልዕሊ 4,000 ሰባት ከም ዝሞቱን ልዕሊ 12,000 ከም ዝቆሰሉን

ጸብጸባት ይሕብሩ። መጠን ፍርያት ነዳዲ ሊብያ ድሕሪ 13 ዓመታት ናብ ዝለዕለ ደረጅኡ ከም ዝበጽሐ ተገሊጹ። ብመሰረት ጸብጻባት ፍርያት ነዳዲ እቲ ሃገር ዕለታዊ 11.5 ሚልዮን በርሚል በጺሑ ከም ዘሎ፣ እዚ ድማ ድሕሪ 2013 እቲ ዝለዓለ ምዃኑ ተፈሊጡ። ከም ውፅኢት ናይቲ ገስጋስ ሊብያ ካብ ሽያጥ ነዳዲ ወርሓዊ ብገምጋም ካብ 2 ክሳብ 4 ቢልዮን ዶላር ክትረክብ ከም ዘላ ተገሊጹሎ። መጠን ፍርያት ነዳዲ ሊብያ ክሳብ 2030 ዕለታዊ ናብ 2 ሚልዮን በርሚል ክበጽሕ ትፅቢት ይግበር። ቀንዲ ምንጪ ቁጠባዊ እቶት ሊብያ ዝኾነ ጽላት ነዳድን ጋዝን ካብ 2011 ኣብቲ ሃገር ተኸሲቱ ብዘሎ ጸጥታውን ወተሃደራውን ቅልውላው ብኸቢድ ከም እተሃስየ ይጥቀስ። በቲ ግዳማዊ ምትእትታው ዝጠንቅቁ ቅልውላው ኣስታት 500,000 ሰባት ክቕተሉ ከለዉ ሚሊዮናት ከም እተመዛበሉ ጸብጻባት የረድኡ። ቀዳማይ ሚኒስትር ብሪጣንያ ኬር ስታርመር ትማሊ 22 ሰነ ካብ መዝነቱ ክእለ ከም ዝወሰነ ኣፍሊጡ። ቀዳማይ ሚኒስትር ስታርመር ነሱ ጉምቲ እዚ ክወስድ ዝተገደደ ኣብ ብሪጣንያ ተፈጢሩ ብዘሎ ፖለቲካውን ቁጠባውን ቅልውላው ከምኡ ውን ካብቲ ንሱ ዝመርሖ ሰልፊ ሰራሕተኛታት ብዝመፅኦ ፀቕጥን ተቃውሞን ምዃኑ እዩ ዝግለጽ ዘሎ። በዚ ድማ ኬር ስታርመር ኣብ ውሽጢ ዝሓለፈ 10 ዓመታት ቅድሚ ግዜኡ ካብ ስልጣን ዝወረደ ሻድሻይ ቀዳማይ ሚኒስትር ብሪጣንያ ኮይኑ ተመዝጊብሎ። እንተኾነ ግና ክሳብ ዝመፅእ ወርሒ መስከረም 2026 ተካይኡ ዝምረፅ ኣብ ስልጣኑ ክጸንሕ እዩ። ኬር ስታርመር ኣብ ወርሒ ሓምለ 2024 እዩ ብዓብላለይ ድምፂ ቀዳማይ ሚኒስትር ብሪጣንያ ኮይኑ ተመሪጹ። ቀዳሞት ሚኒስትራት ዝነበሩ ቦሪስ ጆንሰንን ሊዝ ትራስን ቁጠባዊ ቅልውላው ብሪጣንያ ብዝፈጠሮ ጸቕጢ ኣቐዲሞም ስልጣኖም ምግዳፎም ዝዝከር እዩ። መስርሕ ምምራፅ ሓድሽ ቀዳማይ ሚኒስትር ብሪጣንያ ዝመፅእ 9 ሓምለ ክጅምር ምዃኑ ተፈሊጡሎ። ኣብ ኢንዱስትሪያዊት ከተማ ራስ ላፋን ቀፀር ኣብ ዝርከብ ዓብዪ ትካል ባህርያዊ ጋዝ ብዘጋጠመ ሓደጋ ነቲ ጉንባርዕን ብውሕዱ 13 ሰባት ከም ዝሞቱን 66 ከም ዝቆሰሉን ማዕከናት ዜና ኣቃሊሐን። እቲ ነትጉይ ሰራሕተኛታት ብሰንኪ ግጭት ኢራንን ኣሜሪካን ተቋሪፁ ዝፀንሐ ንጥፈታት ትካል ዳግማይ ንምጅማር ኣብ ዝፍትንሉ ዝነበሩ እዋን እዩ ኣጋጢሙ። ሚኒስተር ውሽጣዊ ጉዳያት ቀጠር እቲ ሓደጋ ብሰንኪ ቴክኒካዊ ፀገማት ከም እተኸስተ ሓቢሩሎ። ክቡራትን ክቡራንን ዜና ቅድሚ ምግዛምና ኣርእስታቱ ክደግመልኩም። ኣብ ንኡስ ዘባታት መወልቅን ጎልጅን 890,000 ናቕፋን ስድራ ስዋኣት ተመቓሪሑ። ዒስራ ሰነ መዓልቲ ሰማዕታት ኤርትራውያን ኣብ ዝነብሩለን ሃገራት ብልዑል ሓበንን ክብርን ተዘኪራ። ኣብ ሳዋ ብምክንያት 20 ሰነ ኣብ መቓብር ሓርበኛታት ሞታዊ ንጥፈታት ተሰላሲሉ። ማሊ፣ ኒጀርን ቡርኪና ፋሶ ዞባዊ ፀጥታ ንምውሓስ ምትሕግጋዘን ከስፋሓ ተረዳድየን። ብርክት ዝበላ ኣባላት ኔቶ ዝሳተፈኦ ዘለዋ ሓበራዊ ወተሃደራዊ ልምምድ ኣብ ሊትዌንያ ይካየድ ኣሎ። ኣብ ኤውሮጳ ኣብ ዝሓለፈ 4 ዓመታት ምስ ዝተኸሰ ልዑል መጠን ዋዒ ብዝተኣሳሰር ልዕሊ 200,000 ሰባት ከም ዝሞቱ ተገሊጹ። ንምክትታልኩም ይመስክር ምስ ተረፍ መደባት ኤርቲቪ ክሓድገኩም እየ። ብወገነ ግን ብርኹ መዓልቲ።

98 ምሽት ፀወተን ዘካየደ ሃገራዊ ጋንታታት ናይ ዝሓለፈ ውድድር ሻምፒዮን ዝኾነት ኣርጀንቲናን ኦስትሪያን እየ ነይረን። ኣብ ናይ ቅድሚ ዕረፍቲ ፀወታ ኣርጀንቲና ብሻውኒት ደቕ ናይዛ ግጥም ሊዮነል መሲ፣ ላውታሮ ማርቲነስ ኣብ ክልል ልዳት ኦስትሪያ ብዝወረዶ በደል ዝረኸባ ፍፁም ቅላዕ ከመዝግባ ብዘይምኻሉ ሕማቕ ክብረ ወሰን ከፅሑፍ ክኢሉ እዩ። ንብሉፅነቱ ዘመስከረ ሸቶ ግና መበል 38 ደቕ ብምዝጋቡ ኣርጀንቲና ሓደ ባዶ መሪሓን ዕረፍቲ ክትወፅእ ኣብቂዕዋ። ድሕሪ ዕርፍቲ ኣብ ዝቐፀለ ፀወታ ኦስትሪያ ማዕረት ገብራ ሸቶ ንምዝጋብ ንልዳት ኣርጀንቲና ብሒደት ኩዓሳሱ ኳ ተፈተነቶ ክሰልጣ ግን ኣይከኣለን። ብንጻሩ ፀወታ ብምዝዛሙ ኣርጀንቲና ኣብ መበል 95 ደቂ ካሊት ሸቶ ካብ ሓለቓ ሜሲ ብምርካባ ንዓወታ ርጉፅ ጌራ ናብ ናይ ምድብ 32 ግጥማት ምሕላፍ ኣረጋጊጻ ኣላ። ኣብዛ ፀወታ ሊዮኔል መሲ ብልሰ ፃታይ ተባሂሉ ተሰይሙ። ሜሲ ኣብ ናይ ሎም ዓመት ውድድር ብ5 ሸቶታት እውን መራሒ ኮይኑ ዝቕፅል ዘሎ እዩ። እዚ ወዲ 39 ዓመታት ቃዕ ኣብዛ ፀወታ ብዘመዝገበን 2 ሸቶታት ኣብ ታሪክ ዋንጫ ዓለም ብዘመዝገቦም ድምር 18 ሸቶታት ዝለዓለ መዝጋቢ ናይ ዝውድድር ተባሂሉ ታሪክ ክሰርሑ እንከሎ ነዚ ጀርመናዊ ወጥቃዒ ሚሮስሎቭ ክሎዝ ካብ ዓመት 2002 ክሳብ 2014 ዓመተ ምህረት ዘመዝገበን 16 ሸቶታት ኣብ ውሽጢ 2 ሰሙን ዘይመልእ ግዜ 5 ሸቶታት ብምዝጋብ ነቲ ክብረ ወሰን ብስሙ ከም ዝትካ ገይሩ ኣሎ። ሜሲ ነዘን ሸቶ ኣብ 28 ፀወታታት ዋንጫ ዓለም ተሰሊፉ ዘመዝገበን እየን። ፈረንሳዊ ኪላ ምባፔ ኣብ 16 ፀወታታት ተሰሊፉ 15 ሸቶታት ብምዝጋብ ዝስዕቦ ዘሎ ኣጥቃዕ እዩ። ብዘይካዚ ሜሲ ኣብ 6 ፀወታታት ናይ ዝውድድር ኣከታቲሉ ሸቶታት ብምዝጋቦ ምስ ፈረንሳዊ ጃሴት ፎንታይን ኣብ ዓመት 1958 ከምኡ ድማ ብራዚላዊ ጃርዚኒ ኣብ 1970 ዘመዝገቦ ሸቶታት ክመዓራረ ክኢሉ ኣሎ። 8 ጊዜ ሽልማት ባሎን ዲኦር ዝተዓወተ ዝኣርጀንቲናዊ ካብ ዘመዝገበን 18 ሸቶታት ናይ ዋንጫ ዓለም እተን 12 ድሕሪ 35 ዓመት ምርጋፁ ዘመዝገበ ብምዃኑ ዕድመ ኣብ ምድራት ብቕዓት ጽልዋ ከም ዘለዎ ንዝውሃብ ትንታነ ውዱቕ ገይርዎ ኣሎ። ሜሲ ኣብዛ ፀወታ ብዘመዝገበን 2 ሸቶታት ንብዙሕ ሸቱ ኣብ ሃገራዊ ውድዳት ናብ 122 ክዕብዮ ከሎ እዚ ቁፅሪ ካብ 201 ፀወታታት ተሰሊፉ ዘመዝገቦ ብምዃኑ ኣገራሚ ኮይኑ ኣሎ። ኣብ ካልእ ፀወታታት ምስ ንምልከት ኣባላት ታሽዓ ምድብ ዝኾነ ሃገራዊ ጋንታታት ፈረንሳን ዒራቕን እውን ፀወተን ኣካይደን እየን። ዝዕብለላ ፈረንሳ ጎሊሑ ዝተራየሉ ግጥም ኣብ ናይ ቅድሚ ዕረፍቲ ፀወታ ፈረንሳ ኣብ መበል 14 ደቂ ካብ ኪልያን ምባፔ ብልስቲ ሸቶ ብምርካብ መሪሕነት ብምሓዝ ንዕረፍቲ መሪሓ ወፅያ። ድሕሪ ዕረፍቲ ፀወታ ካብቲ ክጅምሮ ዝግበኣሉ ግዜ ብሰንኪ ዝናብን ብርቅን 2 ሰዓታት ድሕሪ ምድንጓይ ጀሚሩ። ዓብላልነት ፈረንሳ ግን ኣይተዓግተን ኣብ መበል 54 ደቕ ተፃወቲ ዒራቅ ብዝፈፀሞ ጥፋኣት ንዝተረኸበት ኩዕሶ ደንበለ ከይሰስዕን ምባፐ ብምቕባል ኪላን ድማ ናብ ሸቶ ለዊጡ ፈረንሳ 2 ባዶ ክትመርሓ ኽኢሉ። ኣብ መበል 66 ደቕ ዑስማን ደንበለ ሳልሴ ሸቶ ስለ ዝቕፅረ እቲ ፀወታ ብዓወት ፈረንሳ 3 ባዶ ተዛዚሙ። ምባፐ ብሉፅ ተፃዋታይ ነዛ ግጥም ዝተሰመየ እዩ። ኣባላት ናይ ዝምድብ ዝኾነ ሃገራዊ ጋንታታት ኖርዌይን ሴኔጋልን ዘካየዱ ፀወታት ዝለዓለ ቃልቦ ዝረኸበ ግጥም እዩ ነይሩ። ኣብ ናይ ቅኑ ዕረፍቲ ፀወታ መጠናዊ ብቕዓት ክልትየን ዝተፀባረቐሉ እኳ ተነበረ፣ ኖርዌይ ግን ብተደጋጋሚ ብዘካየደቶ ፈተነታት ንሓላዊ ልዳት ሴኔጋል ሜንዲ ፈቲናቶ እያ። ዕረፍቲ ቅድሚ እካሉ ግን ኣብ መበል 46 ደቂቕ ተኸላኸሊ ሴኔጋል ኩሊባሊ ብዝፈፀሞ ጌጋ ኖርዌይ ካብ ቢደርሰን ብዝረኸበታ ሸቶ መሪሕነት ብምሓዝ ንዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቕፅለ ካልይ ኣብረ ግጥም ኖርዌይ ኣብ መበል 48 ደቂ ካብ ሃላንድ ንመሪሕነታ ዝደርዕት ሸቶ ብምርካብ ንፀወታ ክትቆፃፀሮ ክኢላ። ድዕርዛ ሸቶ ሴኔጋል ኣብ መበል 56 ደቂ ካብ ኢስማዒል ኣሳር ነቲ ውፅኢት ዘፀበ ሸቶ ብምዝጋብ ናብ ፀወታ እኳ ተተመልሰት። ሃላንድ ኣብ መበል 58 ደቂ ሳልሴ ሸቶ ብምቕፃሩ ንብዝሒ ሸቶታቱ ኣብዚ ውድድር ናብ 4 ከባበሎ። ሴኔጋል ኣብ መበል 96 ደቂ ካብ ሳር ካልእ ሸቶ ብምርካብ ናብ ፀወታ ደጊማ ክትምለስ ኳሓል ፃዕሪ ተካይደት ግዜ ኣርኪብዋ እቲ ግጥም ብዓወት ኖርዌይ 3-2 ተዛዚሙ። ኣብዛ ፀወታ ኖርዌጃዊ ሃላንድ እዩ ብሉፅ ተፃዋታይ ተባሂሉ። ኖርዌይ ብ6 ነጥቢ ናብ ዝቕፅል ምድብ ናይ 32 ምስ ጋራ ከተፍልጥን ከላ መራሒት ኮይና ንኽትሓልፍ ግን ዝመፅእ ዓርቢ ኣንጻር ፈረንሳ ወሳኒ ፀወታ ይፅብያ። ሴኔጋል እውን ናብ ዝቕፅል ፀወታ ክሰግርቲ ኮይና ኣብ ተመሳሳሊ መዓልቲ ኣንጻር ዒራቅ ወሳኒ ግጥም ከተካይድ እያ። ሎሚ ወጋሕታ እውን ኣባላት 10 ምድብ ዝኾነ ሃገራዊ ጋንታታት ዮርዳኖስን ኣልጀርያን ፀወተን ኣካይደን እየን። እዘን ሃገራት ኣብ ቀዳማይ ናይ ምድብ ፀወተን ተሳዒረን ብምባርን ናብ ናይ ምድብ 32 ክሰግራት ኮይነን ግድን ዓወት የገድሰን ብምባሩ ከቢድ ፀወታን ኣካይደን። ኣብ ናይ ቅድሚ ዕረፍቲ ፀወታ ኣልጀርያን ፀወታ ተቆፃፂራ እኳ ተነበረት፣ ነታ ዕዱ ምክልኻላ ኣስጢማ ዝነበረት ዮርዳኖስ ግን ሸቶ ከተመዝግበላይ ካለትን። በንጻሩ ዮርዳኖስ ኣብ መበል 36 ዶ ካብ ኒዛር ኣልራሽዳን ብዝረኸታ ሸቶ መሪሕነት ሒዛ ንዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣልጀርያ መበል 68 ዶ ካብ ናድሂር ቤን ባሊ ብዝረኸበታ ሸቶ ናብ ፀወታ ተመሊሳ። ኣብ መበል 82 ዶ ኣልጀርያ ካብ ኣሚነ ገውሪ ምዕወቲ ሸቶ ክትረክብን ከላ ድሕሪ

0: 2014 ፈለማጊዜ ተዓዊታ ብምውፃእ ድማ ኣብ ናይ ምድብ 32 ክትረያ ዮርዳኖስ ግን ካብዚ ውድድር ተገሊፋላ።
1: Moussa for Algeria. Oh, it's a loose one and the keeper didn't get there and Algeria have come from behind to take the lead and it's Amin Gouiri. And Algeria can set victory at a World Cup for 12 years.
2: Well, he's in shock. He can't believe it. They can. You get all the completions, but it's down to set pieces and a vulnerable goalkeeper.
3: Well, I might just look at this. With the header come in, they look at every goal. They look at everything that's gone on. Did he come from an offside position to get that touch? But as a goalkeeper, you think, just take the lot out, come and clean it. So they'll be looking, they'll be checking. But that little touch was enough just to flick it into the back of net.
0: ሎም ሶልስ ምሸቱን ዋንጫ ዓለም 2026 ብዝተፈላለዩ ግጥማት ቀፂሉ ከምስ እዩ። በዚ መሰረት 18 ምሸት ኣባላት ምድብ 11 ዝኾነ ሃገራዊ ጋንታታት ፖርቱጋልን ኡዝበኪስታንን ፀወተን ከካይደን። ፖርቱጋል ዝሓለፈ ፀወታ ኣንጻር ኮንጎ ነጥቢ ብምቕላ ኣብ ትዕዝብቲ ብምታውያ ናብ ናይ ሎሚ ወሳኒ ዝኾነ ፀወታ ከተምርሕ ወዲ 41 ዓመት ሓለቓ ክርስቲያኖ ሮናልዶ ኣብ መኽፈቲ ፀወታ ብዘርኣዮ ትሑ ዝኾነ ብቕዓት ከቢ ነቐፌታታት ክወዶ ድሕሪ ምቕናይ ሎም ሶልስ ብዓላሚ ማርቲነስ መስመር መጥቃዕቲ ፖርቱጋል ንክመርሕ እዮ ተዋሂቦ ኣሎ። ብኻል ወገን ሩበን ዲያስ ኣብ ዝሓለፈ ፀወታ ብሰንኪ ፀሮ መጉዳእቲ ዘይተሰለፈ ክኸውን ኣብ ናይ ሎሚ ፀወታ ግን ክስለፍ ዘሎ ተኽእሎ ከም ዘሎ ይንገር ኣሎ። ሰዓት 11 ምሸት እንግሊዝን ጋናን ዘካይዶ ግጥም እውን ተሰሪዑ ኣሎ። እዘን ሃገራት ኣብ ናይ መኽፈቲ ግጥመን ዓወት ኣመዝጊበን ብምባርን መን መራሒት ብምዃን ላዕለዋኢድ ንኽትሕዝ ዘካይዶ ፀወታ ብምዃኑ ንምርኣዩ ኣፍካ ማይ ዘምዕጉ ፀወታ ክኸውን ትፅኢት ኣሎ። እዚ ናይ ሎሚ ምሸት ግጥም ኣብ ሕብራት መንግስታት ኣሜሪካ ዝካየድ ብምዃኑ ጋናዊ ኣከፋፋሊ ቶማስ ፓርተይ ክስለፍ ተኽእሎ ኣለዎ። እዛ ኣከፋፋሊ ኣብ እንግሊዝ ብሰንኪ ዘቕረበሉ ናይ ክሳ ዓመፅ ሃገሩ ኣብቲ ኣብ ካናዳ ኣንጻር ፓናማ ዘካየደቶ ናይ መኽፈቲ ግጥም ብሰንኪ መንግስቲ ካናዳ ዝቐመጦ እገዳ ክፃወት ኣይከኣለን። ካልእ ሓላው ልዳት ጋና ላውረንስ ኣቲዚጊ ኣንጻር ፓናማ እናተፃወተ ብዝፀሮ ፎኪስ ሞግራቲ ኣብ ናይ ሎሚ ፀወታ ንምእታው ይቃለስ ከም ዘሎ ዩን ማዕከናት ዜና ኣፍሊጦን ዘለዋ። ብወገን ሃገራዊት ጋንታ እንግሊዝ ምስ ንምልከት ቡካዮ ሳካ ብሰንኪ ፀይርዎ ዘሎ ናይ ጅማውቲ ፀገም ኣሰልጣኒ ሃገራዊት ጋንታ እንግሊዝ ቱኸል ሒደ ደቃይቕ ናብ ሜዳ ክልእኮ ከም ዝኽእል ይንገር ኣሎ። ኣብ ካልእ ፀወታታት ሃገራውያን ጋንታታት ፓናማን ክሮኤሽያን ሰዓት 2 ለይቲ፣ ሃገራውያን ጋንታታት ኮሎምብያን ዲሞክራሲያዊ ሪፓብሊክ ኮንጎ ድማ ሰዓት 5 ወጋሕታ ክራኸበን። ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍፀም። ስለምክትታልኩም ኣዝየ መስግን። ምስ ተረፉ መርባቶ ኤርቲቪ ሓድገኩም ብወገነይ ግን ሰላም።

ኣጉራዊ መዓልቲ ኣከባቢ ካብ ዓመተ 1973 ኣትሒዛ ወትሩ ከበድቲ ለበዋታትን መጠንቀቕታታትን መደባት ትግባረ ንድሕነት እናሕለፈት ክትበዓል ዝፀንሐት መዓልቲ እያ። ኣከባቢ ማለት ህይወት ማለት ክንዲ ዝኾነ እዛ መዓልቲ ኣብ እትበዓለሉ ወትሩ ቀጸልነት ህይወት ኣብ መሬትና ኣብ ናይ ቀረባን ርሑቕን መጻኢ ዘንጸላሉ ሓደጋታት ንምምካቱ ክትግበሩ ዝግብኦም መደባት ብደረጃ ዓለም ዝለዓሉላ ኣገዳሲት ዕለት እያ። እዛ ዕለት ጥዕና ደቂ ሰብ ኣብ ጥዕና ኣከባቢ ከም ዝምርከስ ተዘኻኽረና። ምስ ኣከባቢ ንገብሮ ውስሰ እውን ካብ ኣከባቢ ኣብ ንቐስሞ ፍልጠት ከም ዝምርኮስ እተዘኻኽረና ዕለት እያ። ምውሳኽ መጠን ሙቐት እንነብራ ዘለና ዓለም ሓደ ካብ ቀንዲ ብድሆታት ኮይኑ ይርከብ። ካብ 2015 ዓ ም ክሳብ 2026 ኣብ ዘሎ ዓመታት ኣብ መጠን ሙቐት ዓለምና ዝኾነ ለጠቕታ ዘይተረኣዩ ምዃኑ ካብቲ ኣሰካፊ ዝገብሮ እዩ። ዛጊት ሃገራት ዓለም ነቲ ዝውስኽ ዘሎ መጠን ሙቐት ዓለምና ኣብ ዘለዎ 1.1 ክሕፀር ክሳብ 2100 ዓ ም ካብ 1.5 ጥራይ ክሕፀር ዝብል እዩ። ነዚ ምውሳኽ ሙቐት ንምድራት ከዓ ሃገራት ኣብ ነፍሲ ወከፍ ጽላታት ተጠቃምነት ቅራይ ነዳዲ ከጉድላ ካብ ዝሰማምዖኦ ድሮ 11 ዓመት ኣቕፂሩ ይርከብ። መጠን ምውሳኽ ሙቐት ኣብ ዓለም ምስ ምምጻእ ኢንዱስትርያዊ ሰውራ ዝተተሓሓዘ እዩ። ኢንዱስትርያዊ ሰውራ ኣብ 1850ታት ዝጀመረ ኮይኑ እቲ ካብተን ኢንዱስትሪታት ዝተፋእ ትኪ ማለት ካርቦን ዳይኦክሳይድ ኣብ ኩሉ ኣየር ንነዊሕ እዋን ናይ ምጽናሕ ዓቕሚ ኣለዎ። ትፋእ ትኪ ካርቦን ዳይኦክሳይድ ካብ ፀሓይ ናብ ምድሪ በፂሖም ከም እንደገና ኣብ ገጽ ምድሪ ዓሊቦም ናብ ህዋ ክምለሱ ዝግብኦም ጩራታት ፀሓይ ንኸይወፁ ይጋርዶ እሞ በዚ መጠን ሙቐት ዓለም ልዕሊ ንቡር ክኸይድ ከም ዝተቐሰበ ተመራመርቲ ይገልጹ። ምውሳኽ ሙቐት ምድሪ ኣብ ኣከባቢ ከበድትን ተጸላለውትን ጸገማት እዩ ዘኸትል። ሓደ ካብኦም ኣብ ንፍቀ ክብታት ዝርከብ ኩምራ በረድ ምምካኽ እዩ። ምምካኽ በረድ ብግዲኡ ኣብ ማያዊ ክፋል ዓለምና ምውሳኽ ጽፍሒ ባሕሪ ይኸትል። ከም ሳዕቤኑ ኣብ ግማግም ባሕሪ ዝርከባ ኸተማታት ግዳይ ዕለቕልቕን ምድምሳስን ይኾና። ኣብ ጨፋት ምድሪ ዝርከብ ኩምራ በረድ ብባህሪኡ ዓቢጡ ሒዝዎ ዝጸንሕ ካርቦን ዳይኦክሳይድ ምስ ምካኹ ናብ ክሊ ኣየር ይትፋእ። እዚ ከዓ ምውሳኽ ናይ ሓምላይ ገዛ ጋዛትን ምውሳኽ ዓለማውዕን የነሃህር። ብተመሳሳሊ እውን ምውሳኽ ናይ ጽፍሒ ባሕሪ ዝያዳ ካብ ማያዊ ክፋል ካርቦን ከም ዝትፋእ ይገብር። ውቅያኖሳትን ባሕርታትን ኣጻምእ ናይ ማያዊ ክፋል ተባሂሎም ይጥቀሱ እዮም። ምክንያቱ እቲ ዝበዝሐ ዝርግሐ ናይ ህይወታውያን ኣብ ማያዊ ክፋል ኣብ ገማግም ባሕሪ ስለ ዝርከብ። ምውሳኽ ጽፍሒ ባሕሪ ንገማግም ባሕሪ መዓሙቕ ውቅያኖስ ስለ ዝቕይሮ ኣብ ገማግም ባሕሪ ክህልዎ ዝግብኦም ህይወታውያን ይጸንቱ። ብኡ መጠን ከዓ ካብዞም ዝሞቱ እሞ ዝመሽመሹ ህይወታውያን ዝወፅእ ካርቦን ኣብ ማያት ፋሒሉ ይዝርጋሕ። ኣብ ዑደት ማይ ከዓ ምስቲ ሃፋፊ ናብ ክሊ ኣየር ዝኸይድ ጋዝ ናብ ኣትሞስፌር ይጽምበር። ከም ጋዝ ሓምላይ ገዛ ኮይኑ ከዓ ሙቐት ምድሪ ከም ዝውስኽ ይገብር። ብኻልእ እውን ምምዝባል ናይ ኩነተ ኣየርን ናይ ስርዓተ ማሕድሮ ይኸትል። እቲ ምንታይ ሲ ህይወታውያን ንሓድሕዶም ተመላሊኦም ስለ ዝነብሩ ህይወታዊ ብዙሕነት ከም ኣምር ንኩሉ ህይወት ዘለዎ ፍጡር ማለት ኣብ ኣየር ማያትን መሬትን ዝነብሩ ብዓይንና ዘይረኣዩ ነፍሳት ዓበይቲ ኣግራብን እንስሳታትን ከምኡውን ኣብ መንጎዞም ህይወታውያንን ዝነብሩሉ ስርዓተ መሓደሮን ዘለዎ ዝምድናታትን ዘጠቓልል እዩ። ብደረጃ ዓለም ኣስታት 8 ሚልዮን ጅራት ከም ዘለዉ ዝጥቀስ ኮይኑ ካብዚኦም እቶም ኣስታት 1 ሚልዮን ጅራት ብግቡእ ዝተጸንዑን ዝተሰነዱን ምዃኖም ዝተኻየዱ መጽናዕትታት ይሕብሩ። እዚ ይኹን ዳ እምበር ካብዞም ዝተሰነዱ ጅራት ኣስታት 25 ሚታዊት ኣብ ኣዝዮ ሓደገኛ ኩነታት ይርከቡ። ንኣብነት ንምጥቃስ ልዕሊ 40 ሚታዊት ምድሪ ማያውያን፣ 33 ሚታዊት ዕምባባታት ባሕሪ፣ 33 ሚታዊት ናይ ኣብ ባሕሪ ዝነብሩ መጥበውቲ እንስሳታት ብተወሳኺ ዝተፈላለዩ ሓሸራታት ኣብ ምጽናት ከም ዝርከቡ መጽናዕትታት ይሕብሩ። ኣብዚ ሕጂ እዋን ቀንዲ ጠንቂ ምጽናት ህይወታዊ ብዙሕነት ኮይኑ ዘሎ ጽልዋ ክሊማዊ ለውጢ እዩ። ብዘንክዚ ሙቐት ዓለም ብዝለዓለ ደረጃ እናወስኸ ይርከብ።

ከተማዊ ለውጢ ኣብ ጽላት ሕርሻ እውን ዓብ ጉድኣት የውርድ ከም ዘሎ ይፍለጥ። ልዑል መጠን ሙቐት ካብ ንቡር ወጻኢ ምዝንባል ዑደት ህይወት ክነእካል ምቅይያር ወቅቲ መጠንን ዝርግሐን ዝናብ ብብዝሒ ምጭጫሕን ምዝርግሐን ናይ ዝተፈላለዩ ባልዓት ከም ፀህያይ ተህዋስያን ተጓዳእቲ ሓሸራታት ብብዝሒ ምስፍሕፋሕ ሕማማት ምጥቃስ ይከኣል። ብተወሳኺ ብሰንኪ ዕልቕልቕን ደርቅን ፍርያምነት ሓመድ ይጐደል። ብሓፈሽኡ ሕርሻዊ እቶት ብዓይነትን ብዝሕን የንቈልቈል። ጥዑይ ስርዓተ መሓድሮ ብምፍጣር ብዝሒ ትፋእ ካርቦን ብምቕናስ ኣከባቢ ዘውሕስ ዕቀባ ህይወታዊ ብዙሕነት ሓደ ካብ ተፈጥሮኣዊ ምክልኻል ሳዕቤናት ሙቐት ምድሪ ኮይኑ ክስርሓሉ ጸኒሑ ኣሎ። ተፈጥሮኣዊ ምክልኻል ክበሃል እንከሎ ኣግራብ፣ ማያት፣ ጀቕጀቓት ወዘተ ብምዕቃብ ኣብ ምጉዳል ትፋእ ጋዛት ሓገዝቲ ምግባር ማለት እዩ። ኣብ ስርዓተ መሓድሮ ዝተመርኮሰ ምርዓም ክሊማዊ ለውጢ ምክያድ ማለት ኣብ መሬት ይኹን ኣብ ገማግም ባሕሪ ናይ ምግራብን ዳግመ ምግራብን ምምስራት ሕዛእትታት ከም ኣብነት ምጥቃስ ይከኣል። ብውዕል ህይወታዊ ብዙሕነት ማለት ብዋዕላ ኮንመን ሞንትሪያል 300ዊት ካብ መሬት 300ዊት ካብ ባሕሪ ዝሽፍን ሕዛእትታት ክምስረት ተበግሶታት ይካይድ ኣሎ። ተጻዋርነት ክሊማዊ ለውጢ ንምብራኽ ኣብ መንጎ መሬታዊ ስርዓተ መሓድሮ ምትእስሳራት ብምፍጣር ጅራት ካብ ቦታ ናብ ቦታ ክንቀሳቐሱን ጀነቲካዊ ብዙሕነት ብምምሕያሽ ተጸዋርነት ንኸጥርዩ ኩነታት ምምቻእ ኣገዳሲ ምዃን እዩ መጽናዕትታት ዘረድኡ።

እሞ ዝያዳ ንዓለማዊ ውዒ የቀላጥፎ እዚ ድማ ሓደገኛ ዑደት ይፈጥር ዓለማዊ ውዒ ፍርያምነት መሬት የጉድል ፍርያም ዘይኮነ መሬት ከዓ ዓለማዊ ውዒ የግድዶ ኣትክልቲ ነቲ ኣብ ኣየር ዝርከብ ካርቦን ዳይኦክሳይድ ኣብ ጉንዶም ጨንፈሮም ሰራውሮምን

ይከልኸሉ ትሕተ ማይ ይህብትሙን ንእንስሳ ምሮር ምቹ ባይታ ይፈጥሩን ከምኡ ውን ብመንፅር ቀረብ ምግቢ ፅላልን ቀረብ ፀዓትን ብምሃብ መነባብሮ ኣብ ምምሕያሽ ዓብዪ ተራ ይፃወት። ኤርትራ ሓንቲ ካብተን ኣብ ዓለማዊ ዋዒ ዝውስኹ ጋዛት ኣዝዩ ድሩት ዓቕን እትፍንያ ምስተን ብዙሕ ጋዝ ዝፍንዋ ካልኦት ሃገራት ክነፃፀር ንከሎ ኣዝዩ ውሑድ እዩ። እዚ ከምዚ ኢሉ እንከሎ ክሊማዊ ለውጢ ዘሰዓቦ ብዙሕ ጉድኣት ግና ከምተን ካልኦት ሃገራት ብማዕርያ እትካፈሎ ዘላ ዘይስሩዕ ዝናብ፣ ተደጋጋሚ ደርቂ፣ ፍግረ መሬት፣ ምንካይ ሕርሻዊ ፍርያምነት፣ ሕፅረት ማይን ካልእን ንህይወት ብዙሕ ህዝቢ ብኣሉታ ፀሊይዎ እዩ። ብፍላይ ድማ ነቶም መነባብሮኦም ኣብ ዝናብ ዝተመርኮሰ ሕርሻን መጓስን ዝመርሑ ክፋል ሕብረተሰብ። እዚ ኩነታት ብዓብኡ ነቲ ሰፊሕ ዓለማዊ ዘይፍትሓውነት ዘንፀባርቕ እዩ። ብዙሓት ካብተን ኣብ ክሊማዊ ለውጢ ድሩት ተራ ዘለዎን ሃገራት እተን ቀንዲ በቲ ሳዕቤን ዝተጎዳየን። እዚ ሓቂ ከምዚ ኢሉ እንከሎ ኤርትራ ከባብያዊ ምክልኻልን ዘላቒ ምሕደራ መሬት ንምውሓስ ልዑል ተወፋይነት ዘንፀባርቕ ሃገራዊ ፖሊስን ከምዝሰረቱ ሰፊሕ ተበግሶን ገይራ እያ።

ኣብዚ ሓለፉ ዓመታት መንግስቲ ኤርትራ ኣንጻር ክሊማዊ ለውጢ ዘስዓቦ ጉድኣት ከም ምብሕጓግ መሬት ንዝኣመሰሉ ሳዕቤናት ንምምካት ጽዑቕ ወፍሪ ኣብ ምዕቃብ ማይን ሓመድን ከካይድ ጸኒሑ እዩ። ከም ውፅኢቱ ኣብ ብዙሕ ከባቢታት ፍግረ መሬት ንምክልኻልን ማይ ንምዕቃብን ዝተፈላለዩ ስራሓት ከም ምዝላይ ኣለይቲ ማያትን ራህያታትን ትሕተ ቅርፅን ተሃኒፆም እዮም። እዞም ስጉምታት ምሕዳስ ሕርሻዊ መሬትን ኣብ ምህብታም ትሕተ ባይታዊ ማይን ዕዙዝ ኣበርክቶ ገይሮም እዮም። ተወሳኺ መንግስቲ ኣብ ምግራብን ከባብያዊ ሕውየትን ልዑላ ድህቦ ሂቡ ሰሪሑ እዩ። ብሃገር ደረጃ ኣብ ዝተፈላለዩ ዞባታት ንምምላስ ሸፈነ ኣግራብ ብሓምላይ ወፍሪ ምትካል ኣግራብ ምሕራም ሕዛእቲ መሬትን ከም ሰረቱ መደብ ምግራብን ገለ ካብቲ ዝጥቀስ ኣብነት እዩ። ብወፍሪ ክረምታዊ ማቶት ማሕበር መንእስያት ምምሕዳር ከባብን ከም ዝሳተፍዎ ዓመታዊ ምትካል ኣግራብ ገለ ካብቲ ምድረበዳነት ንምምካትን ሕውየት ኣከባቢ ንምርግጋፅን ዝካየዱ ነጥፈታት እዮም። ሓደ ካብቲ ፍሉጥ ፖሊሲ ኣብቲ ምጉዳል ፍርያምነት ዝተረኣየሉ ኣከባቢ ንዝተወሰነ ዓመታት ሕሩም ሕዛእቲ ምትእታውን ምቑራፅ ገረብ ብፅኑዕ ዝኽልክል ሕጊ ምፅራቕ እዩ። እዚ ከዓ ባህርያዊ ሕውየት ኣብ ምርግጋፅ ዓብዪ ግደን ኣስተዋፅኦን ዘለዎ እዩ። እዚ ስጉምቲ ኣብ ብዙሕ ኣከባቢ ዕውት ምምላስ ናይ ህወታውያን ብዙሕነትን ምንካይ ፍግረ መሬትን ኣምፂ እዩ። እዚ ተበግሶ ዘረጋግፆ እንተሎ ኣከባብያዊ ሕውየት ክመፅእ ዝኽእል ህዝቢ ምስ ትካላት መንግስቲ ብምውሃድ ሓቢሩ ምዝሰርሕ እዩ። ፖሊሲ መንግስቲ ኤርትራ ኣብ ኣከባቢ ነቲ ኣብ መንጎ መሬት ማይ ዱርን ክሊማን ዘሎ ጥቡቕ ዝምድና ኣፍልጦ ዝህብ እዩ። ኤርትራ ኣብ ዲጋታት ምትእታው መስኖኣዊ ስርዓተ ሕርሻ ምሕደራ ማይ ኩዖን ብዝገብረቶ ወፍሪ ሳዕቤናት ድርቂ ኣብ ምንካይን ውሕስነት መግቢ ኣብ ምርግጋፅን ዝነኣድ ዓወት ኣረጋጊፀ እያ። ፍረናይ ዝተበግሶ ከዓ ኣብ ኣከባብያዊ ዘለቕነት ጥራይ ዘይኮነስ ኣብ ማሕበራውን ቁጠባውን ምዕባለ ተራ እዩ። ምክንኻን መሬትን ምግራብን ተራ ኣከባብያዊ ንጥፈታት ጥራይ ዘይኮኑስ ወሰንቲ ስጉምቲ ክሊማዊ ለውጢ እዮም። ጥዑይ ሓመድን ዱርን እቶም ቀንዲ መሳርሒ ባህራውያን መከላኸሊ ኣንጻር ክሊማዊ ለውጢ እዮም። ኣበርክቶ ናይ ነፍሲ ወከፍ ዝህነፅ ከትሪ፣ ነፍሲ ወከፍ ትትከል ገረብ፣ ነፍሲ ወከፍ ሕውየት ዝተገብረላ መሬት፣ ጥዕቲ ፕላኔትን ውሑስ ተግባር ዘለዎን ሃገራት ካብተን ኣዝየን ተቐላዕት እየን። ኤርትራ ወላ እኳ ኣብ ዓለማዊ ልቀት ሓምላይ ጋዝ ኣዝዩ ውሑድ ኣበርክቶን ተገበረት ብሰንኪ ዘለዋ ጂኦግራፊያዊ ኣቀማምጣን ንሱ ዘኻትሎ ደርቅን ሓውሲ ደርቅን ኩነታት ኣየር ንፅልዋታት ለውጢ ክሊማ ኣዝያ ተቐላዒት ይገብራ። ካብቶም ምስ ለውጢ ክሊማ ዝተኣሳሰሩ ብዙሓት ኣከባብያዊ ብድሆታት ዘይግቡእ ምሕደራ ጓሓፍ ኣብ መላእ ዓለም እናዓበየ ዝኸይድ ዘሎ ጉዳይ ኮይኑኣሎ። ዘይግቡእ ኣተሓሕዛ ምሕደራን ጓሓፍ ብቐጥታን ብተዘዋወርን ኣብ ምድዋን ኣከባብን ልቀት ሓምላይ ጋዝ ዝጠንቁ ዓለማዊ ዋዒ ኣበርክቶ ኣለዎ። ጓሓፍ ኣብ ቃልዕ ቦታ ምድርባይ ማለት ኦፐን ዳምፒንግ ምንዳድ ከምኡውን ድኹም ምሕደራ ሓደገኛ ጓሓፍ ከም ፕላስቲክ ተጎዳእቲ ጋዛት ናብ ኣከባቢ ኣየር ይለቅቕ፣ መሬትን ሃብቲ ማይን ይብክል፣ ንጥዕና ህዝቢ ድማ ብኣሉታ ይጸልዎ። ዝምሽምሽ ወይ ድማ ኦርጋ

ንጉሓፍ ኣብ ቃልዕ ብግቡእ ኣብ ዘይተመሓደረ ምጉሓፍ ቦታታት ክብስብስ እንከሎ 200 ጋዝ የፍሪ። እዚ ድማ ሓደ ካብቶም ንዓለማዊ ውዒ ኣበርክቶ ዝገብሩ ሓያላት ጋዛት ሓምላይ ገዛ እዩ። ብተመሳሳሊ ኣብ ክፉት ቦታታት ጉሓፍ ፕላስቲክን ካልእ ንብረትን ምንዳድ መርዛማት ጋዛት ይኹን ሓምላይ ጋዛት ከም ካርቦን ዳይኦክሳይድ ናብ ኣየር ይለቅቕ። ኣብዚ ከይተሓፅረ ድኹም ምሕደራ ጉሓፍ ንስርዓተ መትረብ ፈሳሲ ፅሩይ ወይ ረሳሕ ማይ መሬት ሕርሻ ንስርዓተ ማሕደሮ ባሕርን ፅሬት ከተማ ብኣሉታ ይጠልዎ። ስለዚ ብዝግባእ ዘይተመሓደረ ጉሓፍ ኣብ ስነ ማሕደሮ ዘይፅንዑነት ብምፍጣር ነቲ ባህሪ ዘፅንሖ ሚዛናውነት ብምምዝባል ክሊማዊ ለውጢ የብእስ።

ንኤርትራ ግቡእ ምሕደራ ጉሓፍ ኣከባብያዊ ሓላፍነት ጥራይ ዘይኮነስ ኣገዳሲ ኣካል ናይ ክሊማዊ ስጉምትን ዘላቒ ሃገራዊ ልምዓትን እዩ። ሓላፍነታዊ ኣሰራርሓ ምሕደራ ጉሓፍ ብከላ ከጉድል፣ ጥዕና ህዝቢ ከመሓይሽ፣ ተፈጥሮኣዊ ሃብቲ ክዕቀብ፣ ብዙሕነት ህወት ክከላኸልን ለውጢ ክሊማ ኣብ ምቅላል ኣበርክቶ ክገብርን ይኽእል። ብሃገር ደረጃ ንዕቀባ ኣከባቢ ዝምልከት ዝወፁ ኣዋጃት ይኹን ሕጋዊ መሳርሒታት ከምኡውን ብቐጥታ ናብ ምሕደራ ጉሓፍን ፌስታል ናድሂቡ ዝረቐቑ መምርሕን ሕጋዊ ምልከታን ብፖሊሲ ደረጃ ሓደ ዓብ ዓወት እዩ። ዘለዋና ፕላስቲክ ዳግማይ ዝጥቀማን ዝሕደሳን ዝምስራሓን ትካላት ከምኡውን ብንኡስ ዓቕሚ ማለት ብሚኒስትሪ ሕርሻ ይኹን ካልኦት ውልቀውያን ፅላታት ዝተበገሰ ናይ ኮምፖስት ባህርያዊ ድኹዒ ምምስራሕ ንጥፈታት ኣብ ምጉዳል ጓሓፍን ልቀት ሓምላይ ጋዝን ዘለዎ ተራ ዓብዩ። እዚ ኣብ ቦትኡ ኮይኑ ግና ዘለና ትሕተ ቅርፂ ምሕደራ ጓሓፍ ካብ ምጥርናፍ ኣትሒዙ ክሳብ ናይ መወዳእታ መወገኒ ብመንፅረቲ ክኾኖ ዘለዎ መለክዒ ቀዳምነት ተዋሂብዎ ምምሕያሽ ይጠልብ እዩ።

ካል ኣገዳሲ ስጉምቲ ድማ ዝተጠቀምናሉ ንዋት ኣብ ክንዲ ብቕፅበት ምድርባይ ዳግማይ ምጥቃም ወይ ዳግማይ ክጥቀሙ ንዝኽእሉ ትካላት ምሃብ እዩ። መብዛሕትኡ ግዜ ጥርሙዝ፣ ብርጭቆ፣ መዐሸጊ ሊሊ፣ ወረቓቕትን ንዝተፈላለየ ዕላማታት ዳግማይ ክንጥቀመሉ ይከኣል። እዚ ድማ ነቲ ናብ መጓሓፊ ቦታታት ዘምርሕ መጠን ጓሓፍ ይንክዮም። ከም ሳልሳይ ስጉምቲ ክጥቀስ ዝኽእል ናይ ዳግመ ምሕዳስ ዓቕሚ ምብርኽ እዩ። ከም ወረቐት፣ ፕላስቲክ፣ ብርጭቆ ዝኣመሰሉ ንብረታት ዳግማይ ተሓዲሶም ኣብ ካልእ ኣድላይ መዓላ ከም መስርሒ ቱቦ፣ ሻንኬሎን ካልኦትን ክውዕሉ ይከኣል። ስለዚ ንምንካይ ተፈጥሮኣዊ ሃብትን ምንካይ ብከላን ይሕግዝ። ከም ተረፍ ምግብን ቆፅልን ዝኣመሰሉ ኦርጋኒክ ጉሓፉን ብግቡእ ክመሓደሩ ይግባእ። ኣብ ክንዲ ንኹሉ ጉሓፍ ብሓባር ምሕዋስ እሞ ኣብ ጥቕሚ ከይውዓለ ዝበላሾ ናይ መግቢ ተረፍ ጉሓፍ ተፈላለዩ ኣብ ጀርዲናትን ሕርሻን ንኮምፖስት ወይ ተፈጥሮኣዊ ድኹዒ ወይ ንመመጨው ፀዓት ባዮጋስ ክውዕል ይኽእል። ብተወሳኺ ኣብ ሕብረተሰብ ንፅሬት ከባቢታት፣ ኣብያተ ትምህርቲ፣ ዕዳጋታት፣ ገማግም ባሕርን ህዝባዊ ቦታታትን ዝዓለመ ህዝባዊ ጎስጓሳት ብምክያድ ኣብ ፅሬት ኣከባቢ ንቕሓት ብምዕባይን ክሳተፉ ብምግባርን ኣብ ምሕደራ ጉሓፍ ዓብ ሓገዝ እዩ። ሃገራዊ ኣበርክቶ ንክሊማዊ ስጉምቲ ኤንዲኤስኤስ ንስጉምትታት ምግታእ ማለት ሚቲጌሽን ምልዓብን ኣዳፕቴሽን ክሊማዊ ለውጢ ኣብ ዝተፈላለየ ፅላታት እንተላይ ኣብ ምሕደራ ጉሓፍ ኣጉሊሑ የርኢ። ስጉምትታት ምግታእ ክሊማዊ ለውጢ ኣብ ምንካይ ልቀት ሓምላይ ጋዝ ዘተኮረ እዩ። በዚ መንፅር ዘቤታዊ ከምኡውን ኢንዱስትሪያውን ግቡእ ምሕደራ ጉሓፍ ዘካተቱ ልምድታት ኣካል ምግታእ ክሊማዊ ለውጢ እዮም። ኣብ ምሕደራ ጉሓፍ ሓደ ኣገዳሲ ስጉምቲ ምግታእ ጉሓፍ ኣብ ቃልዕ ቦታ ዘይምንዳድን ዘይምጉሓፍን ክኸውን ከሎ፣ እቲ ካልኣይ ድማ ምጉዳል ጉሓፍ ዳግመ ምጥቃምን ምሕዳስን ምምስራሕን እዩ። ከም ተወሳኺ ኣብ ግቡእ ምሕደራ ጉሓፍ ዝግበሩ ንጥፈታት ኣብ ናይ ምርዓም ስጉምትታት ማዕረ ማዕር እዩ ኣገደስቲ ኮይኖም ይጥቀሱ። ኣብ እዋን ብርቱዕ ዝናብን ውሕጅን ብዝግባእ ዘይተመሓደረ ጉሓፍ መርበብ ረሳሕ ማይ ክዓፅዎን ኣብ ከተማታት ሓደጋ ውሕጅ ክውስኽን ይኽእል። ስለዚ ምሕያል ምእካብ ጉሓፍ፣ ምሕላው ትሕተ ቅርፂ ረሳሕ ፈሳሲ ኣብ ምፅዋርን ምጉዳልን ብክሊማዊ ለውጢ ንዝመፅእ ሳዕቤንን ሓደጋን ብቐሊሉ ኣብ ምርዓም ኣበርክቶ ክህልዎ ይኽእል። ብተወሳኺ ጉሓፍ ብዝግባእ ምዝመሓደር ብከላን ምብራስን ብምቕናስ ፅኑዕ ስነ ማሕድሮ ክህልዎ ይገ

ይገብር ጥዑይስነ ወድማ ንጽልዋታት ለውጢ ክሊማ ዝያዳ ዝጸወርን ማሕበራውን ቁጠባውን ረብሓታት ኣምሃብ ይቕጽል ኣጀንዳ ወይ ሓላፍነት መንግስቲ ጥራይ ክርአ የብሉን ነፍሲ ወከፍ ዜጋ በዚ ወስዶ ቀለልቲ መዓልታዊ ስጉምታት እዩ ዝጅመር ምምዕባል ዝተወደደ ስርዓተ ጓሓፍ ምምሕያሽ ትሕተ ቅርፂ ምትዋዕ ተሳትፎ ውልቃዊ ፅላት ኣብ ንጥፈታት ደግመይ ምሕዳስን ምምስራሕን ዘየድሊ ሃልኪ ምንካይ ምትእታው ንከባቢ ዝምችኡ ቴክኖሎጂታት ፅሬት ህዝባዊ ቦታታት ምሕላው ኣብ ዘለቕነት ኣከባብን ምፅዋር ክሊማን ግብራዊ ኣበርክቶ ኣለዎም ኣብ መወዳእታ ስጉምቲ ክሊማ ኣብ ኩሉ ደረጃታት ሕብረተሰብ ዝሓየለ ህዝባዊ ንቕሓትን ግብራዊ ከባብያዊ ሓላፍነትን የድሊ ኣብያተ ትምህርቲ ትካላት መንግስቲ መምሕዳራት ከባቢ ትካላት ንግዲ ማሕበራት መንእስያትን ደቂ ኣንስትዮን ውሑስ ምሕደራ ጓሓፍን ምሕደራ ከባብን ኣብ ምውሓስ ዓብ ተራ ክፃወት ይኽእሉ ዓለማዊ መዓልቲ ኣከባቢ ቅፅበት ንኣከባቢ ናው ፎር ክላይመት ዝብል እዋናዊ ጭርሖ ሒዛ ተዘኪራ ውዒላ ኣላ ኩሉና ከም ውልቀ ስድራ ኮምን ሕብረተሰብን ሃገርን ኣብ ቀረባና ኣብ ዝርከብ ንቕሓት ዘበግሶ ንጥዕናን ድሕነትን ኣከባቢ ዘውሕስ ስጉምቲ ብዓቕምና ንውሰድ ነዛ እንነብራ ምድሪ ነሕውያ ተመሊሳ ንወለዶታት ህይወት ክትመጡ ዓቕምና ነበርክት ኩነተ ኣከባቢ እንነብራ ዘለና ምድሪ ናብ ዝኸፍአ ደረጃ ከየምርሐ ቅፅበታውን ተኸታታልን ስጉምትታት ምውሳድ ኣማራፂ ዘይብሉ መፍትሒ እዩ

ኣብዝ ሓለፈ ቀዳማይ ክፋል መደብና ኣብ መፋረቅ ስሳታት ብክልተ ናይ ጋንፅላ ጀላቡ ብተጋድሎ ሓርነት ኤርትራ ዝጀመረ ባሕርያ ምስቲ ዝነበረ ውሱን ዓቕሚ ሶራ ታተይ ክብል ድሕሪ ምፅናሕ ኣብ 1970 ምስ ምፍላይ ህዝባዊ ሓይልታት እቲ ባሕርያ ዝበሃል ኣካል እውን ምስተን ዝነበሮ ጀላቡ ናብ ህዝባዊ ሓይልታት ከም ዝተፀንበረ ንዓደን ከም ቀንዲ መደበሩ ገይሩ ድማ ናብቲ ተጋደልቲ ህዝባዊ ሓይልታት ዝነበርዎ ከባቢ ደንከል ማለት በይሉልን በርዓሶለን ከምኡውን ደቡብ ሱዳን ራስ ቄሳርን በሪጠን ዝኣመሰሉ ከባቢታት እናተመላለሰ ነቲ ሽዑ ዘድሊ ዝነበረ ጠለባት ናይቲ ውድብ ዕድቂ ስንቂ ከምኡውን ውጋኣትን ካብ ደገ ዝመፁ ሓደስቲ ዝስለፉን ንትምህርቲ ይኹን ንኻልእ ስራሕ ዝንቀሳቐሱ ተጋድልትን የመላልስ ከም ዝነበረ ኣብ 1977 ድማ ኣብ መንጎ ደቡብ የመንን ኢትዮጵያን ብዝተፈጥረ ጥቡቕ ዝምድና ባሕርያ ካብ ዓደን ክግዕዝ ድሕሪ ምግዳዱ ስዋኪን ንዝበሃል ወደብ ከን ቀንዲ መደበሩ ገይሩ ርክቡ ምስ ሜዳ ከምኡውን ካብን ናብን ስግር ባሕሪ ጉዕዞ ከም ዝቐጸለ ርኢና እቲ ካብ 1964 ክሳብ 1979 ዝነበረ ንጥፈታት ባሕርያ ከም ቀዳማይ መድረኽ ርኢና ኣብ ናይ ሎሚ መደብና ድማ ካብ 1979 ክሳብ 1984 ንዝነበረ ኩነታት ክንደስስ ኢና። ባሕርያ በቲ ክሳብ 1979 ጥራይ ዝነበሮ ውሱን ዓቕሚ ሰብን መሳለጥያን ክቕፅል ኣድማዒ ስለ ዘይነበረ ሓድሽ ኣወዳድባን ቅርፅን ክተኣታቶ ነይርዎ። በዚ መሰረት ድማ ብርክት ዝበሉ ኣባላት ካብ ዝተፈላለየ ኣኸዱታት ናብ ባሕርያ ከም ዝፅንበሩ ተገይሩ። እዞም ናብ ባሕርያ ዝተፀንበሩ ሓደስቲ ኣባላት ወላ እኳ ናይ ባሕርያ ፍልጦ እንተ ዘይነበሮም ዝተፈላለየ ሞያዊ ብቕዓት ስለ ዝነበሮም ነቲ ኣብቲ ትካል ዝነበረ ሃጓፋት ኣብ ምሽፋን ይኹን ነቲ ድሮታት ክብል ዝፀንሐ ናይ ባሕሪ ጉዕዞ ዘድልዮ ሓደስቲ ኣሃዱታት ኣብ ምምስራትን ኣብ ምስፍሑን

0: ተፈጢሮም ምስ ምፅምባር ናይዞም ሓደስ ተጋደልቲ ኸዓ ባሕርያ ቅድሚኡ ዘይነበሮ ብቐጥታ ምስቲ ናይ ባሕሪ ስራሕ ዝተኣሳሰር ኣርባዕተ ኣካላት ብምቓም ኣብ ስዋኪን ስርሑ ብዝሰፍሐን ዝማዕበለን ደረጃ ጀሚሩ
1: ናይ 79 እዋን ዝመፀናሉ ብርክት ዝበሉ ሰባት ኢና ነርና ኣብቲ እዋን ናብ ባሕርያ ዝተፀንበርና ማለት እዩ። ከም ቁፅሪ ይኹን ወላ ከም ዓቕሚ ኣብ ሓይሊ ባሕሪ ብፍላይ ድማ ብቁፅሪ ኣባላት እንተደኢኻዮ ኣዝዩ ካብ 30 ንታሕቲ ቁፅሪ ይፀኒሕና። እቶም ኣብቲ እዋን ዝተፀንበርና ድማ ምናልባሽ 1-12 ቢልና ንበፅሕ ንኸውን። ስለዚ እቲ ዓቕሚ ሰባት ከምዚ ዝገለፅኩልካ እዩ ነይሩ። ካልእ ኣብቲ እዋን ከመይ ፀኒሕኩም ሓይሊ ባሕርን ዝብል ሓይሊ ባሕሪ ዳርጋ ከም ሓደ ኣካል ኮይኑ እዩ ዝሰርሕ ንፀኒሕና እዋን ኩሉ ዕማማቱ ማለት እዩ። ባሕርያ ተባሂሉ ጥራይ ዝፅዋዕ ነይሩ። ባሕርያ ተባሂሉ ሓደ ሓላፊ ኣለዎ፣ ምክትል ኣለዎ፣ እተን መራኸብ ናይ ገዛ ርእሰን ካፕቴናት ኣለውዎን። ካብዚ መገዲ ዕማማቶም ካይዱ ነይሮም። ምስ ምምፃእ ናህና ዝተኣሳሰረ ኣብቲ እዋን ሓድሽ ኣቃወማ ናይ ባሕርያ ተኻይዱ። እቲ ሓድሽ ኣቃወማ ምክፍፋል ናይ ስራሕ ማለት እዩ። ምክፋል ናይ ስራሕ ማለት ድማ ባዕሉ ንገዛ እርሱ እቲ ናይ ባሕሪ ምንቅስቃስ ዝበሃል ወይ ድማ ምውፋር ናይ መራኸብ ዝበሃል ሓደ ከም ሓደ ኣካል ቆይሙ ጋራጅ ዝብል እውን ናይ ፅገና ናይ መራኸብ ከም ካልኣይ ኣካል፣ ሳልሳይ እውን ናይ ፅርበት ዕንፀይቲ ዝበሃል ሓደ ከም ኣካል ቆይሙ፣ ራብዓይ ትምህርትን መፅናዕትን ዝበሃል እውን ከም ኣካል ቆይሙ ማለት እዩ። ካልእ ኣብ ትሕቲ ቤት ፅሕፈት ዝነጥፍ ከዓኒ ናይ ፋይናንስን ናይ ቁጠባን ከዓ ኣብ ትሕቲ ቤት ፅሕፈት ዝነጥፍ ውሕዳት ሰባት ዝቆመ እውን ነይሩና ማለት እዩ።
2: ኣነ ኣብ ሓይሊ ባህሪ 1979 ወርሒ 9 ይመፀ። ኣብ ሓይሊ ባሕሪ ክንመፅእ ከለና ማለት ገለ 10 ንኸውን ሰባት ካብ ተፈላለየ ኣሃዱ ኢና መፂና። ክንመፅእ ከለና እቲ ሓይሊ ባሕሪ ኣብ ሱዳን እዩ ነይሩ። ኣብለት ካብ የመን መፂኡ ኣብ ሱዳን ነይሩ። ኣብ ሱዳን ኣብ ዝነበረሉ ግዜ መብዛሕትኦም እቶም ኣባላት ናይ ቀደም ነባራት ዓበይቲ ኮይኖም ብዕድመ ድፍእ ዘበልዮም ነይሮም። ስለዚ ንሕና ምስ መፃና እቲ ዓቕሚ ሰብ ብዝያዳ ሓይሉ እቲ ዝመፀ ሰብ እውን ተፈላለየ ሞያ ዝነበሮ ማለት ናይ ቴክኒክ ናይ ኣካዳሚ ድሕረ ባይታ ወይ ድማ ባክግራውንድ ዝነበሮ ስለ ዝነበረ ብመጠኑ እቲ ሓይሊ ባሕሪ ብደረጃ ዓቕሚ ሰብ ክብ ዝበለሉ እዩ ነይሩ። እተን ዝነበራና ትሕዝቶ ናይ መራኽብ ኩለን ናይ ዕንፀይቲ ኮይነን በቶም ነባራት ኣባላትን ዝእለያ ነይረን። ብመጀመርያ ግዜ እቲ ኣሃዱ ክዓቢ ስለ ዝጀመረ ከም ንኣሽቱ ወርክሾፓት ከነቑም ጀሚርና። ካብዚ ንድሓር እቲ ምዕባሌ ብዘገምታ እንዳማዕበለ ወይ እንዳ ዓበየ ክኸይድ ፀኒሑ ስጋብ ዘለዎ ደረጃ ድማ ክዓቢ ክኢሉ ማለት እዩ።
3: ኣብዚ ሂሞልስስ እንታይ ዓይነት ኣቃወማ እዩ ቀይሩ ባሕርያ ንዝብል መጀመርያ ኣብ ስዋኪን ከለና ምውፋርን ጋራጅን ምስ እንዳ ዕንፀይቲ ማለት እዩ ትምህርትን መፅናዕትን ዝበሃል እዩ ነይሩና። እዚኦም ቶም ቀንዲ እቲ ምውፋር ዝበሃል ነተን ጀላቡ ኣብ ምንቅስቃሳት ናታትን ኹን ኣብ ሂወት ናታትን ኹን እንዳመራሕካን እንዳመሓደርካን ወይ እንዳዋፈርካን እዩ ነይሩ። እቲ ጋራጅ ከዓ ምክንያቱ ኣብቲ መጀመርያ ግዜ ከም ዝጠቀስክዎ እቲ ባሕርያ ዝበሃል ብ15 ኣባላት ጥራሕ ስለ ዝቆመ ብድሕሪኡ ኣብ 80ያታት ግን ካብ ዝተፈላለየ ደጀን ኹን ካብ ደጀን ቦታታት ማለት እዩ ካብ መጓዓዝያ ድዩ ካብ ህንፃ ድዩ ካብ ስንቅ ድዩ ወዘተ ወዘተ ዝኣመሰለ ዝተፈላለዩ ኣባላት ክንመፅእ ክኢልና ምስ ምምፃእ ናይዞም ክኢላታት እዚኣቶም ወይ ናይዞም ኣባላት እዚኣቶም ምስ ሞያታት ዝተኣሳሰር ኮይኑ እቲ ሞያ እንታይ እዩ? ምስ ቴክኒክ ዝተኣሳሰር ናይ ጋራጃት ድዩ ናይ እንዳ ዕንጨይትን ከምኡ ከዓ ምስ ዝተፈላለየ ምስ ደረጃታት ናይ ዓቕሚ ሰባት ናይ ምልዋጥ ተባሂሉ ከዓ ትምህርትን መፅናዕትን እውን ኣቑምና ኣብዙ ጌርና ማለት እዩ።
0: ኣብ 1980 ብዘይካቶም ኣቐዲሞም ካብ ዝተፈላለየ ኣኻዱታት ዝመፁ ሰብ ሞያ ብዕድመ ንኣሽቱ ግን ከዓ ንሓዋሩ ንባሕርያት ስረት ክኾኑ ዝኽእሉ ተምሃሮ ቤት ትምህርቲ ሶራ ዝኾኑ ፊተውራሪ ናብቲ ኣኻዱ ተፀንቢሮም። እዞም ተምሃሮ ናብ ባሕርያ ብዝተፀንበረሉ ግዜ ኣይሽንኳይ ድዋ ፍልጦ ናይ ባሕሪ ክነብሮምስ ብዓይኖም እውን ባሕሪ ሪኦም

0: ዘይፈልጡ ዝነበሩ እዮም። ኣካዳምያዊ ትምህርቲ እውን ገና ዘይጸገቡ ብምንባሮም እቲ ናይ ባሕርን ኣካዳምያውን ትምህርቲ ብሓደ ክቐስምዎ ብቐንዲ እውን ካብ ተመክሮ ዝዓቢ ትምህርቲ ስለ ዘየለ ኣብ ተመክሮኦም እናበሰሉ ከም ዝኸዱ ስለ ዝተኣምነሎም ኪንኡ ዝኸይድ ናይ ምምሃር ዓቕሚ እውን ስለ ዘይነበረ ብቐጥታ ግብራውን ክልሲ ሓሳባውን ትምህርቲ እናተዋህቦም ናብ ስራሕ ከም ዝዋፈሩ ተገይሩ።
1: እቲ ዓቕሚ ሰብ ብመጠኑ ካብቶም ዓበይቲ እንብሎም ዝነበረና እቶም ዓበይቲ ዝያዳ እቲ ናቶም ኣፍልጦ ናይ ባሕሪ ልዑል ነይሩ፣ ግን ናይ ተመክሮ ስለ ዝነበረ ምስኡ ተዋሂዱ ክኸይድ ዝግብኦ ድማ ናይ ኣካዳምያዊ ድዩ ናይ ክለስ ሓሳባዊ ትምህርቲ ንምጅማር መደብ ተሓንጢፁ ኣብ 80 ገፅና ማለት እዩ መጀመርያ 80 ኣካዳምያዊ ትምህርቲ ክንህብ ጀሚርና ብፍላይ ፊተውራሪ ሽዑ ስለ ዝመፁና ገለ 10 ዝኾኑ ካብ ቤት ትምህርቲ ሰውራ ነዚኦም ኣብተን መራኸብ ቅድሚ ምስካል ዝተፈላለየ ናይ ሞያ ናይ ኣካዳሚ ኣማዕቢልካ ወይ ፍልጠቶም ክብ ከም ዝብል ጌርካ እትን ጃላቡ ምስቃል እዩ ነይሩ። ኣብ ጃላቡ ድማ እቲ ፕራክቲካል ወይ ድማ እቲ ግብራዊ ትምህርቲ ካብቶም ዓበይቲ እንዳሰነቑ ንምኻት ዝብል እዩ ነይሩ።
2: ኣብ ሓይሊ ባሕሪ ብቕጥታ ዝመፃ ኩሉ ድሕሪ ተዓሊመ ውደይ ማለት እዩ 1980 ቅድሚኡ እኳ ፊተውራሪ ኮይንና ኣብ ዝተፈላለየ ቦታታት ተዕሊምና ካዲ እንተነብርና ንዕለም ተነብና ድሕሪ እዩ ብመጨረሻ ኣብ ዓራግ ተዓለምናሉ፣ ግን ናይ መጨረሻ ናይ መወዘ ነ ኣብቲ እዋን ተወዲ 14 ዓመት እየ ነረ። ካብኡ ንሓይሊ ባሕሪ ምስ ተመደብና ኣነን ክንዳይ ድኾኑ ቅድሚትን ድሕሪትን ናይ ክልተ ዋርሕ ፍልልይ ዝነበረና መጀመርታ 10 ፊተውራሪ ዳሓር ከዓ 5 ስዒብና ማለት እዩ ናይ ዋርሕ ፍልልይ ጥራይ እዩ። ኣብ መንጎ ክልተ ወርሒ ኢና ተደሚርና እዞም ኩሎም ትምህርቲ ኣቲና ማለት እዩ ክንምሃር። እቲ ሞያ ብቐንዱ ብክልተ ከፊልና ክንሪኦ ንኽእል፣ እቲ ክልስ ሓሳቡ መዳይን እቲ ግብራዊ መዳይን። ኣብዚ ከምቲ ዝገለፅኩልካ መጀመርታ ትምህርትን መፅናዕትን ብኣናያ ቆይማ ማለት እዩ። እዚ ሕጂ መሰልጠኒ ባሕሪ ሓይሊ ባሕሪ ደንጎሎ ዝበሃል ዘሎ ሰረቱ ካብኡ እዩ ማለት እዩ። ኣባ ብኣና ጀሚራታ ትምህርቲ በዓል ኩማንደር ዓንዶም ሃብቲ ኣብ ዓንዲ ማርያም ዓንደ ፅን ሃይሌ እድሪስ ኣብርሆም ያሲን ፋግር ዘለውዎም ኮይኖም እዚኦም ናይ ክልስ ሓሳብ መምሃራና ነይሮም። ትምህርቲ ባሕሪ ናይ ክልስ ሓሳብ መምሃራና ነይሮም። መሓመድ ኣሕመድ ናኹዳ፣ ፋርሕ እብራሂም፣ ኣሕመድ ሳይቅ ወባስኮ፣ ኣባድር ዓብደላ፣ እዚኣቶም በዓል ዓብዲ ፋግር፣ እዚኦም ከዓ ናይ ግብሪ መምሃራና ነይሮም። ልክዕ እዩ እቲ ትምህርቲ እቲ ግብራዊ ትምህርቲ ካብዞም ሰባት እዚኦም ቀሲምናዮ ክብለካ ክእል እየ። ምክንያቱ ዳሓራይ ኣብ ስራሕ ምስ ወፈርና እውን ዝያዳ ዘህብተምናዮ ካብ በዓል ባስኮ፣ ፋርሕ፣ ኣባድር ዓብደላ ዝወሰድናዮ እዩ ማለት እዩ።
0: እቶም ካብ ኣሃዱታት ዝመፁ ሰብ ሞያ ድሒሮም ዝመፁ ተምሃሮ ቤት ትምህርቲ ሰውራ ምስ ተፀንበርዎም ቅድሚኡ ባሕርያ ተባሂሉ ዝፅዋዕ ዝነበረ ካብ 15 ዘይበዝሕ ቁፅር ዝነበሮ ኣሃዱ ናብ ዝተዓፃፀፈ ዓቕሚ ሰብ ክብ ኢሉ እተን ብቐጥታ ምስ ጉዕዞ ባሕርን ጀላቡን ዝተኣሳሰር ስራሓት ዘካይዳ ዝነበራ ከም ጋራጅን ዳዕንፀይትን ዝበሃል ኣካላት እውን ዋላ እኳ ኣብቲ ግዜ እቲ መሳርሒ ዝበሃል እንተዘይነበረን ነቲ ዘጋጥም ዝነበረ ብልሽት ናይ ጀላቡ ብዓቕመን እናተበላሓታ ጽገና ብምክያድ ነተን ሽዑ ዝነበረ 5 ጀላቡ ጉዕዘአን ብዘተኣማምን መንገዲ ከም ዝቕጽለ ኣብ ርእሲ ምግባር እቲ ቅድሚቲ እዋንቲ ብናይ ጎረባበቲ ክኢላታት ዝፍጸም ዝነበረ ጽገናዊ ስራሓት ብዓቕምን ክእለትን ሓደስቲ ትካላት ባሕርያ ክዕመም ኣብ ዝኽእለሉ ደረጃ ተበጺሑ።
3: ዳርጋ ንሕና ምፅእ ምስ በልና እንዲቲ ኣወዳድባ ተኻይዱ ኣነ ሸዑብቲ እዋን ሓደ መገሻ ከይደ ነይረ ድሕሪ መምላሰይ እቲ ሙቓም ናይ ተታሽሙ መፂ ማለት እዩ። እዚ እቲ ጋራጅ ዝበሃል ንዓቕሚ ሰብ ኣዝዩ ውሕድ እዩ ነይሩ። ዳርጋ ምናልባሽ ስጋብ 7-8 ኣባላት ኢና ነርና መጀመርያ ክቆም ከሎ ዝኾነ ይኹን መበገሲ ኣይነበረናን። መበገሲ ነይሩ እንተሕዳ ክበሃል ኮይኑ ከዓ እቲ ኣብተን መራኽብ ዝነበረ መፋትሕ ንፈከፍ መርከብ ናይ ገዛ እርሳዕ መሳርሒ ትውንን እያ። ቅድሚኡ ኣብ ሓንቲ መርከብ ሓደ ሞቶሪስታ ዝበሃል ኣሎ። እቲ ሞቶሪስታ ናይ ገዛ እርሱ መሳርሒ ኣለዎ ማለት እዩ። ስለዚ ንፈከፈ እንተን ዝነበራናት ናይቲ እዋን ጃላቡ ድማ ናይ ገዛ እርሰን ሞቶሪስታ ስለ ዝነበርዎን ንሶም ኣብ ትሕቲ ቁፅፅሮም ዘካይድዎ መሳርሒ ነይርዎ ማለት እዩ። በዚ መሳርሒ እዚኢና ተበጊስና። ምናልባሽ ሽዑ ገለ መሳርሕታት ካብ ፖርስዳን እውን ተወሲኹ ቀለልቲ መሳርሕታት ማለት እዩ ብኢድካ

0: scomodo, che ha fissa stella, caccia di te, che le mele da avessele, come un musulman, ha dato una mena a holi, una trapano, repti, come molla disco, che le mele salgani, after one, un'inna malati. Calzin la alfred, armigna, never anan.
1: Bedru, un taiko in mezzo, e tu muam night garage at Miss Mose. ቴክኒካል ብሙሉ ባዓልና ክንመፅእ ና ምክንያቱ ሜካኒክስ ኤሌክትሪሽያንስ ነይሮም ናይ ዕንፀይቲ ፅገናታት ዝገብሩ ነይሮም እዚኦም ኩሎም ሕጂ ኣብ ስዋኪን እቲ ጋራጅ ቆይሙ እዚ ተንጀላቡና ምስ መፃ ኣብ ገምገም ባሕሪ ውፅኢኻ ዘድሊ ናይ ፅገና ናይ ዕንጨይቲ ይካየድ ነይሩ ናይ ሞተሮታት ፅገና ካየድ ናይ ኤሌክትሪክ ፅገና ካየድ ነይሩ ማለት እዩ ስለዚ እንታይ ኮይኑ ማለት እዩ እቲ ቀደም ብካልእ ጉልበት ዝስራሕ ዝነበረ ባዕልና ነብስና ክኢልና ክንሰርሕ ክኢልና ማለት እዩ ስለዚ ሓደ ዓብ ባይታ ሓደ ለውጢ ሕጂ እንታይ መፅ እዩ እቲ ለውጢ ኣባላት ምብዛሕ ናይ ናይ ባሕርያ ማለት እዩ እቲ ለውጢ ከዓ ምስ ግብራዊ ትምህርቲ ናይ ባሕሪ እንታይ ክመፅእ ምክኢሉ ማለት እዩ ዝያዳ ለውጢ ናይ ምዕባሌ ናይ ባሕሪ ወይ ድማ ኣብቲ ባሕርስ ዝያዳ ለውጥታት ክመፅእ ክኢሉ ማለት እዩ
2: ኣነ መጀመርያ ኣብ ሓይሊ ባሕሪ መወዳእታ 79 እየ ኣብ 79 መወዳእታ ኣብ ሓይሊ ባሕሪ ተወዚዐ ማለት እዩ ሕጂ እቲ መጀመርያ ዝነበሩ ኩሉ ዓመት ኣብ እዚ ናይቲ እንጀላቦ ምውፋር ይበሃል ኣብቲ ግዜ እቲ ኣብኣተን ነይረ እየ ኣብኣተን ክነብር ከለኹ ባሕሪ እናተመላለስና ዕንጨቲ ዝተፈላለየ ዕንጨቲ ኣብ ባሕሪ ካብ ደሴታት ከና ኣሪና ዝረኸብናዮ ነተን ንዓና ዝኸውን ንዓና ንገብሮ እቲ ዝበዝሐ ግን ናብ ኢደ ስራሓት ናብ መራፊጥ ንሰዶ ነርና ማለት እዩ ብድሕሪ እዚ 81 ናብ እና ዕንጨቲ ኣካል ዕንጨቲ ዝበሃል ነይሩ ሽዑ ናብ እና ዕንጨቲ ይምደብ ማለት እዩ ኣብኡ ምስ ዝመደብኩ ሕጂ ናይተን ዝነበራ ጀላቡ እዛ ዓራፋት ነይራ ሸዑላ ፍትሒ ቀይሕ ባሕሪ ዝበሃላ ነይረን እታ ሓርቡን ንሰዓበት ንድሒራ ዝኣላ እምበር ደረ ሰላም ትበሃል ነይራ ሕጂ ነዚአን መጀመርያ ካብ ባሕሪ ንውፅአን ምክንያቱ ይረስሓ ካብ ባሕሪ ኣውጢእና ፀሪግና ቦያ ለኺና እስትኮ ዝግበር እስትኮ ዝተሰብረ ዕንጨይቲ ፀጊና ንእትወን ምክንያቱ ፀገና ክበሃል ከሎ ሓደ ማይ ከይእቱ ጡጥ ትውትፎ ጡብ ምስ ተወተፈ ከዓ እዚ ስትኮ ተገብረሉ ብድሕሪ ሽዑ ናይ ባሕሪ ፍሉይ ያሎ ቦያ ንሱ ንልኽየን ንሱ ልኺና ሽዑ ናብ ሓቂ ከተውፅአንን ከተእትወን ከለካ ሓያልዩ ምክንያቱ ክሽዋ ትበሃላላ ሓንቲ ኣብቲ ጎድኒ ተኣቱ ንሳ ሓመድ ከይተክብታ ጀልባ ዝከላኸል ማለት እዩ መጀመርያ ብድሕሪት ማለት ወይ ብድሕሪት ወይ ብቕድሚት ብዝጣዕመካ ማለት እዩ ብጉልቦት እናደፋእካ እየ ዝወፃ ነረን ሽዑ ክወፃ ከለዋ ናይ ምስባር ክሳይምን የጋጥም እዩ ካብቲ ዕንጨቲ ካብኡ የጋጥም እዩ ግን ኣውፂና ብከምኡ ገርና ፀጊና ከምቲ ዓንተ ወይ ተቐስኮ ነቲ ዝድለየ ናይ ፀገና መልክዕ ፀጊና ከዓ ከምታ ዝወፅህላ ገርና ከዓ ንባሕር ትወር ማለት እዩ
3: እተን ንዝለዓለ ዕማም ዝድለያ ዝነበራ ብዕንፀይቲ ዝተሰርሓት ጀላቡ ነቲ ክዓምኦ ዝግባኣት ስራሓት ብዘይ ዕንቅፋት ንምስላጥ ንመፀገኒ ይኹን መሐደሲ ምስቲ ውሱን ዓቕሚ ናይቲ ውድብ ካብ ዕዳጋታት ገዚእካ ክተመላኣለን ዘይከኣል እዩ ነይሩ እተን ጀላቡ ብዕንፀይቲ ስለ ዝተሰርሓ ኣብ ቀጻሊ ናይ ባሕሪ ጉዕዞ ብዘጋጥመን ናይ ባሕሪ ሓጐፅጐፅን ማዕበልን ይስዕበለን ዝነበረ መስበርትን ጉድኣትን ድልየትን ምብልሓትን ባሕርያ ተሓዊስዎ ካብ ስራሕ ጠጠው ኣይበላን
2: ጣውላ ካብ ፖርሱዳን ንገዝእ ንሕጠዋሉ ሰይረን እቲ ቀንዲ ንሕና ንጥቀመሉ ዝነበርና ግን ሸልማን ዝበሃል እዩ ንሱ ከዓኒ ከምቲ ቅርፂ ናይታ ጃልባ ትኽ ዝበለ ዘይኮነስ ከምዚ ኢሉ ከምዚ ዝበለ ነተን ጀላቡ ዝኸውን ካብ በዓል ዒታሮ ካብ በዓል እዚ ዛራ ካብ ዝበዓል ሓወልዕ ክሳብ እዚ ኣግራዕ ናይ ትሕቲ መሓመድ ዲባላይ ዘሎ

0: ካብኡ ከድና ኮታ እቲ ሩባታት ዘሎ ብምሉኡ ካብኡ ከድና ንበትኽ ነርና ንበትኮ ነበርና ከዓ ብፋስ እዩ ብፋስ በቲኹና ዓበይቲ ጉንድታት እዩ ብመኻይን ገና ፅዕና ንስዋኪናትዋ ነርና
1: ኣብቲ እዋን ዳርጋ 5-6 ዝኾና ጃላብ እየን ነረናና ካብዚኣተን እታ ዛዕቤት ዓረፋት ትበሃል ነራህና ዓረፋት ሮልስ ሮይስ ትበሃል ሞተሬ ሒዛ እያ ትኸይድ ነራ ብድሕሪኣ ትስራዕ ሽዑላ ትበሃል ነራህና ሽዑላ ከዓ ካተርፒላር ነይርዋ ሞተሬ ብድሕሪኣ ዝነበራ ድማ ቀይሕ ባሕሪ ትበሃል ነራ መንሱር ትበሃል ፈትሕ እዚኣተን ነረናና እዚኣተን ከዓ ጋርድነር ትበሃል ናይ ዓዲ እንግሊዝ ሞተሬ ነይርዎን ማለት እዩ ስለዚ እቲ ቀንዲ ስራሕና ነዚ ሞተረ ናይ ብመካኒካል ፓርቲ ይኹን ብኤሌትሪካል ካልእ ንሓፂናዊ ነገራት ዘድሊ ኢና ንማልእ ነርና ዝኾነ ይኹን ንዓታተን ዘድልየን እዚ ብናይ ጋራጅ በቲ ንሕና ጋራጅ ዝነበረ እዩ ምስ ካብኡ ተፈልዩ ዘይከይድካ እቲ ናይ እንዳ ዕንፀይቲ ዝበሃል ኣሎ እንዳ ዕንፀይቲ እውን ከም ኣካል ቆይሙ ስለ ዝነበረ ፍቲ እዋን ከም ብቁፅሪ እውን ካብቲ ናይ ጋራጅ ዝዋሕደ ኣባላት እዮም ነሮሞ በዚኣቶም ከዓ እቲ ናይ ሓፂን ይኹን ናይ ዕንጨይቲ ስራሓት ኣብቲ ቦታ ቅድሚ ምብጋሰን ቅድሚ ምጓዓዘን መርከብ እንታይ መስለካ ኩሉ ግዜ ጠጠው ኢላ ከላ እውን ብድሽታት ትገብር እያ ኣብ ባሕሪ ስለ ዘላ ዝኾነ ነገር የጓንፍ እዩ ጠጠው ምስ ምባል ውን ዘጓንፍ ብድሽታት ኣሎ ተንቀሳቂሳ ፀኒሓ ምስተመልሰት እውን ኩሉ ግዜ ሓደሓደ ለውጥታት ኣሎ ስለዚ ዝኾነ ይኹን ፀገማት ከጓንፍ ከሎ ኣብተን መራኽብ ኣብ እን ብምኻሊ ኢና ንሰርሕ ነርና
0: ኣብ ባሕሪ ንሕ ተሰይራ እዚ ናይ ዘይቲ ታኒካ ምሻ ኣሎ ናይ ዘይቲ ታኒካ ዝቐጢም ታኒካ ንዕኡ ኣቲና ኣብ ውሽጢ ባሕሪ ንግዜኡ ብጡጡን ብገለ ጨርቅን ገርና ወቲፍና ንሰዳ ማለት እዩ ሕጂ እዚ ግዜያዊ መብፅሒ ማለት እዩ እምበር ምስ ወፀት እያ ትፀገን እቲ ናይ ባሕሪ ግን ንግዜኡ ንዓዲ መእተቡ ኢና
2: ንጥቀማሉብዛ
0: ንሓያል ምክንያቱ ሓደ ገለገለ ኢኻ ባይታ ትረግጠሉ በር ገለገለ ባይታ ዘይትረግጠሉ ኣሎ ሕጂ ኣብ ገሊኡ ከምዚ ገልካ ባሕሪ መስማር ክሳርም ትረአ ኮይኑ ኣንሳፊፍካ ዋ መቸም ድልየት ስራሕ ነይሩ ተወፋይነት ነይሩ እንታይ ሞ ኣብቲ ግዜቲ መዕቀን ይነበሮም ንሱ ስለ ዝኾነ እምበር ኣብ ውሽጢ ባሕሪ ኮንካ መርከብ ክፅግን እሞ ከዓኒ ብዘይ መሳርሒ ምክንያቱ ከምዚ ሕጂ ንሪኦ ዘለና ዘበናዊ እዚ ናይ ጥለቕቲ ዝሕዝቦ ከምኡ የለን ብካ ማስኬራ ካሊእ የለን ማስኬራ ጥራያ ማስኬራ ገርካ ማርቸሎ ጌርካ ኣብኡ መስማር ነታ እንታሽሙ ክጥቃዓሲ ብጣዕ ንክቢድ እዩ ዝግበር ነገር ግን የለን
3: እወ እዚ ዝሓለፈ ተመክሮ ሕጂ ብቐሊሉ ብቓላት ክትገልጾ ዝከኣል ኣይኮነን እቲ ከም ውህብ ዝውሰድ ጉዕዞ ሶራን ኣብኡ ዝተሓልፈ ህይወትን ኣብ ኩሉ ትካላትን ኣሃዱታትን ህዝባዊ ግንባር ዝተፈጸመን ዝተተግበረን ክትኣምኖ ዘጸግም መስተንክራት ተሪፉ እቲ ብቐሊሉ ክስራሕን ክግለጽን ዝከኣል ጥራይ ተሰሪሑ እንተዝኸውን ምናልባት ዓወት ሶራ መመጸዶ ነይሩ ኢልካ ክሕሰብ ዝከኣል እዩ እንተኾነ ግን እቲ ክግለጽ ዘይከኣል ወይ ዘይተገልጸ ግን ከዓ ብዘደንቕ ተወፋይነት ዝተፈጸመ ስለ ዝነበረ እዩ ኣብዚ ደረጃ ዝበጺሕና ዘለና መስርሕ ባሕርያ እውን ካብዚ ፈሊኻ ዝረአ ይኮነን ካብ መወዳእታት ሰብዓታት ክሳብ መፋርቕ ሰማንያታት ዝነበረ ዓመታት ባሕርያ ዳርጋ ድልዱል ሰረት እናሓዘ ዝመጸሉ መድረኽ ክበሃል ይከኣል እቶም ንባሕሪ ከም ኣጻብዕቶም ዝፈልጥዎ ውፍያት ናይ ተመክሮ ሰብ ሞያ ገዳይም ኣባላት ባሕረኛታት በቲ ሓደ እቶም ድሒሮም ዝመፁ ሰብ ሞያን ተምሃሮን ድማ በቲ ኻልእ ዓቕሞም ኣዋሃሂዶም ሓደ ድልዱል ሓይሊ ኣቒሞም እቶም ገዳይም ባሕረኛታት ኣብዚ ግዜ እዚ ኩሉ እቲ ብተመክሮ ዘጥረይዎ ፍልጠትን ክእለትን ብዘይተጉላባ ናብቶም ንኣሽቱ ፊትወራሪ ከመሓላልፍዎን ከለዉ ምፅምባር ናይቶም ፊትወራሪ ድማ ነቶም ዓበይቲ ቦታት ዓብዪ ርፍታን ሓገዝን ኮይንዎም እቲ ኣብ ጉዕዞ ይኹን ድሕሪ ጉዕዞ ዝካየድ ዝነበረ ናይ ጉልበት ስራሓት ዋርድያ ምውፃእ ጀላቡ ምፅጋን ኩሉ በዞም ፊትወራሪ ክዕመም ስለ ዝጀመረ ነቶም ናይ ተመክሮ ሰብ ጸጋ ገዳይም እፎይታ ዝረኽብሉ ባይታ ፈጢሩ
4: ኣብዚ ክረአ ዘሎ እንታይ እዩ እቲ ዓቕሚ ድኣሉ መፂ እምበር እቲ ሞያ ናይ ባሕሪ ሒዙ ዝመፀ ሰብ የለን ኣብቲ ግዜ እቲ ኩሉ ሰብ ንባሕሪ ጋሻ እዩ ነይሩ ኩሉ ሰብ ንባሕሪ ኣይፈልጦኒ እንተበልና ዝጋና ይኮነ ምክንያቱ መብዛሕትናስ ኣይንፈልጦ ነርና ማለት እዩ ግን እንታይ ፅቡቅ ኣጋጣሚ ፀኒሑ ማለት እዩ እቶም ናይ ቀደም ባሕርያ ወይ ቶም ገዳዮም ባሕርያ ነዚ ሂወት ንሕና ምስ መፃናዮም ብፅቡቅ ክቅበሉና ክኢሎም እቲ ምቕባል እንታይ እዩ ግብራዊ ዝኾነ ትምህርትታት ክምህሩና ክኢሎም ግብራዊ ዝኾነ ትምህርትታት ከዓ ምስ ጀላቡ እንዳተንቀሳቀስካ ኣብ ምፅዓን ድዩ ኣብ ምርጋፍ ድዩ ኣብ ምምራሕ ድዩ ኣብ ተፈላለየ ናታተን ዝምልከት ፅገናታት ድዩ እዚ ኩሉ ሕጂ በዕላቶም የማልእዎ ስለ ዝነበሩ ትቅድም ብፍልጢ ናይ ማሕሪ ጉዕዞ ማለት እየ እዚ እቶም ሓደስቲ ኣባላት ኣብዚ ምስ ተፀንበርና ዝኾነ ባይታ ክፉት ኮይኑ ግብራዊ ትምህርቲ ማለት እዩ
2: እዞም ሰባ እዚኦም እቲ ሞያ ናቶም ከሰጋግርዎ ብምክኣሎም ስምዓኒ ገሊኦም ናይ 64 እዮም ተጋረልቲ እዮም ብዕድመ እውን ደፉእ እዮም ነዊሕ ግዜ ብቲ ባሕሪ ዝሰርሑ እዮም ሕጂ ክወርዱ ኣረኪቦምና ንዓና ክኸዱ ዘይኮነ ቲ ዕላማኦም ብሂወት ከለዉስ ተረከብቲ ወይ ከዓ እቲ ሞይኦም ዘሰጋገሩ ዝርከብዎም ሰባት ምህላዎም ዓብዪ ሓገዝ ነይሩ በዚ ክብለካ ዝኽእል ምናልባሽ እንደ ኣብ ምሉእ ውድብ ህዝባዊ ግንባር ክብለካ ክእል ክንዲ ናቶም ሰባት ዝመሃረ ኣሎ ኢለ ኣይኣምንን እየ ንፁሃት እዮም ቁኑዓት እዮም ደፋራት እዮም ክኢላታት እዮም ናይ ብሓቂ ፍትዋት ሰባት እዮም እዚኣቶም ክነግረካ ስለዚ ትኽእለቶም ስሂቦም ናይ ብሓቂ
5: እቶም ዓበይቲ ብቲ ንሶም ዝፈልጥዎ ብባህራዊ ዝመርሑ ዘነበሩ እቶም ሽዑ ግዜ ምሳኦም ዘነበረ ፊታውራሪ ናይ ብሓቂ ማሂሮም እዮም ኣንፋታት ሒዞም እዮም ንሶም ብከሞታት ስለ ዘምህርዎም እቶም ቆልዑት ከማ ክጠቀሙና ክኢሎም ክንሰርሕ ክኢልና ማለት እዩ ናቶም ተራሲ ገሊል ተራ ይኮነቲ ናብቲ ናይ ምቕያር ናይ ወዲሰብ ብፍላይ እቶም ናይ ቤት ትምህርቲ ወረ ዝበልኩዋ ንኣሽቶ ቆልዑት ገለ መለ ናባነት ዝምድቡ ዝነበሩ ከም ባሕርነታት ምሩፃት ባሕርነታት ክገይሮም ዝገድፍዎም በዓል በስኮዮም
3: ክእለትን ተወፋይነትን ናይዞም ገዳይን ባሕርኛታት በዚ ዝተጠቕሰ ጥራይ ዝውድእ ኣይኮነን ክንድቲ ኣብ ባሕሪ ዝተጓዕዝዎ ዓመታት ኣብ ነፍሲ ወከፍ ጉዕዞ ዘጋጥሞም ሽግር ብዙሕ ነይሩ ግን ሽግር ኣብ ቅድሚኦም ግምት ዝውሃቦ ኣይነበረን ሓደ ዕላማ ሒዞም ስለ ዝተጓዕዙ ተስፋ ይቆረፁን ጉዕዞኦም ቀፂሎም ባሕሪ ናቱ ባህሪይን ጠባይን ኣለዎ ኣብ ዝተወሰነ ኣዋርሒ ብፍላይ ብባሕሪ ክትጓዓዝ ዘይሕሰብ እዩ ንኣባላት ባሕርያ ግን ውሱን ግዜን ኣዋርሒን ክፈል እዩ እቲ ኩነታት ዕድል ዝህብ ኣይነበረን ኣብ ፅቡቕ ይኹን ሕማቅ ኩነታት ኩሉ ግዜ ይጓዓዙ እቲ ኣብ ሜዳ ዝነበረ ወተሃደራዊ ኩነታት ብቐፃሊ ንክጓዓዙ ዓብዪ ረቑሒ ብምንባሩ
0: ግዜ ንሕና ንካየደሉ ገባድ ኣይካየደሉን እቲ ባሕሪ ባሕሪ ኣዋርሒ ሽዱሽተ ፈጥበላ ኣዋርሒ ሽዱሽተ ባሕሪ ዝካየድ የለን ኣይከይድን ሕማቕ እዩ እቲ ማዕበል ላኪን ንሕና ናይ ግድን ክንከይድ ኣሎና ንምንታይ ዕድና እዩ እቲ ግዜ ወበፅሕካ ኣብኡ ሽግር ረኪቡካ ንምንታይ ዕድና እዩ እታ ግዜ ፀላኢ ይቀሳቀሰላ ፈጥ ገባር የቀሳቀሰላ እታ ባሕሪ ባይና እያ ምንታይ ግዜ ንፋስ እዩ ፍቕና ንበገስ ተዝገደሉ መንገዲ 24 ሰዓት ንኸይዳ ፈጥቀላ ንኸይዳ 6 ሰዓት ትወስድ እወ 24 ሰዓት ንኸይዘላ 6 ሰዓት ማዕበል ንኸይድ እቲ ማዕበል ይመልሰና ንመለስ ኣባ ካልኣይ ግዜ ብወነ ከም ሽግር ጋር እዋ እቲ ግዜ ትቆርፅ ካላስ ኣነ ክመውት እዩ ትብል ላኪን ኖ ድሕር ኣነ ተበግስሉ ዘለኹ እቲ ነገር ክበፅሕ ኣለውኒ ብእንድዩ እቲ ነገር እመኩ ተስፋ መቆርፁ ከምዞም ኣይበፅሓትኒ ፍጥቀለ ሰውራ ከምዚኦም ይበፅሓትኒ ተስፋ መቆርፅና ብትቆርፁ ነይሩ ኖ ናይ ግድን ከይደሉን እዚ ሽጡ ተሃቦምኒ ዘሎ እብፃሕ እዚዩ እቲ ነገር
1: ሓንቲ ኣላ ዝዝከረኒ ኣነ ባስኮ ዝብልዎ ናና ናይ ሓይሊ ባሕሪ ካብቶም ዓበይቲ ባስኮ ናይ ብሓቂ ካብቶም ኣለዉ ዝበሃሉ መራሕቲ መራኽብ ኣብ ባሕርያ ዝነበሩ እዩ ኣብ 68 ዓመ ምት ተሰሊፉ ካብ 75 ህዝባዊ ግንባር ቀፂሉ ማለት እዩ እዚ ዋላ እውን ኣብ ምምዕባል ናይቶም ኣብ ሓይሊ ባሕሪ ዝነበሩ ካፕቴናት ዳሕሮት ዝመፁ እውን ዓበ ግደ ዝነበሩ ባስኮ ነይሩ ኣባድር

ዓብደላ ዝበሃል ነይሩ ፈርሕ እብራሂም ገኢደር ዝበሃል ነሩ እዚኣቶም ቶም ቀንዲ ዋላ እብራሂም ሂላል ዝበሃል እውን ከም ሲቪል ኮይኑ ግን ምትሕባር ዝነበሩ ነሩ እዚኣቶም ዓብ ግደ ነይርዎም እቲ ምምዕባል ናይ ሰባት ድሕሪኡ ብዙሓት ካብቴናት ተርዮም እዮም ካልኦት እውን ደይዘክርክቦም ኩሉ ይኽእሉ ቫስኮ ሓደ እዋን ሲ ጢድ ዝበሃል ተሳኢኑ ኣብ ሜዳ ኣብ 73 74 ኣብቲ ኩናታት ሕድ ርሱን ዝነበረሉ ግዜ ማለት እዩ ናይ ግድን ጃልባ ክትብገስ ነይርዋ ካብ ሓደ

0: ፀሪካ ብጡጥ ጌርካ ናታትን ንውኻላት ዓፂኻ ዘድሊ መከላኸሊ ናይ ሓሰኻን ገለን ጌርካ ኣንቴራስቲ ገለ ጌርካ ኣብ ባሕሪ ትእትወን ማለት እዩ። እዚ ዳርጋ ናይ ሓደ ክልተ ሰሙን ገለ ስራሕ ዝፍፀም መብዝሕቱ ብኣባላት እቶም ባሕርኛታት እዩ ዝፍፀም እዚ ኩሉ ግዜ ቀፃሊ ስራሕ ኣለዎን ማለት ተምረኸብ ኣብ ከምኡ ንከላ ንሳ እዩ መፅኢቲ ትእዛዝ እዚ ትእዛዝ እዚ ምስ መፀ ኣብቲ እዋን ናይ ኣዝዩ ናይ ማዕበል ግዜ እዩ ነይሩ ዝኸፍአ ግዜ ናይ ማዕበል እዩ ነይሩ ከመይ ድኣ ክኸውን እዩ ዝብል ኣዋጣሪ ሕቶ መፅዩ ሕጂ ኣኼባ ገይሮም ከምዚ ይበሃል ኣሎ እንታይ ክንገብር ኢሎም ሓሳባቶም ንኽውነቶም ኣባላት ባሕርያ በዓል ባዱሪ ገለ ዝበሃሉ እዮም ኣኪቦሞ ሽዑሱ ተዛረባ ዘረባ እንታይ ኣላ ሕጂ ንሕና ብፆትና ጥኢት ወዲኦም ተቐቲሎም ሞይቶም ወይ ተሰዊኦም ካብ ዝበሃል ንብፆትናስ ጥኢት ከነብፅሕ ከብፅሑ ተሰዊኦም ክበሃል ሓይሽ ስለዚ ኣማራፂ የለን ክንብገስ ኣለና ከምዚ ነይሩ እቲ መንፈስ እዚ እቲ ከም ኣብነት ዝትገልፆ ዘለኹ እንተዘይኮይኑ ኤኒታይም ዋላ እውን ኣብቲ ዛሕረዋይ እዋን ኣብቲ እዋንቲ ከምኡ ነይሩ እዚ መንፈስን እዚ ናታቶም ታሽሙ ከዓ ተወሪሱ እዩ
1: ሓደ ግዜ ሓደ ግዜ ኣነ ዝከር ተደላ ኣባ ኣብዚያ ኣብ ሜዳ መሳርፊ ይነበረን ኣይነበረን እቲ ነገር ወርሒ ሽዱሽተ ነይሩ መሳርፍ ኣይነበረን ሕጂ እንታይ ገይረ ንወስተካ ንክድ ዝኸውን ይኸውን ገንዘብ ነይረ ምሳ ገንዘብ ሒዝና ላ ገንዘብ ሒዝና ምሳ ብገንዘብ እዋን ኣብዚ ዓዶም ዶም ናትና መፅና ረሃ ዶም ናትና መፅና ዶም ናትና መፅና እቲ ገንዘብ ምሳና ሒዝና ናይ መሳርፍ ስረድጋ ሕጂ እታ ነገር ምእታው ኣቲና ዓጊግ ትበሃላለ ተከ ናይ ሱዳን ኣብ ኣቲና ሕጂ ኣብ ኣቲና እዙ ይኮን መርከብ ናይ ውጊእ ናይ ሱዳን መፅኡ ሕጂ እንታይ ጌርና እቲ ውጊእ ናይ ሱዳን ኣትዩ ሕጂ ማዕዘብ ሓንቲ እዩ እቲ ናይ ምእታው ናይ መውፃእ ናይ ምእታው ሓደ እዩ ላ ኣይራይ ርኢናዉ እጂ እንታይ ጌርና ሃንከር ናትና ብለይቲ ሃንከር ኣውፂናዉ እንደገና ንዓ ኣውፂና ሰቑኢና ኣበገስና እቲ ሞቶር ናይ ምስሙ ነይሩና ናይ ሰጡ ተዓፅወሉ ብኣ ጌርና ኣዋል ጋዒዝና ካብታ ቦታ ብሓደ ደሴት ፀጋ ኣብ ውሽጢ ከላስ ሕጂ ብፆት ነይሮም ከም ኒኤው መልእክቲ ጌርናሎም ብኣ ገይሮም ብካሊእ መንገዲ መፅኦምና ገንዘቦም ወሲዶም ከይዶም ንሕና ሕጂ ኣብኣ ኮፍና
2: ኣነ ሓንቲ ኣብነት ናይ ቅድሚ ወርሒ ሓደ ኣብዚኣ 10 ጀራፋ ዓበይቲ ንሶማል ኣስግረሉ ኮይኑ ኢሉ ሓደ ባሕሪ ትፈልጦ ዝሃል እዮ ሓደ ነጋዳ ኤርትራዊ ባሕሪ ፈልጦ ኢሉኒ ባሕሪ ትፈልጦ እንተኾንካ ወርሒ 7 ንሶማል ሙሽ ጀራፋ በዓል ራስ ሓፉን ዋላ ዓበይቲ መራከቢ ጠራጥራያል እዮ ኣይንቀሳቀሳንእዮ ውሱናት ተባራሕ ኣለዎ ውሱናት ንፋስ ኣለዎ ሕጂ ባና ብዘ ተነፍስ ንሕና ኣዘብ ንብሎ ብዘ ዝመፅእ ሽማል ንብሎ ንዓነ ዘይሃርም ንፋስ ንጀቡቲን ንሶማል ዝተንክፍ ንፋስ ኣለዎ ሰብ ዮም ዝብሎ ንሶም እቲ ንፋስ ከምዚ ናይ ወረቐት ከባብሎ ተወስዶ ሰቢ ከመይ ወስድ ካብ ላዓሊ ጀልበቲ ንፋስ ኣብተን 3 ወርሒ 3 ወርሒ ፈረጋ ክሳብ 4 ወርሒ ዝኸውን ግዜ ኣብቲ ከባቢ ጀላቢ ኩሉ ካብ ባሕሪ ደጊ ተወፅ እምበር ኣይትሰርሕን እያ ሕጂ ኣብዚ ኩሉ ዝግበር ምንቀስቃሳትን መዓስ ከም ተኸይድን ኣይ ናይ ንፋስ ከም ዘሎ ሲ እቶም ዓበይቲ ናይ ሓይሊ ባሕሪ ንብሎም በዓል በስኮ በዓል ኣሚፋርሕን ገለመለ ምስሊ ተመክሮኦም እቲ ከባቢ ብቡም ይኹን ብጀልባ ይኹን ዝኸዱ ስለዘነበሩ ካብቶም ንፈልጥ ዝብሉ ሰባት ንላዕሊ ኣብ ሓንጎሎ ሒዙ ሰዓት ክንደይ ከም ዝሃርምቲ ንፋስ ከይተርፈ ዝፈልጡ ሰባት እዮም
3: እዞም ዓበይቲ ገዳይን ባሕርኛታት ህዝባዊ ግንባር ንልዕሊ 20 ዓመታት ኣብ ባሕሪ ኣብ ዝተጓዓዘሉ ግዜ ነፍሲ ወከፎም ናይ ነፍሲ ወከፍ መዓልቲ ናይ ባሕሪ ጉዕዝዖም ፍሉይ ተዘክሮን ጠውላሕታን ኣለዎም ሓንቲ ንእሽቶ ጃልባ ሒዝካ ዝዓበየ ሓላፍነት ተሰኪምካ ንማኤት ኪሎ ሜትራት ኣብ ባሕሪ ኣብ ከምቲ ኣቐዲሙ ክትካ ትጸንሐ ብዘይካ ዝገላበጥ ማዕበልን ዝሸብብ

0: ንፋስን ካልእ ተወዝት ትብል መርከብ ትኾን ጃልባ ዘይትርእየሉ ሞታ ኣብ ልዕሊኻ እናንጸላለወ ረዳእ ዘይትረኽበሉ ላዕሊ ጠሚትካ ሰማይ ታሕቲ ጠሚትካ ዝህንደድ ንፋስን ማዕበልን ጥራይ ትርእየሉ ኩነታት ኣባላት ባሕርያ ሰጊሮሞ ገዲም ባሕረኛ ዓብዱሳልሕ ዓብድልቃድር ካብቲ ብዙሕ ተመክሮ ሓንቲ ኣብነት ኣዕሊሉና
1: ኣብ ባሕሪ ምስራሕ ቀሊል ድዩ
2: ዘፈልጦ ቀሊል ይብሎ ላኪን ዝፈልጦ ሲ ንስኻ ዓመት ምሉእ ፅቡቕ ትበልዕ ሰቲ ሓንቲ መዓልቲ ና ባሕሪ ዓመት ላ ዝተከረካ እቲ ናተ ሽግር ምስርዕኻ እቲ ንፋስ ዘጋርፈካ ብል እቲ ሽግር ኣነ ባሕሪ ከምዝክበፀል ከሎ ኣይዋ ሃላ ከባል እታ ማርካ ደረሰላም ካብ ሶማልያ ክንፅእ ከልና ኣቑሑት ምሳላ ነይሮም ሰብ ቁልዑት ሰኸርካ ንታ ናደርካ ምሽዓር ማካን ሽባ ጀረካን ፅዕና መፅና ከብልያው ኣብዚ ግዜ እዚ ግዛሩር እዩ ሕጊ እታ ኒኦ በርቲ ሱዳን ሕማቕ እዩ ናቲ ማዕበል በ ሓሉ መፀካ እቲ ማዕበል ካ ክንገበ እዩ ሕጊ ሳ ስዒና ከ ኣፅዋር ኩሉ ኩሉ ኣፅዋር እዩ ኩሉ ናጋላሽናት ናብ ብሬናት እዚ እዩ ሕጊ ዘመርከብ ፅቡቕቲ እያ ሓፍ ትብልካ ነፍሰ ትልዕል እያ ምስ ተበገስና ማዕበል ዓባብዘ ሪሕ ብዘ ንፋት ከምዚ ሽፍ ዓብ የለን ሽፍ ሞጃሃዲ ፊ ሪሕ እዛ ማዕበል ዘልኒ ዓብድልኒ ንፋስ ኣለዋ ኣሕሰን ንምለስ ወላ ንክ ያ ክበስኒ ክፍል ፈቅር ዓላላ ተበጊስና ምንለ ዝኸድና ወጋሕታ ምስ ቀረብና እዛ ሕሩር መፅእና ሕሩር ወብል ጀልባ ሓፍ ከፍ ሓፍ ክንኸት ከም ኣይኸልናን ሕጊ እቲ መቶረ ኣሪሕ ሒዙ ጥስ ኢሉ ጠፊ ከፍ ጠላዕ ተርማን ጠላዕላ ኢለዮ ተርማ ላ ጠሊ ኢለዮ በስ ንስብ ካብያ ለዮ ኣሲርካያ ከምዚ ብዙፍሽ ኣሲርና ንዘክትሓዙ ካብያ ላለ ሃ ጠሊዕ ለዮ ወልጨይቲ ከምዚ ኣፅኦማ ክልተ ትሲራ እዚ ወዲ መንግስቲ ክረ ወዲ መንግስቲ ምሳለ ነይሩ ጥቑ ሓሊፋ ሰርኩም ነርኩም ስዓምላ ሰርኩም ነርኩም ኣቤት ስመልካ ብለ እዮም ስዓብኹም ሃባ እዚ መስ ስራዕ ሻስሪ ካብያ ገርና ከብ ኢለ ሕጊ ሳልናዮ እቲ ሞቶሪስታ ኣባቡ ኣባቡ ይበልዓል ምሳሊ ነ ሞቶሪስታ ንስኻ ኣርያ ውፅ ሓነበስ ኣየበይ ንምለስ ኣሎና ንስዑሪ እያ ብዚ ማዕበል ከምቶሪ ሰዳካ ከመቶ ፉፍ ደፋ ከሎ ከም ክንቶ ጨበሶ ዝተርሰስኻ
1: ተከታተልፅዕንኩም ነርኩም ሽዑ ኣቑሑት ፅዕንኩም ነርኩም ዶ
2: ተፅዕና ኣፅዋር ኩሉ
1: መንታኹም ዘይጓሓፍኩም ትፅዋር
2: ባህሪ ኖ ኢልነ ንሳዕ ንርኢ ክሳብ መጣረሽታ ክሳብ መጣረሽታ ኢና ሰንዱቕ ሓንቲ ከንድርሚ ክሳብ መጣረሽታ ክንርኢና ክጠለቕ ምስ ደልየ ስዑ ክንርኢ ኢልናዮ ንሕና ከዓ ብቲ ዝተርሶ ምስሊ ማዕበል
1: ኣብቲ ኣፅዋር ዳዓቢ ካብቲ ሂወትኩም ሂወትኩም ዘይተድሕዙ
2: እንተኾ ሸጣ ሃሎ ላዙም ሸጣራ እቲ ስኳን ዝሕዝ ንሕርሻነር ኮይኑ ምስተ ማዕበል ይከታተል ሓንቲ ትኸውንን እያ ምስቲ ማዕበል ከብልትኸይድ ምስኣ ትኸይድ መፅ ከለ ምስኣ ትኸይድምስኣ ትምለስ
1: ተስፋ ቆሪፅካ ትፈልጥ እንታይ ግድሽ ከምዝኸርተ ዝብል ኢልካ ተስፋ
2: ቆሪፅተስፋ ቆሪ መቕራት የለን ኣፊል ለበስ
1: ስለምንታይ
2: ስ የለን ካልእ ስንኻ ክርስካ ትኸይድ
1: ስለምንታይ ስንኻ ትነክስ
2: ኣፅዋር ክድርብያ ኸ ስለምንታይ ኣፅዋር ክድርብ ኣይድርብኒ ክሳዕታ ሞት በፅሕ ሽዑ መዓ ሰላማ ብሓሳ ዝጥላቐል ሓነበሳ ሕጂ መቶርያ ተርሲእዎ ኣርኦም ፅ ተርሲያ መቶር ሃ ነርጃዕ ለ ኣባድር ፍእንተ ርጃዕ ብለና ኣባድር ኣበይ ትምለስ ብዕመለ ዘኸ ፈን ደርጃ በስ ኣምሽ ባሳ እንተው ኢሉና እ ኩሎም በዓል እዚ በዓል ዝሰብሮም ወዲ መንግስቲ እ ጅማዓት ኩሉ ምሳ ነይሮም ብስሓት ነ ብዘ ፍተራሪካ ምሳ ነይሮም ከማን ካልእ ሰንቢዶም ኩሎም መን ተሪፍና ኣሕመድ ኣባድ ዓብደላ

0: ከውሒ ዝረ ገዛ ኣሰር የብሉ ማይ ሰተየ ጨናው
1: ንዕኡ ዘምሰልስል መገዲ ዝሓልፍ ማያስቲኒ ወይ መሲኒ ድሩነ ዝብል ካብ ኢና ዘምክትስእል
0: ሓድሽ ኣሰር 13 ዓመት ዝገበረ ጥፋእቶ ወላ ሓሊፍ እንተነበረ ከመቢሉ ዝኮኑ
1: እቲ ርኢናዮ ዝተባህለ ድኣመ ኮነ
0: ማለት ጥ ጋሻ እዩ
1: እሞነቶም ዓድኸ ሃይለ ዝበሃል ወዲ ባሻ ገብረ ናዊ ቀይሕ ቅዱስ ምክኤል ዝመስል ፍሩይ ዓይኒ ኣብ ክልተ ዓይን ትግርና ዘለዉ ኣሓልናክደርካዮ
0: ካን መልክዕ ሃወይ ባ ክጠፍኣን ኢልክዮም
1: ኣይጠፍኣካ ቁሩብ ዶኾም ካብ ቁመት ይውስድ ዘብለካ እምበር ዘይሓደ ኹም ትመስሉ ነቲ ማል ዘጥፋእ ከገለ ረኣኻ ይበልካዮ
0: ኣደ ድጋም ዘረባን ድጋም ዓውድን ውሑድ እዩታቱ
1: ከምቲ ድጋም ዓውዲ ቁሩብ ጉርድኸ
0: ዋላ ደኺመ መፅ
1: ፈለማ ዝጠፍኣሉስ እምበር ወየ ክሳብ ዝደክም ሕጂ ግና ገሊ ከም ዝሰምዑ ዝንለዎ ዓራት ከም ትኸይድ እግሪ ኣለዎ እኒኦ ኮይኑ
0: ተኣምኖልዮኽካ እንታይ ደሪፍሊ ይበሃል ውላድ ጠፊ ብውላድ ክጠፊ ካብ ድላዓ እንታይ
1: ንዝጠፍአ ሰብ ከመይ ኢለሓደና ድዮ ከም ዝተወለትኩም እባ ንበይንኩም ትደኽምለኩም ኣየ
2: ኣቦኹም ኣበቕሎም ሓወቦታት ተክልቲኦም ዓሚ ተስፋ መስቀል ሓወኹ እኳ ኣብታ ጥዕና ዘይብሉ ዓንዛን ኢሉ ባህሊ ብዓድ ፈኻ ክሳብ ሕጂ ይደክም ኣሎ ዓድና ክንብሸሕትኹ ፃማ ድኣ ተሳኢንዎ እምበር ብዙሓትሓ ሓደ ብሮፊሮማና ድዮም እዮም
1: ኩሎም ይደኽምሎም ሞት ደ ሰባት ዮ ኸስኩማ ስበሃል ክሳብታ ሞት ወይ ህየት ሓደ እዩ ትርከብ ዝተወልደ ድኣ ክደክም እምበር
0: ትርሓስ ካብ ሰብ ዝተረፈ የለ 13 ዓመትና ሃይለ ዝመስል ርኢና ናብ ዝተባህለ ቦታ ዓንዘር ኢልና ንስኽና ድን ዝሞቶም ራኽፈኑ እናገበርኩንኦ እምበር ሓወያ ምድሪ ዓለም የለ
1: ኩሉ ኸደ ገገዲፍና ኣነ እህህን ተረፍና ኣበላሓዘንተ ኢሉ እቲ ፈለማ ዝጠፍኣሉ ብዙሓት ተናዲዎ ወፊሮም እዮ ዳሕራይ ግን ግዜ ምስ ነውሐ ጠፊ ኢሎ ረሲዖም ንሕና ኸ ከምቲ ሰብ ንረሳዓዮ ድኻ ትብል ዘለኻ ይህሉ ባ ይኸውን ወደይ ኣብደለ ክሳብ ንቐልፍ ከዓ
0: ኣትደ ዘረባ ረኸሚል ክድብ እንተን ዝህሉ እንታይ ሒል ዝወት እዩ ካብ ናይ ሓይሊ ሓወይና ትካር ጥንቁንኮ ኸፊ ኢና
1: ዓቅሃወሕ እሱ ኮይኑ ዓቕመ እዩ ኣቦኸመይቶም ዶ እንታይ ጌርና ኢና ብኺና ዓንገረን ኢልና ዓሱር ተስካር ጌርና ረሲዕና እዮም ከዓ ንሃይለ ወደይከ ብምንታይ ንክወፆ
2: ዕጨ ናተይ ናተይ ባ ንሱ ምስንበርትኹም ብኸይራይ ዕዝር ኢሎም ኮይኑ
1: ኣቲ ብዘረባ ተቐቢልና እዩ ኣየስከ ንዕና ምስ ቀዶም ተወስከ ንዕና
0: ናይ ሓረ
3: ነጋሽ ሓዳር ዓዲ ሃገር እናቕናዕኻ ሲ ነዛ ጓልካ ምዃን ስኢንካ እንታ
4: በዓል ንሳኩም ሞበይ ተጋብሩ
3: ኣነዳ እዛ ጓልካ ሓስማ ኣሎ ካብ መባል ዳዓዲ ምዕልልካ
4: ብቐዳማይ ንግርማ ፅን ንጓሌ ሓዳር ኣውፃያ ኣምስ በልክዎ ውሓስ ምስ ዓገልኩ ዋ ንዓባ ተለምን ናይ ሓዊ ሓዲ ዘ እጢልካ ታሪፍካ ኒ
3: እሞ ውሓስ ክደት ክሳዕ ንብረካ ካክትበተን ኢልካ
4: እንታይ ኢኻ ትሎ
0: ኣታዶምናዶ
3: እንቋዳ ሓመፃኹ
4: ግርማፅዮ ክሳብ መዓስያ ሓዳርካ ከይገበርካ ክትነብእ
0: ክሳብ መዋልቆ ሓይል ሓወይ ንፍር
4: ንሱ ደኣ ንብሱ ጠፍ እምበር ሓዳርካ ይትግበር ዘይሉ እኳ እዩ 13 ዓመት ከተማኻኒ ኣተ ፃዕዳ ዘረባ ሓሚቐ ዘይትብእ
0: ኣብ ኪና ዘይዋዓለ በልሕ ንዓይ ዝኣብሉ በይነይ ተናዋጊ ሓስ
4: አንታ ንስሐቱ ምዋጣሚ ሆንበር እንተ ዝውልዳ ዕንቁድ ይዝስወ
0: እንታይ ዘይገበር ነው
4: እዋ ኣብያት ጌርኩም ትቃበፁ
3: ኣታ ግርማጤ ክሳዕ ክንዲዚ መዓት ምስሰወረ መሰለ ኣነ ግን እንታይ መልኩ ማዓንዳኸ እስር ብልካሲ ኣብያት ጌርካ መቀባጫ ምኳ ዝመሓሸ ምሰ
0: ኣደ ንጋባመዋፅ ሓቀያ
4: እሞ ለንድም ጓለይ ገረድ ሓማታን ሰይቲ ሓሙታን ኮይና ክትበሊ
0: ንዓከይተሓሊለ ዩ ሓወይ ኣብስ ኣደይ ሰይቲ ሓወይ ምስወዳን ክሰጉ
4: ስጉጎ ይወፀኒ ሰብኣ ይኩን ሓዳር ግበር ይብለካ ኣለኹ ድሓር ከዓ ስማዐስ ልብሲ እክለማይ ቆይደ እያ ተጥሪ ንብረተበል ተዕር ብዒድካ ዝፍፅ ማዕፀ ግባ ኮይኑ ንዓይተ ትዛር ደሪኻ ንበረ
0: ንስስወ ኣየርከኩልን ሓቁኹ
4: ኣደይ ሰይቲ ሓወይ ክትብላበይ ከተርክበሉ ዋና እንተ ዘይተዛረበ ከፊኡዋ ከም ዘሎ ሙሉ ዓዲ ይፈልጦ ኣሎ
0: ግርማ ኣለኹ ጭንቅናስ ዓዲ ሙሉእ ፈልጦ
4: እሞ ጓል ኣይተለከመት ግዲ
0: ሓቁኹም
4: እሞ ካብ መዓስያ ክፅመ
0: ኣምላኽ ዕረቐና ግዲ
4: ኣምላኽ ጎጃ ከፍኣልካ ኣታ እዛ ቁልልዓ ግደፊ ዓቕሊ ግበሪ ንሱ ዝተሰኮመይ ዓዲ እናበልና ገፅና እናርአይ ተሸቁሪራ ክሳብ ሕጂ ተቓቂረ ፅኒ

0: ንስሓ ግን ኣይመሰለካ። ንስሓ ከይትፅላእ ኣዴኻ ሰይትኻኸ ምስ ወዳ ሰበይትኻ ምስተካ ኣብ ሓደ ገዛ ተናብረን ኣለኻ። ንሕና ከዓ ኣቦታታ ሓኒቆማ ንበሃል ኣለና።
1: ፅቡቕ ኣሎ ሳላኹ እምበር ሓማትን ዘይጠወልን መዓስ ብሓደ ንብራ
0: አንታ ናይ ሓማታይ ንሓሰመን ንመን ክትባ ናይታ ሰይቲ ሓወይ ትብላ ዘለኻ ምስ ወዳ ተሰኪማ ተዘላ ዘራዕኸ
2: ስማ እሞ ግርማፂ
1: የ
2: እትንሃ ሰይቲ ዓቡኻ ጥንቀውቱ ከይትመስለካ ባህልቢ ወይ ዓርኪ ርእሱ ኮይኑ ሽሙ ኣዲ ሃውነ ንሕል ስለ ተኣመሉ ንስኻ ምስገሻ የለ ኮይኑዎ ተኸቲቱ ሓባሩን ዋኒኑን ገዲፉ ኣብ ገዛ ኹን ይመዓል ምስራሓስ ከምታ እዋ ሕፁረት ጨፈራ ያ ዘበይቱ እነዚ ፈሪጣ ሓቃ ኣፋትሑኑ እወይ ይቋጠሩ ሽማግላ ዓጥቆም ተመልሾም ኣብታድሮ ጠሪሾም ከም ሰባይ ሰበይትና ይፋለጡ ለምለም ሰበይትኻ እንተኮነት ውን ነዚ ዝተሰኪና ትሕ ስማ ንሕና ኣብ ምሂና ኢና ድ ገዛ ዋሻ ገብረ መዋሻ ዋሻ ኮይኑ ሰምዕ ዘለኻ
1: እዎ ሰማዕኩም ኣለኹ
2: እዎ ምሆ እንታይ ባህል እዩ
0: ሚያዘይብሉ ሓቂ እንታይ ክዓብስ እዩ ኣታ ዓዲ ከምዝፀበበኩም እ ሰለስተ ሓዳር ኣብ ሓደ ገዛ ንስኻትኩም ሓዳርኩም ከይወፃኹም ዝወለትኩም መንቆኑዑ ንሓዳርን ንመርዓን ኣኽሎ እንታይ ሞ መውዒትካይ ንስንምዒትካይ ንልቢ ኮይንካ ኒ
1: ካብ ኩሉ ንነውስ ጨነቆ ብቅድሚት ብራን ሓነቆ ብድሕሪት ዕርፊ ጠበቆ ሓረሳይ ካትሉ ንጠበቆ ኮይኒ ኣቦይነጋሽ
0: ኣነ ጠውዮካ ኣነ ሕሲለካ
2: ስበል
0: ኣ እንታይ ገርብያ ክትዛረብ ዘለኻ ክንዲዘኮለስኩስ ኢደይተነኸሱ ኮይኑ መሳይ
3: ሓቅኻ
0: ንስኻ ሓወይ ከናድየ እናበልካ ፍቐዱ ክትዘውር ፀጊሙ ወይ ዘለና ሓረስታይካ ተቐይረ መመሰሊ ጌርካኒ
1: ብኩሉ ተቓቂናየ ትምልኣፍ እንዳኣሉ
0: እማ ኣነ የቓቕር ድ
1: ኣነስ ሽግር በዚሕኒ ጠቢቡኒ ምኻርሲ ነንገድ ይብሉኖ
0: ንሱ የጠንዘ ኣነ የቓቕር ድ
1: ስለዚ ኣሪና ክንግደፉኒ
2: ነጋሽ ስበል ስለዝገሄር ፀቢብኒ እናለ ሓድካ ዝበልናየ ዶ ውሕድ ኢልካ ኣኽሎ
0: ሒና ሓዳርካ ግበርሲ
1: ብሂኹ ኣነ ኻ ባሃይ ደፊኒ እምበር ኩሉ ትብርዎ ፅቡቕ ኣሎ
0: ኣነባ ምሕር ለሚነ ከምዚ ምስ ረኸበኒ ደኣ እኪትካ ዘይርአ ስኒትካ እየ ኣምር ዝበለ ትግረታ ይበርዎ ሕጂ ድማ ንፋዕ ስርዕ ዕጠቕ መስሓ ዓዲ ኸይንኸውን እንተዘየሎ
1: ተዘየሎ
0: ወታ
1: መናዋባተዘረባ
0: ሕጂ ደሞ ፈሪሕና ከብ ደይ ክምለስ ኮይነ ዓዲ ኮይነ ዝተሰኮምኩኻ ይኣኪል
1: ኣነ ካጠይቁ ኮይነ ሰሊቆይ
0: ዋ ሕማቅ ሕማም ካሞት ናይሓሊ ሰቆር ዋሓስካ ዓጊት የለ
1: ሕጂ ሕጂ መዚያ
2: ምስላታ ስከታ ንሓታ ስ

0: ክብ ዘለዎ ኮይኑ ኣይወባሕፈኩም በልዘረባ ክዳእ ሓየ
1: ስዋ ፀጊቦም እዮም ጨፈረ ጀሚሮ
0: በል ድዮ ኣራ
1: ነፀልኦም ተዓጥቦም በትረን ሒዞም ጨፊሮም እሞ እንታይ ወሊድዎ ዶ ኣብ ድሕርቲ ኩሉ ፀወታ ኸም ዝበለ እንቲ ኩሉ ዕርፍ ክፃወቱ ከለዉ ሓዊያይ ግርማፅን ኣቦይ ነዳሽ ኣቦይ በረምራስ ኣቦይ ስቓር ኣብ ገበላ ኮይኖም ዝጓስቲ ነይሩ ዓርከይ ባህሊ ብክጭፍሩ ከለዉ ተበላለት ዘይሓርስዎ ዝበልዑ በጣ ትፍንዮማ ገዛ መርዓት እንተለለካ ደርአ መርዓት እንተለለካ ዓርክረአ እናተባህለ መርዓት ጭራ ዝበርከታ ጓለትን ክየ ጓ ትበልደ ዓርክር ዝባህልብ መንደርሻ ኮይነ መትዋላ ገዛ ኢሎም ኣማሪ
0: ወይ
1: ሰሚዕ ክዮም ሃይሎም ባህልብንከ ኩላቶም ወለ የ ግርማፅ ሰሚዖም ምን እሞ ሰሚዖም ሲ ስቕ ኢሎም ወይ ሸራ ፀወታ እንዳኣምትን ኣለ መን መልቡ ጌይረካል ይብሎ
0: እንታይ ፀወታ ዳ ኣይዘንዲ ትበንጥቕ ዘሎ ክፉ ዘሎ
1: ባህልቢ ምስ ባህልቢ ንሶም ኣብ ወደይ ምዕራፍ ኣብዩስ ኣሃይ ንዓርከ ርሱ ኮይኑ ኢሎ ሰላም ናይ ዝ
2: ዶ ኣነስ ብዛዓዝያ ዝፈለጥ ኮይብደይና ደ
1: ሃይለ ወደይ ቂምን ቅንዕን ማኣስፈቱ እዝን ክንዲዝን ኣባሃሊሉ ካብ ምስሓወ ዝበኣስ እስ ኢሉ ዳኣሉ ጠፍ ዝኸውን
3: ከመይዒት
1: ወይ ዓርከይ ባሕሊ ክመፅ እዮ
2: ባህል ቤ ዕምርካ ነውሕ እዩ ዘረባና ኳዘ ወዳእና
3: ጠፊሩ
1: ኣይጠፋኹም
2: ዝጠፈስ ዓርክ ካሃይለ ናይ ቀደም ዘኪርና ኣነንተሓስን ክንዕልል ከለና ዘኪርና
3: ንምንታይ ዳ ተዘኪረ
2: ኣብቲ ሕፅኖት ዓርክ ካሃይለ ጨፈካዮ ዘኪራ ትሓያስ
3: እሞ ትረሓስ ጨፊሮ ድዮ
2: ደምትናትካ ድኣ ከመየቢላ ክትሎ
3: ሕጊ ድኣ ድቋስ ዋገን ትዒምና ኣበይ ዝተፃወትናዮ ኣብቲ ትርሓሰ ሎ ባዕለይ ደ ወልኪባሎባሎ እንታይ ግደይ ዝፀቃል እንተሎ ፍጋእን ገዛ ይዕንታ ክፍሎ ደርግስና ወርቂ ዝኾነሎ ጨውር ርእሳ ወየ ምግቢ ዝዓሰሎ ከም መሸላ ብወንጭፍ ትሕሎ
2: ኣየወ ኣቦኻ ባሻይን ኣቦኻ ተወልደ ጓል ተወሊደ ወድን ተወሊደ ተባሂሎ ኪዳ ሽዑ ትርሓስ ምስ ተወልደ ከም መሸላ ብወንጭፍ ሓሊና እያ
3: መዛዝር ኳስ ባሂላትክ እሞ እንታይ ዳ ኮንክ እንዳ ዓልልልልል ትብላ
2: ሕጂ ስታይ ዶማይ ሓሊፍ ኮይ እለል ይግበረልና በር
1: እዞም ባሕሊ ብድስ ብዘይካብ ሰብ ክፅብሪ ምናወኩም ናይ ተናደይካ ገደድ በር ክበኸያ ከምዘይነበራ ሰባት ፊናስ ዕልል
2: ኣምላኽ ተመነዩ ዝተመነኹም ክበኩም እዮ እዩ ዝበል
1: ምምናይ ጥራይ ድ ሰብ እንዲ ዓንዘር ኢሉ ፈላድ እዮ
3: እሞ ይሓይሽካ ብዕልል
2: መናራ ሂብዎ
3: ብልቢ ክንስክ ዕልል በላ
2: ዝጨነቆ ውይስ ይብል እንዲ እልል ትዳጥዑፍ
1: ኣብትን ባህል
2: ሎሚ ዳ ተክሊ ወደይ ኮ ቀቢፅ ወደይ ደሕናቲ ትርሓሶ እልል በል እዛ ጓለይ እልል በል
3: ከይደበላ ዕልፍ እናቦልክ
2: ኣይ

0: ከናበ ይኸይ
1: ሓደ ፈላሲ ጋሻዮ ማፍቲ ቤተክርስትያን ሪኣሞ ታቶም ከይዳ
0: ፅባሕታ እና ፈላጣ ኢና ጠንቋላ ይትኸል
2: ፀቢዋ ከምዎ ደይ በላ ከይደ ደየንማየ ከረማዓረ
0: ምረብ ብላሽ ጌሽና ዘይሰለጠናስ ኣብ ምድርነት ወረ ክርከብ
1: ካብ ሱቕ ከንታይ ይርከብ
0: ካብ ፍረ ዘየሞወረ ስቕ ይሓይሽ
1: ወይለ መፅያ ኣኳ

0: ረኺብክ ዮም ዶ
1: እወ ኣብ ደብሪ ዘለዎ ብዙሓት መናንያን ይርከቡ እዮም ኢሎሞ
0: ነዚ መቃብር ወዲ ሰብ ፀሊኦም ተባዝበሉ ሰፈሮም እዩ ግርማፀ ወዲ
1: እንታይ ተመሰለልናስ
0: ንዓንዶ ዞም ፈላስና ዝኸዶ ደብሩ
2: ካብ ንዓዲስ መውፃእት ብጌርት እዮም
1: ኣብቲኣ ወደቐ ዘይብሉ ኣውያ ዝበሉ ስዳ ክጠምቆ
2: ኣብይኸን ንበር ኣውያ ግን ካልኣይ ቀብሪ ንግበር ይብ
1: ተሒዝና
2: ንፀሉ ንተስካር እንታይ ከስ
1: እስከ መንፋዓትካ ምስኮነ ንሪዮ
2: ግማፀን ወድኸ ሕማቅ
1: ምስኮነ ንሪዮ ቅድም መጣፍ ፍለ
2: 13 ዓመት ዳይ ዘይብል ካብ ጥፋ ሞት ኣይኮነ በልስ ደርሕጅ ዝጓሸ የብለ ናብ ኸደ የ ዲስቲ ምዘረባ ካብኣ ከይተ
1: መቕበፅ እንታይ ይርሽ
2: ኣብ ምድሪ ዓለም የለ
1: ግደፍ ግደፍ ወለ ኣምላኽ ይከኣሎ እዩ እንተለኸ
2: ካብቶም ተዘዊሩ ኣብ ምንታይ እዩ
1: እማ ማይቲ ስርየሲ ንኸምሩ ከጥፍእ ገለ ኣራዊት በሊዕዎም ሓደም ቆላይ ሒጥዎም ኸውን ወለ ኣቲ ኣራዊት እንተበልዕዎ ኣፃብዑ ትገድፍዮ ኣብ ቀላይ እንተዝኣትካ ፀንበለል ኢሉ እንተረአየ
3: እሞ ርኢና ዝብል ሰብ ከዓ ንተረክበንትናደ
1: ርኢና ዝብል ስኢና ኢልና ሞ ከመይ ቢልና ኢና ሞትና ነውን
3: የሕዋት ኣኪብና ንዓደቦ ነጌርና ጠፊኡ ይበሃል
1: ዓደቦ ንኣታይ ባይቶ ድለ ከም ጠፍአ ፈልጡ እዮ
4: መይቱ ኣውያ ክግበር ንብሎ
1: ዘረባሓ ምኳኑ ዳሽ እንዳኣሉ ሞይቱ ኢልካ ኣብኢኻ ሓደ ኣልካ ግበር ብምኻ ከምዝዋዓሉ ሸዕፍ
2: ኣነያኩም ዶ ኣብታይ ግራ ከተ ትብልሎ ሓደ ኣብተባ
1: እንኳ ኣኮ ዓይነይ ዕወር ክክል ዶ
3: ኣንትናደ ንኩሉ ና እንደ ጨሚቕና ዘሎ እዛ ሓምኳ ትብል መረረሰይ ትገድፋ እያ
1: ያኽለክ ለምለምጓል ያኽለኪ ትነባሉ ንዓኺ ሚያኸየ ትፋልክ እንተ ናይ ኣቦክ ማዓቶ
3: እንታይ ገይሮ
1: ኣበይ መልክዮ ናይ ሃይለኸ ይኣኽለኒ ሓዳትካ ዶ ትፈቱ ሓወካ ዝብል መቃቕራምፂዮ ንግርማ ፀ ከፍትዎ
3: ኣለው እቶም
1: ኣ ዋ ናዲ ዘይከበደስ መፃዕር ከበሉ ግርማ ፀን ዘይግቡር ክገብር ሓወይ ሞይቱ ይልኸውን ይበፅሉ
5: ኣንዲ መዓል
4: ዳናወሻገለ
1: ኣታ ሰበይ ዝበፅሖዶ ትሕኒሽ ኣታ ኢለ ወዳይ መይቱ ዶ
4: ንግበ እንታይ ዘረብዮ ክትዛ ደስማለ
1: ዕግስትስ ኣመና በዚ ተወደዩ ኣመና
3: እንታይ ምፅና
4: እንታይ ማ ዝበለ
1: ኣቁፅና ኣባ እንታይ ንኺብዎ እዩ ሞይቱ
5: ርግበ ሓገስ ኣነ በዛ ነብሰ ሞይቱ ይሰምዖ እታ ተጋጊ ወይ
1: ወረ ሃይለ ርኪብኩ በየ ተራእዩ መንዳርእዎ ኣብተ
4: ምግበ ንሕና ክፍወለ ዝማዕ
1: እኳት
4: ሓዱሽና ኢና መፅ
1: ወይ ወረ ሃይለ ርኪብኩ እሞ በየኒ ተራእዩ መን ይምፅዎ ትድሃል
5: ሃይለ ዝተረክበለስ ኢልና ናእና መፂና
1: እሞበኒ ለየተራእዩ እ ኣቶ ሞመት ኢልኣ
5: እዚ ግን የስማዓና እንታይ መብሉ ደቀ ዩ ኣንቲ ዕልልከ ሰሚዕና ዶ

0: ንሳ በጀ ፈረስ አጣ ዘገልገለት ወጽ ዘገልገለት ማማ ብትቀመጥ ሰይት ሐውሃ አቡለ ዘለ ወልሐጅስ ሰይት እሳስነ ተባያ ከብር
1: ወይ አነነ
2: ሁማ ያድ
0: አጣ ንሰይት ሐውሃ ናለባት ከዳ ወለይ ለሊያ ቢላ እንዴ ዘክርዝ ነበረ
2: ይዘው ከበይ ሆሎ
0: እሙን ትልሐት ጓል ተወልዶ ንባሉ ቢማኽደልና ገዛና ይመጽ ወደሎ ገዛና ሀቱ ስለዚህ ደግሞ ውስጥና ሁዋ
2: ንድራህ አይና አማን ባህሪ ቦታ አይቶና ንባሉ አዚ ባህሪ ቦታ ንጽሆ ነው ጸድሮ ወንበ አና ከባህሪ አሞ ይወይ ዶ ግርባው ገና ያስ ግርምቢ ንስራ ሁተበ ናና ብለሃል ዳይ ባህሪ ደስ
0: ዘይት ወላ
2: ናይ አወ ሀዲ ገለ ዳምሽ
0: ዳ
2: ኢስማ አነ ስማ كله حتى دمكم نوباتنا كذا ما عاد يا ابو الحاجه اجت بتا نسبن كذا مروا الله مننا حق زمان
0: ابو
2: بس وقف اما هنا هات فضل حتى فكايده كان اما اهو انت لو كهوني حتى ترى عمي بس يا ابو كان

0: ኢድ ንዓለም ግን ኣይበላ
1: እሰብ ካብኡ ኣብ ሓደ ኢዶም ንእተዉ ግን ዓስዓስ ብላሎ ሞ ኢላት ምትርሓስ
2: ዓሙስ ሓዳር ካፍለ እንዳለየ ሕስረቡ
3: ይሄ ታዶም ግን ኣሮ ቀጨውጨው ገዛና እንድዩ ሕዝና ዚኢሉ
0: ኣበይ ዲኻ ወኢልካ
3: እቲ ገዛ ናብ ዓለም ከምኡ እዩ ዝወል
0: ብዙሕ ዓቕሚ ተዝብ
3: ርግበ ወላ
0: ትረሓስ ዋለ ማኣሚና እንተተከዛ ይትሓዘ
1: ወግርማ ጤን ሕወ ንዓኣ ተንምባት ፀገም ግና ኣነንገርበኩ ካጆኻ
3: እወ ባህልቢ ምስ ሓይሊ ሓወ ዝነበርኩም ዕክነት ኣይጠለምካን
0: ባህልቦ ረያ ከም ባህልቡ ሞ መን ይትልዎ ነዛ ክለሓሲቡ
4: ኣታ ግርማት ንክድማ ተቆጠራ ታይዳ ሕ
3: ሕራ ናብ ንደድዑም ሓንሳ
4: ይኸ
3: መዓላትኩ ኣቦይ ነጋሽ ድሓንቲ ሓወሱና
5: ሕሜትን መላለስን ድሕሪት መዓሎ ተሓኒ ከይትህሉ የአ
0: ዘረባ ዓሻን ዕርፊ ማሓረሻን ሕልፍ ክትብል ወድኣካ ኣመል ጌርካ ያዛ ምንዳ
3: ኣነ የመንፅ ዘረባ ናይ ሃይለ ሓወ ይሓግዙን እየ ክብሎም ፀኒሕ
5: እንታይ እዮም ዝሕግዝዎ
3: ነደይን ዘይትሓወይ ክምዕድለ
5: እንታይ ኢሎ
3: ኣብያ ክንገብር ሕራይ ክብልዎ
5: ግርም ዘረባ ንስኻት ሓዳርኩም ትበሩ
0: ናይ ዝፈገድካስናትብላ
5: ዋለይ ከዳምት ኮይና ይተበለጥካ ንመሉ ከዲ ንጓል ካተ ንሓዳራ ዓይንስም ኢላእታ ዝሕመኒ ዘሎ ብዓሻይ ክወፃዕ ዝፈልጠላ ዘይብላ ጓል ይባኸት እምበር ዓሻ ንድሓን ኣሎ
0: ኣብ ዕቕ ስላለም ኢዶ ሳዕሮም በሊዖም ክይፅመሉ ሰው ተብሎ ኮር
5: ነብሎ ነጋ ቶ ገለትና ይትጋል ዘለይ ፈልጣ ኢኻ ዋሰይ ግባ ይትብልን ኢኻ ተሞ ብሰብኣይ ጓለይ ተሳዒረ ተረቲዐ ካብዚ ክመዓሻ ዕፍነውት ንቁረጦ ኮይኑኒ ጓለይ ሰንካቲት ወልጓሊት ጣሓኒት ዋልካ ከዓ ክትቁነን ክትሕመን ትውዕን ሓማታ ጥሻ ኣድኣ ልኸያ ልኸያ ኣማሙ ተደቅኻ ባልበኻ ስላሉ ሙናቕሊ ጨበር
0: ነጋሽ ጭንቅና ኣክለና ሓዊ ክዛ ቁትሒ ኩንተልካ እዝጊሄርና ሒድና ንፀርሖ ዳሓን እወ
5: እንታይ ጭንቂ ለካ ጭንቂ ጓለይ እዩ ዘሎ
0: ጭንቂ ንፀልም ንሕና ውን ሓይል ኣለና ኣምላኽ ዘላ ባዕሉ ዝሓይል ነካ እወ
5: እታ ብሰብኣይ ጓለይ ሓሚቐ ሰብኣይ ጓለይ ሓሚቑኒ ቃል ኪዳን ዓቲሩኒ ኮይኑ እምበር ኣታ ሰብኣይ ዘይብላ ኣረጊት መርዓ ዶ ደኣ ንጓል ኣብ ሓዳራ ነቐ ዝኾነታ
0: መጋሽ ዓገብ ክመሕፀን ጓለይ ጓልካን ክተፋነና ርግበ ምስ ወዳ ክበኣሱ እዚ እንዲታ ትቑም ነገርካ
4: ወ ካብ ነገር እንታይ ይ መጋሽ በዚ ንሪኦም ሰምዖን ዘለና እስራ ክቢኢኻ ኣለካ እወ
0: ሃበና ንክእሎ ድሓ እወ ሃይ ስነቱ ከይመረዎ ጥፍ ዘሎ ጓለይ ኣህልውት እንድያ ግን ካብ ምስ ዓሻ ዘረባ ምስ ለባ ማዕፀባ
6: መድሓሶም ዓንዴን ስስዐ ስጋ ዓለት ኩሉ ኣለዎ በዛ መስቦነ ከዓ

0: ኢድ ኣለዎ ማዴ ኣቦ ከዓ ካይተንከፍካዮም እምበር መልሓሶም ምራር እያ ናይ ንሱ እደለ ምኾነ ሓሓዳርክን ምስ ገበክን ገገዛክን መሓዘክን ናይ ሃይለ ምጥፋቅ ኣሎሞ ጎዲት ይኽ
1: ሓደ ሰብኣይ ዘመሓድርና ሓደ መኣዲ ምኳና ዝዛርብ ዘሎ
0: ኣየው
2: ኣንቲ መዓል
0: መፅኹም ዲ ኮር
2: ኣንቲ ፀሓይ ዝግመናብርትና እዩ ፀሓይ ነጋሽ ተፊሕና ውዕ
1: እንታይ እዩ ዝብሉ
2: ኣንቲ እንታይ ፈሊጦ ሃዊኽና
3: ዓልካዓልካዓልካዓልካዓልካዓልካዓልካ
2: መዓስ መፅት እዩ
1: ኣብቲ ባልኩ ከለኩም ሓሊፈ
2: ኣንቲ በላ ስከቡን ግበራደ ኩልና ብሓደና ውዕኒ
3: እንታይ ኣታደይቲ ርጉም ሓሙሽቲ ማፅት ኣብ መንገዲ ረኪቡ እዘ ሓሰብናዮ ተረበንቲ ሙሉ መዓልቲ ውዕድና ንበሪ ብንግኡ ኣብዚያ ና ተረጊሽታ ብርሓስ ብርክቲ እንዳባሻ ገብረ ምስኣቶት ክንደይ ኳ ተሓጉሽና እንታይ ሞ ሕማቕ መዓልቲ ኮይኑ ፍቓዱ ኮይኑ ንሄለ ሃይለ ምስጠፈ ኩሉ ናጉሂ ኣበይ ታደ በፃሕኹ ኩሉ ንፈቲንኩም ረቢብኩም እወይ ቆልዓ ከዓ ንሃለ ብድሕሪ ጣዓማን ብሓማታ ይጣዓማ ሰይቲ ግድማ ደ እውን ኣብ ቅድሚ እየ ዝብለኩም ዓመት ኣሎ እወይ እቲ ኮይኑ እቲ ኮይኑ ግና ዝተኮነኖቲ ኣኽላ ሕጂ ከነመርዕዋን ብላለ
2: ላም ቅርና ይከብዳኒ ንጓሌ ዘይከውንካ ይኮንኩ ሰብኣ ፍለይ ዋድ ውሰዱ ዋድ ምዕበል
4: መልዓስ ካብ እግሪ ትዕንቀል ኣነ ከዓ ከምዘይ ተሓወይ ዘይኮነ ከም ሓምተይ ከመርዕዋ ከተፍቁል ናይ ሓርዛ ክልምናን የና ኢለ
5: እዚ ዘረባ
2: ሃይለ ማለት ብማፅ ማለት እዩ ትረሓስ ወይ እንተፈታሕኩማ ሓብኩምን ሰበይትኩም ሕጂ ከዓ ኣነ ኪዳን ዓ ከይጠልም ተጠቂቐ ፀኒ እዚ ንስኻትኩም ትብልዎ ዘለኹም ከዓ ሓብትኩም ትብልዎ ዘለኹም ተሓትዎ ንቕበሎ ቁቡል እዩ ንዓናሰ ሃቡና ዘይብሉና ዘይነበሩ መዓስ ኮይኖም ግን ብዘይ ፍቓዳን ፍቓትኩምን ንገብሮ ዋልሓንቲ የብልና ትሰምዕና ዘለኹ ትረሓስ ጓል ናባኺና
1: ኣነ ከምዝበይ ሰባት ዝብሎ ዘለዉ ሓስብ ምስ ሓማትን ምሰይቲ ከምተ ይደብለንካስ ሃይለ ጠፊሉ ዝኽእል ትፀቢዕ ስብሎ ዝብሉውሕ
3: ስምዐኒ ሞ ትረሓሶ ሰባይ እንተረኸብካዮ ሶል እንተሰዓብካዮ ኸ ኮኸብ ሰማይ ይበሃል ነዚ ንስኽን ዝኸማኽል ይንፈልጦ
1: እንዳሓሲ ኢለ
3: ዋልናን ከምኩም ሓሲብ ንክትብሎ ወይደቆፈ እዩ እምበር እሰፀመም ከደ ውሕጂ ዮ ነዚ ኸ እንታይ መስለኪ ሓወቦታት እዮም ሓ ኣውያት መቃበጫ ገይሮም ቀደም ተነስዕ እወ ንስኽን ርግበን ተበድልክ እንታይ ተሪፍ እወይ ሕጂ ከዓ ንብለክለና ስምዕና ዳ ስምዕና እቲ ዝግበር
1: ንገብርናበረ ሃይለንተ መፀ ፅቡቅ ብጥዕና ኣለ ንሱ ወሰኑ ተፀኻኻ ወደ ኣያይ ግርማ ፅግሪ ከቢሸክሚ ኮይነካ ስለ ዘለኹ ንወዲ ኣጎባህል ብሎ ኣነ ካብ ዝመስለኒ ሓደ ወጠኩ
3: ካይቲ ወፅን ካይጠፍ እንዳ ይኮና ከንመርዕቦ ክብረክልና ስምዕና ዛጎል
4: ስምዕና እዚ ሄርስ ባዕኪ ስምዕና ኣትወላኒያ

0: me tirer.
1: Voilà, vous avez une idée. Quand tu as trouvé le lieu, ne te rire. Les tirs,
0: les tirs. Je ne sais
1: pas si tu es là. Je ne sais pas si
0: tu es là. Je
1: ne sais pas si tu es
0: là. Je ne
1: sais pas si tu es là. Je ne sais pas si tu es là. Je ne sais pas si tu es là. Je ne sais pas ማጥን ወደይ ሐዳ ካክበርናው ሞ አብይ ሐሙን ዘራት ሐንቲ ቀም ደምረ ቢሃ ሕጂ ኸዓ ናይ ኃይለ ኸይ ኣኽለኒ ሐዳ ካክ ፈጥ ሐውሃት ግን መቃራቅር ኣምጽዮ ንግር ማጥን ቀም ጥፎ ይደሉ ግር ማጥን ዘግሩ ወብር ሐወይ ነጭ ልኸውይ ይርምጽ ወሎ ወዴት ብላ ዘሏል
0: ንዲ ፍትግዕታ ትርህጻት እዚ ኽትብ ድሞ እንታይ ምጻኺ
2: እዚ ተረፋ ዘረባ የለን ኣቦየ
1: እወ ዝተረፈኒ ይብለይ ሓዳር ከይገብር ንግርማፅን ንፍጡ እየ እዚ ዝበሃረ ሃይለ ጠፊኡ ሕጂ ካ ግርማፅን ፍዓሉ ንሕዳ ዝወተፍና ተወተፍና በሊዐ ኣንኮይነ ሞሳት እዩ ምስእ ዝተወሰብና ላመዓልትስ ሕማ መዓልቲ እንጅና ውዒልና ሕጂ ከዓ ግርማፅን ሓዳሩ ተገበረ ፅቡቅ ኣደየ ዝፈቱም ክበልካ ወዲ ክልቆ ፋይደ የንበፅ
0: ካብ ኮነ እምበር ታሂን ገብ ሃውቲ ኢኺ
2: ተፅሊና እምበር ኣንታቦ
1: እወ ብኣኹ ፅሉላት ኮይና ፅሉላት ተቆፂርና ኣቲ ሰይቲ ሓሙትካ ትፅብቐካ እምበር ኣይትበልፀካ እምበር ኣይትፀብቕካ ዘይከምጓለ ድያ ብኣኽ ንፅረት ኣለና ዋሳን መስዓብ ኣለን ኢናስ ደዲሕርኽን ክንድኻ ክንዛረብ ሞ ሕጂ ከዓ ወይ ሓዳር እምበር ወይ ዘይተሃዊ ኣክብ ለኩሎ ንሕና ገይረ ነብረኩም ዘለና
2: ገይረ እናበልካ ድ እሱ ዝገብረኩም እንደውሒዱ
1: ግዜ ዓይነት ተግባር ዩ እንተ ገብረ ከዓ ካብ ዝግ ሰብ ኣይጓልና በሪ ሽሙ
2: እስኹም ከዓ እንተገበርኩም ንጓል
1: ኣቲ እዋይ ዓሻይ በለፀልካ ሚእዛኺ ሕሉብ ንፅፉን ወንገር ንሰይቲ ሓሙትክን ንሓማትክን እንዳልቀም ዘለና
2: እሰን ከዓ የመስግና ይምርቃኹም ኣለዋ
1: እዋ እሞ
2: ትቆያ ቁደ ኢለኪ ትሕመይዎ ፈሊጥኩም ጉድለትኩም ክትገብሩ ኢለኩም ትበሃልዎ ወ ነጊረኪ
0: ንሕናስ ንሕመይ
2: ኣቦ ሓማተይ ማለ ኣቦ ሓምተይ ማለ ሰብኣይ ማለት ኣይኮነኒ ንሃይለ ከተናድዩ ብዘብሃለ ዓመት ገሽኩም ትፈልጡ ነዘ ሰበይቲ ኸ ክትእብኑ ወሊልኩም በፂሕኩም ትፈልጡ ድ ካብ ጎደቦ ተወሊድና ኢና ኢሎም ዳሃየን ክገብሩ ናመፅስ ንስኹም ኣብ ከብዳ ዓዲስ ክትብል ከልኩም ኣይቀይብ እንተ ተመላለስኩም እኮ ኣነ ዝሕጎሰምን ዝኮርዓሉን እዩ ዝንበ ብኣኹም ግን ሓኒኸ ርእሰያ ግን ነደብራሉ
0: እምቧ ዓዳይ ኢታይቲ ዘይውራይን ይሕመ ንሕና ሓዳርክ ዘይገበርክ ዝብል ንስ ከዓ ባርነት ከም ዘለና ንውትፎኽ ኣክልስ ፅባሕ ፅባሕ ገፅ ርግበ ሰጊ ሰላም ዘይብልና ኣጉይኩይ ከም ተወልደ መንቃናወጥ ሕንጅል ገበና ኮይነስ ንሓማትኩም ጎንጎ ዘይሓሰኹ ኣቕኒኢኩይ
2: ሓማትኩ ማለት ዘይኮና
0: ብደጀ ወለነ ንዓይ ክትምህርኒ ዋነይ ትበልፅኒ
2: ግርማፅን ስ ደኣ ንዓይ ኣንነይ ንዓይ ንወደኒ ሞ ካባይ ነዱ ይቐርብ
0: ሃመስክዕደ ድርማ
1: ኣ ከም እንተ ዘይትኮኒ ኣ ኣብ መንጎዲእኒ ዘይቲ ሓሙትክን ኣብ መንዲ ኣድእኒ ቀልቂር ክነብር ኣሎ ሰበይቲ እንተዝፈቱ ሰብኣይ እንተዝኸውን ቀልጢፉ ሓዳሩ ክፈለ
2: እሱ ባዕለዩ ኣለኹ ናይ ሰብኣይ ከዓ ዝጎደሉ የለ
1: ኣየ ኣንተ ተመናዲ ሰብኣይ ዝገብሮ ሓዳር ምግባር ባፍርሒዎ ከይ ተበቐስካ ከይሸቀምካ ሓዳር ግብር
2: ግርማፅን ዝኽእሎሞ መንክ ኢልዎ ሓዊ ጠፊኢ ድዩ ካብ ምድዳ ሓወጠ ሰይተኻውን ወድኻውን ከየዘኽተመ በድዩ እናተመረቐ ንስኻኩም ከይትፀብዎ ትፈትዎ እናገበረ ክንደይ እኳ ተዓጊሱ ጓለ
0: ንሕና ንፈትዎ እንተገይሩ ብሕጂ ንርዮ እምበር ከምዚ ድ ከምዚ ሓማትኪ ተቋይቆኖ ዘለዋሲ ምኹራዩ ኣይተርፈን
2: ዘይኮርስ ሰበይ ዳ እንታ
1: ዋ ገመንስ ኣላይ ድሜ ገመንስ
0: ኣላይ ከመይ ውዕል

0: ታ መይውዕሉ ምስ ክትገርል
1: እንታይ መዓልቲ ኣለዎ መዓልትናት ኣለፊ ይውዕሉ ቆልዓ ተሪራህና
0: እዋ ኣብ ብርካ ዘይትወድኩ
1: ዋ ግርማጤ ናብ ብርካ ክወድግም ካን ከምዛ ብጋይትላም ፀል ቢላቶ ክትከይድን ሓደ ኮይኑ ወ ክንዳይ ትብርትዕ ደቂ
0: ዋ ከይሓረሰት ከም መፍለስ እናበልዕ ሓይልስ መሊኡ እዩ
1: ኮይኑ ስንካ ንሄለ
2: ኣንታ

0: የናቴ እናት ጋር ስለተፈል አነሉ ታወይ ባህሩ እንታይዳ ከምዳ ተወጋ እስላም ነህልካ ብዳልጋ እና ሸሐርካ ተሐልባ እና ቀባጦልኩ ምጥበል እጂ እንደር ሰማየም ሰለይቶም ሲ ናይ ፈራሃት ገርም ፈቲንም ነው
1: አቤ ከበለ
0: እንታይ ሞን በል ፈቲናም ስከደሲ ግርማጤን ኮብዱጉን ጓር አቢ ወሰሒቡዋ
2: አንታ ዝወድሲ ተጸልሊ ይመስለኒ ገዛ ከገፍሃል ክድዝ ብርግሲ ስድር ስድራብ ከኾሚ ደድሕ ራሲ ዒቦኸ ቀባጠር
0: ወደ ሃትበይት ብል ዘይገድፋ
2: ብኩበልወ
0: ወይለ ስመስገን ኮም ጌርና ማኺና ክጠፋኣና ኮይኑ ሓሰር ብሓርካ ዋላ ገዛ እንተተመልሰ ተሓሲም ክየድ ወፃኽ ገዛ ኣየትወክን ኢሉኒሄለ ዋሓዝ ማዕገር ሽ ዘንግነጋሽ ዶ ዘንግ ተወልደ ትብፅበቕ እንተሓምቕ ንርኤና ወ
2: ኣተክለይ ሓሲ ሓዊ ጠፊ ሰይቲ ሓዊ ክጠልባት ነዋርዎ ወዲ ገር ህልባ ከዓ ዝኾነሉ መሲልዎ ትርሓ ዝተመርዕያ ክትወጣ ካሊኩም ኣቀል ኣተ ብሰንኩ መሪና ሓ ተመሬት ስማመት ክትገብዎ ኣቲ ተቀሊል ግድኺ ምእንተ ከዲ ግዲ ዝኽሉ ባዕሲ
3: ዘረባሓ ሰብ ሰምዕኩም ባህላለ ክትትሉለይ
0: ዳዳዋቶ
2: ኣይፋልኩም ንሳና ይትባእ
4: ኣነዳ ንኹሉ ናይ ሓሲምኒ ኢለ
2: ሓሲምኒ ኢላ ትካ

0: እሱ እንዲጨን ይቀንሰ ነው
1: እሱ ላይ ለምለም ፈልግ
0: እንዴ
2: ከተክ ዘህልመታን ምስወዳ ብረዛናት ንዓነ ይጠቕሙ

ግርማቴ ተወልደ ባህልቢ ቁረቡ ደጊም ዓዲ ትልኸኩም ኣላ ዝረአኹሞን ዝሰማዕኹሞን ከይለኩኩም ከይወሰኩም

0: ግን እሞ አባቀ ተቀሪበን አለዋ ምርቃይ ጻፉ ለሐልምጹ
1: ማጎታ ያልኩሃል
2: አታ ዘአረገን በሳ መጻውት ጸናጽ ሆይና ነበር ስባል ተወልደለው ይልናታ
1: ካን ፈዘዝ ቀዘዝ አበልካዩ ሳይቆጣ እንዳ ወርዶ ወዳይ እንዳኛላ ዘዘዘ
2: ዋ መላእክት ዝኾኑም ሰባት ክጽውዕል ይህዎ
1: አጻዲ ኻን ገረኒ
2: ዋ ተሓብየን ዝጠነሶኦ ተኣኪበኒ ሓርስኦ ኮይኑ ነገሩ ባህልቢ ጉዱ ተቓሊዑ ዝምልሶስ ኢኑ በዚ ከዓ ግርማፅን ተወልደ እንሄልካ ሓንኹም ኣብዛ ፅፍሮም ክኣቱ ደልዮ ብዓቡ ሰይቲ ባህልቢ እንሄልካ ነዚ ፈሊጣ ኣፋትሕኒ ትብል ኣላ ነዚ ሽሞኩ ፅርፊ ክኸውሉ እንሄልካ ንሕና ግርማፅን ከውሉና ክብሉ ንግርማፅን ከዓ ነኮታቱ ከዓ ነጋሽ ሓቅሎ ዕረቕና ክብሉ ሰባት ሰዲድዎ
1: ዓዲ ብሉ ገሪሞ መን ከምኡ በለ
2: እንታይ ኻ ጋሻ ትዝተዛረብኮ ነይሰማዕካዮን ኢኻ ዝተዛረብኮ ምዕጉሎ መሊሶምሉ ኦም ስለ ማርያም ዴኻ ትንየ ዘበልክዎ
1: ኣነሲ እታ ምስዳኛ ሕሹቅ ተባሃልዋ ዘንፍለጥካየ
2: ነጊረካ ሩሉን ኣኽቡ ንጎዶ ባዓዲ ሽማግለታ ሰሉን ይኽዎ
1: ሩዱና ዕረቡና ንምው ዘረባ ሞ እንታይ ዓልዮ
2: ልካይት
1: ምስሊ ድቀይ ዝዓርቁ ሽማግለ ክረኽቡ ኣይረኽቡን ኣይረኽቡን ኣይረኽቡን ኮታ ባህልቢ ግርመ መኽነይታ መህደ ምረኽቡ ብኣቢ ንክጠፍ ኣይምለስ
2: ከመይ ገይሩ ገፅ ዓድን ገፅ ሰበይትን ክርኢ
1: ብኣብለስኒ ክደንፈል ሰብዓ ጓልካ ከይ ንክመልካ
2: በዓል ይፈልጥ ነብሲ ይበል በርጓደይ ስባ ከመይ ዝመሰሉ ጎህ ዝወሊድ ኣላ ናይቲ ሓጓስ ስምት ተወልዕ ምስ ና

0: ኮኑ ኩሉ ዘረባየሉ ደጊም ይኽፈት ረምራ ዓብዪ ኻሞ መርር ባህልቢ ፍርሓፍ ፍረቡ
1: ባህልቢ ወደ

ጥዕና ዓይኒ ዳሲሰላ ኣብ ዓምዲ ካልቸር ኤንድ ኣርትስ ኪዳነ ሽመንዲ ኣብ ታሪክ ኩንነት ሓበንን ቀጻልነት ናፃ ህዝቢ ኤርትራ ብርሃን ሽምዓ ዝውክሎም ረቅቕቲ ሕለግታት ዳሲሱሎም ኣደላዊ ዓምዲ ሪፖርታጅ ጋዜጠኛ ሃብቶም ተስፋ ሚካኤል ኣብ ኤርትራ ንዝተፀንበለ መዓልቲ ኣፍሪቃ ዝምልከት ጸብጻብ ኣስፊሩሎ ኣብ ዓምዲ ዴቨሎፕመንት መልእኽቲ ሚኒስትሪ ሕርሻ ብኣጋጣሚ ዓለም ለኻዊ መዓልቲ ምምካት ምድረ በዳነትን ደርቅን ሰፊሩሎ ኣብ ዓምዲ ኪንኤ ኤርትራ ሞዴል መሰረታዊ ክንክን ጥዕና ኣብ ትሕቲ ዝብል ምስ ፕሮፌሰር መሓመድ ያኩብ ጀነቢ ዞባዊ ዳይረክተር ውድብ ጥዕና ዓለም ዝተኸየደ ርክብ ሰፊሩሎ ብጋዜጠኛ ተስፊት ሓጎስ ኣብ እትዳሎ ዓምዲ ቁጠባን ዋኒነን ቻይና ካብ ፍወሳ ነውፂ ከመይ ኣምለጠት ተሻዒ ክፋል ትሕዝቶ ትጸንሐና ገለ ኣብ ጉጅለ ልምዓት ገጠር ዝነበሩ ኣብ ዋጋ ቅልጡፍን ሱርበት ትኻውን እረማ ምክያድ ይከኣል እዩ ዝብል እምነት ዝነበሮም ድማ ካብቲ ፍሹል ፈተነ እኹል ምህሮ ቀሰሙ ሕርሻዊ እቶት ምስ ጉናብ ዝኾነሉ እዋን እውን ከይተረፈ ቁጡብ ዝኾነ ኣገባብ እረማ ካብቲ ብደረጃ ፖሊሲ ዝትግበር ነውፃዊ ናፅነት ዝበለፀ ምዃኑ ተራየ ብተወሳኺ እቲ ብመንግስቲ ዝካየድ ዕድጊ ከም ምንጪ ፊዚካላዊ እቶት ዘገልግልን ዑደት ኣቕሓ ኣብ ዞባታት ውሑስ ዝገብርን ጥራይ ዘይኮነስ ንሸመትን ሸየጥትን እውን በብእዋኑ ካብ ዘጋጥም ነውፂ ናይ ዋጋ ለውጥታት ዝከላኸል ምዃኑ ነታ ኣብ ልምዓት ገጠር እተተኩር ጉጅለ ግልፂ ኮነላ እቲ ምስ ምሃብ ውዕል ሕርሻን ስድራ ቤታት ዝካየድ መንግስታዊ ዕድጊ ድማ ልክዕ ከምቲ ብጥንታዊ ቻይና ዝነበረ ኣገባብ ኣብ ዋጋታት ንዝፍጠር ክብን ለጠቕን ዘህድእ ነበረ እቲ ፈተነ እቲ ክልተ ኣንፊ ዘለዎ ስርዓተ ዋጋ ከምቲ ደገፍቲ ሓድሽ ክላሲካውነት ዝብልዎ ኣብ ከፊላዊ ሕርሻዊ እቶት ዝውሰን ልዑል ዝመጠኑ ግብሪ ጥራይ ዘይኮነስ ብተሳትፎ መንግስቲ ኣብ ዕዳጋ ዝካየድ ሕርሻዊ ምህርቲ ዘዕቢ ስሩዕ ኣገባብ ምዃኑ እውን ዘርአየ ነበረ ብሳሙኤል ብርሃነ ካብ ክፍሊ ኢሚግሬሽንን ዜግነትን ዝተዳለወ ድምፂ ሰማዕታት ካብ እምባታት ፅንዓት ዘርእስቱ ትሕዝቶ ዝኽረሓበን ቀሪቡሎ እዚ ካብዞም እምባታት ፅንዓት ዝመፅእ ድምፂ ሰማዕታትና ግን ናይ ተስፋ ምቁራፅ ወይ ናይ ቃንዛን ምረትን ድምፂ ይኮነን ብኣንጻሩ ናይ ሓበንን መስተንክራዊ ፅንዓትን ናይ ዓወትን ብስራትን ድምፂ እዩ እቶም ሰማዕታት ክወድቁ ከለዉ ንብሕታዊ ረብሖኦም ወይ ንግዜያዊ ምቾቶም ዘይኮነስ ንናፃን ክብርትን ኤርትራ ንክብሪ ናይቲ ዝፈትውዎ ህዝብን ኢሎም እዮም ነፍሶም በጅዮማ ስለዚዩ ከዓ እቲ ሎሚ ካብቶም እምባታት ዝስማዕ ድምፂ ንሕና ክንሓልፍን ከለና ሓንቲ ናፃን ክብርቲ ኤርትራ ንምርኣዩ ነይሩ እሞ ሎሚ እታ ብደምና ዝተረኽበት ሃገር ኣብ ኢድኩም ኣላ ዝብል ሓደራ ኮይኑ ዘቃልሕ እዚ ድምፂ እዚ ነቲ ብፅንዓትን ብፃዕርን ዝተሃንፀ መለለዪ መንነትና ከይንስሕቶ ዘጠንቅቕ ሕልናዊ መፀዋዕታ እዩ ኣብ ነፍሲ ወከፍ ኩርናዕ ናይዞም እምባታት ብዘይፍልሊ ሃይማኖት ቋንቋ ብሄር ወይ ፆታ ብሓባር ዝተኸፍለ መስዋእቲ ስለ ዘሎ ንሕና ሎሚ ክንዕቅቦ ዝግብኣና ዓብዪ ናይ ሓድነት ትምህርቲ እዩ ዘመሓላልፈልና እዞም እምባታት እዚኦም ዝነግሩና ካልእ ዓሚቕ ምስጢር እንተሃልዩ ድማ እቲ ኣብ ግዜ ቃልሲ ዝተሃንፀ ናይ ብፃይነትን ናይ ርእሰ ምርኮሳን መንፈስ እዩ ኣብቶም ፅንኩራትን ተፃብኦ ዝመልኦምን ዓመታት እቲ ዝበለፀ መተዓያይ ተገረልቲ እቲ ኣብ መንጎኦም ዝነበረ ፍቕርን ተወፋይነትን እዩ ነይሩ ሓደ ምእንቲ ኩሉ ዝብል መምርሒ ኣብቶም እምባታት ተጻሒፉሎ እዞም እምባታት እዚኦም ብማይ ፈለግ ክሕፀቡ ከለዉ ነቲ ትማሊ ብዘይ ናይ ሃይማኖትን ብሄርን ፍልሊ ሓቢሩ ዝፈሰሰ ደም ጀጋኑ የዘኻኽሩና እዚ ናይ ሓባር ደምን መስዋእትን እዩ ድማ ነዚ ሃገር ብፅኑዕ መሰረት ዝቆማ ስለዚ እቲ ካብቶም እምባታት ዝስማዕ ድምፂ ሓድነትኩም ኣፅንዑ ንሱ ጥራዩ እቲ ናይ ዓወትኩም መፍትሕ ብምባል ንመጻኢ ሃገራዊ ጉዕዞና መወዳእታ ዘይብሉ ስንቂ ይኾነና ይርከቦ ኣብ ዓምዲ ሸባብ ንስ ዓምዲ ሓሰባት ፅላል ጎባጥ ገረብ ዝብል ፅሑፍ ሰፊሩሎ ኣብ ሓደ እዋን ድኽመት ዝመስል ሓይሊ ወፅዓ ዝመስል ፀጋ መርገም ዝመስል ምርቓ ክኸውን ከም ዝኽእል ምእማን ከም መንእሰያት ንዕቤትና ሓጋዝ እዩ ፈተና ብድሆ ፀገም እትምንዮ ነገር እኳ እንተዘይኮነ ንነብስና ካብ ፈተና ክነህድማ ግን ተመራፂ ይኮነን ፈተና ገጢማ ዘይትፈልጥ ሂወት ከምታ መብረድ ሓሊፍዋ ዘይፈልጥ ካረያ ሂወት ብዘይ ፈተና ሱር ኣይትሰድድን እያ ብፈተና ዝሓለፈት ሂወት ኣብ ክረምቲ ጥራይ ዘይኮነት ኣብ ሓጋይ እውን ትለምዐያ ጎባጥ ገረብ ተኽስለ ዘይበለት ጥራይ ክትቆረፅ ክንፈርዳ የብልናን ብጎባጣ እውን ብዙሕ ጥቕሚ ኣለዋ
ንሰብ ከም ዘለዎ ናይ ምቕባል ክእለት ወይ ተፃዋርነት ከም ዘድሊ ትምህርቲ ንምትሕልላፍ ዝተባህለት ምስላ እውን ክትከውን ትኽእል እያ። ብልምዲ ንዝኾነ ሰብ ኣብ ናይ ባዕልና ምዕቀና ኣእቲና ናይ ምፍራድ ዝምባል ኣለና። ንዓና ክመስል፣ ንፈትዎ ክፈቱ፣ ንጸልኦ ክጸልእ፣ ማዕርና ክስጉም ንጽበእ፣ ጫማና ንዘጽበቦ ወይ ዝገፍሖ ሰብ ምሳና ክኸይድ ዘይክእል ስግንጢር ኮይኑ ክስምዓና ይብሉን። ከም መንእስያት ብፍላይ ካብ ገለልቲ ሓቆፍቲ ካብ ፈረድቲ ከዓ ተቐበልቲ ክንከውን ኣለና። ንሰብ ከምታ ዘለዋ ክንቅበሎን ክንኽብሩን ኣሎና። ብተወሳኺ ኣብ ንኡስ ዓምዲ ሓሳባት ውርያትን ዓቕምን ኣብ ትሕቲ ዝብል ውርያት ምስ ዝተፈላለዩ ኣጋጣሚታት ዝተፈላለየ ዕቤት ክህልዎም ይኽእል እዩ። መርዓ ሓደ ካብ ዝዓበይ ውራያት ኮይኑ ሕብረተሰብ ዓብ ግምት ዝህቦ ጉዳይ እዩ። ውራይ መርዓ ካብ ግዜ ናብ ግዜ ብዝተፈላለዩ መድረኻት እናተጸልወን ዝተፈላለየ ናይ ኣገባብ ለውጢ እናገበረን ክኸይድ ዝጸንሐ ባህሊ እዩ። ኣብ ዘለናዮ ግዜ ድማ ኣገባባት ውራይ መርዓ ብጥንቃቐ ክቕለሰሉ ዝግባእ ግዜ በጺሕና ኣሎና። መብራህቶም ገብሪ ህይወት ህዝባዊ ርክባት ሚኒስትሪ ሕርሻ ዞባጋሽ ባርካ ካብ ደብሪ ናብ ገድሊ ተኸታታሊ ጽሑፍ ታሪክ ኣቕሪቡ ይጸንሐና። ገብረ ኢየሱስ ገብረ ገርግስ ተፈሪ ይበሃል። ብዝያዳ ግን ሃለቃ ብዝብል ሳጓይ ዝፍለጥ ብ1954 ዓመተ ምህረት የተወሊደ። ቁሩብ ብዛዕባ ድሕረ ባይታይ ንምግላጽ ኣብ 1976 ዓመተ ምህረት ናብ ሜዳ ተሰሊፈ። ኣብ ተዋጋእ ሰራዊት ተመዲበ ኸዓ ኣብ እተፈላለዩ ዓውደ ውግኣት ተሳቲፈ። ኣብ እተፈላለዩ እዋናት እውን ፈኮስትን ከበድትን መውጋእቲ ኣጋጢሙኒ። ብሰንኪ ኣብ እግረይ ዘጋጠመኒ ክብድ ዝበለ መውጋእቲ ኸዓ ካብ ተዋጋኢ ሰራዊት ተሳሒበ ኣብ እተፈላለየ ውድባዊ ስራሓት ተመዲበ እጃሜ ኣበርኪተ። ድሕሪ ናጽነት ኣብ እተፈላለዩ ዕማማት ተመዲበ ኣገልጊለ። ኣብዚ እዋን ድማ ኣባል ምምሕዳር ዞባ ጋሽ ባርካየ ይርከቦ። ኣብ ዓምዲ ቃለ መሕተት ጋዜጠኛ ዓንዶም ግርማይ ወደረስ ምስ ቋሚት ኣምባሳደር ኤርትራ ኣብ ውድብ ሕቡራት ሃገራት ወይዘሮ ሶፊያ ተስፋ ማርያም ዝተኻየደ ርክብ ኣስፊሩ። ብጋዜጠኛ ኣስማ ዓብደላ ሳልሕ ኣብ ዝዳሎ ዓምዲ ምን ሁና ውህናግ ከም ኣሳሳይ ኮይኑ ከገልግል ጸንሐ ተምሃራይ ድሮን ዘፍሪ ትካል ክምስርት በቒዑ። ዝዓበየ ሌጎ ሱስ ዝሰርሐ ጀርመናዊ ኣብ መዝገብ ጊነስ ሰፊሩ። ስትራቴጂካዊ ዝምድና ኤርትራን ግብፅን ዞባዊ ኣመታቱን ብዝምልከት ዶክተር ኣሕመድ ሓሰን ዳሕሊ ዝፀሓፎ ትሕዝቶ ንረክብ። ብጋዜጠኛ ሓጅር ሓመድ ኣብ ዝዳሎ ዓምዲ ኣልኡስራ ኣብ ግዜ ድቃስ ወልፊ ተጠቃምነት ተንቀሳቃሲ ብልሂ ቴሌፎን ንምጉዳል ዝኽእሉ ሜላታት፣ ጥቕምታት ቆጽሊ ናዕናዕ ኣብ ጥዕና ወዲ ሰብ፣ ተፈጥሮዊ ኣማራፂታት ንምቕናስ ጽልዋ ፀሓይ ኣብ ቆርበት፣ ኣብ ክሽነ ስድራ ብዝተፈላለዩ ኣሕምልቲ ዝዳሎ ምግብታት ሒዛ ቀሪባኣላ። ጋዜጠኛ ሱሌማን ኣሕመድ ኣብ ዘዳልዎ ዓምዲ ጥዕና ምውስዋስ ኣካላት ኣብ ምሕያል ኣእምሮ ዘለዎ ግደ ተዳሲሱ። ኣእምሮና ንምሕያል ብቐዳምነት ከነዘውትሮ ዝግባአና ልምዲ ምውስዋስ ኣካላት ምክያድ እዩ። ቀጻሊ ምውስዋስ ኣካላት ምክያድ ካብ ቃዝኖት፣ ጭንቀትን ወጥርን ነፃ ክንከውን ይገብር። ምውስዋስ ኣካላት ተጎንዝባኣዊ ሓይሊ ይዕቢ፣ ኩነተ ኣእምሮ የሐድስን ይሐይልን፣ ንተኽእሎታት ሕማም ኣእምሮኣዊ መትኒ የጉድል። መጽናዕታት ከም ዘመልክትዎ ብኽኢላታት ዝውሃበና ግዜን መጠንን ምውስዋስ ኣካላት ብግቡእ ምስ ንተግብሮ ብሕማም ቃዝኖትን ወጥርን ዝኣመሰሉ ጸገማት ኣእምሮ ክንጥቃዕ ዘለና ተኽእሎ ብልዕሊ 50 ሚታዊት የጉድሎ። ይኹን እምበር ልዕሊ 20 ሚታዊት ኣባጽሕ ነቲ ዝውሃብ መጠን ምውስዋስ ኣካላት ሸለል ክብልዎ ስለ ዝረኣዩ ዝረአ ዘሎ ጥዕናዊ ጸገማት ብፍላይ ኣብ ኣእምሮኣዊ ምዝንባዕ ገኒኑ ይኸይድ ምህለው እቶም መጽናዕታት ይሕብሩ ይርከቦ። ኣብ ዓምዲ ትንታነ ዜና ጋዜጠኛ ሜርያም ኣብርሃም ዋዕላ ሃገራት ጉጅለ ሸውዓተን ውፅኢቱን ኣብ ትሕቲ ዝብል ካብ ፈረንሳ ብዝቐረበለን ዕድመ መሰረት መሻርክቲ ሃገራት ጉጅለ ሸውዓተ ምዃነን ዝንገረለን ብራዚል፣ ህንዲ፣ ዩክሬን፣ ቀጠር፣ ሕብራት ኢማራት ዓረብ፣ ደቡብ ኮርያ፣ ግብፅን ኬንያን እውን ኣብቲ ዋዕላ ከም ተዓዘብቲ ኮይነን ተሳቲፈን ነይረን። ቻይና ግን ከም ሓንቲ ብቁጠባ ዝማዕበለት ሃገር መጠን ክሳብ ሕጂ ኣባል ጉጅለ ሸውዓተ ዘይኮነትሉ ምክንያት ኣዘራራቢ ኮይኑ ይቕጽል ኣሎ። ይኹን እምበር ምስ ናይ ዜጋታት እዘን ጉጅለ ሸውዓተ ክነጻጸር እንከሎ ሓደ ውልቀ ዜጋ ቻይና ዘለዎ ኣታዊ ብተዘማዲ ትሑት ስለ ዝኾነ ብኡ መጠን ቻይና ምዕቡል ቁጠባ ከም ዘለዎ ሃገር ኣይትረአን እያ ብመሰረት ጽብጸባት። ጋዜጠኛ ኣብርሃም ዘርአ ወዲ ሃለቃ የማነ ኣብ ባሕሪ ጥበባት ዘርእስቱ ጽሑፍ ብኣጋጣሚ ዝኽሪ ሓበን ኣቕሪቡሎ።
ብሽሙን ዲ ዕዋ ሚካኤላ ብትዳሎ ዓምዲ ማህደር ጀጋኑ ግፍዒ ሰለስተ ዓድታት ደቂ ድግና ተኸታታሊ ዛንታ ታሪክ ፈሊማ ኣላ ኣቶ ወልደ ግርግስ ገብረ ሙሴ ካብታ ምስተ ተጋዳላይ ዝዛረበላ ዝነበረ ቦታ ብዙሕ ከይርሓቐ ብጢት ናይቶም ወተሃደራት ወደቐ ኣቶ ገብርሄት ካሕሳይ ወይዘሮ ኣመተ ሰይቲ ኣቶ ገብረነ ማርያም ንባዕሎም ኣቶ ገብረነ ማርያም ሰብኣይን ሰበይትን ኣብ ውሽጢ ገዝኦም ብሓዊ ሓሪሮም ወይዘሮ ለተ ስላሴ ገብረ ስላሴ ሰይቲ ኣቶ ተኽላይ ገብረ ሙሴ ኣብ ውሽጢ ገዝኣ ብሓዊ ዝሓረረት ኣቶ ወልደ ግርግስ ገብረ ሙሴ ኣብ ማእከል ዓዲ ውግእ ንኸይውላዕ ምስ ሓለፍቲ ተጋደልቲ እናተዘራረበ ወይዘሮ ማህሌት ፍስሃፄን ሰይቲ ኣቶ በየነ ቀሺ ወልደ ኪሮስ በየነ ብኻራ ኣብ ደንበ ገዝኡ መዓንጡ ዝተዘልዘለ ኣቶ ተላ መዘንግዕ መንእሰይ ብርሃነ መሓሪ ሓድጉ ወይዘሮ ዛይድ መሓሪ ህፃን ቆልዓ ከይቅተል ክትከላኸል ኣብ ዝፈተነትሉ ብጢት ዝተቐትለት ኣብዚ ግዜ እዚ እቲ ወይዘሮ ዛይድ በጃ ብምዃን ካብ ሞት ዘተረፈቶ ቀሺ ለኣከ ወዲ ቀሺ ደብረፂን ብሂወት ኣሎ ወይዘሮ ኣብርሃት ተላ ሰይቲ ባሻይ ገረንስአ ተረኣምኒ ኣብ ጉላ ፀኒሓ ንዓዳ ተረኣምኒ ክትከይድ ተኽሲ ምስ ተኸፍተ ኣብ ቢንቶም ሳእተወት ኣብታ ቢንቶን ከላ ብጢት ዝተቐትለት እዮም ብሓፈሻ ኣብዛ ዓለት እዚኣ ኣብ ጉላ ጥራይ 11 ሰላማውያን ሰባት ተቐቲሎም መብራህቶም ግብሪ ህይወት ህዝባዊ ርክባት ሚኒስትር ሕርሻ ጋሽ ባርካስ ፀሓፎ መበል ካልኣይ ክፋል ትሕዝቶ ታሪክ ገድሊ ካብ ደብሪ ናብ ገድሊ ቀሪባ ኣላ ብፍላይ ፅባሕ ናይታ ተጋደልቲ ዝመፅሉ ዕለት ብፅንፅንታ ወይ ብገለ ኣንፋት ሓበሬታ ወይሲ ብኣጋጣሚ መፂኦም ኣይፈለጥናን ቀትሪ ፍርቂ መዓልቲ ምስለይነ ደርኮ ሸቃ ተክልሃንስ በቕሊ ተሰቂሎም ምስ ኮማንደስ ዕጡቃት ሰራዊት ብዓዲ ጋርፋ ወሪዶም ናብ ገዳም ኣቡነ ብሩኽ ኣትዮም ፈለስቲ ኣኪቦም ኣብቲ ገዳም ተመሲሖም ድሕርዚ ምስለይነ ደርኮ ሸቃ ተክልሃንስ ብዓዲ ጋርፋ ንመራጉዝ ተመሊሶም ሓደ ኣቦ ፈላሲ ደቀይ ብሩኻት መንገዲ ሓብርዎም ኢሎምና ኮማንድስ ማለት ኣባላት ሰራዊት ኢትዮጵያ ነበር ከዓ ንሕና መንገዲ መሪሕና ንሸኻያሙ ኣብፅሕናዮም ኣብ ዓምዲ ንቑሕ ደመና መስዋእቲ ዋጋ ሓርነት እዩ ዘርእስቱ ትሕዝቶ ፅንዓትን ዝኽርን ይፅንሓና መስዋእቲ ዋጋ ሓርነት ካብ ወገንነት መስዋእቲ ዋጋ ሓርነት ካብ ውልቃውነት መስዋእቲ ዋጋ ሓርነት ካብ ፍርሒ መስዋእቲ ዋጋ ሕርነት ካብ ትርጉም ኣልቦነት ይርከቦ ሪፖርታጅ ኣግሮ መዓልቲ ወለንታዊ ልክስደም ብጋዜጠኛ ዓረቢ መሓመድ ጌታ ቀሪቡሎ ብሚኒስትር ሕርሻ ኣብ ዝዳሎ ዓምዲ ሰምራ ጅህድ ኣብ ዝሓለፈ 35 ዓመታት ኣብ ፅላት ሕርሻ ዝተረጋገፁ ዓውታት ይፀንሑና ብጋዜጠኛ ጀማል መሓመድ ዓልያ ብትዳሎ ዓምዲ ወቕፋ ፈንያ ኣብ ንዙባ ዓሰብ ብቑዓት ስነ ጥበበኛታት ንምስልጣን ዝካየድ ዘለዉ ፃዕርታት ብደረጃ ዓለም ኣብ ዓውዲ ስነ ጥበብ ዝተሰነዱ ፍጻሜታትን ሒዛ ቀሪባ ኣላ ብጋዜጠኛ ማሕሙድ ዓብደላ ብኪፋ ሓብ ዝዳሎ ዓምዲ ሸባብያት 20 ሰነ ዝኽረሓበን ዝደስስ ትሕዝቶ ይርከብ ብኣጋጣሚ 20 ሰነ ቦርድ ክፍሊ ጋዜጣ ሃገር ኣብ ከቢድ ዝኽረሓበን ህዝቢ ኤርትራ ባህጊ ሰማእታቱ ብምግንዛብ ሕድሮም ኣብ ምፍጻም ዛጊት ብዘርኣዮ ትግሃት እታ ዘረከብዎ መሬት ሕድሪ ቀጻልነታ ኣምውሓስ ብዘርኣዮ ዳግማይ ጅግንነት እሙን ተቐባሊ ሕድሪ ምዃኑ ኣመስኪር እዩ ብሕጂ እውን ሕድሪ ሰማእታትና ፀዓት ቀጻልነትናን ዕቤትናን ውሕስ ህላውናን ልምዓትናን ስለ ዝኾነ ዕለታዊ እንውከሶ መዝገብ እዩ ሰማእታትና ዝሓለምዎ ሃገር ብግብሪ ሃኒፅና መንፈሶም ክነቕስን እንተኮይና ድማ እቲ ንሶም ዝልለይሉ ክብርታት ግድን ዘይፍለ ዕጥቅና ክንገብሮ ይግባእ እቲ ምንታይ ብዘይብኡ እቲ ዕማም ዝከኣል ኣይኮነን ካብ ውልቃዊ ጥቕሚ ረብሓ ህዝብን ሃገርን ምቕዳም ፍትወት ሓቅን ፍትሕን ተወፋይነት ጅግንነት ፃዕረኛነት ተፃዋርነት ፅንዓታ መስመር መለለይ ክብርታት ሰማእታትናዮም እዞም ካብ ክቡራት ዙሃራት ዝምረፁ ውርሻ ሰማእታትና ከም ብሌን ዓይንና ክንሕልዎምን ክንከነኸነኖም ከዓ ብኣጋጣሚ እዛ ክብርቲ ዕለት መብፃዕና ክንሕድስ ይግባእ ከመይሲ ግብርናዩ ደበስ ሰማእታትና ይርከቦ ስእላዊ መግለፂ ሃገር ኣብ ከቢድ ዝኽረሓበን ኣብ ሚኒስትር ሕርሻ ኣብ ዓምዲ ሸባብ ንስ ዓምዲ ዛዕባ ሰማእታት ማሕደራ ሽሓት ዘርእስቱ ፅሑፍ ይፀንሐና እቶም ማሕደሪ ሽሕ ዝኾኑ ሰማእታትና
ጓሎም ወዶም ዓበይቶም ንኣሽቶም ኣነ ክሓልፍ ንስኻ ፅናሕ ኢሎም ናፃ መሬትን ውሑስ መፃእን ኣረኪቦምን ኣለዉ ሰማዕታትና ብደሞም ተኺሎም ዘፅደቕዎ

ሕይወትና ዝብል መብፅዓ ኣብ መዓልታዊ ህይወትና ብተኣማንነትን ብትግሃትን ክንሰርሕን ከለና ኣብ ዘለና ናይ ስራሕን ትምህርትን ዓውድታት ሃገርና ንምምዕባልን ንምህናፅን ክንጋደልን ከለና እዩ ምሉእ ትርጉም ዝረከብ። ዜጋታት ኣብ መንጎኦም ዘሎ ሓድነትን ምክብባርን ብምዕቃብ ንልዕላውነትን ክብርታትን ሃገር ድልዋት ኮይኖም ክፀንሑ ከለዉ እዩ እቲ መስዋእቲ ብሓቂ ዝኸብር። ስለዚ ነቲ ዝኽሪ ኣብ ሰሌዳታት ታሪክ ጥራይ ዘይኮነስ ኣብ ውሽጢ መዓልታዊ ተግባራትና ኣብ ፍትሓዊ ኣተሓሳስባናን ንሃገርና ብምሉእ ልቢ ኣብ ምግልጋልን ክንፅሕፎ ይግባእ። ነቲ ብደሞም ዝተሃንፀ መሰረት ብርሃፅናን ብፍልጠትናን ክንውልዖን ከለና ጥራዩ እቲ መብፅዓ ብግብሪ ዝፍፀም። ንሰማዕታት ምዝካር ኣብ እዋን ፈተናን ብድሆታትን ዓብዪ ናይ መንፈሳዊ ሓይልን ተስፋን ምንጭ እዩ። ኣብ ሂወት ዝገጥሙ ቁጥባዊ ማሕበራውን ፖለቲካውን ፀገማት ንተስፋና ክፈታትንዎን ከለዉ ንድሕሪት ተመሊስና ታሪክ ሰማዕታትና ክንርኢን ከለና ግን ሓድሽ ናይ ተቐላሳይነት መንፈስ ይሓድረና። ብምርያም ዮሴፍ ኣብ ዝዳሎ ዓምዲ ደቂ ኣንስትዮ ድርብ መስዋእቲ ኢራብ ኢሎማ ታሪክ ስውእቲ ኣለም ፀጋይ ኢራብ ይፀንሐና። ብስውእ እስያስ ፀጋይ ዝተፃሕፈት ብድምፃዊት ኣበባ ሃይለ ዝተደርፈት ግጥሚ ኢራብ ኢሎማ ንእዝንና ሓዳስ ኣይኮነትን ንሓቀኛ ፍጻመ ተጋዳሊት ኣለም ዝገልጽ ግጥሚ እዩ። ተጋዳሊት ኣለም ኣባል ብርጌድ 70 ዝነበረት ቀጣን ነዋሕ ተጋዳሊት እያ ነይራ። ኣብ ሰላሕታ ወራር ነፍሰ ፀርን ከላ ናብ ኩናት ድሕሪ ምእታው ካብ ድፋዕ ክትወርድ ብተደጋጋሚ ትእዛዝ እኳ እንተተዋህባ ካብ ድፋዓ ግን ምንቕ ምባል ኣብየት። ምስ ጥንሳ ድማ መውጋእቲ ይጋጠማ። ኣብ ድሕሪኡ ዝነበረ ውጋኣት ከዓ ዳግማይ ተሃሪማ ተሰውአት። ክትዘልል ክትዋጋእ ካብ ድፋዕ ናብ ድፋዕ ክትናጠር ዝረአይ ብፆታ ኢራብ ዝብል ሳጓ ኣጠመቕዋ። ኣብ ሰሙን ገለ ካብ ብፆታ ተጋደልቲ ብዛዕባኣ ክዕልላ ምስተማዕኩ ሓንቲ ኣጋጣሚ ዘኪረ። ኣብ ሓደ ኣጋጣሚ ምስ ሓርበኛታት ስንኩላን ተጋደልቲ ኣብ ዝነበረና መደብ ሓንቲ ብፀይትና ነታ ደርፊ ደጊማ ኣቕሪባታ ነይራ። ነተን ከም ኢራብና ዘለላ ዝሓለፋ ኣካላተን ተበሳሲዑን ከሎ ስነን ንኸይሰን ዝመረሻ ዘኪርና። ነተን ከም ኢራብ ዝነጥራ ዝነበራ ምእንተናን ምእንትና ፅነትን መሓውረንን ካልእ ክፋል ኣካላተንን ዝበጀዋ ጀጋኑ ደቂ ኣንስትዮ እውን ግልፅ ኢልና ክንጥምተን ኣይደፈርናን። ካብ ንነብሰን ሓሊፉ ንዓና እውን ኣኺሉ ዝሰርፍናን ሃገራውነት ሞራል ስንቂ ግን ኣለወን። ንኹሉ ለበውአን ክንበቅዕ ነስራሕ ተጠቂሱ። ብጋዜጠኛ ሙሴ ገብረ እግዚኣብሔር ኣብ ዝዳሎ ዓምዲ ስፖርት ዝኽሪ እዞም ዝስዕቡ ፍሉጣት ስፖርታውያን ሰማዕታት ብዮናስ ሃይለ ፔፖ ጨንፈር ዜና መኮንን ሓበሬታን ጎስጓስን ሚኒስትር ምክልኻል ቀሪቡሎ። ተፃዋታይ ኩዕሶ እግሪ ስቡእ መርሃዊ ፀጋይ፣ ተፃዋታይ ኩዕሶ እግሪ ስቡእ ሚካኤል ተስፋይ ወዲ ባፅዕ፣ ተቐዳዳማይ ብሽክለታ ስቡእ ኤልያስ እዛዙ፣ ኣባላት ሰርክስ ኤርትራ ስቡኣት ቢንያም ኣብርሃ፣ ኣተኽልቲ ትኽልኣብን ይርከብዎም። ብጋዜጠኛ ኣስማ ዓብደላ ሳላሕ ኣብ ዝዳሎ ዓምዲ ሜን ሁና ውህናግ ኣብ ቻይናዊት ከተማ ሮቦት ኣብ ልመና ተዋፊሩ ተረኺቡ። ካብ ኣልማዝን ወርቅን ዝተሰርሐ ናይ 16 ክፍለ ዘመን ጥንታዊ ካቲም ከም ዝተረኽበ ተገሊጹ። ካብ መካነ እንስሳ ዘገዳም ኣውስትራልያ ጠፊኡ ዝፀንሐ ኣራዊት ኣብ ሕማቅ ኩነታት እንከሎ ከም ዝተረኽበ ተሓቢሩ። ኣብ ብኤሌክትሪክ እትሰርሕ ብሽክለታ ተወጢሓ ኣብ ሰብ ዝበዝሖ ሞል እትሽምት ኣውስትራልያዊት ኣቓልቦ ማሕበራዊ ሚድያ ስሒባ ዝብሉ ይፀንሑና። ኣብ ዓምዲ ዝራዕ ወቕትሳድ ዓለማዊ መዓልቲ ምምካት ምድረበዳነትን ደርቅን ዝምልከት ሪፖርታጅ ቀሪቡሎ። ብጋዜጠኛ ሃጅር ሓመድ ኣብ ዝዳሎ ዓምዲ ውሓት ኣልጢፍል ፀብጻብ ዝኽረሓበን ብህፃናት ተምሃሮ ቤት ትምህርቲ መባእታ ፀብጻብ ብሃጅር ሓመድ ዓብዱራሕማን ሪፖርታጅ ግምገማዊ ኣኼባ ጨንፈር በዓል ስልጣን ኣግራብን እንስሳታት ዘገዳምን ዞባ ማእከል ብሱሌይማን መሓመድ ሰዓድ ቀሪቡሎ። ብሃዋ እስማዒል ኣብ ዝዳሎ ዓምዲ ተቓሪር ዝተፈላለዩ ጥዕና ጠቀስ መፅናዕትታትን ምኽርታትን ቀሪቦም ኣለዉ ምርምራትን ርኽበታትን። ብጋዜጠኛ ዓብደላ መሓመድ ዓልያ ብትዳሎ ዓምዲ ኣልርያዳ ዝኽረሓበን ፍሉጣት ስፖርተኛታት ነበር ሰማዕታት ተዘኪሮም ይርከቡ። ስእላዊ መግለፂ ሃገር ኣብ ዝኽረሓበን ኣብ ዓምዲ ኦፒንየን ኣብ ኤርትራ ዝተኸፍለ መስዋእትነት ኣብ ባይታን ክውነትን ኤርትራ ጥራይ ኮንካ ብርድኢት ትውሕጦን ትቕበሎን ሕላገት ምዃኑ ብጋዜጠኛ ናትናኤል ይዕብዮ ተተንቲኑ ይርከብ። 20 ሰነ ሃገር ኣብ ረዚን ዝኽረሓበን ብጋዜጠኛ ባና ንጉሰ ዝተዳለወ ጽሑፍ ይጸንሐና።

ባንዴራ ኤርትራ ብንፋስ እዘይኮነስ ኣብ ምምፃእን ምዕቀባን ብዝኽፈል ትንፋስ ስዋኣትናያ እተንበልበል ዝብል ይርከቦ። ኣብ ዓምዲ ስፖትላይት ኣብ ኤርትራ ውሕስን ወለንታውን ደም ኣብ ምልጋስ ተረጋጊፁ ዝርከብ ምዕባለ ብጋዜጠኛ ልዋም ካሕሳይ ተዳሲሱሎ። ኣብ ዓምዲ ስፖትላይት መስዋእቲ ተኣምራዊ ሓወልቲ ኤርትራውነት ዘርእስቱ ጽሑፍ ዝኽሪ ሓበን ብኪዳነ ሽሙንዲ ቀሪቡሎ። ዝኸበርኩም ተዓዘብትና ንሎሚ ዝተዳለወ ትሕዝቶ መደብና ኣብዚ ተፈጺሙሎ። ሰላም።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብረ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል ብምክንያት 20 ሰነ መዓልቲ ሰማእታት ብፌደሬሽን ኩዕሶ እግሪ ዞባ ማእከል ዝተሰርዐ ግጥማት ኩዕሶ እግሪ ናይ ደቂ ኣንስትዮን ናይ ካልኣይ ዲቪዥን ደቂ ተባዕትዮን ትማል ሰንበት ኣብ ስታድዮም ኣስመራ ብወግዒ መጋረጃ ዓፅዩ
1: ሰላም ዝኸበርኩም ተኸታተልትና ከመይ ትፀንሑ ብምክንያት እዚ ረዚን ክቡር በዓል 20 ሰነ መዓልቲ ሰማእታት ኤርትራ ክካየድ ዝቐነየ ናይ ኩዕሾ እግሪ ሎሚ መፈፀምቱ ረኪቡ ኣሎ እዚ ፌደሬሽን ዞባ ማእከል ኩዕሾ እግሪ ተወዲቡ ናይ ደቂ ኣንስትዮን ደቂ ተባዕትዮን ዝካየድ ዘሎ ውድድር ከምዚ እንዕዘቦ ዘለና ሎሚ መጋረጁ ይዓፅ ኣሎ
2: ውድድራት ዋንጫ ሰማእታት ናይ ኣውዲካ ምሕላፍ ግጥማቱ ድሕሪ ምክያድ ትማሊ ሰንበት መጋረጁ ዓፅዩ እዚ ውድድር ብፌደሬሽን ዞባ ማእከል ተመዲቡ ኣብ መንጎ 4 ጋንታታት ደቂ ኣንስትዮ ከምኡ ድማ ኣብ መንጎ 9 ጋንታታት ናይ ደቂ ተባዕትዮ ካልኣይ ዲቪዥን ዝተካየደ ውድድር ብልዑል ማዕረግ ተሰላሲሉ ኣብ ናይ ደቂ ኣንስትዮ ምስ እንመፅእ ውድድራት ቻምፒዮን ዞባ ማእከል ካብ ቀዳማይ ክሳብ 4ብዓይ ደረጃ ዝሓዛ ንዋንጫ ናፅነት ዝፃወታ እንከለዋ ካብ 5ይ ክሳብ 7ብዓይ ዘለዋ ተወሳኺት ሓንቲ ጋንታ ድማ ታለንት ዞባ ማእከል ብምድልዳል 4 ጋንታታት ነዚ ውድድር ኣካይደን ኣብ መዛዘሚ ድተረኸባ ምምሕዳር ዕዳጋ ሓሙስ ምስ ሰንበል ክኾና ከለዋ ኣብዚ ፀወታ እታ ዋንጫ ዓሚ ዝወነነት ሰንበል መሊሳ ድያ ክትወስዳ ወይስ ዕዳጋ ሓሙስ ሓድሽ ታሪክ ክስኒ ዝብል ኣርእስቲ ብመሓዝ እዩ ልክ ሰዓት ሓደን ፍርኣን ድሕሪ ቀትሪ ፊስኩኡ ነፊሑ ኣብዚ ፀወታ ምስ እንምልከት ድማ ካብ መጀመርቲ እዩ ሸቶ ተመዝጊቡ ተፃወቲ ሰንበል ኣብ ምክልኻል ብዘይምርዳእ ናብ ሓላ ውልዳት ኩዕሶ ኣሕፂረን ብምልኣኽ ዕዳጋ ሓሙስ ነዛ ዕድል ተጠቂመን ናብ ሸቶ ለወጣ ድሕሪ እዛ ዝተመዝገበት ሸቶ ዝኾነ ዝተወሳኺ ሸቶ ብዘይምንባሩ ዕረፍቲ ኣኸለ ድሕሪ ዕረፍቲ ተፃወቲ ሰንበል ሸቶ ክናድያ በንጻሩ ዕዳጋ ሓሙስ ኣብ ምክልኻል ክትፅምዳ ርብርብ ኮነ ድሕሪ ተደጋጋሚ መጥቃዕቲ ድማ ሰንበል ሰሊጥዎን ሸቶ ረኸባ ኣብዚ ናይ ፀወታ ሞት ሓለቓ ጋንታ ዕዳጋ ሓሙስ ብዝገበረቶ ናይ ምምራሕ ሓያል ቅልስ ዝነኣድ ይገብሮ እዚ እውን እኹል ኣይነበረን ኣብ መዛዘሚ ናይ ቅላዕ መቕፃዕቲ ኣብ ዘምርሓሉ እዛ ዋዕሮ ተፃወቲት ካብ ተፃወቲት ናብ ሓላዊ ልዳት ብምቕያር ንልዳት ጋንታኣ ብሓላፍነት ብምሓዝ ካብ 5 ቅላዓት እተን 3 ቅላዓት መቕፃዕቲ ብምምካን ኣብ ዓወት ጋንታኣ መሪሕ ተራ ተፃዊታ ናይቲ ዕለት ድማ ብልፅቲ ተፃወቲት ተባሂላ ምስኣ ዝገበርናዮ ሓፂር ፃኒሒት ኣሎ ናብኣ ክብለኩም
3: ሽመይ ኢራንያ ሙስጠፋ ባሃል ጋንታ ዕዳጋ ሓሙስ ፀዓት መጀመርታ ንኣሰልጠንተይ ከመስግን ይደሊ ሽሞም ከዓ ሚኪኤለት የኖ ኤንዘን ኣስሜ ከዓ እዚኦም ብጣዕሚ እዮም ኣብ ሂወተይ ኣገደስ ሰባት
1: ምስጢር ናይ ዓወትኩም ኣብ ዝረዚን ክቡር በዓል ምዕዋት ንጋንታ ክመሪሕኺ ከም ሓለቓ ጋንታ ኮንኪ ተፃወቲት ፀኒሕኺ ኣብቲ መወዳእታ ከዓ ናብ ጎልኪፐር ተቀይርኪ ጋንታ ኸ ነዛ ዋንጫ እዚኣ ምልዓል እንታይ ፍሉይ ነገር ኣብ ቦርቴለን ኣብ ተፃዋቲት ንኮንክ ዝኸድከዮሲ ነዛ ክብርቲ ዝኾነት ረዛን በዓል ብምንታይ ትገልፂ እያ ትኽእል
3: መጀመርታ ነቶም ንዓና ኢሎም ዝተበጀው ሰዋኣትና ስለኦም ክብሪ ይኹኖም ኤንዘን ኣነ ክብሎ ዝደሊ ከኣኒ ካብ ብንእሽ በ ጎልኪፐር ክኾን ዝደሊ ነይረ ኤንዘን ከዓ ኮይነ ከዓ ጋንታ ዓዊተ ማለት እዩ
2: ቀፂሎም